0: ዘይኮነ ንድሕፍሸለል ኢልናዮ ግን ኣብዚ ምስ ብፃሕካ ዳርጋ ብዙሕ ነገራት ነተምሓኻ ሞ ነሸግሮም ንዓኻ ውን የሸግረካ እዩ። ቅድሚ እዚኦም ምምፃእካ ግን እቲ ግዜ ተናውሖ ማለት
1: እዩ። እቲ ነድናይ ፀላም ክብዲ እቲ ቀንዲ ኣፀጋም ዝገብሮ እንታይ እዩ?
0: እጂ ዳርጋ ዓንተ ወይ ተንኪፍነ ኒና ሓደ ምልክታት ቀልጢፉ ስለዘየርእካ ኣሸጋሪ ማለት እዩ። ካልእ ከዓ ንኸተተሓላልፎ ከ ኣይፈለጥካን ኣለኻ ተፈሊጡ ኮ ሰብ ናንቀት ማለት ኣለዎ ማለት ንካልእ ከምዚ ብድሕሪ ሳዕሪ ጥቆላ ኣይኮነ ንብል ስለዘይፈለጥ ከይፈለጠ ይኸይድ ማለት እዩ። ሕጂ ከረድኡካ ከለዎ እንታይ ብ ኣብ ሓንቲ ለይቲ ንድሕር ድኣ ክንዲዚ ግብረ ስጋ ዝግበር ኮይኑስ ከይፈለጠስ ክንዲ ምንታይ ይረብሕ ማለት እዩ ከይፈለጠ ቲ ሰብ ስለምንታይ ዋላ ሕክምና ተኸይዱ ብደም ስለ ዘይፈለጦ የብለይኒ ትብል እጂ እዚ ቀንዲ ነቲ ንኽረባሕ ውን ይገብሮ ማለት እዩ። ካልእ መድኒት የብሉን ከምዚ ይሕውየካ ሕጂ ኒሞንያት የልና 7ተ መዓልቲ ከኒና ተወስድ ወይ ሓሙሽተ መዓልቲ ከምቲ ሓኪም ተሓውየኻ ቲቢት የልና ይሓውየ ናይዚ ሄፓታይት ግን ስለዚ ሓዊ ሓደ ካብቶም ቀንዲ ኣሸገርቲ ክገብሮ ንኽእል ማለት እዩ።
1: መድሃኒት ሲ መናውሒ ማለት
0: ንዕድሚያ ግዜ ካ ተወስቶ ስለዚ ኣሸጋሪ ዝኾኑ እዚኣትሉ ማለት እዩ
1: ኣፀጋም ዝገብሮ እዩ ፅቡቅ። ስለዚ ኣብቲ ኣገባብ ኣተሓላለፍ እዮ ንሰግር ኢና
0: ሕጂ ሄፓታይት ቢ ብሕልፊ ተኮይኑ ፍንውፅኦ ታርክ እንድሕርታ ኮይኑ ክሓልፍ ይኽእል እዩ። ካልእ ግን ብፍላይ ግን እዚ ደናትካ መሳርሒ ጥቐም ብራሽ ክኾን ይኽእል እዩ ከምዚ ምውቃጥ እዚኣቶም ገለ ከተሓላልፍ ክእሉ እዮም። ናትካ ቆርበትካ በሲዑ ናብ ካልእ ዳኣ ተወሲ ክሕልፈልካ ከምትኽእል ዋላ መስ ዘጭሕምን በሎ ኩሎም እዚኣቶም ስለ ዝኾነ ናትካ ክትጥቀም ኣለካ ብሕልፊ ኣብ ሄፓታይት ቢ ትፈረት ኮይንካ እዚኦም ክትበል ኣለካ ማለት እዩ። እታ ካልኣይቲ ካብ ኣደ ናብ ዕሸል እንዲያ እዚኣ ብጣዕሚ ቀንዲ ኣሸጋሪ ትገብራ ማለት እዩ። ካብ ኣደ ናብ ዕሸል ኣብታ ግዜ ሕርሲ 9 ሚእታዊት እዩ ተሓልፍ ኢልዎ ማለት እዩ። እጂ 9 ሚእታዊት ክንብልከና ዳርጋ ኩሉ ማለት እዩ 10 ሚታዊ ጥራሕ ተርፈካ ዘላ እጂ ሳ ከዓ እዛ ግዜ እዚኣኻ ካብታ ውሉድ እታ ማንታ ርእሲ ፈሲሳ ስጋብቲ ቆልዓ ድወስድ እያ ዳርጋ ናይ 4 ሰዓት እያ። ኣብዚ 4 ሰዓት እዚኣ ሲ እቲ ቆልዓ ክሓልፎ ትኽእል ኣዝዩ ብዙሕ እዩ። እጂ ነዚኣ እንታይ ጌርና ኣላ ማለት እዩ ኣብዚ እቶም ቅድም 202 ክታበት ድወሰዱ ኣብ 45 ስለዝኾነ ነዚኣ ኣይትትንክፋን እያ ደላ ማለት እዩ። እጂ ዳሕራይ ግን ኣብቲ ናይ ምክልኻሉ ክንሪአ ኢና ስለዚ ታይ ጌርና ማለት እዩ መከላኸሊ ማለት እዩ ዕሸል ውሉድ ምስ በለ ክታበት ክወሰድ ኣሎ ማለት እዩ። ሕጂ ኣብ 225 ኣብ ኩለን ዞባታት ኣብ ኤርትራ ሙሉእ እዚኣ ጌርና ኣለና ማለት እዩ። ኦገስት ዝነበረ ኩሉ ቆልዓ እዚ ምስ ረኣናይ ማለት እዩ እቲ 300 ካብ ኮነ ብዙሕ ስለዝኾነ እቶም ቆልዑ ካብ ኣዲኦም ማእታን ከይሓልፎም ሓደ ታደ ኣቐዲማ መርመራ ትገብር እንታይ ጌርና ኣለና ኩለን ነፍሰ ፅራት እዚ መርመራ እዚ ክገብራ ኩለን ይገብራ ማለት እዩ። ኣብ ኤርትራ ዘሎ ነፍሰ ፅር ኣብ ሕክምና ተኸይዳ ተን ክትገብረን ማለት እዩ ናይ ኤች ኣይቪ ትገብር፣ ናይ ሄፓታይት ትገብር፣ ናይ ሲፈልስ ከዓ ፈንጠጣኸ ትገብር እዚአን ሰለስተን ኣብ ሓንቲ ኮይና ትገብር እያ። እዚ ማዓሳት ኣታቲና ካብ 225 ማለት እዩ። ካብ 225 26 ግን ኩለን ነፍሰ ፅራት ናይ ዚ መርመራ ገብራ እየን። ምስ ገበራ መድሓኒት ከዓ ወስታት ንዕ እንደይኮነ ነቲ ቆልዓ ማእታን ክሓልፍ ተባሂሉ ማለት እዩ። ካልእ ከዓ እዛ ክታበት ኣተኣቲና ዘለና ከዓ ኣብ 25 ኢና ተኣታቲናዮ ውሉድ ምስ በለት እቲ ቆልዓ ክታበት ይወስድ ማለት እዩ።
1: እዚ እቶም ቅድሚኡ ተወልዱ
0: ካብ ስድራ ቤቶም ንተሓልፎም ክንከላኸለሎም ኣይከኣልና
1: ምክንያቱ 25 ስለዝጀመረ ማለት እዩ። ፅቡቅ ብከመይ ኢና ክንከላኸሎ
0: እዋ እዚኣ ኣፍሉጥ እያ ቀንዲ ተኣፍሉጠ ኢና ንብል ማለት እዩ። ሰብ ኩሉ ሰብ ኣለዎ ኢልካ ንሕሰብ ማለት እዩ። እንታይ እዮም ድብሉካ ናይ ካልእ ደምሲ ናባኻ ክትእት ወይ ከዓ ናብ ካልእ ፈሳስ ናይ ካልእ ሰብ ፈሳስ ናባኻ ክትእት ወሳይ ትሕሰብ በቃ እዚኣ ሕጂ ንኩለን ተኣፅወን ማለት እዩ። ናይ ዝኾነ ፈሳሲ ካልእ ሰብ ናባኻ ክትእት ወስ የብልካን ማለት እዩ። ካልእ ናይ መርመራ ምግባር እዩ ነብስኻ ኩነታት ከምፍላጥ እዩ። እዚ ግን ከም ናይ ኤች ኣይቪ ክንገብሮ ኣይከኣልናን። ሕጂ ኤች ኣይቪ ተኮይኑ ኩሉ ሰብ መርመራ ኣብ 3 ወርሒ 2 ወርሒ ገይሩ ይገብር ማለት እዩ። ናይ ሄፓታይት ግን እቲ ግዜ ነዊሕ ስለዝኾነ ከምዚ ኣይገበርናን ማለት እዩ። ክታበቲ ምውሳድ እዋት እጂ ተጀሚሩ ኣሎ ከምቲ ዓንቲ ወይ ድብልና እቶም ቆልዑ ውሉድ ምስ በሉ እንደገና ብ45 ካልእ ከዓ ኣብ ሕክምና ዝሰርሑ ከዓ እዚ ከዓ ጀሚርና ኣለና። ኣብ ዞባ ማእከል ዳርጋ ወዲና ኢና ካልኦት ዘባታት ከዓ ዝመፅእ

0: ኣዋርሒ ክኸይድ እዩ። ሕጂ ገዚእና ኣለና ኣብ ኤሬትራ ኣትዩሎ እቲ መድሃኒት ንኩሉ ኣብ ሆስፒታል ሕክምና ትሰርሐ ኣባል ሕክምና ዝኾነ ክታበት ክወስድ ተባሂሉ ስለምንታይ ሳቶም ምስቲ መወለዳን ክኾኑ ይኽእሉ ኦፐሬሽን ክገብሩ ይኽእሉ ኣይሲዩ ገለ ዝበሃል ኣሎ። እዚኣቶም ኣብ ሕክምና ንካልእ ስለ ትገብር እዚኣቶም ተባሂሉ ንኩሎም ክኽተቡ ምድልዋት ተገይደሎ ማለት እዩ። እንድሕር ሓሚምካ ናብ ሕክምና ክትከይድ ኣለካ መድሃኒት ስለ ዘሎ እጂ ናብ ካልእ ቅድም እንታይ ይብሉ ሰብ ሓኪም ስለ ዘይፈልጣ ኢሎም ናይ ሓበሻ ከዱ የጋድድወ ስለምንታይ እንታይ ካ ትወስድ ዘለካ ቆፅሎ መፅለዲ ዝኾነ መቸት ኮታ ዝሃቡካ ወይ ከዓ እንድሕር ድኣ ጨንዲሖም ካድዮም ገርኒቦም ካድዮም ግን ትዝገደደ እዩ ትኾን ማለት እዩ። ስለዚ ኣብ ኩለን ሆስፒታላት ስለ ዘሎ እሞ ከዓ ወላ ሓንቲ ነገር ብነፃ ስለ ዝኾነ እቲ መንግስቲ ኤርትራ ብነፃ ስለ ዝገበሮ ከይዱ ክሕከም ይኽእል ማለት እዩ። እቲ ዝበለፀ ግን ምክልኻል እዩ እ ናብ ምክልኻል ተዳሃብ ናይ ሓሽካ ብሓኪም ሓሚምካ ገለገለ ንብል ግን ነዚኣ ንብል ኣለና ኩለን ኣብ ትካላት ጥዕና ደሎ ከዓ ብዛዕባ እዚ ትምህርቲ መጀመርያ ቅድሚቲ ምኽፋቱ ናይ ሓሙሽተ ደቂ ናይ ዓሰርተ ደቂ ትምህርቲ ይባ ማለት እዩ። ካልእ እቲ ደርጋ እንዳበልናይ ስለ ዘቕናት መድሃኒት ምውሳድ እዩ ኩሉ ሰብ ግን ኣይኮነ ንደወስቶ
1: ምክቡእ ኮንዶ ምጥቃም ኢልካ
0: ኣለዋዝኑ
1: በላሕቲ መሰራታት
0: ዘይምጥቃምጥቃም የለ ማለት ስለ ዝትከብናይ ንዑ እዩ
1: ፅቡቅ
0: ክታበትካ ትመወሳድ ኢልና እዩ ማለት እዩ።
1: ሓራይ ኣብ ኣገባብ ምክልኻል ኢና ዘለና ክሳብ ሕጂ ንሂብካ ና ዘለካ መምሪ ሕቶታት ንዝህሉ ንተዓዘብትና ናይ ቴሌፎን ንዕድል ክንህብ ሞ ሕቶ ተልዩ ኣብዘን ተሪፋናና ዘለዋ ደቃይቕ ሕቶ ንኸቕርቡ ዕድል ክንህብ ኢና። ዝኸበርኩም ተከታተልቲ ዶክተራት ኣብ ስቱድዮ ከምዚ ትከታተልዎ ዘለኹም ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ንንድሪ ፀላም ክብዲ ዝምልከት እዩ ኣዱም ጋሻና ኣቶ ብርሃነ ገብረ የሱስ እዩ። ሕቶታት ምስ ዘለዎኩም ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ብቀጥታ ሕቶታትኩም ክተቕርቡ ትኽእሉ ኢኹም መስመር ኣለና። ሃራይ ኣብቲ ኣገባብ ምክልኻል ፀኒሕና ዘይመሓላለፈሎም መንገዲ ዝብል ነጥቢ እውን ኣቐሚጥካ ኣለካ ምንታይ ማለት እዩ?
0: ሕጂ ካልእ ከምዚ ብሓንሳብ ምኽኣል ሰላም ምባል ኮፍ ኢልዎ ዝነበረ ኮፍ ኢሉ ኣብ መርዓ ከይደ እንደ ገለ ዝታ ፈፂሙ ኣይተሓላልፍ
1: ምትሑቕኣምትሕቕለሲይተሓላልፍ
0: እጅ ቶም ርኢናዮም ዝነበረ ቀዳማይ ደረጃ ተይልና ክሓልፈካ እተኮይኑ ናይ ደም ወይ ከዓ ደም ሕዋስ ዘለዎ ነገራት ናባኻ ክኣትሎ እጂ ሰላም ኢልኒ ኢልካ ከምዚ በዓል ኮቪድ ኣይኮነን ክንመደሊና ኢና ማለት እዩ። እጂ ማሕበራዊ ናብረኻስ ክትከይድ ትኽእል ኢኻ ወላ መድሃኒት እንዳወሰዱ እውን መድሃኒት ወስድ ሕጂ ምንታይ ቫይረስ እን እቲ መድሃኒት ነቲ ቫይረስ እዩ ጠጠው ደብሎ ኣብቲ ሰውነትካ ሕጂ 1,000,000 ተነይሮም 3 ወርሒ ተወሲድካስ ዳርጋ ኣብደ ይረአ ደረጃ ክትበፅሓለ ሕጂ እዚ ሰብ እዚ ወ ሄፓታይት ነይርዎ መሳኻ ክበልዕ ይኽእል እዩ ኮፍ ክብል ይኽእል እዩ ካልእ ኮታ ኩሉ ናብ ርእሱ ክገብር ይኽእል እዩ። እጂ ኣለዎ ሞ ካብ ስራሕ ይወገድ ምስ ይሰርሕ ነየ ገለገለ ሰብሲ ክብል ይብሉን ክሓልፎ ስለ ዘይክእል
1: ፅቡቅ ራይ ክሳብ ሕጂ ብካነን ዘለካ መብሪ ኣዝዩ ፅቡቅ እዩ ንፁር እዩ ብሩህ እዩ። ግን ገለገለ ምስ ብፍላይ ወይቦ እዩ ሓሚሙ ፃዕዳ ወይቦ እያ ወይታ ብጫ ምልክት ተርእያ ተባሂሉ ዝውሰድ እዚ ባህላዊ ፈወሳ ንበሎ ወይ ናይ ሓበሻ ትልምዳዊ ፈወሳ ዝግበር ኣሎ ሞ ኣብቲ ሳዕቢ ናተቆርብተን ንዛረብ ፅቡቅ ነሩ።
0: ሕጂ እተ ምልክታት ሓንቲ ጥራሕ ኣይኮነትን ኢልንዓንቲ ወይ ዳርጋ ትሸዓተ ምልክታት ኣለዋ ኢልና ሓሲብናየን ማለት ትሸዓተ ሲ 3-4 ገለስ ክኾነ ኣለዎ እተን ምልክታት ተርእናይ ንኮ እምበር ሓንቲ ሕጂ እታ ብጫ ክኸውን ድኽእል እቲ ተንዝዖ ነገራት እንድዩ ከምኡ እዩ ከይኮነትካ ክትኮን ትኽእል ኣዎ ትኽእል ንብል ማለት እዩ። ብጫ ከይኮነ ሲ ካልኦት እቲ ዕግርግር ገለገለስ ክሕመካ ክእል እዩ ግድነት ብጫ ክመፅእ ኣለዎ ኣይኮነን ትሸዓተ ዝነበራ ካብኣተን ክመፅእ ክኽእል ኣሎ ሓንቲ ጥራሕ ኢልካ ጠልቀልካ ሄፓታይት ነድሪ ናይ ፀላም ከብዲ ክትብል ኣይትኽእልና ማለት
1: እዩ። ከቢድ እዩ ሕጂ ኣብቲ ደረጃታት ሕማም ናይቲ ፀላም ከብዲ እቲ ምልክታት ከይፈላለዩ ዶ ከምዝጠቀስክያ ዘለካ ንኣብነት
0: ቅድሚያ ዘላ ክተይደ
1: ቅድሚያ ዘላ ክንሪአ ሓራይ ፅቡቅ ቴሌፎን ሂቦምና ኣለዉ ስቱድዮ ሞ ቴሌፎን ክንቅበል ሞ ድሕራይ ክንለሳ ኢና ንዚኣ መርሓባ ዶክተራት ኣብ ስቱድዮ ሰላም
2: ሰላም ዶክተር ኣሎ

0: الو،
1: مرحبا، سامعك. كان لنا من قبل
0: سلامتي.
1: هو دكتور اتاب استوديو دبي كان لها سلامي طوالي تقتل لها مثل المسمر هره المسمر طوالي تقتل لها حتى العلنا هذه البرنامج يا حمد الله
2: اجي كاب زينس حدا سف اقرقر لاني بلت راسي وهيباتايت بي على نخبل ايكل جس تركا سلسل كاب زين كله اللو مالاتي اجي تا بيتش اقدنات كون اللو نو نو كي كونو نخلي ነቲ ብጫ ክፅበየስ የብለይን ማለት
1: ኣብተን ደረጃታት ሕጂ ኣብቲ ዝኸፍአ ቦትኡ ይመስል በቲ ስእሊ ተርእየና ዘለካ ከምዝበልካዮ እቲ ኣብ ትግርኛ ይረኸብካ ላ እንታ
2: ሲሮስስ
1: ትብል ደላስ ዳርጋ ተመሳሳልነቱ ምስቲ መንሽሮ ናይ ፀላም ከብዲ ግን ኣብቲ ስእሊ ከምንሪኦ ዘለና ዳርጋ ሓደ ኢድ መስል
2: ሕማም ዳ ሕማም ይኮ ጥራሕ ኣብቲ ከምዚቲ ናት ቅርፂ ከሪኡካ ከልዎ እምበር ክልቲአን እኳ ይስርሓን እየን ማለት እዩ እጂ ከምዚ ክኾና ከልዋ ሲ እቲ 500 ንጥፈታት ትበልናዮ ኣንተ ወይ ንብሎ ንበርናስ ካብኡ ክጎደል እዩ ምናላት ወይ ቀሲላ ገለ እምበር ኣብ ክልቲአን ተበፂሕካ ኣሸጋር ኣለካ ማለት እዩ ዋላ ከማ ነቲ ዕድሜኻ ከማ ናብዚ ተበፂሕካ ሲ ዋላ እቲ መርፊ ድብሎ ፔንሽን ታይ ትበሃል ኣሎ ኣብ ደገ ልውሰድን ዋላ ስኹን ከድሕኖ ኣይቅል እጂ ናብዚ ከይበፅሕ እዚአን እንደንተን ሕማም ደለዋ ናብዚ ከይበፅሕ ድብል እምበር ከምዚ ሓሚምካ ሲሮስስ ሓሚምካን እቲ ናይ መንሽሮ ደለዎ ኣብትልካን ኣብ ንዓኻ እታ ስራሕ ተጠው ቢል ኣላ ማለት እዩ እዚ ከምዚ ክኾኑ ይብሉ
1: እዎ እጂ ንኣብነት ኣብ ዘረብካ እንተ ወይ ጠቂስካ ነርካ ንወስዶ መድሃኒት ብፍላይ ፓና ዘለበሎ ዋላ ፓራሲታሞል ንፀላም ክብዲሲ ሃስያ ኣለዎ ከምዚ ከም ቆሎስ ኢልካ ክውሰድ የብሉን ብትእዛዝ ናይ ሓኪም ክውሰድ ዘለዎ ትብል ነርካ ኣብ ዝኾነ እዋን ግን ርእሰይ ትሕመናላ እንዳበልካ ከኒና ፀሊ ምዝውታር ብብዝሒ ይረአዩ ስለዚ ሓሳይ ምዃኑ ኢኻ ጠቂስካያ ነርካ ፅቡቅ ቴሌፎን ኣለና ሄሎ መርሓባ ዶክተር ኣታብ ስቱድያ
0: ኣሎ ዝሌማ
1: መርሓባ መርሓባ
0: ይበልካ
1: ፅቡቅ ከመይ ትበል
0: ክልታ ይብለካ ደለየ ስሌማ እያ ከምዚ ናይ ኤችይ ብገል ምሕላፍ ተዛርብካ ይሓልፍ ዘይሓልፎም ሰባት ኣለዉ ይበሃል ጠቅመት ኣለዎ
1: ነዚ ነድሪ ናይ ፀላም ክብዲ ማለት ካ ነቲ ሄፓታይትስ ቫይረስ
0: ናይ ቫይረስ ናይ በዓል ኤችይቪ ኮሚሽን ሓሳባት ቫይረስ ዘይሓልፍ ሰባትኣለዎ
1: ናይ ሎሚ ብዛዕባና ናይ ነድሪ ፀላም ክብዲ እንድያ ብዛዕባ ኤችይቪ ኮና ንዛረብ ዘለና ግን ከነፃፅር ከሎ እዩ እቲ ሕማም መተሓላለፊ መንገዱስ ልካኹም ናይ ኤችይቪ በላሕቲ ነገራት ብደም ብፍኖ ፆታዊ ርክብ ብመሓላለፍ ምዃኑ እዮ ገልፅ ፀኒሑ ዝኾነ ድሓን ሕትኻ ሰሚዑዋ ስለ ዘሎ ኣገዳሲቲ ኮይና ወይ ካብ ዛዕባ ና ተወፃእና ካልኣይ ቴሌፎን ኣሎ ሞ ቁሩብ ካልኣይ ቴሌፎን ክንቀበል ኢና ዶክተራት ኣብ ስቱድዮ
3: ሄሎ
1: ሰላም
3: ሄሎ
1: ንሰማዓ ክለና ቀፅሊ
3: ሰላም ኣነ ምስጋና ኣበሃል
1: ኣራይ
3: ሕጂ እንታይ ክብል ዘለ ዓይሲ ቅድሚ ኣብቲ መወዳእታ ናይ 224 ብካልእ ጉዳይ ናይ ሕክምና ነፍሶ ፀር እየ ነረ ክረአ ኢሎም ዝኮድኩ ኣብቲ ናይ ነፍሶ ፀር ኣይ ቁሩብ ኣብቲ ወዲአን ነረንቲ ናይ ክሳ ይመስለኒ ሓሊፈና ኒአ ናይ ገበርኩን ንርእሰ ኢለ ምስኮድኩ ግን ሓደ ዶክተር ዘይ ሄፓታይትስ ቢስ ኣለክ ይብኒ ማለት እዩ ካብ ሽዑ የ ፈሊጠ ሽዑ ሓርስ ቀሪበ ነረ ማለት እዩ ሕጂ ምክልታል ጀሚረ እንደ ግን እንታይ ኮይኑ መሲልካ ኣብቲ ዓቐኑሲ ዓቐን ኣለዎ መስለኒ ቁርብ ኣብኡ ከዓ ከብርሃልና ከመይ ትብዝሒ ገለመለ ማለት እዩ 16 ኣዩ ፐር ኤምኤል ያ ትብል ነራታ ዓቐን ማለት እዩ ሕጂ ከምኡ ኢለ ኣብ 6 ወርሒ መፂ ክተኸታተል ኢሎምኒ ድሕሪ ሕርሲ ወላ ስጋዕ ሕጂ ክኸይድ ማለት እዩ ሕጂ እንታይ ግን ይብን ዝኾነ መድሃኒት ኣይጀመርኩን ዝኾነ ዓይነት መድሃኒት ኣይጀመርኩን ዘለኹ ስጋዕ ሕጂ ይኸይድ ናት ክዳሓን ትሑት ዓቐን እዩ ዘሎ ካልአይቲ ከዓ መሊሳ ኣብ 6 ወርሒ ገይረ ከዓ 75 መፀ ማለት እዩ ዩኤል ፐር ኤምኤል እያ ትብልታ እንታይ ናይ ሕክምና ሰሜ ምስፈልጥዎ 75 ማለት እዩ ብድሕሪኡ ከዓ ኣብ 6 ወርሒ ከይደ ከዓኒ እዚ እውን ታሕቲ እዩ ዘሎ እጂ ግን ክሳይ ውሒድና ስለ ዘሎ መመርመር ኣይመፀናን ናት ግን ታሕቲ እዩ ዘሎ ዝኾነ ዓይነት መግቢ ክትበልዐ ትኽእል ኢኺ ዝኾነ ዓይነት ግን ከይትሰትዩ ወላ ሓፊስ ስዋ ይኹን ገለልክ ከይትሰትዩ ገለሎም ንማለት እጂ ኣነፍቲ ሂወተይ ብጣዕሚ ድኸም ኣለኒ ሓይለይ ደኽመኒ ብጣዕሚ ሓይለይ ስ ፍሉይ ማለት እዩ ከምና ተገለገለ ዝበልካዮ የብለይ ሓይለ ግን ብጣዕሚ እዩ ዝደኽመኒ እታ ጓለይ እውን ታ ህፃን ተወሊዳ ዘላ እታ ንዓነፈፀር ከለኹ እውን ዝኾነ ዓይነት ኣብቲ ሕርሲ ነጊረየኒ ወላ ሓንቲ ሽዑ ክሳበ ኣይወሰደትን ኣብቲ ናይ 45 ገለ ወሲዳ ትኸውን ማለት እዩ። እዚ ታብ ቆልዓ ከመይ ሕጂ ክታይ ተገበርክዋ ይሓይሽ ንህልዋ ዶ ኸውን ከም ዝበልካዮ ኣብ 25 ጀሚሩ ኢልካዮ ኣነ ኸ እንታይ ክገብር ኣለኒ ማሲ ኣብ ትበና ዘለካ ተስፋ ብዙሕ ገይረ ፀኒሐ ኣብቲ ናይ ሕጂ ግን ኣብቲ ፕራክቲካል ትኸድካ ግን መድሃኒቲ ቆልሓንታ ኣይጀመርኩም ዘለኹ ብጣዕሚ ከዓ ስክፍታ ኣለኒ ሞ ከመይ ተገበርኩ ሓይሽ መብርህ ስለኒ ማለት እዩ
1: ሃራይ ምብረኹ

0: ከመይ ጌርካ ተረዳእካ ይሓይሽ እጂ ኤች ኣይ ቪ ተልና ብሰለስትኦም መንገዲ ተሓላለፍ፣ ሄፓታይት ከዓ ሓደ እዩ መተሓላለፍ እዮም እምበር ኤች ኣይ ቪን ሄፓታይት ቢንሲ ሓደ ጌርኮስተ ይብሉን ከም ርድኡ እተልዩ ከዓ ኣይኮነትን
1: ካብቲዘይሕዞም ሰባት ኣለዎ እዮም ያ ራ ታሕቶ ካብ ዛዕባና ስለተውፃናያ ነው ደይ ፀቓጥኩሉ
0: ኤች ኣይ ቪ ድሒዞ ሰብ የለን ግን ማት ሓንቲ መዓልቲ ደቂሰ ከምዚ ሓደ ሰራዊት ሲ ኣብ ሰራዊት ኣብ ውግእሲ ደይመወት ሰራዊት ኣሎ ዶ ክትብለ ትኽእል መጀመርያ ወይ ኣብ ቀዳማይ ውግእ ገለ ነገር ክርኦም ገለ ኩሎም ኣወዲ መቱ መተ ኣይኮነን ከምዚ ብሰራዊት ተረዳእናዮም ዳሓይሽ ንህዝቢ ኢልካ ክትብማ ኩሉ ኣብ ውግእ ተኸደሲ መወት ማለት ኣይኮነን ኩሉ ፍኑ ፀቕታዊ ክበርካ ኤች ኣይ ቪ ትሕዞ ማለት ኣይኮነን ገሊኻ ክትመወት ኢኻ ገሊኻ ክዘካ እዩ ማለት እዩ ስለዚ ኤች ኣይ ቪ ድሒዞም ሰባት የለውን ስጋብ ሕጂ ኣብ ዓለም የለውን ግን ሰብኣይን ሰበይትን ኮይኖም ግን ነንድበይን ውፅኢቱ ኣለዎም ፀኒሑ ግን ሒዞም እዩ ማለት እዩ ከምስታት ከም ዘሎ ግን ክፈልጥ ኣለዎ
1: ናይ ዝሓፍትና
0: እንታይ ላት
1: ብዙሕ መብርሂ ድድልየ እያ ትሕቶ ኣኳ ማለት ክትሓርስ ኢላ ምስ ከደት መርመራ ምስ ገበረት ነቲ ቫይረስ ኣለክ ኢሎማ ተዓቐኑ ምስ ተረአየ ግን ብሓኒድ ኣሎ መድሃኒት ኣይበፅሐትን ኣላ ማለት እዩ እጂ ትስክፍትኣ ኣብቲ ቆልዓ እዩ ሳኻ ኣብ ድኻም ይስምዓ ኣሎ ኣዝዩ ድኻም ይስምዓኒ ኣሎ ክትብል ፀኒሓ ተኽታበት ኣብ ቆሎ ድማ 225 እዩ ተጀሚሩ ስለዚ ናይታ ቆልዓ እዩ ተሰክፈኒ ክብል ፀኒሓ
0: ሓደ ሕጂ እቲ ሽዑ ምናልባት ቅድም ስለ ዝበለ ትኾን እምበር ዝኾነ ታደ ነብሰ ፀርቲ ኮይና ሄፓታይትስ ቢ ተልይዋ መድሃኒት ወስደ ምናልባት እዚኣ ተደይ ወሲዳ ቁርብተይ ከሸግራ እዩ ማለት እዩ
1: ትሑት እዩ ዘሎ ተዓቐኒ ኢሎም ትብላ
0: እቲ ቫይረስ ወሳኒ ኣለዎ ግን ሕጂ ግን ከምኡ ኣይንብልኒ ኢና እንታይ እያ ትብል ማለት እዩ ድሕሪ ክብካያ ትሑት ይኹን ኣይኹን ንዓ ኣይኮነን ነቲ ቆልዓ ማእታን ከይሓልፎ ዋላ ትሑት ይኹን ኣይኹን ታደ ትወስደ ድሕሪኡ ምስ ወለደት ጠጠው ድብል ትመድሃ
1: ቆልዓ ብምንታይ ክሓልፎ
0: ሕጂሳ ሄፓታይት ቢ ኣለዋ ሄፓታይት ቢ ስለ ዘለዎ ኣብደመሉ እቲ መዐቀኒ ትሑት ኣለዎ ትሑት ኣለ ካብቶም ትሑታት ክሓልፎ ከልዶ ሓልፎ ስለምንታይ ተስዓ ሚእታዊት ኣብቲ ሓርሲ ግዜ ስለ ትብል ሕጂ ነዚ ቆልዓ እዚ ሓሊፎ ማለት ግን ኣይኮነን ከይሓልፎዎ ንኽእል እዩ ካብቶም ዓሰርተ እውን ክኸውን ንኽእል እዩ ግን እንታይ ድብል ዘለኹ ኣብቲ ንሕና ሕጂ ኣብቲ ናና ስትራቴጂ ገእቲናዮ ዘለና ግን ኣብ 8 ወርሒ ምስ ወፀት ኣደ 8 መድሃኒት ክትወስደ ኣሎ ንዓኣ ደይኮነ ማእታት ነቲ ቆልዓ ክሓልፎ
1: 8 ወርሒ ናይ ጥንዚ
0: ጥንስዎ
1: ሓፍትና ሓሪሳ እያ
0: ንሕጂ እንታይ ድብሎ ኣለኹ ከይ ሓረሰት ከላ ወሲዳት እትኾንሲ ዳርጋ ኣይሕዞን እዩ ምበልነ ሕጂ ግን መርመራ ትግበረሉ ነቲ ቆልዓ እንተደይብሉ የብሉን ክብሉ እዮም ብልቢ ካብ 6 ወርሒ ነገር እተኮይኑ ማለት እዩ
1: 75 በፂሑ መድሃኒት ኣየድልዮን እዩ ዝበሃል የለን ሕጂ
0: ነተን ነብሰ ፅራት
1: ነተን ነብሰ ፅራት
0: ነቶም ካልኦት ግን እዎ ሓንሳብ ፅናሕ ብልዎም እዩ ቫይረስ ትሕቱ ስለዝኾነ ባዕላት ትከላኸሉ ኣብቲ ኣንተ ወይ ሕልፍ ኢልናዮ እምበር እታ ፀላም ከብዲሲ ፀረ ነብሳት ስለ ትሰርሕ ነቶም ቫይረስ ስጋ ብዘይተጓድእዋ ሒዛቶም ኣብኡ ክስእ ክብሉ ክእል እዮም ሓንቲ ነገር ከይገበሩ ጥራሕ ዝቅጡ ዕድል ይፅበይ ማለት እዩ ሽዑ ስኻ ብገለ ዴኻ ክደክም እንዳዓበኻ ዴኻ ክትከይድ ግን እቲ ቫይረስ ግን እንዳረብሐ ይኸይድ ማለት እዩ ስለዚ ንኩሎም ይዎ ነቶም ካልኦት ይኩሎም ይውሃቡ ማለት ኣይኮነ ንነብሰ ፅራት ግን ዋላ ትሑት ይኹን ይኹን ግን ከኒና ወስታይን ሕጂ ደሎ ናና ፕሮግራም ማለት እዩ
1: ስለዚ ምስጋና ተመሊሳ ኣብ ሕክምና
0: ነቲ ቆልዓ
1: ቆልዓ ምርመራ ትግበረሉ ንነብሳ ሕጂ በዝደላታ
0: ግን ኣብ 6 ወርሒ እንዳኸደት ናብ ሓኪም ክትከይደ ሽዑቶም ቫይረስ ኣዝዮም እንድሕር በዚሖም መድሃኒት ክትወስድ እያ እንድሕርቶም ቫይረስ ኣብ ደ ረኣዩ ደረጃ በፂሖም ግን መድሃኒት ምድላይ ኣድልያኒ
1: ፅቡቅ ማዕፀቦ ክትገብረና ግዜና ኣኺል ስለ ዘሎ
0: ሕጂ እንታይ ትብል ሰብ ሓደ ክፈልጥ ክኽእል ኣሎ እቶም መከላኸሊ ከዓ ክከላኸል ኣሎ ሰብ ካብ ሓሚምካ ኣብ መድሃኒት ኣምፅኡ መንግስትና ኣብ ኩሉሎ ገለ እዚ ክኸውን ይኽእል እዩ ነቶም ዝሓመሙ ነቶም ዘይሓመሙ ግን ክከላኸሉ ጥራሕ ድብል ማለት እዩ ኣደ እንታይ ንብል ማለት እዩ ኩሉ ሰብ ኣለዎ ኢልካ ሓሰብ ሽዑቲ ጥንቀቕ እዚኣ ሓንቲ ካብተን ክስተ እያ ስለዚ ነዚአን ጥራሕ እየ ክብል ደሊ ሰብ ሰማዕ እዩ ከምቲ ናይ ኤች ኣይ ቪ ትሕቲ 1-0 ደብፃሕናዮ ነዚ ሄፓታይትስ ከዓ ብርግፅ ክታበተ ተጀሚሩ እቶም ቆልዑ ተቢሎም ሲ ክጠፍእ ይኽእል እዩ ከይጠፈፅኡ ግን ከየጥፋኣና ግን ንሕና ንጠንቀቕ ጥራሕ ይክብሎም ደለን ህዝቢ
1: ስለዚ ክሳብ 2030 ተሓነፅናሓና ተውፅኢት ክሳዕ ሽዑይቲ በቲ ውጥናትኩም ዘሎ ማለት እዩ ኣራይ ማቶ ብርሃን ገብረየሱስ ኣብ ክፍሊ ተመሓላለፍቲ ሕማማት ሚኒስትር ጥዕና ስለተዝሃብካና ዝተምሮ ምስም ኩሎም ተኸታተልቲ ዝመደብ መስኪነካ የቐኒአልና ስራሕ

0: መሳልጦን ምንያሉ
1: ኣን ኣለና
0: ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናየ ትሕዝቶ ኣብዛዚና ኣለና ዝመፅ ዘለሰ እውን ካልእ ዛዕባ ኢና ክንራኸብ ክሳብ ሸዑ ዘሰናይ ንኽእልና ድሓንቀኒ

0: 28 ሚያዝያ 2004 ሰራሕተኛታት ሃገራዊ ማሕበር መድሕን ኤርትራ ብምኽንያት ስራሕ ካብ ኣስመራ ነቒሎም ከተማ ምፅዋዕ ብሰላም ኣተዉ። ተመሳሳሊ ጉዕዞ ክኾነሎም ብምትስፋው ድማ ኣንፈቶም ናብ ከተማ ዓሰብ ብምግባር ጉዕዞኦም ቀጸሉ። መራሒ መኪና ሳልሳይ ራብዓይ ሓሙሻይ ማርሻ እናቀባበለ ተሓንበበ። ፍጥነት ተሽከርካሪት ድማ ዘየደ። ኣብ ከምዚ ፍጥነት እዚን ከለዉ ይምበኣር ዳሕራይ ጎማ ናይታ ተሽከርካሪት ዝተተኰሰ መኪና ኣንፈታ ጥፍአት። መራሒ መኪና ኸኣ ንኽቈጻጸር ኣሸገረቶም። ከም ሳዕቤን ናይቲ ኩትር ፍጥነት ድማ ብቕጽበት ከም ኩዕሶ ክትጋማጠል ጀመረት። ኩነታት እቲ ሓደጋን ምግምጠላን ርኢኻ ህይወት ሰብ ክድሕን ኢልካ ይትግምቶን። ግናኸ ወፂኦምስ ድሮ እውን ብዛዕባ ኣገዳስነት መቐነት ድሕነት ክምስክሩ በቂዖም ይርከቡም።
1: እቲ ሓደጋ ኣዝዩ ከቢድ እዩ። ምክንያቱ ክልተ ግዜ ከምዚኢላ ተጋማጢላ ትግምጠል ከላ ሽዑ ቁርብ እምነታት ነይሩ እናጨበጣ እናጨበጣ እናጨበጣ ኢላ እታ ማኪና ከምዚኣ ኢላ እተን ንሕና ዝወፃእና ኣለን ብክንደይ ሓይሊ ኢና ወፂና ካብታ ማኪና በር ክትወፃ ክተመሊስካ ክትሪኣ ከለካስ ከመይ ኢልና ኢና ወፂና ኢካ ትብል። ስለዚ ኣዝዩ ከቢድ ሓደጋ እዩ ነይሩ። ዕጅብ ዝጉዕዞ እዚ ብኸመይ ኢና ድሒልና እንድሕር ኢልና ግን እታ መቐነት ትበሃል ዘላ ኣብ ማኪና ትቕነታ ንሳያ ድሒናትና። ምክንያቱ ካብታ ዝነበርናዮ ቦታ ፈፂምና ክንለቀቕ ኣይከኣልና።
2: ንዓንዳ ከእለካ ዚ ናይ እዚ ሕጂ 33 ሰብ ዝመትዎ ሽንድዋ መገዲ ኸረን ኣብቲ ቁልቁል ዘኒ እንዳ ማርያም ዳዕሪ ደነ ዝኸዳ ዝነበራ ዝርኢኻ 33 ስድራ ቤት ጠፋ ኣልፉ ብሓንሳ ካብ ወፃኢ ዝመፀሲ ምስአን ይኸይድ ነይሩ። ሕጂ ኣብታ ናይ ድሕሪት ዘላ ሰድያ እቲ ውትውል ከልካ ኒማ እንሻላ ካኖ ሂላ ስታት ገብራ በዚ ሰብ ድበላ ኣብኣ እዩ ነይሩ። ኣብኣ ኮይኑ ሕጂ ተናንስቲ ስዕሳዓ ዕልል ይብላ ፀወታ ስለ ዝነበራ ሞባይል ዋላ መሳዕሊት ገለ ከምዚ ኣገሩ እንዳሰኣለ ኸይድ ነይሩ። ንአ ሕጂ እዛ ማንኪና ምስቱ ናይ ደንደስ ናይቲ ፅርግያ ምስተጋጨወት ምስዘለለት ንሱ እንታይ ገይሩ ነዛ ሰዲያ ቅድሙ እነበረት ከምዚ ኣገሩ ሕጂዋ ተክሳይ ከዓ ከማ ኢላ ትሰራሕ ኣላታ ትቐድሓ ኣላታ እንታይ እሽሙ እታ ማንኪና ትጋላበጣ ኣላ እታ ሞባይል ከዓ እዚኣ ሞባይል ዋላ ካልእ መሳእሊ ነበረቶ ከዓ ትሰርሕ ኣላ። እዚ ሰብ እዚ ነዚኣ ክረቡ ኢሎም ስሓዝኳ ኢል እኳ እዛ ማንኪና ከይዳ ታሕቲ ቁላዕ ፋሃሪማ መልሻ ጥንቅላዓሸው ኢላ ምስ ዓለበት ተጋላቢጥና ከምዚ ኢልና ምስኣ ጥፋ ኢል ንገለ ነዘነደዋይ ሰደድ ክወ ነዛ ሰድያ ኣብ መጨረሻ ካልኣይ ክስተያ ምስ ወደቐት እታ ማንኪና ጠጠው ኢላ ነቲ ሰብ ኣራጊፋ ትኽሉ እዩ ኣነ ህይወት ዘለና ሓደ ሰብ ጥራይ ተረኺበ ዝብል ሰብ ነይሩ። ርአየ ሕጂ ኖን ሲት በልቲ ሒዙ ኢዱ ሒዙ ኸማን ዝድሓነሉ ግዜ ኣሎ ዋላ ናይቲ ኣቶውስተትርኢ እዚ ኩሉ ሰባት ጥፊኣ ተንሰድያ ዋላ ሓንቲ ይኮናን ነይረን ኮፍ ኢለን

0: መቐነት ወንበር ወይ ድማ መቐነት ድሕነት ኣብ ተሽከርከርቲ ዝግጠም ካብቶም ዝዓበዩ ናይ ድሕነት ሜላታት እዩ። ኣብቲ ፈለማ ምፍራይ ተሽከርከርቲ ዝዓበየሉ ዝነበረ ግዜ ብሰንኪ ሓደጋታት ብዙሕ ህይወት ክሓልፍ ይረአ ነበረ። ክንዲዝኾነ ተመራምርቲ ድሕነት ህይወት ኣብ ምውሓስ ይሕግዝ እዩ ዝበልዎ ምርምራት ከካይዱ ጀመሩ። ኣብዚ መስርሕ ናይ ዝመፅናዕትታት እዚ ሓደጋታት ኣብ ዘጋጥመለን ተሽከርከርቲ ሓደ ፍሉይ ነገር ትዕዝብቲ ተወስደ። ኣብ እዋን ሓደጋ ኣብ ልዕሊ ተሽከርካሪት ከቢድ ዕንወት ወሪዱን ከብቅዕ ወንበር ናይተን መካይን ግና ብዙሕ ሓደጋ ከምዘይወርዶ ተዓዘቡ። ስለዚ ተሳፈርቲ ኣብ እዋን ሓደጋ ምዝ ወንበር ወይ ድማ ሰዲለ እንተደኣ ለጊቦም ዝሓሸ ናይ ድሕነት መንገዲ ከም ዘሎ በረሃሎም። ከም ውፅኢቱ ድማ ኣብ 1970 ኣውስትራላውያን ተመራምርቲ መቐነት ኣወናበር ክዕጥቑን ኣብታ ሃገር ከም ሕጊ ግድነታዊ ምዕጣቕ መቐነት ክሰርሕሉን ጀመሩ። ብቕጽበት ከኣ ናብ ካልኦት ሃገራት እናተኣታተወን እናማዕበለን ክመጽእ ክኢሉም። ኣብ ሃገርና እውን እንተኾነ ኣገዳስነት መቐነት ብምርዳእ መንግስቲ ኤርትራ ዝኣክል መፅናዕትታት ብምግባር ኣብ 2007 ኣብ ኣዋጅ ትራፊክ ጸርግያ ቁፅሪ 154 እዝባር 2006 ግድነታዊ ምዝውታር መቐነት ድሕነት ኣብ ሕጋጋት ተስፊሩ። መቐነት ድሕነት ኣብዚ ኣብ ዓለም ሓደጋታት ትራፊክ እናበኣሰ ዝመጸሉ ዘሎ ግዜ ካብ እዋን ናብ እዋን ብዙሕ መምሕያሻት እናተገብረሉ ዝቕጽል ዘሎ እዩ። ብጭቡጥ ድማ ንህይወት ተጋዳላይ ማርቆስ ስምባየን መሳርሕቱን ካልኦት ህዝብታትን ከም ቀንዲ ኣገባብ ድሕነት ኮይኑ ንረኽቦም።
1: መቐነት ድሕነት ብዙሕ ኣገዳስነት ኣሎ። ሓደ ካብቲ ኣገዳስነትናቱ ተሳፈርቲ ርእሶም ይኹን ካልእ ኣካላቶም ምስቴርሶ ዳሽቦርድ ናይ ቅድሚት ብናህርኣየ ላጋ እዩ። ምክንያቱ ሃንደበት ሓደጋ ምስጓነፈ እንድሕር ዳእሲት በልት ኣለዎ ኮይኑ ኣካላቱ ንቅድሚት ኣይከይድኒ ዝኾነ ይኹን ሓደጋ ውን ክጓንፎ ይኽእል እዩ። ሕጂዛ ንሪኣ ዘለና ሰበይቲ መቐነት ድሕነት ስለዘይዓተቐት ሓደጋ ምስጓነፈ ነብሳ ንቅድሚት ነፊሩ ወፅኡ ከቢድ ጉድኣት ወሊድዋ ማለት እዩ። መቐነት ድሕነት ነይርዋ ተትኸውን ግን ከምዚ ክጓንፋ ይበሃል። ናብ ነዚያ ሕጂ እዚኣ ንሪኣ ዘለና መቐነት ድሕነት ስለ ዘለዋ ሓደጋ ምስጓነፈ ድሒና ማለት እዩ። ካልኣይ ናቱ ተሳፈርቲ ሙሉእ ኣካላቶም ካብ ማኪና ነፊሮም ደገ ይወፅና። ምክንያቱ ሓደጋ ክጓነፍ ኮሎ ስለትጋላበጥ ካብ ማኪና ውን ስለትውንጫፍ እጂ እንታይ ዝኸው እቲ ኣካላት ናቶም ካብቲ ካብ እታ ማኪና ወፅኡ ንደገ ወፅእ እጂ እታ ማኪና ድያ ክንጨፍልቆም ካብ ማኪና ድመፅ ክስተሕግብሮም እታ ማኪና ድያ ትጋላቤት ንዓሳቶም ክስተሕግብሮም እንድሕርዳ መቐነት ማኪና ኣለካ መቐነት ድሕነት ኣለካ ነብስኻ ካብታ ማኪና ክወፅእ ኣይክእልን እዩ። ጅናብነት እዚ ናይ ዓባይ ማኪና መርሒ ማኪና መቐነት ድሕነት ኣይነበሩ ሓደጋ ምስጓነፎ ግን ካበይ ወፅኡ ካብታ ማኪና ነፊር ወፅኡ ወዲቑሎ ማለት እዩ። እዚኣ ሕጂ ንሪኣ ዘለና እውን ተመሳሳሊ እቶም ኣብኣ ዝነበሩ መቐነት ድሕነት ስለዘይነበሩ ካብታ ማኪና ነፊሮም ወፅኦም ካልእ ጉዳ ስታ። ስለዚ መቐነት ድሕነት ካብትያ ማኪና እዚ ሓደጋ ነፊርካ ከምዘይትወፅእ ዝሕግዝ ፍቱን መሳርሒ እዩ። እቲ ካልእ ጥቕሚ ናይ መቐነት ድሕነት መኪና ኣብ ትጋላበጠሉ ግዜ ካብ ተዓዲ ኣካል ዘለካ ኮፍ መበሊ ሙሉእ ኣካላትካ ኣይወፅን እዩ ወይ ድማ ፍፁም ኣይንቀሳቀስን። ካልእ ብኣጠቃላሊ መቐነት ድሕነት ካብ ሞትን ከቢድ መቕሰርትን ከድሕን ዝኽእል ፍቱም መሳርሒ እዩ።
2: ቅድሚ መንኪና ሞተራ ተስኡ ምውጋስ ኸመን ንዓይ ክኣጠቕ ዘለኹ እዩ ዝብልታ ኣብታ መንኪና እቲ ምስ በለ ነታ ሴትፈልት ብግቡእ ክኣጥቃ ኣለዎ ንሳ ምስኣጠቐሀ ሞቶሬተስ ሓደጋ ሃንደበት እዩ ዕጠቁ ሓደጋ ክንገብር ኢና ኢልካ ኮይንካ ሓደጋ ትገብር ሓደጋ ሃንደበት ስለዝኾነ ዕጡቅ ኮይንካ ትፀንሐሉና

መቐነት ዓዲእካ መኪና ኣብ ንቡር ምንቅስቓስ ኣብ እትህልወሉ እዋን ኣካላትካ ክንቀሳቐስ ይኽእል እዩ። እታ መኪና ሓደጋ ይኹን ሃንደበታዊ ጠጠው ምባል ምስ ዘጋጥማ ግና መቐነት ወጢሩ ብምሕቋፍ ንተሳፈርቲ ካብታ ወንበሮም ከምዘይለቁ ይገብሮም። እዚ ድማ መቐነት ሓደ ኢመርጀንሲ ሎኪን ሪኣክተር ዝበሃል መሳርሒ ስለ ዘለዎ እዩ። እዚ ሜላ እዚ እምበኣር ነቲ ኣብ ግዜ ዘይንቡር ምንቅስቓስ ወይ ሓደጋ

0: ጥምናዕታ ብምቁህፃር ሂወት ሰብ ዘድሕን
1: ኣብ ናእሽቱ ማካይና ብዝተረኣየ ብዝተገብረ መፅናዕቲ 45 ካብ 100 ከምት ናይ መድሓን ትኽእሉ ኣሎ 50 ካብ 100 ከዓ ካብ ማእከላይን ከቢድን ወሰልቲ ናይ መድሓን ክስተይ ኣለዎ ኣብተን ማእከሎት ማካይን ከዓ ናይ ፅዕነት ማካይን 50 ካብ 100 ካብ ሞት ከድሕን ይኽእል 65 ካብ 100 ከዓ ካብ ማእከላይን ከቢድን መቕሰልትን ከድሕን ይኽእል ብቻርት እንድሕርኢና ሕጂ እዚ እዚ 45 ካብ 100 ሲ እንድሕር ደኣ ከቢድ ሓደጋ ጓኒፉ እሞ መቐነት ድሕነት ዓጢቕካ ብጉቡእ ዓጢቕካ ተፀኒሕካ 45% ናይ መድሓን ተኽእሎ ኣለካ ማለት እዩ ካብ መቕሰልቲ እውን 60% ኣዝአን ከዓ ተን ማእከሎት ናእሽቱ ማካይን ናይ ፅዕነት ትብለን እየ 65% ካብ ምት ድሕን ካብኡ ንላዕሊ ከዓ ካብ መቕሰልቲ ትድሕን ማለት እዩ ሕጂ እዚ ማዕርክ እንደይ ተቃመኹ ምኳኑ ኣብቲ ክስታይ ብመፅናዕቲ ዝተረጋገፀ እዩ ንኣብነት ኣብ ጃፓን ዝተካየደ መፅናዕቲ ንድሕር መፅና ካብ 1000 ተሳፈርቲ ሓደጋ ዘጓንፎም እቶም 933 ድሒኖም ስለምንታይ መቐነት ስለ ዓጢቆም ዝነበሩ ብደረጃ ዓለም ሕጂ ተበፂሑ ዘሎ ዳታ ካብቲ ሓደጋታት ተጓንፍ 31 ካብ 100 ብመቐነት ድሕነት ስለዝዓጠቑ የድሕኑ ማለት እዩ ሕጂ ማዕርክ እንደይ ጠቃሚ ብጭቁጥ ብግብሪ ወላ ኣብ ሃገርና እውን ተመሳሳሊ ዳሓርክ መፅ ንኽእል ኢና እቲ ኣገዳስነቱን ጥቕሙን ዝመስል

0: ኣብ ድጓዓ ዘሉ ግዜ ኣካላትና ሓደ ውህድ ሓይሊ ይፈጥር። እዚ ሓይሊ እዚ ብመጠነ ዝምድና ማለት ሬሾ ናይ ክብደት ኣካላትናን መጠን ፍጥነት ናይታ ተሽከርካሪትን ዝውሰን ኮይኑ ብዝተዓጣፀፈ ይባዛሕ። ሓንቲ መኪና ኣብ ምንቅስቓስን ከላ ብቕድሚት ምስ ትጋጨው ጠጠው ንኽትብል 0.05 ወይ ድማ 0.2 ካልኦት ጥራይ ይወስጠላ። ኣብዚ ሓፂር ህሞት እዚ ድማ ክንቆፃፀሮ ዘይንኽእል ብርቱዕ ድፍኢት ይፍጠር። እዚ ማለት መልሰ ተግባር ናይቲ ድፍኢት ካብቲ ንቡር ሚዛን ናይቲ ሰብ ብ6 ወይ ድማ 7 ዕፅፊ ዘየደ ይኸውን። እዚ ሓይሊ እዙ ድማ ኣብ ግዜ ሓደጋ ነተሳፈርቲ ብብርቱዕ ሓይሊ ምስ ስቴርሶ፣ ዳሽቦርድ፣ ቬትሮን ካልእን ክላግዑን ሙሉእ ኣካላቶም ካብ መኪና ወፂኡ ንኽድርበን ዝገብር።
1: ሕጂ መቐነት ድሕነት ኣብዛ ስክሪን ንሪኣ ከም ዘለና መቐነት ድሕነት መዓር ክንደይ ረብሓሎ ንምርዳእ ኢሎም እዛ ስእሊ ዘምፅዋሕ ሕጂ ንሳያሱ ብምንታይ እዮም ዘዛምዶ ኣብ ሓደ 40 ሜትሮ ብራኸ ዘለዎ ደርቢ ካብኡ ማኪና ንድሕር ደኣ ወዲቓ ከጓንፋ ዝኽእል ምጉዳእቲ ከቢድ እዩ። ብኡ መጠን እውን እንድሕር ደኣ ልዕሊ 100 ኪሎ ሜትር ኣብ ሰዓት ትንህር ኣላ ኮይና ከዓ ልክዕ ከም 40 ሜትሮ ብራኸ ዘለዎ ዝወደቐ ከምኡ ዓይነት ከዓ ሓደጋ ጓንፋ ማለት እዩ። ካልእ መቐነት ወንበር መቐነት ድሕነት ምዝውታል ቁመና ኣካላትካ ኣብ ፅቡቅ ደረጃ እዩ ዝ ምክንያቱ ፅቡቅ እንድሕር ተዓጢቕካ ሞት ጓዓዝ ኣለካ ኣውቲስታ ክን ተሳፋሪ እቲ ቁመና ናቱ ኣብቲ ኣካላዊ ክስታይ ዝሓሸ ደረጃ ክኸይድ ክእል እዩ። ምክንያቱ ፍሬኖ ክሕዝ ድዩ ክዝውር ድዩ ክብል ድዩ ነቲ ነብሲ እውን ክስታያት ገብሮ ይሕግዞ እዩ። ካልእ እውን ንድሕር መፂና ድኻም የቃልል እዩ። መፅናዕቲ ከም ዝተረጋገፀ ኣብ ጃፓን ሴት ቤልት እንድሕር ተዓቲካ ትኸይድ ኣለካ ኮንካ እቲ ናይ ምስትንፋስን ትርክታ ዝበልናከ ልክዕ ከም ኖርማል ብኣጋር ትንቀሳቀስ ዘሎ ብኣጋር ክትንቀሳቀስ ከለ ሕጂ ኖርማል ስለ ትኸይድ እቲ ትርክታ ልብናትካ ኹን እቲ ናይ ምስትንፋስ ናትካ ስርዓተ ምስትንፋስ ኖርማል እዩ። እንድሕር ድኣ ከዓ መቐነት ማኪና ብግቡእ መራሕ ማኪና ኹን ተሳፋራይ እንድሕር ዳዓጢቕሙ ከዓ እቲ ስርዓተ ምስትንፋስ ናት እውን ትርክታ ኣለብዎም ናቶምን እንታይ ዝኸውን ኖርማል እዩ ልክዕ ክንዝበ ኣጋር ትንቀሳቀስ ዘለካ። ስለዚ ድኻም በዚ መሰረት ነዊሕ እንድሕር ከይድካ ነፍሲ ወከፍ እንተትፍትና እዚኣ ፅቡቅ እዩ ዋላ ባፅሕ ከይድ ዋላ ገለ ከይድ እቲ ከምዚ ጉምባውዶ ገለዶ ገሎ ስለሱ ድዕክበልካ እቲ ድኻም እውን የቃልል እዩ ማለት እዩ። ካልእ እቲ ምዕጣቅ ናቕፋ ይቁጥብ ዝበልናዮ ወፃኢታት እዩ። ንኣብነት ሓደጋ ምስ ዘጓንፍ እሞ ንሰንኪ መቐነት ድሕነት ደይ ምዕጣቅ እቲ ሰብ ጉድኣት ምስ ዝወርዶ እቲ ሰብ ከዓ ኣላይ ስድራ እንተኮይኑ መንእሰይ እንተኮይኑ እሞ ተሞይቱ ማዕር ክንደይ ጉድኣት ኣብታ ፋሚሊ ክንዝበፅሕ ውዲ እዩ። እሱ ጥራይ ዘይኮነ ብሰንኪ መቐነት ድሕነት ዘይምዕጣቕ ሓደጋ ኣጓኒፎ ኣብ ሆስፒታል ምስ ከደቡ ዳርጋ ካብ መፅናዕቲ ዝተረጋገፅ 50-100 ወፃኢታት ይዛይድ እጂ ነቲ ሃገራዊ ወፃኢታት ብሕክምና ዝኸይዱ ይዛይዶ ማለት እዩ። ካልእ ንቆልዑ ኣርኣያ ምኳን እጂ እንታይ እዮም ድብሉ እቶም ናይ ዝኽኢላታት ኣብ ቅድሚ ቆልዑ ንድሕር ድኣ ዘይተዓጠቕ ኮንካስ ነቶም ቆልዑ ናይ ጥፍኣት መልእኽቲ ኢካ ትሕልፈሎም ዘለካ ብመፅናዕቲ ከም ትረጋገፀ ከማ ወለዶም ንድሕር ዘይዓጥቁ ኮይኖም 70% ናይቶም ቆልዑ ኣይዓጥቁን እዮም። ስለዚ ቆልዑ ንክዓጥቁ እስኻ ኣርኣያ ኮንካ ክትዓጥቅ ክትክእል ኣለካ።

0: ንህፃናት ይኹን ቆልዑት ዘገልግል ፍሉይ ምቕነት ኣሎ። ኣብ ዝኾነ ጉዕዞ ድማ ተቐኒቶሞ ክጓዓዙ ይግባእ። እንተኾነ ግና ብዙሕ ግዜ ዓበይቲ ምቕነት ገይሮም ክጓዓዙ ከለዉ ነቶም ቆልዑ ግና ሓቒፎቦም ክጓዓዙ ንርኢ። እዚ ድማ ኣብ ግዜ ሓደጋ ነቶም ህፃናት ዝያዳ ግዳይ ንክኾኑ ዘቃልዕ እዮም። ኣብ ህፃናትን ቆልዑን ናይ 20 ወይ 30 ኪሎ ሜትር ኣብ ሰዓት መጠን ፍጥነት እውን ከቢድ ሓደጋ ከስዕበሎም ስለ ዝኽእል ክንጥንቅቐሎም ይግባእ። ብዘይካዚ ቆልዑት ብቕድሚት ተሓቒፎም ክኸዱ ልሙተር እዩ። እዚ ግና ብፍላይ ኣብ ኣየርባግ ዘለዎን መካይን ኣብ ግዜ ሓደጋ ምፍንጃር ናይቲ ኣየርባግ ጥራይ ክሳብ ናይ ሞት ሳዕቤን ከስዕበሎም ይኽእል እዩ።
1: እንድሕር ዳኣ ብጉቡእ ዘይሓቲካ እሞ ሓደጋ ጓኒፍካ ናይ ብሓቂ ጉድኣት ውን ኣለዎ። ብጉቡእ ዘይምዕታ ሳዕቤን ናቱ ኣብ ግዜ ሓደጋ ክስራሕ። ስለዚ ብጉቡእ ክዕጠቕ ከም ዘለዎ እዚ ኣብ ግምት ክነእትዎ ኣለና። እንታይ ክግበር ዘለዎ ሓደ ትመፀግዖ ምበር ብጉቡእ ምቕናዕ ኣብ ማእከል ኮፍ ምባል ክቐናዕ ኣለዎ። ናልባሽ ቀኒዕካ ብጉቡእ ክስራሕ ትገብር ኣለካ። ካልኣይ ካብ ሕቕፎ መፂ በዚ ኣብ ጎደና ክዓርፍ ክኽእል ኣለ። መብዛሕትኡ ሰባብ እንታይ መስለካ ኣብ መዓንጡ ገብሩ ሕጂ መዓንጡ ኣብ መዓንትካ እንድሕርገርካዮ ሓደጋ ተጓኒፉ እቲ ቁልፊ ናብ ውሽጢ ከብትኻውንካ ይከቢድ ትኽእሉ እንድሕር ኣብ ዝጎሎካ ዝጎሎ ሓቲካያ ግን ክሳኹ ሕጂ እንታይ ክትግበራል ሓደ እንድሕሪ ከምዚልካ ክትቀናዕ ኣለካ። ካልኣይ ኣብ ጎሎካ ክኸውን ኣሎ ኣብዚ ጎሎካ ክኾና ካልእ ብክሳድ ብምናት ክሓልፍ የብሉ። መብዛሕትኡ ሰብ ሕጂ ገለገለ እንድሕርኢኻ ነታ ተራፊክ ክሳኽ ይከቡ ከምዚ ኢሎም ሒዞም ትኽእሉ ኣሎ። እዚ ከዓ ጉቡእ ኣይኮነን ከድሕነካ ይክእል። ስለዚ ብክሳድ ይኹን ብምናት ክሓልፍ የብሉ።
2: ጥንስቲ እውን ክትህሊ ትኽእል እያ ክተሰአ እንድሕር እቲ መቐነት ኣብዚ መፅኻ እንድሕር ዓጢቕካ ኣብዝኸብድኻ እንድሕር ኮይኑ ስጋዕ ክንደይ ትሪሩ ይሕዘካ ምስ ተኸስታይ ክሃሲእካ ክእል ሕጂ ኣኮምዚ ዋላታ ጥንስቲ እውን እንተኾነት ክጎድኣ ይኽእልን እዩ። ምክንያቱ ትኸብዳ ጋና ላዕሊ ኣሎ ኣብ ክልቲኡ ጎላ ትዕጥቅ ኣሎ እዚ በዚ ዝመፀ እውን ካብ ኣጠቃ ይክእልኒ ሓቑፊ ሒዝዎ ስለ ዘሎ ካብ ሃስያ ስለዘይኽእል ዋላ ንጥንስቱ እውን ጉድኣት ከምፃእ ይኽእልኒ ማለት እዩ።

0: ፖሊስ ትራፊክ ንምንቅስቓሳት ተሽከርከርትን ብተሽከርከርቲ ዝግበር ጥሕሰታትን ዝቆፃፀር ኣካል እዩ። ናይ መቐነ ጥሕሰት ድማ ሓደ ካብቶም ብብዝሒ ዝረኣዩ ጥሕሰታት ምዃኖም እዮም ዝሕብሩ። ኣብዝ ሓለፈ 5 ዓመት ስታስቲካዊ ጸብጻብ ናይ ሃገርና ምስ ንዕዘብ ንኣብነት ኣብ 2017 8804 ጥሕሰታት፣ ኣብ 2018 9594 ጥሕሰታት፣ ኣብ 2019 7838 ጥሕሰታት፣ ኣብ 2020 3043 ጥሕሰታት፣ ኣብ 2021 ድማ 4314 ጥሕሰታት መቐነት ድሕነት ተመዝጊቡ። ምስ ናይ ዝሓለፈ 9 ዓመት ኣገናዚብካ ምስ እትርእዮ እውን ኣብ ዓመት ብገምጋም 7320 ጥሕሰታት መቐነት ድሕነት ይረኣዩ። እዚ ድማ ሕብረተሰብና ዝያዳ ንቕሓትን ኣፍልጦን ከም ዘድልዮ ዘጉልሕ ኣብነት እዩ።
1: መቐነት ንዘይገበሩ ሰባት ኩሉ ተቆፃፀረ ኣካል ዝበሃል ኣብ ፅርግያ ዝወፅእ ክቋፀር ይኽእል እዩ። ኣባና ዘሎ ሕማቅ ግን እንታይ መስለካ? ንትራፊክ ትምልከት እንድሕር ኮይና ማንኪና ትራፊክ ጥራይ ዓይነ ሓላፍነት ንዎ እምበር ፖሊስ ይምልከቶ። እዞም ናይ ሙኒሽቤዮ እዞም ተቆፃፀርቲ ኣካላት ኣለዉ፣ ዋላ ህዝቢ እውን ዝኾነ ሰብ ክቆፃፀር ይኽእል እዩ። እቲ ቀንዲ ዝምልከቶ ግን ትራፊክ፣ ምክንያቱ ኩሉ ሻዕ ድሕነት ስለ ዝኾነ በታ ጎኒ ክኸዶ ከለዉ ፊስካላት ተጭጭ ኣብ ኢሉ ጠጠው ብሎ እንታይ ድኣ ሲት ኣይገበርካ መቐ

0: ኮይኑ ግና ምቕነት ድሕነት ካብ ዘጋጥሙና ዝኽእሉ ጉድኣት ክከላኸለልና እንተኾይኑ ብግቡእ ዝተዓጥቀን ብቐጻሊ ምዝዝውተርን ጥራይ እዩ። ጥቕምታቱ ንድሕነት መራሕትን ተሳፍርቲ ተሽከርከርትን ምዃኑ ብዝግባእ ክርዳኣና የድሊ። ብዙሓት ሰባት ኣብ ግዜ ሓደጋ ንኸጋጥሞም ዝኽእል ክሳራ ንምድሓን ካብ ዝዓጥቅዎም ትራፊክ ከይቀጽዖም ዝዓጥቅዎ ይበዝሑ። እዚ ድማ ዝያዳ ምግንዛብን ንቕሓትን ዝሓትት ነገር እዩ።
1: ካልኣይ ነቲ ካልእ ሕብረተሰብ ክብሎ ዝደሊ እንተደኣ ኮይኑ ብዝተኸኣለ መጠን እዚ ናይ ድሕነት ንብሎ ዘለና መቐነት ድሕነት ክንጥቀመሉ ክንክእል ኣለና። ንትራፊክ ካብ ትራፊክ ከይንቕፃዕ ምርታን ካልእ ስጉምቲ ከይወሰደና ዘይኮነስ ንዓና ንህወትና ከትሕነና ክንኽእል ኣብ ግምት ብምእታው ክንጥቀመሉ ክንክእል ኣለና ብንቕሓት። እቲ መርሒ ማኪና ግን ምስ ህይወት ናይታ ማኪና ስለ ዘሎ እሱ ነቶም ተገልገልቲ ዕጠቑኢሉ ከገድዶም ክኽእል ኣለዎ። ካልኣይ ብምግዳድ ዘይኮነ ዋላ ተሳፈርቲ ንርእሶም ህይወት ተድሕን ምኳና ተረዲኦም ሓደጋ እውን ወዝቡ መፅእ ስለ ትኽእል ኣብ ግምት ብምእታው ንሳቶም ንርእሶም እዚኣ ንቕሓት እዚኣ ክትልዎም ኣላ። ስለዚ ኣሚን ካሉ ክትግብሮን ስለ ንስሙላ ኢልካ ክትገብሮን ግን ፍለል ያለ። ስለዚ ሰብ ሂወት ተድሕን ምኳና ሓደጋ ከዓ ቅድሚ ሕጂ ጭቡእ ተመክሮ ናይ ዓለምን ናይ ኤርትራን ኣለና። ነዚ ከይጥገም እዚ ብንቕሓት ክንጥቀመሉ ክክእል ኣለና።
2: ስለምንታይ ትራፊክ ትራፊክ ዳ እሞ ንዓኻ ድሕነት ክብል ኮይ ፀሓይ ዝፅሎ ዘሎ ኮፍ ኢሉ ምሉ መዓልቲ ዝፅሎ ዘሎ ንዓኻ ድሕነት ከይትጋገንስኻ ዝተጋገኻዮ ክምላኣልካ እሞ ብድሕነት ብሰላም ገዛኻ ክትኣቱ እዩ እቲ ትራፊክ እምበር ንስታይ ኣይኮነ እቲ ትራፊክ እስታይ ዝገብሮ ዘሎ ሕጂ እዚ ናይ መቐነት ቁልፊ ዝበሃል ዘሎ ክንጥቀመሉ ግዴታ እዩ። ካብ መን እዩ ዝብገስ? ካብቶም ኣውቲስቲ ካልእ ኩሉ ተጠቃሚ ብምሉእ ዝኾነ ሰብ እታ ወዲ ስቅያት እኮ እዩ ሓደጋ ናይ ባሕቂ እኮ እዩ ስቅያት ዋላ ብታ ማንኪናኻ ዘይፀንሕ ትኽቡር ሬሳኻ ወደ ብኩሉ ካብ ፊኒስትራ እንዳተወረወርካ እታ ማንኪና መለሻ ኣጣሕናካ ሕጂ እቲ ህዝቢ እውን ኣኮምዚ ኣተባበና ኣባተ ክስታይ ክነዓጥቀሉ እንታይ ዳዕ ጠቕ ዘይትብለና ገለ መለታት ኢሉ እነቲ ውትሽታ ከዘክሮን ፀቕጦ ክገብረሉን ክኽእል ኣለዎ።
3: ኣነ ኣጋጣሚ ንዓዲ ጥልያን ብስራሕ ትምህርቲ ከይደ ነይረ ብዛዕባ መቐነት ምሂሮም ናብቲ ጥልያን ሕጂ እንታይ ይገብሩ? ሓንቲ ማኪና ምስ ሰርሕዋ ሓዳሽ ማኪና ምስ ሰርሕዋ ብግብሪ ክርእዋ ክብሉ ኣብ ሓደ ከቢድ ነገር ኣብኡ እዮም ዘጓነፅዋ። ምስተጓነፀ እቲ ኣውቲስታ ባምቡላ እዩ ምስተጓነፀ እታ መቐነት ስጋዕ ክንደይ ተራሂባቶ ኣብ ምንታይ ከም ተሃርመ ናይታ መቐነት ተራ ርኦም ሸዑኡ ናታ ክስታይ እብልዋ ድሕነት ናታ ይገልፁ ማለት እዩ። ድሕነት ናታ ኣዝዩ ሰብ ክፈልጣን ክርዳእን ክኽእል ኣለዎ። ምክንያቱ ሰብ ኢላ ይኮነትን ተሰሪሓ ንመርኣይ ንመጋየፂ ኣብዚኢትካ ጌርካ ትገብሮ ጉዳይ ኣይኮነትን ተሰሪሓ ንድሕነት ናይ ሰብ ተባሂላ ስለ ዝተሰርሐት መንግስቲ ውን ነዚ ድሕነት ትራፊክ ኣዝዩ ተጠቒሙላ እዩ ኩሉ ሰብ ውን ገብራ ነይሩ። ሕጂ እዚ ግዜ እዚ ክትሪኦ ከለካ እንድሕር ሪኢካ ዝኾነ ሰብ ብሸለልትነት ከይ ትሪኦ ኣለካ። ስለምንታይ ኣ ከምኣ ኮይና ስለምንታይ ተፈጢራ ስለምንታይ ሕጂ ሸለል ትበሃል ኣላ እንደዩ ምናልባሽ ዝምልከቶ ኣካል ከማልኣ ክደል ክኽእል ኣለዋ። ኣነ ግን እንታይ ዝብል መቐነት ዝበሃል ክተርፍ የብሉ።
0: መቐነት ድሕነት ውሓስና እዩ። ኣብ ርእሲ እቲ ኣብ ግዜ ሓደጋ ዘለዎ ጥቕሚ ኣብ ቀጻሊ ምንቅስቓሳት እውን ብዙሕ ጥቕሚ ካብሃለዎ ብቐጻሊ ነዘውትሮም። መቐነት ዘይምጥቀም ማለት ብህይወትካ ምፅዋት ማለት እዩ እሞ ንጠንቀቕ። ብሰንኪ መቐነት ዘይምግባርና ንኽስሮ ዘለና ህይወት ሰብ ከተሓሳስበና ኣለዎም። ስለዚ ኣብ ጥቕምታት መቐነት ድሕነት ንዘሎ ንቕሓትና ክብምባል ተጠቀምቲ ንኹን።

ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቦ ዝኸበርኩም ተኸታተልትና ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ሰሪዕና ቐሪብናልኩም ኣሎና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊኢና ክንፍልሞ ብሓባር ናብ ስትድዮ

ብሰንኪ ማህርምቲ ዘጋጠሞ መልመስ ትበዲሁ መምህር ናይ ጅምናዝም ብምዃን ዝሰርሕ ዘሎ ኣብነታዊ መምህር ክብሮም ምስኡ ዝተኻየደ ዕላል ናይ ጉዕዞ ናይ ህወቱ እንታይ ይመስል ነይሩ ስዕቡ ክቐርበልና እዩ ክትከታተሉ ብኽብሪ ንዕድመኩም።

ሰባት ንኣጋጣሚታት ህይወት ከም መስርሕ ምዕባለ ኣብ ቀጻል ጉዕዞ ዘጋጥሙ ምሃርቲ ነገራት ቅምሶ መቐረትን ሕሰምን ዘካተቱ ተመክሮታት ገይሮም እዮም ዝነብርዎ። ዘጋጠመ ይጋጥም ብ

ንዝኾነ መጠን ኣበስኡ ኣይፀዓዱን ካብዝኣተዎ ዓዘቕቲ ንኽወፁ ብኣካል መንፈስን ሕልናን ምልኣት ዘለዎ ናይ ተበግሶ ስጉምቲ ይወስዱ። መጠን ድሌቶምን ሃቐንኦምን ፃዕሮም እቲ ዝደለይዎን ዘሓለንዎን ጋህዲ ይኸውን። ሂወት ናይ ተመክሮታት ቤት ትምህርቲ ምዃና ተተመሊሶም ብምርግጋፅ ተገረምቲ ፍጥረቶም ይኾኑ።

0: ክብሮም ርእሶም ይበሃል። ካብ ኣቦኡ ኣቶ ርእሶም ገብረ እግዚኣብሄር ኣዲኡ ወይዘሮ ገርግሽ ገብርሃንስ ብ1977 ዓ ም ኣብ ደቂ ምሓረ ተወሊዱ ናይ ቅድመ ትምህርቲ ኣብ ቤት ትምህርቲ ኣማኑኤል ዓሰብ ተማሂሩ ንቕርብ እዋን ምስ ስድርኡ ኣብ ኣዲስ ኣበባ ብምፅናሕ ድማ ናብ ዓሰብ ተመሊሱ ክሳብ ናይ ካልኣይ ደረጃ ቤት ትምህርቱ ኣብ ቤት ትምህርቲ ኢብራሂም ስልጣንን ወልደ ኣብ ወልደ ማርያምን ዛዚሞ ክብሮም ብናይ ኣቦኡ ሞያ ግዲ ተጸሊዩ ካብ ንእስነቱ ኣብ ሞያታት ኤሌክትሪሽያንን ሜካኒክን ክነጥፍ ጀሚሩ ጎኒ ጎኒ እዚ ሞያታት እውን ኣብ ኩዕሶ መርበብን ካልእ ስፖርታዊ ንጥፈታትን ይዋሳእ ምንባሩ ይገልጽ። መንእሰይ ክብሮም ርእሶም ናይ ካልኣይ ደረጃ ትምህርቱ ምዛዘመ ሃገራዊ ግቡኡ ንምፍጻም ምስ ኣባላት ሳልሳይ ዙርያ ሃገራዊ ኣገልግሎት እዩ ተጸንቢሩ። ክብሮም ግቡኡ ናይ 6 ወርሒ ወታደራውን ፖለቲካውን ተዕሊም ድሕሪ ምዛሙ ናብ ሓይልታት እዩ ተመዲቡ። ኣብ ሓይልታት ምስ ሞያ ሕክምና ብተግባር ዘላልዮ ናይ 2 ወርሒ ስልጠና ቀዳማይ ረድኤት ቀሲሙ ብመሰረት ዝወሰደ ስልጠና ድማ ኣብ ኣሃድኡ ከም ሓኪም ጋንታ ንሓደ ዓመት ኣገልግሎት ፈጺሙ ናብ ስድርኡ ተመልሰ።
1: ኣቦይ ኣነ ኩፅ ሰብ ዝፈቱ ዝነበርኩ ኣካውንቲ ክምሃር ነስመራ ስደኒ ብሎ ነስመራ ተኸይድ ተምሃር ተባሂለ ኣስመራ መፅአ ማለት 97 መወዳእታ ማለት እዩ ሻ ተማሂረ ኣካውንቲንግ ተማሂረ ማለት ኣቤኔራታ ቤት ትምህርቲ ፕራይቬት ነይሩ እዚያ ኪዳነ ምህረት ኣብኣ ነራታ ቤት ትምህርቲ ኣብኣ ተማሂረ ፅቡቅ ሪዛልት ኣምፅአ ሽዑ ኣጋጣሚ 98 ካሜት ምፅአ ኣሸም ከምቲ ኩሉ ቦታ ፈቲነ ኣብ 2 መዓልቲ ስራሕዮ ጀሚረ ማለት እዩ ወደ 18 ስራሕዮን ሰራሕ ኣለዎ ሽዑ ማለት እዩ ሽዑ እቲ 6 ወር ምስ ሰራሕኩ ወራር መፅኡ ማለት እዩ ወራር ናይ ወያነ መፅኡ ሕጂ መጀመርያ ክተት ዘይተባሃለ ናይ ልምዓት ተባሂልና ኣቲና ማለት እዩ ካብኣ ናይ ሃዶይ ተመሊሰ ማለት እዩ ኣብ ሃዶይ እንደልማዓና ከለና ኣባ ድመ ስለያናትና ተጎዲኦምና ማለት ተሰውዮም ሽዑ ሽዑ እታ ኩናት ጀሚራ ማለት እያ ሽዑ ንሕና ኣጋጣሚ እተሃዱ ዴዳ ነይረ ናብ ዴዳ ኣቲና ማለት እዩ
0: ኣብ 1998 ኣብ ልዕሊ ሃገርን ዝተኸፍተ ቁልዕ ወራር ኣባል ሳልሳይ ዙርያ ሃገራዊ ኣገልግሎት ክብሮም ገብረ እግዚኣብሄር ምስ ኩሎም ብፀቱ ናብ ሰራዊት ከቲቱ ኣብ 3 ወራራ ድማ በቲ ኣቐዲሙ ዝተመክረሉ ሞያ ሕክምና ከም ሓኪም ሓይሊ ተመዲብ ይመኪቱ ኣብ ሕክምናዊ ንጥፈት ሂወት ብፀቱ ኣብ መድሓን ተፀሚዱ ከሎ ኣብ ካልኣይ ወራር ብስኩጆ ኣርፒጂ ኣብ ታሕተዋይ ክፋል ሕቑኡ መውጋእቲ ኣጋጠሞ ካብዚ መጉዳእቲ ብግቡዕ ሕክምና ክድሕን ክኢሉ ናብ ንቡር ስርሑ ተመልሰ። ኣብ ሳልሳይ ወራር ድማ ብተመሳሳሊ ኣብ ግዜ ዘይሂብ ንጥፈት ሂወት ምድሓን ተፀሚዱ እናሃለወ ኣዝዩ ከቢድ መውጋእቲ ከም ዘጋጠሞ ይዘንቱ።
1: ሳልሳይ ወራር ጀሚሩ ማለት እዩ ሳልሳይ ወራር ብባረንቱ ነርና ብማይወቃሕ ነርና ካብ ማይወቃሕ ንባረንቱ ኣዝድርና ካብ ባረንቱ ንኣይጋናኣቱ ማለት እዩ ሰናፈ ማለት እዩ ኣይጋናኣቱ ካብኡ እንዳዝለቕና እምባሴራ ኮፍ ንብል እምባሴራ ኣቲና ድሕሪኡ ብሴራ ብጫፍ ንባሕሪ ዝወስድ መንገዲ ናብኡ ንኸይድ ማለት እዩ ኣብኣ ሓጅትያ ናተይ መውጋእቲ ትጅምር ዘላ ውጋእት ነይሮምንስ ንኦም ሓኪመ የወርድ ወረዱ ሰይደ ከም ኣጋጣሚ መዝገብና ኣይነበረናን እምኒ ነይሩ እቲ ቦታ ካካውሒ ኣብኡ ነርና ምሳና ድማ እዚኣ 60 ሚሊ ንእሽተይ ሞርታር ኣላ ደይባ ነራ ብስንጭሮሳ ሕጂ እሳ ትጅምር ኦ ጠፊና ንብል ሽ እሳ ትጅምር ከላ ፀላይ ድማ ንዓ

0: ከቢሉ ኩሉ ግናት ገይሩ ሓዊ ገይሩ ሽዑ ኣብቲ የሪፈ ከሎ ሞርታር መፅ ዓሊባ ማለት እያ ፍርሰይ ትሕቲ ገረብ ነረ ሽ ዝከረኒ ሽዑ ደስትሮድ ኮይና ማለት እዩ ኩሉ ሜሞር ጠፊ ማለት እዩ ከምቲ ዝብሉኒ ድሕር ክልተ መዓልቲ ድያ ወፅ ሃገር እዮም ዝብሉ ንሶም ናይ ዝክሮን እዩ ሽዑ ከምእዮም ዝብሉኒ ሕጂ ሶም እዮም ዝዕሉኒ ካብቲ መሃር ምቲ ሕጂያ ናይ ፈልጦን የት ቦታ ብድሕር ጠፍየ ዘለኹ ሽዑ ሶም እዮም ዝዕሉኒ ሕጂ ድሕር እዩ ካብኡ ናይ ሓሊበት ወሲዶምኒ ምክንያቱ ኣፋይ ዛረብኒ ኩሉ ነገር ደሊት ገይረ ክዛረብ ኣይክኒ
1: በዚ ድሕሪዋይ ማህረምቱ ኣብ ሳልሳይ ወራር ናይ ምዝራብ ምብህሃል ከምኡ ድማ ናይ ምንቅስቓስ ክእለቱን ዝኽሩን ኣጥፊዩ ን6ዱሽተ ኣዋርሕ መመላእታ ኣብ ትሕቲ ሕክምና መወከስ ሆስፒታል ሓሊበትን ብስድርኡን እናተኣለየ በብቕሩብ ለውጢ ክምፅእ ጀመረ
0: ሰባት ኤምቦልቸር ዝውርኒ ገዘቡኒ ድሃር እንዳማዕበለ መፅትን ኣሃው ኣብ ኩዱ ኣምፂ ግዛኣለ ይብሉ ሓደ ነርስ ክብሮም ኣፅኒዒ ለካስ ክትመውት ያ ገለብላ ኣነ ክመወቶ ይነስተ ኣምላኽ እ ፅሒፋ እጆ መወት እ ኩናት እንዲኣት ኣምፂ ኣለይ ልዮ ኣምፂ ለይ ሃው ምስ ፈቐድኩ መጀመርያ ኣማሃርኛ መፅ ድሓር ኮሚኒኬሽን ይጅመር ኣሎ ክልተ ነርሰ ኣብ ምቸ ነረ ምሰን ረዳዳ ሰብ ምስከዳ ድማ ፅርምት ምድሪ ድሕር ዩ ድማ እንታይ ዓይነት ቋንቋ ዝዛረብሉ እዚ ገለ ህብል ጀሚረ ትግርኛ እዚ ሃው ቅይራ ከፅናዕለኒ ኢለ ድማ ሃው ፈቂደ ማለት እዩ ድሕር ዩ ትግርኛ መፅ ድሕር ዩ እቲ ህወተይ ክዕርዮ ዝጅምር ስድራ መፅኦም ድሕሪዩ በቃ እግረይ ክተክል ይጅምር ኣለኹ ማለት እዩ ተፀጊያ ከይድ ከምዝ ቆልዓ ፀገፀገ እንዳሃወድኩ ፊዞትራፒ ከይደ ለውጢ እንዳምፀ መፅኡ ማለት እዩ
1: ኣብቲ እዋን እቲ ዓቐን ሄሞግሎቢን ኣክላቱ 7 ነይሩ ምስ ሓኪሙ እናተማኸረ ግቡእ መእዛዊ መግብን ምንቅስቓስን እናካየደ ጥዕንኡ ብምስትኽኻል ዳግም ክምሃር ከም ዘለዎ ንውሽጡ እመኖ ሂወት ጌና ቐጻሊ ምዃነ ኣመነ
0: ሜሞሪ ደም ተደምሲሱ ይልካ ስኮፍ ትብል የብልካ ክተማዕብሎ ኣለካ እቲ ፊዚካል ድማ መጀመርያ ክህልዎ ኣለዎ ኩሉ ነገር ክትገብር ኣለካ ስለዚ ናብ ትምህርቲ ያቲ ብዙ ኤክሰርሳይዝ ዝሰርሕ ብዙ ሕጂ ኣብታ ሓኪም ሓሊበት ዓሰርተ ምስኮነት ጅም ክሰርሕ ዶ ኢላ ሓትት ባእሳ ኤክሰርሳይዝ እንድሕር ሰሪሓ ትወድቕ ትኽእል ያ ኢሉ ኣይደሂብኒ ሱስ ተጠንቂቀ ክሰርሕኒ ምክንያቱ ክምዕብል ኣለዎ እቲ ኣካለይ ኩሉ ለሚሲ ሎምዚ ናይ ሎም እግሪ ኣይኮነን ከምዚ የማ ፀገም እንዳበለየ ዘይርቲ እግሪ ድሃር ብናተ ውሳኔ ከይደ ሓሊበት ጅም ከይደ ሰርሕ ጀሚረ ናርጋ ኣብ ሰለስተ ወርሒ ገለበለስ ሩይ ለውጢ መፅ እዩ ከም ኣጋጣሚ እቲ ዋና ጅም ነበረ እንዳኮርያ ዩ የማነ እዩ የማነ ፅቡቅ ተቢኒ ዋላ እተያ ኣይሮቢስ ተስራሕና ነበረ ድማ ፅቡቅ ጌራ ተቢላትኒ ሕጂ ሩይ ለውጢ መፅ እዩ ማለት እዩ ሕጂ እሱ እቲ ቅድም ስፖርተኛ ብምንባረይ ሓጋዘ ኮይኑ ማለት እዩ እንደገና በቃ ክፅዕር ክምሃር ክምዕብል ኣለኒ ዝብል ሓንጎል ነርኒ
1: ሂወት ንኽብሮም ብብርክት ዝበሉ ኣካላውን ኣእምሮኣውን ሳዕቤናት ዝኽትሉ ሓደጋታት ይሕሊፋቶ ንሱ ስዩም ኣይበለን ኣይተሳዕረን ተስፋ ከይቆረፀ ካብ ዝወድቆ በብእብረ ንክትንስእ ዳግም ናብ ንቡር ንክምለስን ብእምነት ፃዕረ ድሕሪ ላዕለዋይ ሕክምና ዘሎን ሕወት ብፃዕሪ ዝስገር መስገድላት ኣብ ዓወት ከም ዘብፅሖ ኣሚኑ ብትውፊት ከይድዎ መንፈስ ሕልንኡ ብክሓውየ ዝብል ስለዝተቐንአ ፃዕርታቱ ካብ ዓወት ናብ ዝለዕለ ዓወታት ተሰጋገረ ክብሮም ኣብቲ ቦታ ጅም

0: ክሰርሐን ከሎ ናይ ጂምናስቲክስ ኮርስ ኮስ ጀመረ። ኣብቲ ኮርስ ድማ ስንክልንኡ ክዓገቶ ልዑል ብቕዓት ብምምዝጋብ ወርቂ መዳልያ ተሸለመ። ስፖርት ኣካል መዓልታዊ ንጥፈታቱ ክሰርዖ ከም ዘለዎ ኣመነ።
1: ብጣዕሚ ኩሉ ኣካይዳስ የርየ ካልእ ትረፍትያ ቀላል ነገር ማይ ንሰትያ ንበዓላስ ንኣተ ጠንቂቃ እየ ነው ስዑ ብፍላይ እቲ 2013 ዓመት ምሰብ ንክዛረቡን ወጢቤ ዛርብ ነይሩ ሓደ ሰብ ንፍርቂ ሰዓት ከልሎ እተኮይነ እሞ ምስልትዮም ሰባት ድማ ካብ ክልተ ላዓሊ ክዓብ የብሎም ክበዝሕ የብሎም ንሰብ ሕጂ ንፍርቂ ሰዓት ንክዛረብ ሓንቲ መዓልቲ ሰሳሰይ ጥራሕ ዝሰራሕ ኣለኒ ድሕር ሱ ንፍርቂ መዓልቲ ንፍርቂ ሰዓት የዕቢለ ምሶም ንፍለ ማለት እዩ ኣይምሮ ድማ ኩሉ ግዜ እንታይ ይኮውን ኣለ ክሰርሕ ኣለዎ ምክንያቱ እንደ ፈኒሃዮ ናይ ግድን ይካል ነገራት ጃምካኣቱ ጭናቅ ትርበሽ ገለመለ ግን ኣብ ትምህርቲ ኣብ ገለመለታት እንደርእቲኻዮ ካልእ ፊልም ገዚያ ዘይኮንካስ እንዳ ሲኒማ ከይደ እውን ኣቱ ነይረ ቀዳም ቀዳም ሰንበት ዝኸይድ ነይረ ምክንያቱ እቲ ቋንቋናተይ ንክምዕብል ማለት እዩ
2: በዚ ሌፍት ሳይድ ስካል ተሃሪሙ እዚ ፓሬታል ቦልብ ንበሃል ኣብዚ ላዓለዋይ ሽክና ይተሃሪሙ ሕጂ ፀገማይ እንተሃሪምካ ከዓ ኩሉ ግዜ የማናይ ኢኻ እቲ ምልክት ዝረአቲ መልመስቲ ማለት እዩ ሕጂ እቲ የማናይ እግሩን የማናይ ኢዱን ዝኽበደ ኣይንቀሳቅሱ ኣይክእልኒ ማለት እዩ ስለዚ ደጊፍካ ከምዚ ንቀሳቀስ ንገብሮ ነርና ማለት እዩ ድሓር ከምኡ እንዳበለ ግን እንዳበለ መወዳእታ ካብ ሕሊበት ወፅኡ ማሓባር ከይዱ ካብ ማሓባር ከዓ ምስ ወፀ ከዓ ናብ ገዛ መፅኡ ማለት እዩ ኣብ ገዛ ምሳና ኮይኑ እቲ ዝድለ ስድራ ቤታዊ ሓገዝ እንዳገበርናሉ ኩሉ እቲ ክማላሉ ዝኽእል ዓቕምና ማለት እዩ ብዓቕምና ዘብል ነገራት እንዳገበርና ድሓር ግን እታ ቐንዲ ንዑ ሓይሊ ዝኾነቶ ነገር ግን እንታይ እያ ከምዚ በዓለይ ክገብር ባህላ እዩ በዓለይ ዝኾነ ነገር ክገብረሉ ኣይደልዩ ንበዓለይ እዩ ዝብለካ ይሕይል ኖ በዓለይ ከምዚ በቃ ሓይሊ ኣለዎ ፍሉዩ ሕጂ እዚ እንታይ ገይርዎ ካልኣይ ከዓ ኣብቲ ናይ ስፖርት ናይ ቅድም ዝነበረ ታሪኹ ኣብቲ ስፖርት ፅቡቅ ባህሊ ስለ ዝነበሮ ፅቡቅ ልምዲ ስለ ዝነበሮ ኣታ ካ ከዓ ኢሚድትሊ ከዓ ነታ ስፖርት ነዚ ሓሳብ ምሰምፀ ናይ ብሓቂ እየ ዝብለኪ ኣብ ስፖርት ዝሰርሖ ስራሕ ንድዒ ኣነ ከም ክብሮም ዝሰርሐ ሰብ ኦልሞስት ክንደይ ዓመት ክብለኪ ልዕሊ 20 ዓመት ይኸውን ስፖርት ዝሰርሐ ልዕሊ 20 ዓመት ከየቋረፀ ብሓያል ፃዕሪ ሰሪሑ ክብሮም ዝሕጂ ደለዎ ደረጃ ዝበፅሐ በዚ በትናቱ ኣተሓስባን በትናቱ ድሌትን በዚ ስፖርት ዝገበሮን ፃዕርን እዩ ስለዚ ሕጂ ቀደም ርኢኻዮ መጀመርያ ርኢኻዮ እቲ ዝነበሮም ሕጂ ክትሪዮን ሲ ሰማይ መሬትን ከምኡ ዝነበረ ኣይመስለካ ናይ ሕጂ
0: ክብሮም ኣብ ቀፃሊ ምዕባለን ዕቤትን ዝኣምን ኣዝዩ ሓያል ኩነተ ኣእምሮ ዝውንን ተቓላሳ እዩ ኣቐዲሙ ዝነበረ ፍልጠትን ተመክሮን ብሰንኪቲ ዘጋጠመ ማሃረምቲ ካብ ኣእምሮኡ ጠፊእ እዩ ነዚ ንምትካእ ድማ ካብተን ዝወሃብኦ ወርሓዊ ደመዙ ብስድርኣውን እናተሓገዘ ንምዕባለን ዕቤቱን ዝሕግዞ ስልጠናታት ንክወስድ ኣብ ዝተፈላለዩ ትካላት ንስልጠና ገንዘብ ወፃኢ ይገብር ብፃዕሩ ድማ ሓደስቲ ሞያታት ከም ኤዲቲንግ ግራፊክስን ደረቕ ተንቀሳቀስን ናይ ምስኣል ሞያታት ቀሲሙ ንገዛ ርእሱ ተወሰኽቲ ናይ ሸቕሊ ዕድላት ክፈጥረላን ገዛ ርእሱ ብቆጠባ ክሕግዘን ክኢል እዩ

0: ክብሮም ኣብዚ ሕጂ እዋን ውህሉል ተመክሮ ሂወቱ ኣብ ጅምናዝየም ብዝተፈላለዩ ኣካላዊ ፀገማት ንዝፅገሙ ሰባት ኣብ ምሕጋዝ ሞያዊ ዝኾነ ፃዕርታት ኣብ ምክያድ ተፀሚሩ ይርከብ።
1: ኣነ ወልዱ ተስፋ ማርያም ይበሃል። ኣብዚ ካብ ዝሰርሕ ዳርጋ 2 ዓመት ፈረቓን ገይረ ኣለኹ። 2 ዓመት ፈረቓን ክገብር ከለኹ ናይ ሓቂ ሓኪም ረኺበ ሰብ ረኺበ እምበለ መጀመርያ ተትርእኒ ኣፈይ ብዙሕ ወልጋዝ ነይሩ ኣይሰርሕን ነይሩ፣ እግረይ ኩሉ ኣይሰርሕን ነይሩ፣ እዚ ደይራዮ ኣይሰርሕን ነይሩ። ሕጂ ከምዚ ክገብር ዝገበረኒ ክብሮም እዩ። ክብሮም ናይ ሓቂ እሱ

0: ተፀጊሙ ሃዊዩ ንኣና መድህን ኮይኑና ናይ ሃቂ ስለዚ ኣነ መቼም እዚ ሰርሓ ስፖርት ኣነት ሂወቴ መሊሱኒ ኣሎ ናይ ሃቂ ክብሮም ናይ ሃቂ ንሓቂ ሓኪም እዩ ሓኪም ክብረ ከሎ ናይዚያ ናይ እግሪ ሕጂላ እግረይ ከመይ ከ ኣይሰርሐን ነይሩ ላይ ኢደይ ከመይ ነሩ ኣይሰርሐን ነይሩ ይሰርሓን ሕጂ ክብሮም እዩ ኣብዚ ደረጃ ኣብፅሕኒ እዚ ናተይ እስትሮክ እዩ ሃሚመ እስትሮክ ክሓመም ከለኹ ናይ ሃቂ ትእግስ የድልዮ እዩ ንሸ ነገር እዩ ዝሃረቀካ እዚ ኩሉ ክንዳሃረቅና ክንዛረቦ ንክብሮም ፍፁም ደስ ካብ ዝብለካ ኣይሓርቀን እዩ እሱ በሊ ካባና ንላዕሊ ሕሙም ግን ንኣና ተፃዊሩ ናይ ሃቂ እዚ ደረጃ ዘብፅሐና እሱ
1: ሽመ ዮናታን ዘይንከየድ በሃል ዕድሜካ ና 15 ማለት እዩ መጀመርታ ካብ ክሳደን ታሕቲ ጠጠው ኢሉ ማለት እዩ ብሃንደበት ብድንገት ፓራላይዝ ኮይኑ ማለት እዩ ሽዑ ቀስ ብቀስ ፊዚዮትራፒ እናሰራሕኩ ኣብ ውረታዊ ሕክምና እዳተከታተልኩ እዳወዱ ብላዋላ እናሰራሕኩ ገለ ኣብ ፅቡቅ ኩነታት ብክልተ ምርኩስ ገረ ምንቀሳቀስ ነ ኣብዚ ምስ መፃፋ ዝያዳ ምሻለኪ ክብሮም ኩሉ ነገር ተሓጋጊዝኒ ተምወዱ ተሓባቢሩ ገለ መ ኣብ ደረጃ ኣብ ዘለኹ እዚ ደረጃ ክበፅሕካ ሓጊዝኒ ማለት እዩ ልዕሊቲ ኣካላትካ ቅድም ንሞራልካ እዩ ትሰርሕ ሞራልካ ተታሃኒፁ ግድን ኣካላትካ ክህነፂ እዩ ድበላ ተሓሳስባት ዘለዎ ብጣዕሚ እዩ በቃ ከም ነብሱ ከምወዱ ገይሩ እዩ ድርኢካ ከም ድሌተይ ክንቀሳቀስ በግረይ ማለት እዩ ምስ መሳተይ ክጎይ ገለ ምሳደኪ ብዙሕ ነገር ኣብ ሂወተይ ስናዓይስ ብዙሕ ነገር እየድ ልክ ከም ወላድየ ኢደ ክገልፆ ዝክእል ሰብ ኢና ይኹ
2: ንፉዕ ሰብ እዩ ካብ ኩሉ ከዓ እቲ ዘገርመካ ንሕጂ ብዙሕ ስንክልና ነይርዎ ናይ ርእሲ ንኡ ንነብሱ ሕውይስ ንካልኦት ከዓ ክውነና ኣለዉ ማለት እዩ ሕ ነዚ ክብሮም ብጣዕሚ ንፉዕ እዩ ካብ ኩሉ ከዓ ነዞም ስትሮክ ነዞም ገለ ዝሰንከሉ ነዞም ምንቅስኣስኡ ዊልቸር ከይተረፈ ሒዞም ዝመፁስ ኣተሲ እዩ ዝስርሖ ስለዚ ፅቡቅ ንፉዕ ሰራሕተኛ ምዃኑ ምስክርና መጀመርታ ዝተሃረመሉ እንደ ዝፈልጦ ነይሩ ከም ሰብ ሕማቅ እዩ ነይሩ ብእዳው ለሚሱ ነይሩ እጋሩ ክኸይድ ከሎ ሰንከልከል ዝብል ነይሩ ሰብ ኮይኑ ክሰርሕ ኢልካ ይትፅበአና ኣብዚ ሕጂ ዘለዎ ግን ንኩሉ ነብሱ ክኢሉስ ንካልኦት ከማ ንምህር ኣሎ

0: ክብሮም ርእሶም ንልዕሊ 20 ዓመታት ካብ ጅማ ይተፈለየን ካብ 2022 እናትሒዙ ድማ ክብሮም ኣብ ጅምናዝየም ሃገራዊ ማሕበር ሓርበኛታትን ስንኩላን ኩናት ኤርትራ ከም መምህር ኮይኑ ይሰርሕ ኣሎ ኣብ ትሕቲ ዝኾነ ኩነት ተስፋ ናይ ምቑራፅ ስምዒት ኣይስምዖን እኳ ደኣ ናቱ ተስፋ ካብኡ ሓሊፉ ንካልኦት ኣብነት ፅንዓትን ፃዕርን ኮይኑ ካብ ዘጋጥሞም ጥዕናዊ ፀገማት ንምንጋፍ ብርኡይ ይሕግዝ ኣሎ ንሱ ብወገኑ ዝሕግዞም ሰባት ጥዕና ረኺቦም ናይ ህወት ለውጢ ከምፅኡ ክዕዘብ ካብቲ ፍሉይ ዕግበት ዝፈጥረሉ ምዃኑ እዩ ዘረድእ
1: መጀመርያ ኩናት ሰለስትኡ ክሕልፍ ከሎ ማዓስያ ዝስዋኢለስ ንስምበየሉ ነገርዋን ነይሩ ኣነስ ዕድለኛ ኮይነስ እነብር ኣለኹ ማለት የሽ ስለዚ ብሓንቲ ኮሚደስ ክስማዕስ ሓሲብዮ ናይብል ክሳብ ሎም ማዓንቲ እውን ዝተሃረምኩ ኮይኑ ናይ ስማዓኒኒ ከምቲ ሰብ ዝገብሮ ክገብር ምክንያቱ እቲ ፊዚካል መፂ ኣሎ እቲ ሓንጎለይ ድማ ላዓሊ ኮይኑ ኣሎ እዚ ድማ ምንታይ ክተርግኦ ኣለካ እቲ ሓንጎልካ በዓልካ ብትያ ዘላ ትካል ናው ሰልዳ ይኮን ወዲ ሰብ ክመሃር ኣለዎ ከማዕብሉ ኣለዎ ቻው ንዑ እንደራ ማዕቢልካዮ እቲ ብሩህ ተስፋ ኣለወካ ማለት እዩ

0: ኣብ ሞያ ምስራሕ ምግቢ ዝነጥፉ ማለት ከሸንቲ ምስራሕ ምግቢ ዓቕልን ትዕግስትን ከምኡውን ፈጠራውነት ዝሓትት ሞያ ከምዝኾነ እዮም ዝገልፁ። ኩሉ ግዜ ድማ ሓደስቲ ፈጠራታት እናተኻን እናተምሃርካን ኢኻ ትኸይድ። ካብዛ መደብ ናይ መደብ ኣሰራርሓ ምግቢ ድማ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ክንሰግር።
1: ሰላም ክብራት ተዓዘብትና ከመይ ቀኒሆም። ናይ ሎም መዓልቲ ንሰርሓ ፅሟቕ ናይ ዘይተፀፀየ ብርስን ንዑ ዘድልየናኻ ኦትስ ኣብ ፀባዕሊኽናዮ ንፀንሕ ኣልሞንድ ኦትስ ኣብ ፀባዕሊኽናዮ ፀኒሕና ብርስን ከዓ ኣሊኽና ኣብሲልናዮ ከካዊ ሓደ ማንካ ማንካ ጣውላ ኣልሞንድ ሓደ ማንካ ጣውላ ፀባ ክልተ ኩባያ በናና ክልተ ሕጂ ኢልና ኣብ ጥዕናና ዝበና ሓይሊ ዝበና ብዙሕ ፕሮቲን ኣለዎ ካብ ቅርጥማት ይከላኸለልና ወይ ይሕግዘና ቀንዲ ድማ ኢልና ናይ ጉልበት ስራሕ ዝሰርሕ ሰብ ክጥቀመሉ ፅቡቅ እዩ ወዘተ ብዙሕ ክትገልፅ ትኽእል። ሕጂ ምበኣረ ፀባ ብዛባ ሽኮር ጨውክት ፀባ ከካዋ ብርስን ዝበሰለ ዝበሰለ ብርስን ዝበሰለ ብርስን ኣልሞንድ ኣልሞንድ ኦትስ ኣብ ፀባዕሊኽናዮ ፀኒሕና ሕጂ በናና በናና ደይቀረብክዎ ስለ ዝባላሾ በናና መወዳእታ ይኸተጥዎ መወዳእታ ሕራይ ካብዚ ዝቐጥም ክትገብሮ ትኽእል ኢኻ። በናና በናና ብዙሕ ትሕዝቶ ኣለዎ። ሕራይ ካብዚ ዝቐጠነ ክትገብሮ ባይ ክንውስኸሉ ንኽእል ኢና። ሕጂ ከምዝሓፊስ እየ ዝደለ ንብል ንድሕር ኮይናኸ ከምዝሓፊስ ንገብሮ

ካብ ዝደቐጥን ክንገብሮ ንኽእል ፀባ ክንውስኸሉ ንኽእል ይ ፀባ ኸለና ንብል ድሕር ኮይና ማይ ክንገብሩ ንኽእል ነዚ ኩሉ ዝገለፅኮ ጠቃሚ ስለ ዝኾነ ምስ ቅራፉ እቲ ብርስን ፀበቕካ እዩ ምስ ቅራፉ በናና ሕጂ ኣይነፅምሖን ኢና ውሑድ ጌርና የደለና በናና ዘለዎ ይፀንሕኒ ብሓፊሱ ብዛዕባ ናይ ምሕፋስ ንቕጣንን ንዓኻ ከም ዝጠዕመካ ብዙሕ ፅቡቅ ጫና ስለ ዘለዎ እዚ ከዓ ኣብ ፀጋዕ ነብለሉ ሕራይ እምበኣር ኩራት ተዓዘብትና እዚኣ ቀንዲ ኣገዳሲት እያ ዝኽሉ ክገልፀ ዝፀናሕ ኮይኑ ጉልበት ትሕግዘካ ብሕልፊ ፀዓሪ ብናይ ጉልበት ዝሰርሕ ንድሕር ኮይኑ ንትንበለፀ እዩ ኦትስ ጌርና ኣሎ ኣልሞንድ ጌርና ኣሎ ኩሉ ትሕዝቶ ዘለዎ ምስ ኣልሞንድ ከዓ ዘይተፀፀየ ብርስን ሕጂ መስተ ናይ ብርስን ምስ በናና ወይ መስተ ናይ ብርስን ምስ ከካዋ ክትለተኽእል ከካዋ ከዓ ጌርና ኣሎ ከካዋት ብጣዕሚ ትፍትው ዓይነት እዩ እሱ ጌርና ንሱ ንስን ጌርና ዝፅበቐ ዝፅማቕ ማለት እዩ ሕጂ ብርስን እዚ ንፀብሒ ሓሊፉ ስኬ ኮይኑ ዝተገና ብስተ ከዓ ኮይኑ ኩሉ ክንፍትኖ ዝበለፀ ሽኮር ተደልና ክንገብረሉ ንኽእል ማዓር

እኛ ክንገብሮ ንኽእል ጨው ተደልና ክንገብሮ ንኽእል ኣብ ኩሉ ከዓ ክንገድፎ ንኽእል ባሪኩረት ተዓዘብትና ናይ ሎም መዓልቲ ናይ ብርስን ፅማቕ ሰራሕናያ ነዚ ትመስል ንዝመፅእ ዘሎ ሰሙን ብካልእ መደብ ስጋዕ ንረኸብ ሓንቀኒ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ያክትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍፃመታት ናይ ዓለም ገለ እውን ኣብ መዝገብ ክብረ ወሰን ናይ ሰፈሩ ዜናታት ሒዛልና ቀሪባኣላ። ገለ ካብ ትሕዝቶኣ መቸም ኣደ ኩልያ ኣደ ሓላይትን ሓብሓቤትን እያ ኣደ ንውሉዳታ ክትብል ዘይትገብሮ ነገር የለን። እዛ ትቐርብ ስዕባ ትቐርብ ዜና እምበኣር ሓንቲ ኣደ ንኦቲዝም ዝኾነ ወዳ ንምርድዳእ ኢዳ ክትውቀጥ ዝኽኣለት ኣደ ሒዝናልኩም ቀሪብና ኣለና። ከምኡ እውን ንሓደ ታሪካዊ ግንቢ ከግዕዝዎ ይረኣዩ ዝብልን ካልእን ትሕሶታት ዜና ሞዛይክ ክኾን እዮም። ንምሉእ ትሕሶ ናብታ መደብ ከስግረኩም እየ ተኸታተሉ።

ታሪኻዊ ግንቢ ብገመድ ተሳሒቡ ይግዕዝ። ኣብ ሰሜናዊ ጃፓን ዝርከቡ ኣማይት ወለንተኛታት ብሓደ ድምፂ እናዘመሩ ነቲ 400 ቶን ዝምዘን ግንቢ ናብቲ ዝነበሮ ቦታ ንምምላስ ብገመድ ክጎትዎ ተራእዮም። እቲ ግንቢ ኣብ ከተማ ሂሮሳኪ ይርከብ። ምስ ታሪኽ ጃፓንን እታ ከተማን ድማ ብዙሕ ዘተኣሳስሮ ታሪኽ ከም ዘለዎ ይንገር። ክሳብ 4,000 ዝኾኑ ጃፓናውያን በብተራ እናተበራረዩ እዮም ንሓሙሽተ ሜትሮ ንቕድሚት ኣንቀሳቒሶሞ።

እቲ ምምሕዳር ከተማ ኣብ ወርሒ ሕዳር ኣብ ቀዋሚ ቦትኡ ንምትካል ዕላማ ስለ ዘለዎ ኣብ መስከረም ከበድቲ ማሽነሪታት ከዋፍር ምዃኑ ተሓቢሩ።

ሓላፊ ናይቲ ናይ ምሕዳስ ፕሮጀክት ኬንሱ ከሃያሳካ ታሪክ ግንቢ ሂሮሳኪ ናብ መጻ ወለዶታት ምትሕልላፍ ኣዝዩ ኣገዳሲ እዩ ክብል ገሊጹ።

እቲ ግንቢ ኣብ መበል 17 ክፍለ ዘመን ዓኒ ነይሩ ኣብ መጀመርታ 19 ክፍለ ዘመን ድማ ዳግማይ ተሃኒፁ ድሕሪ ሒደት ዓሰርተታት ዓመታት ግን እቶም መሰረታት እምኒ ናብ ምፍራስ ገጾም ይኸዱ ስለ ዝነበሩ እቲ ግንቢ ንፈለማ ግዜ ክግዕዝ ተገይሩ ሽዑ እውን ሰባትዮም ብገመድ ጎቲቶሞ

እዚ ብሂክያ ዝፍለጥ ብገመድ ናይ ምጉታት ሜላ ካብ ጥንቲ ጀሚሩ ኣብ ጃፓን ዝፀንሐ ባህላዊ ምግዓዝ ግንብታት ምዃኑ እዩ ሃያሳካ ዝገልጽ። ዕላማና ነዚ ፍሉይ ቅርሲ ምዕቃብን ኣብቲ ቀዋሚ ውሑስ ቦትኡ ምቕማጥን እዩ ክብል ወሲኹ የረድእ።

ወዲ 16 ዓመት ኢቅባል ሸኽ ኣብ ምዕራብ ቤንጋል ህንዲ ይቕመጥ። ብሰንኪ ናይ ቆርበት ሕማም እዩ ከምዚ እንዕዘቦ ዘሎና። ንዝሓለፉ 5 ዓመታት መብዛሕትኡ ግዜ ኣብ ቀላይ ግዚኡ ከሕልፎ ተገዲዱ። እቲ ማይ ነቲ ዘቃጽል ናይ ቆርበት ሕማም ንምዝሓል ይጠቕሞ። ናብ ዝተፈላለያ ትካላት ጥዕና ብምኻድ ተራእዩ ነይሩ። ኮይኑ ግን ንሕማሙ ክፍውስ ወይ እውን መርሚሩ ክፈልጥ ዝኽኣለ ሰብ የለን። ንሓሙሽተ ዓመታት ኣብ ቀላይ ዝበዝሐ ግዜኡ ኣሕሊፉ ዝብል ዘረባ ንምእማኑ ኣጸጋሚ ይመስል። እንተኾነ ግን ብመሰረት ኢቅባልን ስድርኡን ካብቲ ማይ ንነዊሕ እዋን እንተወፅኡ ብርቱዕ ቃንዛ ስለ ዝስምዖ ሓቂ ምዃኑ ይሕበር። ኢቅባል ክሳብ ክሳዱ ኣብ ማይ ኣትዩ ዘርኢ ቪድዮታት ኣብዚ ቀረባ መዓልትታት ኣብ ማሕበራዊ መራኸቢታት ድሕሪ ምዝርግሑ ኩነታቱ ክትዓላዓዒሉ እዩ። ብዙሓት ሰባት ኢቅባል ኤሪትሮ ሜላልጂያ ብዝበሃል ሳሕቲ ዝረአ ሕማም ተጠቂዑ ክኸውን ከም ዝኽእል እዮም ግምታቶም ሂቦም። እቲ ሕማም መብዛሕትኡ ግዜ ንእግሪ ዘጥቅዕ ኮይኑ ንኻልኦት ክፋላት ኣካላት እውን ክጸልእ ከም ዝኽእል ይሕበር። እቲ ምልክታት ናይቲ ሕማም ኣብ ቆርበት ናይ ምቅጻል ስምዒት ዝፈጥርን ምቕያሕን እዩ። ይኹን እምበር ጠንቂ ኤሪትሮ ሜላልጂያ ንጹር ኣይኮነን።

ምስ ኦቲዝም ወዳ ንምርድዳ ኢዳ ዝተወቀጠ ታደ ካናዳዊት ጀሲካ ፍሌቸር ምስ ወዲ 11 ዓመት ወዳ ሃንተር ንኽትረዳዳ ዘበገሰቶ ቅልል ዝበለ ሓሳብ ካብ ብዙሓት ኣድናቆት ኣትሪፋ። እቲ ሓሳብ ብኸምዚዩ ዝብገስ፣ ጀሲካ ምስ ሃንተር ክምገቡ ናብ ቤት መግቢ ክኸዱን ከለዉ ሃንተር ቃላት ክመርፅ ዝኽእሎ ታብለት ተጠቒሙዩን ጀሲካ ዘረድአ። ሓደ መዓልቲ ግን እታ ታብለት ባትሪ ስለ ዝወደት ጀሲካ በቲ ኩነታት ተጨነቐት። ሃንተር ግን ሃዲኡ ድሕሪ ምጽናሕ ናብ ኪን መድረ ዝኣፍ ወሲዱ ኣብኡ ናይ እንግሊዝኛ ፊደላት ብምጽሓፍ እንተይ ክእዝዝ ከም ዝደሊ ናብቲ ፊደላት ኣመልከተ። በዚ ድማ ጀሲካ ሃንተር ታብለቱ ባትሪ ክትውድእ ከላ መተካእታ መረዳድእ ሜላ ከም ዘድልያ ተገንዘበት። ብድሕሪ እዚ ጀሲካ ብሓገዝ ሓደ ስነ ጥበባዊ ነተን ኣብ ኪቦርድ ዝርከባ ፊደላት እንግሊዝኛ ኣብ ኢዳ ተወቂጣተን። ጀሲካ ንሃንተር እቲ ውቃጦ ምስ ረኣየቶ ቀዳሚቲ ዝፀሓፋ ቃል ማማያ ትብል ነይራ። እቲ ውቃጦ ኣብ መንጎ ክልቲኦም ዝነበረ ናይ ዝርርብ ብድሆታት ኣቃሊልዎ እዩ። ሃንተር ነቶም ኣብቲ ውቃጦ ዘለዉ ቃላት ብምምልካት እዩ ሓሳባቱ ዝሕልፍ። ጀሲካ ኣብዚ ግዜ እዚ ምስ ሓደ ኢንዱስትሪ ክዳውንቲ ብምትሕብባር ኣብ እጅገ እውን እቲ ፊደላት ክሕተም ትሰርሕ ኣላ። ኣብ መላእ ዓለም ዝርከቡ ወለዲ ኣለይቲ ሕሙማትን ሓካይምን ነቲ ትገብሮ ዘላ ብምንኣድ ኣብ ኣብያተ ትምህርትን ሆስፒታላትን ኦቲዝም ንዘለዎም ቆልዑ ክሕግዝ ተስፋ ይገብሩ።

0: twin brothers married twin sisters in a rare Kerala wedding officiated by twin priests and assisted by twin altar boys.
1: Ab Hindi manta ahwat manta ahat temer'om. ኣብ ደቡባዊ ህንዲ ግዝኣት ኬራላ ማንታ ኣሕዋት ንማንታ ኣሓት ክምርዓው ከለዉ እቲ ብ30 ሓምለ ዝተጸንበለ መርዓ ብማንታ ካህናት እዩ ተኻይዱ ኣብቲ ስነ ስርዓት መርዓ ማንታ ኣወዳት እውን ከም ዝተሓጋገዙ እዩ ተሓቢሩ

ደቂ 32 ዓመት ኣሕዋት ኣኪልን ኒኪል ቶማስን ካብ ነዊሕ እዋን ኣትሒዞም ማንታ ኣሓት ክምርዓዉ ባህጊ ነይርዎም። ስድራ ቤቶም ንኣስታ 3 ዓመታት ዒስራ ዝኾና ማላቱ ንመርዓ ክደልዩ ድሕሪ ምፅናሕ ኣብ መወዳእታ ምስ ደቂ 31 ዓመት ማጂን ማርያም ሜርን ተራኺቦም። እተን ኣሓት እውን ካብ ንእስነተን ጀሚረን ማንቲ ኣሕዋት ክምርዓዋ ድሌት ነይርወን። ስለ ዝተፋተዉ ድማ ክምርዓዉ ወሲኖም።

ነቲ መርዓ ፍሉይን ተዘካርን ክገብርዎ ስለ ዝደለዩ ማንታ ካህናት ነቲ ስነስርዓት ከካይዱ ተመሪፆም። ኣንቶን ኣንጆ ፐሩምካቲርን ድማ ነቲ ስነስርዓት መርዓ ከካይዱ ብሓጎስ ተቐቢሎሞ።

ከም ውፅኢቱ ኣብ ሓደ መርዓ 4 ፅምዲ ማንታ ተረኺቦም፣ 2 መርዓውቲ፣ 2 መርዑት፣ 2 ካህናት፣ ተሓጋገዝቲ ማናቱ ኣወዳት ድማ

ዝሓለፈ ሰሙን ኣብ ኣዳራሽ ሓኮሰ ምርኢት ናይ ቅዲ ክዳን ተኻይዱ ነይሩ። እቲ ዝነበረ ምርኢት ድማ ብሓንቲ ካብ ስደት ዝመፀት ኤርትራዊት ክኢላ ናይ ቅዲ ክዳን ማለት ዲዛይነር ዝተኻየደ እዩ ነይሩ። እቲ ዝነበረ ቅዲ ክዳን ድማ ዝተፈላለየ ንባህላውን ዘመናውን ኣልባሳት ዘጠቃልሉ ነይሩ። ንሙሉ ትሕዝትኡ ናብታ መደብ ከስግረኩም እየ ተኸታተሉ።

ምርኢት ቅዲ ክዳን ነቲ ዘለካ ክእለት ጥበባ ሰፋፍያ ሓድሽ ብልሓትን ቅድን ሒዝካ ንክትመጽእ ዝኸፍት መድረኽ እዩ። ኣብዚ መድረኽ ድማ እቲ ዝኽደን ክዳውንቲ ብውቅባት ሞዴላት ነቲ ክዳን ኣንጸባሪቖም ንኽርእዮኦ ዝሕረያ ወይ ዝሕረዩ ይህልው። ኣብ መድረኽ ወፂኦም ድማ ፍሉይነት ለቢሶሞ ዘለዉ ክዳንን ክእለት ኣካይዳን ተሓዊስዎ መሳጢ ምርኢት ይቐርብ።

0: ኣብ ሃገረ ጀርመን ትቕመጥ ኣዳላዊት ቅዲ ክዳን ዲዛይነር ትዕግስቲ ፍሳይ ትበሃል። ብዓውዲ ቅዲ ክዳን ኣብቲ ዘላቶ ሃገር ተማሂራ ድማ ናብ ሃገራ መፅያ ንመበል ካልኣይ ግዜኣ ድሕሪ 9 ዓመት ምርኢት ቅዲ ክዳን ኣካይዳ። ኣብ ቀፅሪ ሓኩስኢ ድማ ዝሓለፈ ሰሙን ምስ ትካል ቅዲ ክዳን ሓበን ኤሪ ላይፍ ስታይል ተሓባቢረን ነዚ መዲባቶ ዝመፀት መደብ ክውን ክኾነላ ከኣለ።
1: ኣነ ትዕግስቲ ፍስሓየ ይበሃል። ኣብ ገዛ ኸንሻ ተወሊደ ኣብ ገዛ ማንዳ ዓብየ በቲ ሽዑ ዝነበረ ኩነታት ብ77 ሸውዓተን ብሱዳን ገይረ ብካልእ ዓዲ ኮለል ኢለ ንዴንማርክ ኣት ኣብ 80ታት ዴንማርክ ምስ ኣተኹ መጀመርታ ትመሃርሉ እቲ ቋንቋ ምስ ለመድኩ ኩሉ ነገር ሃይ ስኩል ምስ ከድኩ ካብኡ ሽዑኡ ኣብ ቅዲ ክዳን ተማሂረ ዲፕሎማ ናይ ቅዲ ክዳን ስነ ጥበብ።
0: ትዕግስቲ በቲ ሚኒማሊስት ዝበሃል ፍልስፍናያ ቀንዲ ትልለ ቲጂ ሚኒማሊስት ተባሂላ እውን ትፍለጥ እያ። እዚ ፍልስፍና ድማ ኣብቲ ክዳውንቲ ትሰርሓሉ ቅዲ ተውፃሉ እዋንን ትጥቀመሉ እያ። በቲ ዘለዋ ንብረት ኮነ ኣጭርቕቲ ድማ ብዙሕ ብልሓት ዝተሓወሶ ቅዲ እናውፀአትን ትኸይድ ዲዛይነር እያ።
1: መጀመርያ ግዜ ኣብ ኤርትራ መፅአ ዘረኣኽሉ 2015 ምስ ኤድዋርድ ርኣያ እሱ ናቱ ስእልታት ብድሕሪት ባክግራውንድ ኮይኑ ኣነ ከዓ ናተይ ቅዲ ክዳን ኮይነ ብሓንሳ እሱ ዘዳለዎ ነይሩ ኣብቲ ናቱ መጀመርታ ርኤ ኣብ ኤሪትራ ማለት እዩ። እንታይ መስለኪ ድገርመኪ 2015 ንስኻትኩም እውን ኣልዒልኩምዎ ነይርኩም ኣብቲ ግዜ እቲ መኣዲ ስነ ጥበብ ዝበሃል ነይሩ። እቲ ዝተዛረብክዎ ክሳዕ ሕጂ ከምኣ እያ ዘላ ሽዑ እውን ሚኒማሊስት እየ ነይረ ሕጂ እውን ሚኒማሊስት እየ። ሚኒማሊስት ክብል ከለኹ ሚኒማሊስት ፊሎሶፊ እዩ። ኣብ ሂወት ከመይ ጌርካ ኻ በቲ ዘለካ በቲ ዝወሓደ ነገር ትፈጥርን ፅባቐ ጌርካ ትነብርን ምስቲ ዘለካ። ሎማዓንቲ ተኸዲነዮ ዘለኹ ክዳን ንምሳሌ ሕጂ ከም ትሪዮ ዘለኺ ሚኒማሊስት እዩ ድብለክ። ንምንታይ ሚኒማሊስት ክብል ክኢለ በተን ዘለዋ ኣጫርኽ በተን ዝነበራ እዚኣ ጨርቂ እዚኣ ካብዚኣ ክሳዕ እዚኣ ነይራትኒ ተረዲኪ ካብዚኣ ናብዚኣ ነይራትኒ ግን ኣነ ንዋሕ ስለ ዝኾንኩ የግድን ክትውሰኻ ስለ ዝነበራ ቁርፅራት ጨርቂ ገይረ ወሲኸላ ማለት እዩ። ክልተ ዝተቆርፃ ጨርቂ ብሓንሳእ ግን ከምኡ ክገብሮ ከለኹ ኩሉ ግዜ ኣብዚኣ ሕጂ ሰለስተ ዝተፈላለየ ዓብደላካን ቁርፅራፅ ኣሎ እዚ ሓንቲ ንበይና ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ኣብዚኣ ዓብደላካን ኣላ ከመይ ገይረ ብሓንሳ ክወሃሃድ እቲ ፓተርን እቲ ሕብርሲ ነንሕድሕዱ ከመይ ገይሩ ይዛረብ እዚ ኣገዳሲ እዩ።
0: ሃበን ኤሪ ላይፍ ስታይል ትካል መፍረን መሸጥን ክዳውንቲ ኮይኑ ኣብ ዝተፈላለየ እዋናት ፍርያቱ ዘርኢ ዘቕርብ ኤርትራዊ ትካል እዩ። ኣሰይዳዊት እውን ነዚ ትካል ወኪላ ኣብ ዝተፈላለየ ምርኢታትን ኣብቲ ትካልን ከም ኣዋሃዲት ኮይና ትነጥፍ እያ።
2: ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይንስ ብሽሕን ኣመን ብ2019 እዩ ተበጊሱ 2019 ከዓ ናይ መጀመርያ ምርኢት ገይሩ ማለት እዩ። ሽዑ ከም ሓደ ፓይሎት ፕሮጀክት ሃይ ስኩል ሳሮን ጎንዚልያ ትበሃል ናይ ሃይ ስኩል ተምሃሪት እያ ጌራቶ ነይራ ሕጂ ብዛዓዲ የላን ምስ ሓበን ዲዛይነርስ ብምዃን ማለት እዩ ዝበዝሕ ዲዛይን እሳ ሰሪሓቶ ነይራ። ብሓፈሻ ግን ናይዚ ቁሚዶ ኣሎ ናይ ዲዛይን ትካል እንታይ እዩ ሓደ መንእሰያት ብፍላይ ከዓ ንደቂ ኣንስትዮ ዕድላት ምፍጣር ዕድላት ስራዕ ዕድላት ናይ ሓሳባትካ ናይ ምፍሳስ ነገራትካ ተሰሪሖም ናይ ምውፃእ ሕጂ እንታይ ሽግርና ኩሉ ሻብ ትኣርት ኣለዎ ኣበይ ከይዱ ይገብሩ ንባዕሉ ገንዘብ ሓፅሩ ንባዕሉ ዕድላት ይሓፅሩ ክለሞ ንዕኡ ብዓቕሙ ገለ ሓገዝ እንዳሃበ ናይ ስራሕ ዕድላት እንዳፈጠረ ሓፈሻዊ ዲዛይኒን ናይ ዲዛይኒን ትካልዩ ኣፍኮርስ ክሳብ ሕጂ ማስ ፕሮዳክሽን ኣይጀመርና ግን ናይ ዲዛይኒን ትካልዩ ማለት እዩ ምስ ብዙሕ ዕንቅፋታት ጤና ገዛ ናይ ገዛ ፀገማት ኣሎ ከምቲ ትደልዮ ነቲ ደሊካዮ ደለካ ማተርያል ይኹን ዋላ ነቲ ደሊካዮ ደለካ ዓይነት ኣቅሚ ሰብ ከትሕዘካ ዝኽእል ገዛ ቅሩብ ኣውኢታት ፀገማት ኣለዎ ግን ምስዞም ኩሎም ፀገማት ባይታ ምፍጣር እያ ተቀዳሜይቲ ባይታ ምፍጣር ካልኣይ ኣብቲ ፕሮዳክሽን ከዓ ኣብቲ ንሕና ነፍርዮ ነገራት ከዓ ፕሮፌሽናል ወይ ከዓ ንሞያ መንነት ክብርታት ሰስተ ነገር እዩ ትዛረብ ዘለዎ ንሓደ ሞያ እቲ መንነት እቲ ክብሪ ክገልፅ ዝኽእል ክዳውንቲ

0: እቲ ኣብ ቀፅርሃ ኮስአ ዝተኻየደ ምርኢት ናይ ትዕግስትን ናይ ትካል ሓበን ኤሪ ላይፍስታይንን ቀሪቡ ኣብ ነፍሲ ወከፍ ቅዲ ድማ ናቱ ዝኾነ መልእኽትን ታሪክን ሒዙ እዩ ዝቐርብ ነይሩ ኣብዚ ትዕግስትን ትካል ሓበን ቅዲ ክዳን ናተን ብልሓትን ፈጥራውነትን ኣቕሪበንን ነቲ መደብ ኣማዕሪግንኦ
1: እታ ምርኢት ኣብ ካልኣይ ክፋል ቀዳማይ ክፋል 8 ነይሩ ካልኣይ ክፋል ካ 8 ነይሩ ኣብቲኣ ናይ ደእተናይ ደእትኹ ኣብታ ካልአይቲ ክፋል በደው ሕብሪ ሽፎን ታንቴላ ዝመስል በዝጎና ዝነበረት እሳ ካበየ ሓሳባት ኣምፀያ ቅድሚ እዚኣ ቅድሚ 85 ዓመት ገብር ኣቦይን ኣደይን ክሕፀዩ ከለዉ እዛ ስእሊ እዚኣ ተረዲኢ ክለኺ ቅድሚ 85 ዓመት እየ ዝብለክ ዘለኹ እዛ ናይ ሕፂኦም ክዳን ተኸዲኖም ምስ ረኣኹ ነታ ሕጂ ፋሽን ዘሎ እዚ እዩ እቲ ፋሽን ዘሎ ነዊሕ ዝፍርፍር ነዊሕ ኢዱ ትሕጂ ዘሎ ውዑይ ፋሽን ንስ እዩ ምስ ረኣኹ ነዚኣ እናረአኹ ብፍቕሪ ንዓኣ ሰሪሐ እያ ነታ ተሽሙ ዘላት ኩሉ ግዜ ስኒ እንድሕር ርኢኽዮ ኣብ 2015 እኳ ገሊፀዮ የ ብዙእ እቲ ክዳውንተ እዩ ዝበዝሕ ግዜ ታሪክ ኣለዎ ከምኡ ፈትየ ዛንታ ዘለዎ ክዳን ክከብል ኣብኡ እንድሕር ርኢኽዮ ናይ 2015 ኣብቲ ምፅኽሞ ዘለኹም ኣባፅዕ ሰይቴማነ ባርያ መሓዛይ ብሓንሳ ዝዓበና ኢና ስቲል ብሓንሳ ኣለና ገዛውትና ገዛ ማንዳኹም ዝበልኩ ኸ የማነ ባርያ ኣባፅዕ ምስ ጎድኩ ጂንስ ምስ ገበርኩ ርሂፀ ስለ ዝነበርኩ እታ ኩሽፍ ይቡኒ እንደገና ኣብቲ ፖስተረይ እንድሕር ኢኸያ ሰላም ተኸዲናት ኣላ እታ ኩሽፍ ኣብ ኣኸላየ ሰፍየ እያ ክልተ በዚያ ቆሪፀ ብጫ ላይን ኣለዎ ኣክልተ ስለምንታይ ብጫ ናይ ብሓቂ ሓጎስ እዩ ዝፈጥረልክ ብርሃን እዩ ፀሓይ እዩ ኣብዛ ዓዲ ኩሉ ግዜ ፀሓይ ስለ ዘሎ ኣይተዝተማቕሮን ኢኻ ንሕና ግን ኣብ ወፃኢ ምስ ኮና እቲ ፀልማት ዲፕረስ እዩ ዝገብረኪ እቲ ብርሃን እዩ ሓጎስ ዝፈጥረልኪ ስለዚ ናይ ማነ ኮይና ጥራሕ ዘይኮነት እቲ ብጫ ሕብራ ተፈታዊ ዝኾነ ሕብሪ ናይታ ክዳን ኣብቲ ፖስተር ናትና እውን ኣውፅያ ኣለኩ ሕጂ እንደገና ኣብ ማእከል ገይሩ ታሽሙ ትሬድ ዲሜንሽን ፈጢሩ እቲ ፖስተር ዝገበረ ሕጂ እንታይ ዝብለክ ዘለኹ ደስ ዝብለኒ ኣነሲ ዝኾነ ነገር ምስቲ ክዳነይ ዝተሓሓሲ ዛንታ ከዓ ክህልዎ

0: ሕጂ ምስቲቴ ኣነ እንቲትን ሕጂ ኮና ንፋለጥ ማለት እዩ ከምዚ ትብሎ ዘላ 215 ክትመፅእ ከላ ኣብዛ ቦታ ክነይራ ነ ማለት እዩ ዝስ ናይ ናይ መደሞ ኣዲስ ነ ጥበብ ጋዜጠኛ ነይረ ሽዑ ኣብቲ ተዓዲመ ከይደ ርኢናዮ ኢንተርቪው ገይረላ ገለመለ ካብ ሽወት ሒዘ እቲ ኣድናኦት ነይሩ ምናልባት ትርክባት ኣይነበረን ኣብዚ ከዓ ኣጋጣሚ ኣነ ናይ ሓበን ኤሪ ላይፍ ስታይል ወይ ከዓ ሓበን ዲዛይነርስ ፌስ እየ ዘለኹ እስ ከዓ ብካልእ እቲ ኮኔክሽን ተፈጢሩ ተራኺብና ብሓፈሻ ክርኢ ከሎ ኣዝዩ ፅቡቅ ምርኢት ነይሩ ብጣዕሚ ፅቡቅ ኣዝዩ ዋላ ናታ ክዳውንቲ ዋላ ናና ክዳውንቲ ማለት እዩ ኣብ ናህና ክዳውንቲ ኣተይ ክዛረብ ከምዛ ክብለክ ዝፀናሕኩ ነተን ናህና ዕላማታት ቀዳሞት ጎሉስ ናህና ንዕዕን ኢና ንሕና ኣእቲና ንሰርሕ ሓደ ነቲ ናህና ክዳውንቲ ከመይ ጌርካ ተለባሲ ትገብሩ ንኣብነት ብኣብነት ክበኪ ኣብታ ቀዳሚቲ ሽ ዝነበረት ድረስ ነራ ፃዕዳ ኖርማል ዕዉር ዝበሃል ነፀላ እዩ ንዑ ኢና ሰሪሕናዮ ናይ ቢች ድረስ ክኸውን ይኽእል እዩ ኣብ ገምገም ባሕሪ ትክደኖ ድረስ ዓይነት ክትጥቀመሉ ትኽእል ኢኻ ኮንፈረንስ እንተለካም ጌርካዮ ክትኣቱ ትኽእል ኢኻ እትናቱ ኤለጋንስ ወይ ከዓ ትናቱ ክብሪ ዝሓለወ ክዳውንቲ ኮይኑ ከመይ ኢሉ ንክልተ ሰለስተ ዝተፈላለየ ኣጋጣሚ ሪፕረዘንት ይገብረካ ማለት እዩ ኣብተን ክዳውንቲ ሓደ ብኣፍሪካ ሲልክ ብኣፍሪካን ዝተሰርሐት ነራ ምስራሒ ጌርካ ክትኣቱ ትኽእል እንተን ፈትሕካ ከዓኒ ማስ ዝኾነ ፓርቲ ይህልወካ ዝኾነ ትኸዶ ይህልወካ ከዓ ኖርማል ከምኡ ጌርካያ ክትወፅእ ትኽእል ከምኡም ሕጂ ኣብቲ መንነት መፅእ ክዛረብ ከለኹ ክልተ ዓይነት መንነት ኢና ከነውፅእ ፈቲና ሓደ እቲ ኤርትራዊ መንነት ካልኣይ ከዓ እቲ ኣፍሪቃዊ መንነት እውን ንሱውን ኣካል እቲ ሕብሪ ዝበዝሖ ገላ ዓይነት ዝበዝሑ ክዳውንትና ሲልክ ነይሮም ናይ ዓብደላ ከኒ ኮሌክሽን ነይርና ሕጂ ኣብዚኦም እንታይ ኢና ክንገብር ፈቲና ንክልትኡ ከንፀባርቅ ዝኽእል ሓደ ነቲ ፕሮፌሽናሊቲ ካልኣይ ነቲ መንነት ሳሳይ ከዓ ነቲ ክብሪ ናይ ክዳን
1: ኣብቲ መደብ ነቲ ክዳውንቲ ኣብ ርእሲ ማዕርግ ማዕርግ ዝወሰኻሉ ሞዴላት እውን ግዴኤን ተፃዊተን እየን ኣስታት 8 ሞዴላት ድማ ኣቕሪበንኦ
2: እቲአን ሞዴላት ዝመረፅክወን ንመጀመርያ ግዜን ሞዴል ገይረን ሞዴል ገይረን ኣይፈልጣን ካልኣይ ነገር ሞዴሊስት ጥራሕ ዘይኮና እቲ ኣብነት ክኾና የ መሪፀ የን ንምሳሌ ኣድሓነት ማሕሙድ ቢኤ ዲግሪ ኣለዋ ናይ ፍሬንች መምህር እያ ሰለስተ ቆልዑት ኣለዋ ኦንላይን ማስተራ ትገብር ኣላ እዚ ኩሉ ኣካዊና ፍርቂ ናይቲ ክዳውንተይ ተኸዲናቶ ሕጂ ናይ ብሓቂ ከበይ ይመፅ እቲ ኤነርጂ ኢለኣነ ከማን ገሪሙኒ ቀፂላ እዚኣ ሳሮን ተስፋይ ትበሃል ኣላ ሳሮን ተስፋይ ነርስ እያ ነርስ እያ እሳን ከምኡ እቲ ሓንቲም ትዕግስቲ ሶሎሞን ከዓኒ እሳ እውን ዲፕሎማታ ብሶሲዮሎጂ ኣለዋ እቲያ ረብዒቲ ዝነበረት ካሮሊና ጓል 8 ዓመት ነይራ ቅድሚ 15 ዓመት ምርኢት ከርኢ ከለኹ ምሰዲኣ መፅያ ሕጂ ከዓ እንደገና እሳ ከዓ ካሮሊና ከዓ ሞዴል ኮይና መፅያ እንታይ ዘርእኪ ሓንቲ ሞዴሊስት ጥራሕ ዘይኮነ ስኒ ኩሉ ግዜ ሓደ ፍልጠት ዘለዋ ክትከውን ከላ ክተንፀባርቕ ትኽእል እያ ስለዚ ደቂ ኣንስትዮና ድማ ሓያላት ምዃና ይፈሊጠ ብሕልፊ ኣድሓነት ናይ ኣድሓነት ክሪኦ ከለኹ ሽዕለይቲ ሰለስተ ቆልዑት ነይሮማ ማለት እዩ ግን ስቲል ኤነርጂ ነይርዋ ን8 ክዳውንቲ ከይዳ ታሽሙ ክትገብር

0: ሓደ ዲዛይነር ቅዲ ክዳን ክቕርብ እንከሎ ካብቲ ዝሓለፈ ፍልይ ዝበለን ካልእ ፈጠራውነትን ሓዊሱን ክቕርብ ምስ ዝኽእል እዩ ፍሉይ ዲዛይነር ከብሎ ዝኽእል። በዚ ድማ ነቲ ተዓዛባይ ከደንቕ ከገርምን ጽባቕነት ከስተማቕርን ዝድርኾ። ብዘይካዚ ዲዛይነራት ንባህልን ክብርታትን ሕብረተሰብ ዘንጸባርቕ ትሕዝቶ ሒዞም ምስ ዝቐርቡ ልዑል ተቐባልነት ክረኽቡ በሪ ይኽፈተሎም።
1: እንታይ ፅቡቅ ክኸውን ይኽእል ከመይ ጌርና ኢና ምቹ ብጣዕሚ ኣገዳሲ እዩ ወይ ከዓ ክላሲክ ዝኾነ ክዳውንቲ ክላሲክ ክብል ከለኹ ሓደ ነገር እዚኣ ሕጂሲ ድሕሪ 15 ዓመት ውን ክኽደና እየ ተናታሲ ስታይልሲ ኣይጠፍእን እያ። እዚኣ ሕጂ ኪሞኖ እያ ናይ ጃፓንን ቻይናን ዝኽደንዎ እዩ፣ ግን ካልእ ነገር ፈጠራ ገይረ ሰሪሐ ኣለኹ። እዚኣ ግን ድሕሪ 20 ዓመት ንድሕሪ ተኸዲነ እያ ወላ ሓንቲ ይኮነት ኣይጠፍእን እያ። ስለዚ ከምኡ ዓይነት ክዳውንቲ ንድሕሪ ኣፍሪና መጀመርታ ኢንቫይሮንመንት ኣዌር ክንከውን ንኽእል ምሻለካ ኣብ ክንዲ 10 ግዜ ኣጫርቕ ትድድርበ ፖሊስተር ፕላስቲክ ደ እንድሕሪ ሓደ ክዳን ንነዊሕ ከገልግል እንድሕር ክኢሉ ነቲ ኢንቫይሮንመንት ተሽሙ ክንገብር ንኽእል። ብዝተኻእለኒ መጠን ስኒ ነቲአን መንእሰያት ዘለዋሲ ፅባቐ ክፈጥራ በቲ ተፈጥራዊ ካብኡ ድማኒ ካልኣይ ነገር ድማኒ ኣብዛ ዓዲ መፅእ ኣብ ሹቅ ክሪኦ ከለኹ ሲ ሓደ ዓይነት እዩ ኩላተን ሓደ ዓይነት ክደና መርዓ ሓደ ዓይነት እንታሽሙ ሕጂ ክፈጥራ ደስ ዝብለኒ ኣነ ከዓ ሓንቲ ኣብነት ክኾነን

0: ኣርያም ጓለይ ድሓንተ ቀኒኹም ከመይ ቀኒኹም ከመይ ቀኒኺ ድሓንተ ቀኒኺ እዛ ጓለይ ድሓንተ ቀኒኹም
1: ድሓኒ ናባሓጎይ ብየ እንዳ ፀኒሕካ
0: ዋ ሕጂ እንዲ ከም ዓዲ ዝቐቲ ዘለኹም ተኣርያም ጓለይ ብዕለይ ቅልጥብ ቅልጥብ እንዳበልኩ ግዲ መፅአ ኮይነሲ ደኺመካ
1: ዋይ ኣንተ ኣባሓጎይ ንስኻ ክክድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ ናመሃርካናስ
0: ኣነ ደኺመ እንዳበልኩ ሲ መልሽክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
1: ንዓዲ ኣባሓጎይ ከረሳዕኮ ክነግረካ ኢለኳይ ቅልጥፍ ቅልጥፍ እንዳበልኩ መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩ መፅአ እዩ ዝበሃል ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል ደዲ መፅእ ዘይኮነ እንተዝመፅእ እዩ ዝበሃል ብዙሕ እቲ ዝእረን
0: ኣብየት ብልሒ
2: ሃይ ኣርያም ኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
1: ኤክስኪዩዝ ሚ ናቱ ኣም ካሚን ጀስት ጊቭ ሚ ኣሚኒት ግራንድፓ ሰይ ሃይ ቱ ሂም ሂዝ ማይ ፍሬንድ ናቱ
0: ሕጂ ከዓ እንግሊዝ ገርኩም ከተዕንዝዝኒ ካበይ ካበይኹም ከተዓራርይዎ ዘለኹም ዝቃላት
1: ኣባሓጎይ ትግርኒኡ እንግሊዙ ካብዛ መፅሓፍ ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን እየ ረኺበዮ
0: ኣንቱም ሰባት ደቅኹምን ደቂ ደቅኹምን ከምዚኦም ክነፍዕልኩም እንድሕር ደሊኹም ኣሰይ ጥምህርቲ መፅሓፍ ዓድግሎም
1: ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን
3: ውድድር ቁንጅና ክበሃል እንከሎ ገለገለ ሰባት ምስ ደጋዊ ፅባቐ ጥራዮም ዘተኣሳስርዎ እንተኾነ ግን ደጋዊ ፅባቐ ጥራይ ዘይኮነ ውሽጣዊ ፅባቐ እውን ዘማልእ ረቑሒታት ክህልዎ እንከሎ እዩ ንሎሚ ኣብዛ ስዒባ ተቐርብ ትሕዝቶ መደብና ብዛዕባ ውድድር ቁንጅና ብሓፈሽኡ ድማ ብዛዕባ ሚስ ወርልድ ወይ ድማ ወይዘሪት ዓለም ዝብል ዘላለየ ትሕዝቶ እዩ ሒዝልና ከቐርብ ናፍታ መደብ ከስግረኩም እያ ትከታተሉ ብኣኽብሮት ንዕድመኩም

ጽባቐ ዝብል ኣርእስቲ ምስ ነልዕል ኣዝዩ ኣዛራብን ብዙሕ ክንብለሉ ንኽእል ዛዕባዩ ናብ ጽባቐ ጓል ኣንስተይቲ ምስ ነድህብ ሕብረተሰብ ዓለም ንጽባቐ ጓል ኣንስተይቲ ነናቶም መግለጺታትን መለክዒታትን እናሃብሉ ብዝተፈላለየ ባህልን ልምድን ክንጸባርቕዎ ጸኒሖምን ኣለውን። ጽባቐ እውን ሕብእብእ ኣይፈቱን እዩ ኣብ ዘለዎ እኒሄለኹ እናበለ ንኣስናን ክምስ ንገጽ ኣብርህ ንልቢ ምንጥል የብላ። ጽባቐ ወይ ቁንጅና ጓል ኣንስተይቲ ድማ ስሕበት እዩ፣ ንልብን ዓይንን ዘሳኒ ቋንቋዩ። እሞ ቀንዲ ኣርእስቲ መደብና ውድድር ቁንጅና ደቂ ኣንስትዮ ኣብ ዓለም ከመይ ይመስል ዝብል እዩ ክኸውን። ሰናይ ምክትታል። ውድድር ቁንጅና ንሕጽያት ተወዳደርቲ ብመሰረት ግደማዊ ትርኢት፣ ውልቃዊ ጠባይ፣ ብልሕን ከምኡውን ተውህቦን ብተርታታት ዝሰርዕን ዝፈርድን ህዝባዊ ውድድር እዩ። ኣብ መጀመርታ ከምዚ ዓይነት ውድድር ኣብ ግደማዊ ቁንጅና ጥራይ ዘተኮረ እዩ ነይሩ። ሎሚ ግን ተሳተፍቲ ኣብ ውልቃዊ መድረኻትን ኣብ ቅድሚ ህዝብን ዝምለስ ሕቶታት ብምቕራብ ብዘለወን ፈጠራዊ ክእለት ተውህቦን ከምኡውን ኣብ ሕብረተሰብ ዘለወን ኣበርክቶን እየን ነጥቢ ዘመዝግባ። ኣብ ዓለም ዝተፈላለየ ዓበይቲ ውድድራት ቁንጅና እዩ ዘሎ። ብሚልዮናት ባጀት ተሰሊዕዎ ኣብ ኩሉ ኩርናዓት ዓለም ሚልዮናት ተዓዘብቲ ዘለዎ እዩ። እተን ዝዓበያ ውድድራት ቁንጅና ግን ሓሙሽተ ኮይነን ወይዘሪት ኣድማስ፣ ወይዘሪት ዓለም፣ ወይዘሪት ኣህጉር፣ ወይዘሪት ምድሪ ከምኡውን ወይዘሪት ልዕለ ሃገራዊ ይበሃላ።

እዘን ሓሙሽተ ውድድራት ቁንጅና ተወዳደርተን ብዘይ ኣፈላላይ ካብ ኩሉ ተሳተፍቲ ሃገራት ክቕበላን ከለዋ ተወዳደርቲ ግን ንኽሳተፋ ዘፍቅደለን ሕግታት ክሓልፋ ኣለወን። ካብ ሓደ ውድድር ናብ ካልእ ውድድር ዝፈላለ ሕግታት ወላ እኳ እንተሃለወ ኩለን እዘን ዓበይቲ ውድድራት ቁንጅና ከም መሕለፊ ዝጥቀማሉ ነጥብታት ኣለዉ። ንኣብነት ከም ኣቃውማ፣ ርእሰ ተኣማንነት፣ ውቃበ፣ ብልሒ፣ ክእለት ኣዘራርባ፣ ውልቃዊ ባህሪ፣ ኣብ ህዝቢ ዘለወን ጽልዋን ክጥቀሱ ይከኣሉ።

ተወዳደርቲ ኣቐዲመን ናይ ሃገረን ዕውታት ኮይነን ክቐርባ ኣለወን። እንተዘይኮይኑ ግን እቲ ሃገራዊ ማሕበር ውድድር ቁንጅና ፍቓድ ዝሃበን ጥራየን ኣብቲ ውድድር ዝሳተፋ። ዕውቲ ወይዘሪት ዘውዲ ምስ ደፍአት ኣነዋሪ ዝኾነ ተግባር ምስ እትፍጽም ወይ ዘይስነ ምግባራዊ ዘረባ ምስ ትዛረብ ብቐጥታ እታ ዘውዲ ካብኣ ተሓዲጋ ናብ ካልእ መወዳደርታ ነበር ትወሃብ። እዞም ውድድራት ብዝተፈላለዩ ናይ ገዛእ ርእሶም ማሕበራት ዝዳለዉ ኮይኖም እተን ማሕበራት ልክዕ ከም ኣብ ምፍራይ ፊልም ዝነጥፋ ዓለም ለኻውያን ትካላት ኣዝዮም ሰፊሕ መጽናዕትን ከቢድ ምድለዋትን ብምክያድ ከብ ዝበለ ባጀት ድሕሪ ምውፃእ ሚልዮናት ኣታዊታት ይረብሓ። ካብ ዝሽየጥ ዋጋ ትኬት ኣብቲ ውድድር ፍርያተን ከንጸባርቓ ካብ ዝደልያ ዓበይቲ ብብልዮናት ዝግመታ ትካላት ነቲ ውድድር ዘመሓላልፋ ማዕከናት ቴሌቭዥን ከምኡ ውን እታ ነቲ ውድድር ትእንግድ ዘላ ሃገር መስሕብ በጻሕቲ ብምዃን ጸጋታታ እውን ስለ ዝወዓወዓላ ብርክት ዝበለ ዋጋ ነቲ ትካል ውድድር ቁንጅና ትኸፍል። ብዛዕባ ውድድር ወይዘሪት ዓለም ኣቶኪርና ምስ ንዛረብ እዚ ውድድር ኣብ ዓለም እቲ ቀዳማይ ዝጀመረ ኮይኑ ኣብ 1951 ብኤሪክ ሞሌይ ኣብ ዓዲ እንግሊዝ ፈሊሙ። ክርስቲን ሃኮንሰን ዝተባህለት ሽወደናዊት ወይዘሪት ዓለም ድማ ተዓዊታትሉ። ኣብዚ እዋን እዚ ንወይዘሪት ዓለም ተካይድ ውድብ ወይዘሪት ዓለም ብጁልያ ሞሌይ ይምራሕ። ውድብ ወይዘሪት ዓለም ድማ ቁንጅና ምስ ዕላማ ዝብል ጭርሖ ሒዙ ኣብ ግብረ ሰናይ ዘተኮረ መደባት የካይድን የተባብዕን። እዚ ውድብ ኣብ መወዳእታ እቲ ውድድር ክሳብ 1,000,000 ዶላር ዝበጽሕ ግብረ ሰናይ ዝግበረሉ ነታ ዕውቲ ይህባ። ኣብ ጊዜ ናብ ጊዜ መሳተፊ ሕግታት ይፈላለ እኳ እንተኾነ ኣብ ውድድር ወይዘሪት ዓለም ንኽትሳተፍ ግን ኣብ መጀመርታ ተወዳዳሪት ዕውቲ ናይ ሃገራ ኮይና ክትቀርብ ኣለዋ። ዕድሚኣ እውን ካብ 17 ክሳብ ኣብ ከባቢ 27 ዘሎ ክኸውን ኣለዎ። ኣብ ልዕሊ እዚ ቅድሚ ሕጂ ዝተመርዓወትን ውላድ ዘለዋን ምስ ትኸውን ኣብቲ ውድድር ከሳትፋ ዝኽእል ኣይኮነን። ካብቲ ዕሽሽ ኢሎሞ ዘይሓልፉ ነጥብታት እውን ተወዳዳሪት ቅድሚ ሕጂ ብገበናት ዝተኸሰትን ዝተቐጽዐትን ክትከውን የብላን። ማለት ሞራላዊ ዝናኣ ኣዝዩ ጽቡቕ ክኸውን ኣለዎ። እቲ ቅድሚ ዝኾነ ነገር ዝሰርዕዎ እንተሎ ግና ተወዳዳሪት ነቲ እቲ ውድብ ዘውፅኦ ቁንጅና ምስ ዕላማ ዝብል ሸቶ ተኣምነሉ ኮይና ኣካል ግብረ ሰናያዊ ተግባራት ንኽትከውን ትብህ ግን ኣብ ሃገራ ክትሰርሓሉ ትደሊ ፕሮጀክት ሒዛ ክትቀርብ ኣለዋ። ሓንቲ ተወዳዳሪት እዝን ካልእን ነጥብታት ሰጊራ እውን ቀሊል ውድድር ኣይኮነትን ትሓልፍ። ምኽንያቱ ውድድር ቁንጅና ኪንዮ መልክዕን ግርማን ውሽጣዊ ሓይልን ጽልዋን ስለ ዝሓትት ኣብ ዝካየዱ ውድድራት ቀዳማይ ተወዳደርቲ ቦትአን ንምዕቃብ ናይ ልዙብ መደረን ክትዕን ክእለተን ዘንጸባርቓሉ ውድድር

0: ክፉት መደረን ክትዕን ይግበረለን። ስፖርታዊ ብቕዓተን ኣብ ግምት ስለ ዝኣቱ እውን ስፖርታዊ ውድድራት ዝበድሃ ጥራየን ዝሓልፋ ንስነ ጥበባዊ ክእለተንን ተውህበአንን ዘጉልሓሉ ናይ ምርኢት ውድድር እውን ኣሎ። ሓንቲ ካብ ሓንቲ ዘይትበልፀሉ መሳጢ ውድድር ብምዃኑ ንተወዳደርቲ በዳሂ ይገብሮ። ብውሽጣዊ ዓቕምታተን ጥራይ ዘይኮና ብግዳማዊ ጽባቐአንን ኣካይድአንን እውን ስለ ዝፍረዳ ከም ሰገን ሰለል እናበላ ኣዝዩ ማራኺ ዝኾነ ኣካይዳ ገይረን ነቲ ግዳማዊ መልክዐን ከንጸባርቓ ዝፍትና።
1: This gown by designer Ali Mohammed is crafted from newspaper print fabric. Among the stories printed on this gown is Miss Eritrea's journey as a pioneer in Eritrean pageantry. Read all about it.
0: ተወዳደርቲ ወይዘራዝር ዝምረጻሉ ኣገባብ ኣብ መጀመርታ ናብ 4 ጉጅለታት ብመሰረት ጂኦግራፊያዊ ኣመጻጽአን ይስርዓ። ቀዳማይ ኣፍሪቃ፣ ካልኣይ ኤሜሪካን ካሪቢያን፣ ሳልሳይ ኤስያን ኦሼንያን፣ ከምኡውን ራብዓይ ኤሮፓ። ካብ ነፍሲ ወከፍ ጉጅለ 10 ወይዘራዝር ጥራይ ብሕርያ ህዝቢ ናብ ርብዒ ፍጻሜ የምርሓ። ካብዚ ንኔው ድማ በቲ ዝተዋህበ ቅጥዕታት ብደያኑ እቲ ውድብ ይሕረያ። ኣብ ፍጻሜ ውድድር ካብ ነፍሲ ወከፍ ጉጅለ ሓንቲ ተወዳዳሪት ትርከብ፣ ካብ 4 ድማ ሓንቲ ወይዘሪት ዓለም ተባሂላ ትስየም።

ወይዘሪት ዓለም ነቲ ሒዛቶ ዝመፀት ዕላማ ንምትግባር ክሳብ 1 ሚልዮን ዶላር ዝበፅሕ ገንዘባዊ ክፍሊትን ኩሉ ዘድልያ ናይ መገሻ ክፍሊታት በቲ ውድብ ይዕፀወላ። እተን ኣብ ዓለም ዘለዋ ዓበይቲ ትካላት ኣልባሳትን ጎሕ ለምሕልን ኣዝዮም ክቡራት ፍርያቶም ንኽተንፀባርቐሎም ይህብዋ። እቲ ቀንድን ኣገዳስን ግን ነቲ ሒዛቶ ዘላ ሸቶ ንኽትወቅዕ ወይዘሪት ዓለም ብምዃና ኣብ ዓለም ጸላዊት ዜጋ ይገብራ።

ክብራት ተኸታተልቲ መደባት መዛይክ ትሕሶታት መደባት መዛይክ ኢኹም ትከታተሉ ዘለኹም ኣስዒብና ድማ መደብ ወይክ ሒዝናልኩም ቀሪምና ኣሎና። ዝተፈላለዩ ኣዛነይቲ ዝኾኑ ትሕሶታት መደብ ወይክ ስዒቦም ክቐርብልና እዮም። ኣብዛ መደብ እዚኣ ቅፃሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ድማ እናመስገንኩ ናብ ትሕሶታት መደብ ወይክ ስግረኩም እየ ትኸታተሉ።

Ay, hombre, más.

Oh, 1 minute.

ዘሐጉስ ብስራት እንደለይቲ ጥዕና ሂወቶምን ደቆምን ስድራ ቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ። እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝተሓተ ክሳብ ዝለዓለ ከመይ ኢሎም ይመፁና ብኸመይ ከ ንከላኸሎም እንታይ ሓሚምና ኸ እንታይ ክንገብር ኣለና ትምህረና። ሂወት ልዕሊ ኩሉ ያ እሞ ሂወትኩምን ሂወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዜኩም ኣንብብዋ። ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መሃንነት እንታይ እዩ ብኸመይ ከ ክሕከም ይከኣል ብዝብል መፅሓፍ ክትመፀና እያ ተኸታተሉና።

ክቡራት ተኸታተልቲ መደባት ሞዛይክ ናብ ናይ መወዳእታ ትሕዝቶ መደብና ኢና በፂሕና ዘሎና። ዛዛሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልም ገፅታ ስዒባ ክትቀርበልና እያ። መበል 12 ክፋላ ክስዕብ ተኸታተሉ።

0: መምስፀር ምዃን ክነጊርክ ይኽ
1: ነጊር ይወት ማይክሓወ ነጊር ይጥራይ ተሓጊሱ ሓጎስ ክቃፀር ይከኣለ ነግረካ ይክእል እታ መዓልቲ እዚኣ ግን
0: ኣነይቲ መዓልቲ
1: በዚ ጉዳይ ላዕሊ ማንምፃእቲ ኮይኖም ዝነበሩ ወለደ እዮም ስለዚ ንሕና ይኹን ንሰም ክቆስኑ ተባሂልና ስገዛ ዓዲምና እዮም ላዕሊ ማንምሰብ ክፈልጥሎዎም ዝበለናዮም ሰባት ካ ንሶም ነይሮም
0: መፈሊጦም ዶ
1: እዋ ፈሊጦም ኣብዚ ገዛ ምፅና ዕድመ ገይርና ኣሎ ክሳብታ ሰዓቲ ኣዳን ፅቡቅ ነይሩ ሓንደበት ግን
0: ሓንደበት ግን እንታይ
1: ሓንደበት ቴሌፎን ተደው ኢሉዎ
0: ካብ መን
1: ኣደ ይረኣኹዎን ኣብ ውሽጡ ኮይኑ እዩ ተቐቢልዋ
0: እንታይ ኢሉ ዛረብ ነይሩ
1: እንታይ መክሉ እየ ወላ ሓንቲ ሰምዓ ክዎን
0: ካልእ ብዛዕባ እዚ ጉዳይ ዝፈልጥ ሰብ ኣሎ ድ
1: ኣዋ ፈሊጦ ይዕሮት መፅኦም ነይሮም
0: ብዛዕባ ጥንሰ

0: ማለት እ
1: አዋ ወ ፈሊጣም ከተከማሉ ወዲሙ
0: እንታይ ጸገም ኩሉ ወዳ ግን ዓይን ስብሕ ማ ስለ ዝኾነ ስጥንቀቕ ምባል ከድልየክ እዩ። በልኸይድ ናብዳን ቁርብካዕ ኣለኹ ፍትን

0: ዝተምሃረ ክንዲእቲ ከቢድ ፀገም ኣይኮነን።
1: ምስዶ
0: ናተይ ካዕብለካ ኣምላኽ መስገን ዋላ እኳ ዘመክሕ ናብራይ ኣለዎና ፅቡቕን ዝምስገንን ናብራይ እግን ዘለና ምስታናየ ደ ዝበልከዮ ክተሓሕዛ ግን ኣደይ ብሂወት ኢላ ኣነ ንሳምሶም ሓወይን ኣብ ኣሜሪካ ኢና ተወሊድና። ኣነ ጓል 2ልተ ዓመት ከለኹ ግን ሳምሶም ሓወይን ማማን ብሓደጋ ብሕማምን ተመራርሑ ሞይቱ። ሽዑ ሳምሶም ሓወይ ወዲ 4ዕተ ዓመት ገለቢሉ ኹ ነይሩ እዩ። ባባ እውን ኣብዛኣትዩ ዘይተባሃለ እዩ ጠፊኡ። ሽዑ ኣነ ዝሓወቦ ዩ ናብዚ መፀ መቓብር ናይ ስድራይ ክርኢ ኸማን ዓድላ ይረኸብኩም። ክገርመካ ግን ሓደ መዓልቲ መቓብር ናይ ስድራይ ክርኢ ምዃነ ኣሚነ ክሳብ ሕጂ እዩ ተስፋ ዝፅበ ዘለኹ። ወዲ ሰብ ከዓ ተስፋ እዩ ዘምሮ። ንስኻ ኸ ኣዲኻ ብሂወት ክሳብ ዘላ ፀፅቡቕ ጥራሕ እዩ ሰብ ብፅቡቕ ድማ ጭንቀት ስለ ዘየለ ኩሉ ነገርካ ክቐስን እዩ ፅቡቕ ክስማዓካ እዩ። ሚሊ ኣብ ፀልማት ለምባሪና ተተጠቂምና ኣብ ብርሃን ዝበዝሐ ውን መከላኸሊ መነፀር ተተጠቂምና ኢና ብልክዕ ንፀገምና ክነጉድል ወይ እውን ክነጥፍ
1: ዝጠፈሰ
0: ጆ ንሓንዶ ሚሊ ስማዕያኻ መፃ
1: እንታይ ድያ እንዳተዛረብኳ ትኽእል ዳሓን ድያ
2: ኣጋጣሚ ሕጂ ኣተ ክሸይን ግላ ማ ክትፀንሐ
1: ዶ ማይክ ርያት ወንዲ
2: ማይክ ኣንግዮም ሰውፅ
1: ሓራይ ክድውለሉ እዩ።

0: እዛ ቆልዓላ ላሓንደ እንታይ ዝፈለጠቶ ነገር ኣለዋ ኮይኑ
1: ኳ ሓጎሰካ
2: እምበኣር ሓጎሰይ ትደልያ
1: ከከም ኩነታቱ ንዓይ ዘይረብሕ ተኮይኑ ሓጎስካ ክሓጉሰኒ ንዓይ ዘይረብሕ ተኮይኑ ግን ሓጎስካ ክቕበሎኒ
2: ኣባህላ
1: እዚ ጀሚርናዮ ዘለና ጉዳይ ቤንና እንተወዳናዮ ካሓይሽ
2: ከበይ ሓሊፍካ ከም ምድብ ዳሓስካ ሰብ ኣለካ ድዩ
1: ሓደሽ ምዕባለታት ተፈጢሮም ኣሎ በዚ በዓልቲ ቤት ካላ ቆልዓ መፅእ ኣሎ
2: ትናተይ ከምሻም ኮነ ግዜኡ ሓሊ ከም ዝፍታሕካ ፈልጥ ሚካል ናብዚ ቆልዓ እንትንከስ ምስ ትብል ትፈልጣለኻ ንሓንቲ ካሊእ ትኹን እውን ብሂወተ ትስር ሓረ
1: ንሱ ምስ ግዜና ንሪኦ ብዝኾነ ትገብሮ ዘለካ ስራሕ ኣዚ ዝድነቂ ንኩሉ ሰብ ዕብንካ ኣለካ
2: ንኩሉ ኩ ግዜ ክምልሶ እዩ
1: ሕጂ ነፍቲ ሓዱሽ ምዕዳፍ ኢና ክንከይደ ሕክምና ክትከይድ ኢኻ ክትረአኢኻ ኣብኡ ኩሉ ነገር ኣዳልዮ ስለ ዘለኹ ናትካ ስራሕ ተረፍተር ተረዲእካ ተረዲእካ ዶ
3: ተመልካ ወይ ተራብጠጦካ
1: ኣብ ኩሉ ብሓደ ኣለና

0: ዝሓመማቸው ክሓረ ኣብቲ ዝለዓለ ሕክምና ኣብቲ ዝኸበረ ሕክምና ባዕለይ ክሕክመከ ንስኻ ጥራይ ባዕልኻ ውርብሓ ግዘና ሓራይሉ
1: ዓለይ ባሸይ ክሰርቶ ቅርሓልካ
0: ድሓን ክኸይድ ስራሕ ክድውሉለይ ፀኒሕ
1: ዋ ሞ ብጠጠወካ ወላ ብጠጠወካ ከምዘልካ ፅና
0: ድሓን ድሓን ኣለኹ ዶ ክመፅእ ኣለ ሕክምና ባዕለይ ክወስደ
1: ሓራይ በል ክሰቲ ክራስከድ ከማይ ክሓወይ

0: ኢላትካ
1: ምዝራብ ዳኣ ኮይ ተዛረበትኒ ኣጣማምታ ግን ሕማቕ ነይሩ።
0: ጆን ግን ኢልካ ከይትኸውን
1: ኣትፌበን ክሰምዐኒ ይፀናሕኽኒ ኸ ናብቲ ስራሕቱ ምስ በልኩ ሓፊላ ገዲፋ ንኸይዳው ከየ ዝብለክ ዘለኹ
0: ሕራይ ግን ማሕረክ ነዚ ስንታይ ደፍርሓካ ዘሎ
1: ኣነ ዳ ብዛዕባ ናተይ ናት ክንርክብ ፈሊጠ ከይትኸውን ኢሉ እየ
0: እንተ ማዕረይ ብዛዕባ ርክብና ዳ እሞ ከመይ ገይርያ ክትፈልጥ
1: ሰሊና ኮ ቆልዓ ኣይኮነትን ዝርያቶን ሰምዓተን ከተመዛዝና ኣይትኽእልን
0: ፋ
1: ዳሕር ከኣ ኮ 2-3 ግዜ ብሓንሳብ ከለና ረኺባትና ይመስለኒ
0: ጆን ንባዕልኻ ተረብሽካ ንዓና ይትረብሸና ካብ ሚካኤል መርከፍ ኢኸና ዳሕር ከኣስ ወላ ተፈለጠት እሞ ስጋብ ሕጂ ንመኪኤል ከይነገርቶ ተኮይነ ኢለ ኣስቑ ኢላ ክትፀንሕ
1: ጥዕ እንታይ ፈሊጦ ሞ ኣነ ጠባይ ኸባይ ላዕሊ ንስ ክትፈልጥ እያ
0: ሓራይ ነገራቶ ስክንብል ንሕና ምፍላጥና ወይ ርክብና ምቁራፅ ዝልወጥ ነገር ኣሎ ድ
1: ንሳ ፈሊጣ ናይ ፈሊጣን ግን ሓደ ይኮነን መስለኒ
0: ኣብዚ ቀረባ ግዜ ከቢድ ፀገም ኣጋጢሞ ኣቀኒ
1: እዋ ናይ ምንታይ ፀገም
0: ኣብ ገዛ በይና ከላ ተዓሚፅ እያ ፀኒሓትና
1: እንታይ ኣተታይ ክትብል ዘለኹ እሞታ ሓንድያ
0: እንታይ ዳ ማዕሩክ ንደኦ ሰንቢድካ እ እቲ ጉዳይ ውዒልካ ድኻ
1: ኣነ ዶ ኣተታይ ኣነ ዘረበ ከዘረብ ዘለኹ ዘሰንብት ዘይኮን ክትነግርን ዘለኽ ዳ ደይ ስንብት እንዳሓር ፅቡቅ ረኺባ ድያ ዘቆልዓ
0: ንሳ ዝኾነቶም ንዓኸ እንታይ ሓቢጥካ
1: ሕማቕ ኣለኽ በጃኺ
0: ሕማቕ ዘለኻስ ንስኻ ኢኻ ስምዓኒ ናተይ እናትካ ርክብ ካብ ስምዒት ሓሊፉ ክቐፅለ ይብሉ እዚ ከዓ ካብ መጀመርታ ተረዳድኡና ኣሉ ኢና መስለኒ ሕጂ ግን ብዛዕባ ሓዳርዶ ብዛዕባ ቆልዓዶ ታይደሜድስዶ ኣነ ክሰምዕ ኣይደለን እዩ ምክንያቱ ኣነ ናባኻ ክሕጎስ ኢለ እዮ ዝመፅ እምበር ጭንቀት ክውስኺ ኢለ ኮንኩ ዝመፅ ሓራይ
1: እስከ ግድንትና በጃኺ ሓሊፈ ኣለኹ ክላስ ጥራይ ኣርክብና

0: እቲ ዳ በዚ ጎዳይ ፌ ዘለኹ
1: ሄዳ ከምኡ ሓሽልኪ ሕጅስ እንታ ኮንክ ተፋትሕ ክንደበለ ስንታ ኮይኑ ተፋትሐ እያ ክትብል
0: ኣንፅቕበሊ ተኣሲርና ከም ዝነበርና ምስተፈላለኸ እዩ ዝርድአካ ካብዚኦም ተፈለየኻ ዕረፍቲ ኢኻ ትረክብ ዳንኤል ዳኸይሉ ከይሰምዓና እምበር ድሓንዲ ክዳሚ ኮ ድሓንሲ ኮን ክንመሓዛ እየ ዳንኤል ምስ በልኩ ኮይ ኸ ንደበት ተቐይርኪ ዳንኤል እተኮይኑ ድዩ ተባይስኩም ዲኹም
1: ኣለም ምስካብ ሲኢናት ንለዎም ዙ ትሓፍቲ መዓልቲ መፀት ፀገም ትራሒዛት ለይ ትመፅእ ኣለ
0: ናቲ ሕጂ ኸ እንታይ ክኾንኪ
1: ኩሉ ሓሊፉ ለይ እናበልኩ ሕጂ ኻ ክፀሮ ዘይክእል ሽግር ወሪዱኒ
0: ኣንቲ ሚኳ ሸቂልኩም እኮ
1: ዶክተር ንፍፀር ከም ዘለኹ ነየርኒ
0: ኣሰይ ዋ እሞ ነዚ ሓጎስ እዚ ዝዳረግ ሽግር ዳ እንታይ ኮይኑ ጓል
1: ደኒያ ግዲ ዕነት ሙዚተይ ትፀሊ ይበሉ

0: ናይ ርእሰ ምቕሊ ዓራት ተደርቢሉ
1: እንታይ እንታይ ማለት እዩ ከዓ ይዛረባ ይሰምዕ
0: እዛ ዝብለኪ ተዛሪብካ የምልሰልካ እንታይ ኢልካ ይሰምዕ ድርቕ ኢሉ ኣሎ በቃ ኣብ ከባቢኡ እንታይ ይግበር ኣለኹማ ነይሩ ድውን
1: ዋይ ኣንታይ ክትብለሉ ክጓነይ ሞኸዳ
0: እቲ ምክኤል ሓዊ ሕክምና ንወስዶ ኢና ኢሉ ኣሎ
1: ኣንቲ እዚኦም ብጀካ ሽግር ካልእ ሒዞም ኣይመፁን እዮም ኩሉ ፀገም ብመገዶም እዩ ዝመፅእ
0: ትምዚ ትዛርበይ ዘለኹ ርዳ ክሎ ድ ሓሚሙ ከይድብለክ ደለኹ ክንዲ ምሕረሰብ ርዳሉ ዲኸ
1: ኣንተ ንስኻ ስእልኪ ትለምልሚ ምዘ ዝመፀ ፀገም ንድሕር ተጎቲት ክዳ ከመልኪ ክሓልፈል ክትሓስብ ደለኺ
0: ኣትበጃኺ ኢለ ክትዛርበይ ዘለኹ ቅርቡ ርዳእ ይረዳእኪ ዋ ወንታይ ግበርለ ኢለክድ
1: ስቕጡዑ ንሕናስ ናይ መሓዝ ቐንጢና ኢና ንዛረብ ደለና ጓል
0: ስዋት በጃኺ ኢለ ሓደ ግዜ ዝተዛርበይ ክርዳእ ክሎ
1: ሓራ ይበሊ

0: ኣእምኡ ኮን ዘሎ
1: ከመልዓርከይ ኣነ እውን ኮደስ ኣይበለ ንደሎ መላልሱ
0: ማንታይ ዳክልጢፍና ንኸይድ ኣለና ንሓባ ነላፋልፎ
1: ኣንታ ከማልታ ንከ ቀቕስ ንደበልዎ ክልክ ብሓይሊ ግ ዝኾነ ለክሲ ከተረጊኸይ
0: ኣእምኡ ውላ ሓንቲ ከይፍረና ክንከ

መልስ ክድሓኑ ጽባሕ ካልማለት እንዲያ

0: እንታይ ኢላ ዝጥፈላ
1: ኣጋጣሚ ይበጃኻ
0: ጌሽካ ከይንብል ኣብ ስመራ በዚ ርእዮ በዚ ረኺበ ዝብለካ ሰብ ብዙሕ እዩ
1: እምበኣር ከም ህቡብ ሰብ ክውረ የለ ጀሚሩ
0: ህቡብ እኒኻ ሞ እንታይ ደ ጎድለካ እዩ
1: ደሓን ወደይ እምበር ብቐደማይ ኮ ስራሕ መፀካ ነይረ
0: ነጊሮምኒ ክድውለልካ እናበሉስ ግብ ኣቢላ ረስያ እያ
1: ናይ ዳኒ ከዓ ሰሚዐ ናይ ብሓቂ ሓዚነ
0: ኣይ ናይ ሓዘንካ ክትብሎ ከመይ ዝበለ መንእሰይሲ በጃኸለ ካዛ ወርሒ እዚ ዓገርግር ዝኾነት ወርሒ ኣብ ነብሳ
1: ካልእ ከ እንታይ ኣሎ ድ ሓድሽ
0: መሊ እዩ ንኣጥራይ ሕጂ ናብቲ ዘምፃኒ ጉዳይ ክነኣቱ
1: እንታይ ንሱ
0: ብዛዕባ ፌበን
1: ፌበን እዩ ሞ ፌበን
0: እንታይ ላ ትስንብል
1: ኖ ሰንቢደ ኣይኮንኩን ኣጋጣሚ

0: እቲ ርእስቲ ካልእ ስለ ዝኾነኒ
1: ብዝኾነ ከም ዝበልኩካ እዛ ወርሒ እዚኣ እግርግራ ምውዳእ ኣብ ዳሃይፌበን ከይገበርኩ የቐኒ በዚ ድማ እቲ ዓመት ዓመት ዝገብረላ ዝነበርኩ ብርስዳ ከይገበርኩላ ሓሊፉ
0: ኣየ ሚክኤለ መቸም ምስ ዝተሓዝ ጉዳይ ኩሉ ዓብዪ
1: ኣታ ካልእ ጉዳይ ወጢጥና ቐኒ እምበር ልዕሊ ኣሰርዖመን ኣለኒ ድ
0: እሞ ሕጂ ኸዳ እንታይ ክትገብር
1: በርዝያ ስለ ዘይገበርኩላ ክወር ኣላ መስለኒ ስለዚ ከምዘይረሳዕኸ ክፍልጣ ምእንታን ሳርፕራይዝ ገብረ ሓሲብ ኣለኹ
0: ከመይ
1: ፅቡቅ ኣነ ናብቲ ቦታ ሒዝያ ተኸይደ ክትፈልጠኒ ስለ ትኽእል ናብቲ ቦታ ባዕልካ ሓስካያ ትመፅኻ
0: ሂደ ኣነ
1: ዋ ኣታጆ ካል ዳእ መመና ኣሎ ብጀካ መና ኣለኒ
0: ሓራይስ ቅዳሓን
2: ከምዚ ብለካ ፀናሕኩ እዩ ካብ ንእሽተይ ከለኹ ማረ እቲ ወሳኢት ክኸውን ዝደሊ ነይረ ግን ናይኩም እንደ ኣይፈቶንኩን መስለኒ ተሓድካ ኣብ ትምህርቲ ፀቂጠ ክረስቲ ግዜ ሳብ ሓደ
3: እዚ ኩሉ ፅባቐ ሕዝኪ ንብላዕኽያ ነርኪ
2: ዘርበላ
3: ግን ዳሓደ ሕጂ ውመ ያሕለፎ ማሲ ይሽየክ ዘለ
2: የድምዕዶ ትብለኒ
3: ትድምዕ ጥራሕ ከምዚ ኣባኺ ገለ ፅባቐ ንረአየኒ ኣሎ ምሳይ ክሰርሐ ኢኸ
2: ክሳብ ሕጂ ኮ ሰርሒ ኢኹ ምሳይ ገለ ኢኻ ትብለኒ ዘለካ ምንታይ ከምዝሰርሕ ኮይ ነገር ከም
3: ሓንቲ ኣውዲዮ ታደርፍኮ ተወዲያ ክሊፕ ይተሪፍዋ እታ ክሊፕ ከም ሞዴል ንዓኸ መሪፅ ኣለኹ ሶ ክሰርሐ ለ
2: ሓቂሃድያከዶ
3: ሰላም
2: እንታይ ዳ ኣከባቢ ከለካ ኸርጊፅካ ንትሓልፍ ዘለካ ምስ ሜሮ ከዳ እንታይ ረኪቡ
3: የገር ሸክር ይኮይኑ
2: ንዋ
3: ብስራሕ ይደለያ
2: እሞ ኣብቲ ኣነ ንስኻን ጥራይ ቦታና ንብለኹም ከስራሕ ስራሕ

ኩብራት ተኸታተልቲ መደባት ሞዛይክ መደብና ኣብዚ እዛዚምና ኣሎና ብዛቕረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር ምስኣላይ እሰይ ሽሻይ ብምዃይና ብሓባር ፀኒሕና ኣብዚ ቦታ ኮይንና ክንስኣል ዘፍቀዱልና ቤት መግብን መስተን ዓለምፆ ንወይዘሮ ዛይድ እናመስገንኩ ድማ ምስተረፉ መደባት ኤሪቲቪ ክገድፈኩም ብወገነ ብሮምሸት

0: ስራሕ
1: ኣበይ ድኻ ትሰርሕ?
0: ይሄ የገድ ሰካሪ ኮይኑ
1: ኖ ንዓኽ ዝኸውን ስራሕ ስለ ዘሎስ ሙሴአ ዘዋዳድሮ ዘለዎ ፅበቕቲ ኣይሰማዕኽኒ እንዲ ዶስ ኣብ ዘይንገር እዩ ክትሰርሕ
0: እንተኮይኑ ዘይንገር ኣነሳ ቤት ቁርሲ ከመሳሳየት እዩ ትሰርሕ
1: ተተቐኒና ዝገለ ሰሚዒና ትላከ ፅሪኽ ዘለ
0: ከነፅረልካ ዶ ኣብ ቤት ቁርሲ እንዳዝማምሲ ከመሳሳየት እየ ትሰርሕ
2: እሞ ንስኽ ትመስሊ ፅቡቕቲ እዚ ኣሳሳይ ትሰርሒ
0: ይሄ ኣብ ስመራ ይኮንካ እንዳካ ትቕመጥ
1: ኣብ ስመራ ኣብ ስመራ ንበር
0: ማሃባይ ፅባ ፅቡቅ ኣሳሳይ ትስርሒ ካይትፈለጥኒ ኢኻ
1: ሽንኳይ ዶ ካባ ክትፅብቕ ኣሳሳይትሲ ኣነ ንቱርኪ ንዱባይ በለ ስለዝመላለሲ ምሳኺ ዝወዳደረ ሆስቴስ ከማ ርአ ይፈልጥ
0: ይቀኒለ እሞ ሆስቴስ ኢካ ክትገብረና ሓሲብካ ዘለካ
1: ሓደ ሎ እምበር ዓርኪ ኣብ ሞደሊንግ ዝግደሲ ምስኡ ክላለየ ከምቲ ዕውት ኢልካ ይጠራጥርኒ
0: ነዚ ሞያ ዝበቅዕቲ ኮይኑ ዳ ፀግም ይብሉን
1: ፀግም ኣሎ እሞ ስእሊ ተለክሲ ኣስግርለይ ሞ ተረዲቕኒለ ሓረርዮ ድሓርካ ምራይ ምእማን ስለ ዝኾነ
0: ሕራይ ፀገም ይብሉኒ የስግረልካ

0: መፅአና ሓደ
1: ኣድያስ ቅምጥ ኢልክስ ፅቡቅ ብጣዕሚ እሞ ማኪና ስለ ዘላ ሲ ንዕናይ ስራሕ ክብፅሓኪ
0: ድሓን ድሓር ካብ ስራሕ ምስ ወፃ ክንገዛ ተብፅሓኒ እምበር ሕጂ 50 ሜትሮ እያ ትሪፋት ንዘላ ንስራሕና
1: መሓንጊረ ደ ብፅሓኪ ብዝኾነ ድሓን ተተራዳዲእና ሓንቲ ላ ፅፍፍቲ እውነ ሳ ንግዜኡ ዋላ ትጥቀምላ
0: ናይ ብሓቂ ካሪኻ
1: ናይ ብሓቂ በርቀ ንስኽ ትመስሊ ብእግሪ ክትከድስ ሃየንታ እዩ ንዓና ነዞም ደቂ ተባዕትዮ ከዓ ፅርፊ
0: እዩ ተስፋኻ ከማን ደስ ዝብለካ
1: ፈልጥዮ ዘለካ ኣብ ቃለይ ፅኑዕ ተንዲኖ ሪኢ ከየ ለኸ ከምዝኾንኩሪ ልካ
0: በቃ በል ዳሓር ራኸበና ቀልጢፋ ክመፀካ
1: ብዝያዳ ናጎ
2: መኪና ክገዝአልካ ንዝበለካ ኣሚንካ ደድሕሪኡ ንድሕሪ ዳኣ ከይድካ ዕድል ተገይርካ መኪና ጥራይ ሒዝካ ክተርፍ ትኽእል ኢኻ ነቲ ህያብ ተሓሲምካ ስራሕካ እንተሰሪሕካ ግን ናይ መኪና ፋብሪካ ክትገዝእ ትኽእል ኢኻ
0: ከመይ ሓዲርካ
2: ዘይሓደርኩ ኣይሓደርኩን ሓንቲ ጓል ወርቂ ወይ ገንዘብ ከም ዘጥፋእኹ ምልእቲ ለይቲ ነዛ ስምራ ክኮላን ክረግፃን ይሓ
0: ስለዚ ደቀስካ ሓደርካን ማለት
2: ካሓተክ ዶ ጫሚ ውፅኡ ዓራ ዘይተጋደመ ሰብ ከመይ ቢሉ ሓዲረ ክብል ይኽእል
0: እሞ ሕጂ ገዛ ከድካ ዓርፍ እምበር
2: እዛ ክትሕንበብ ንሰከንድ እኳ ዘይተዕርፍ መሬት ንባዕላ ከይዕረፈት ከመይ ቢላ ንዓና ክትዕርፈና
0: እሞ ከይደቀስካ ሓዲርካ መሊስካ ከይደቀስካ ትውዕል ዝተሓምመ
2: ሓንቲ ጓሌ እቲ ዘይምድቃስ ባዕሉ ክደልየካ ከሎ እዩ ጭምቀት እምበር ባዕልካ ክደልየን ከለካ ምቁር ይምቁር
0: ጀም ተስፎም ሓደሓደ ግዜ ዘረበኻ መሬት ኣይወደቕኒ
2: ዝቆልቦም ስኢኖም ባ ናብ ድኽዑ ቕየሩ
0: ኣይመስለኒ
2: ራይ ካብዚ ኩሉ ዘልክዎሲ እንታይ ሰሚዕኽን ሒዝክን
0: ሓቀይ ብዛዕባ መኪና ዶክትዛረብ ፀኪካ
2: ካብዚ ኩሉ ዝበልክዎሲ እታ መኪና ትብል ቃል ጥራይ ሰሚዕኺ ወይ ሓፍተይ ምኳን እታ ናይ መኪና ሲምካርድ እንዲ ብዛርእሲ ክእት ኢልኪ ዳሓርካ ደቂ ሰባት ነኒ ዘድልዮም እዮም ዝሰምዑን ዝቆልቡን
0: ኣይኮነን ብዛዕባ ዙረት ዓለም ከም ዝተዛረብካ ኮ ፈሊጦ ኣለኹ እዛ ዝበልኩካ ግን ብማዕሩ ካብካርሒቀ ስለዝሰማዕ ኮ ክረጋግፅ ደለ ብጃ ከባድ ገመለይ ተስፎም ሓ
2: ኣዛሚ ኣነ ዘረባን ክላስን ዝደግሙ ተምሃሮ ብጣዕሚ እዮም ዘፅልኡሉ
0: ሓወይ ፅቡቅ ገይረ ስለዘይስማዕኩካ እንዳኣለዩ
2: እታ መኪና ትብል ቃል ዳኣ ከመይ ጌይር ክሰሚዕ ክያ ዶስ መመሪፅኪ ክሰምዒ መጀም ደቂ ኣንስትዮ መኪና ክተፀለ ክንጉዳም እያ ኣየላ ሜራ ኣየላ ሜራ
0: ከምኡ ጌርካ ባይ ትበሃለኒ
2: ስምዐ ክንግረኒ ከስራሕኪ ነኒ ዝበለኪ ስራሕኪ ገዲፍኪ ብቴሌፎንን ቆፀራን ክትራኸብ ካብ ትውዕሊ ስራሕኪ ገጥ ጣቢል ክመሓዝ ሕሸኪ ዳሓር ከዓ ናይ ሰንካ ከተውርድ ናይ ትሽትሻፈኒያቶ ከይምሰለልክ ኣዛሚት ከይደዳ መዓስ ሰላማ
3: ካብ ጉይ መዓል ክሳድ መሓዝ ከም ዝበሃል ሕጂ እንታይ ኮን ከዓ ከትዓፍር ዘለካ እንታይ ግበር ኢካ ንዓይ ትብለኒ ዘለካ
4: ከሲረ ለውጡ ስኢነሉ ፃዕርን ድኻምን ብዘይመክሰብ ኮይነ ካብ በልካ ክልተ መራፅ ኣለዋ
3: እንታይ እንታይን
4: ሓደ ነታ ትካል ናብ ካልእ ሰብ ረቢሕካ ምክራይ

0: ዘለኹ መንክብ
1: ናይ ብሓቂ ካ ዲኻ
0: ሓቀ የፍለጥኩኻ
1: ቸቸቸት ሞስኻ ኣሪካ ዲኻ ኣሪካ ዲኻ
0: ናይ ሰብም ደገ ዘለዉ ደቂ ደቀይ ሞባይል ክጠዋቑ ጉዳም እንድዮም ኩሉ ቲ ኮንታክትስ ደሊት እዩ ደሞ
1: ኣይ ኣታዚ ናይ ቀደም ምክንያት እያ እዚኣ ሓዱሽ መዞ ተሊካ ምክንያት ዳቕርብ
0: እንታይ መፅእ እኒአ ምክሕሱ ናይ ብሓቀ ስጋ ደቀ
1: ችድ በለበለበል መስፍን እየ መስፍን
0: ቻው መስፍን ደላላይ እንታይ ደኣ ክልተ ግዜ ዲኻ ሰለስተ ግዜ ቅልቅል ኢልካ ጠፊኻ
1: ኣጋይ ስለ ዝበዝሖኹም ሲነፃ ኾንኩም ክትዕልሉ ኢለ እንዴ
0: ዋይ ኣፀሚኻና እምበር እሞ ምፃባ
1: ወረ ሕጂ ክንራኸብ ኢለ እንድ ድብለልካ ዘለኹ እሞ ድሕሪ ሓደ ሰዓት ኣብታ ፊት ገዛኹም ዘላ እንዳባር ኣብኣ ኮይኖም ይስኮል ገብረልከ የ ኣብኣ ንራኸብ
0: ፈርያ ሞ ኣደ ድማ ስቢቶ መፀካ
1: ሕራይ ሕራይ ሕራይ ቻው ቻው
0: ግራሰ መስፍን
2: የ ጀማዓ ትርክብቲ ማለ ኣዘሚት ሕማቕ ነይራ ንኩላትና ተኺባት እንያ ውሕጂ ካይ መፀትን ዘረድሓ እንድያ
3: ናይ ሓደ መዓልቲ ምኳር ዳርሓን እንድዩ ግናት መፅረት ብላ ኢኸ
4: ይዳኹም ኢልኪ ዝፈለጥ ከየለክ ድ
3: ዋ ለለ ኣይንዓኸም ያ ግዲ ጉጂ መባህልቲ ክንመተሓሚት ኸን ንስ ግዜ ይፈለጥ ክስኣነ
4: ናይ መተሓሚት እሞ ይፅንሓልኪ ሰራቂት መባእሲ በዓላት እላፋለፍ ኣይትግበርዩ ከም ሰብ ክግዳ ገለ ኮይና ብኪራ ዘይትብሉ
5: ሓቃላ ትርሓስ ኣዝኹም ቅድመየና
6: እወ ሃንደበዶ ናብ ጓልማማ ተቀይራ ሓቂ እዚ ስራሕ ከቸውቸው ክብለካ ክፅንዐካ ዝባላስ ገላ ሓሲባላ
4: ኣታ በጃኻትኩም ኢለኩም እዚ ምትንታ ንፅቡቅ ኣይኮነን እንተ ትንተና ድማ ንፅቡቅ ይኹን
6: ሓቃላ ተፀሊእዎ ኣይ ዝኸውን ድጋስ ፀቂጥዋስቡእ ገይራ ቀፂላቶ ካልእን ከለናስ ጥሪ ኢልናስ ገዲፋቶ ክንብል ነውሪ
3: ሱሳ ሳላታ
6: ዋይ ናይ ምንታይ ሱሳ እዚኣ ቾንቶ ቬንት ቮልቴጅ
4: ኣደላታ ስኻትኩም ጥዕና ዘለኩም ኣይኮንኩም
3: ጥዕና ዝዕደል ከማን ኣለና ክንዳ ኣድጊ ንኸውን ማዓረይ
4: ሱስ ፍጠረልኪ ግና ከም ኣድጊ ትሕሰብ
5: ዋ እትለኻ ከምናባሞ ኩሉ ዘዝረ ጎደ ከም ኣድጊ ዝሓስብ
6: ባዕሊ ክኳትንለኺ
7: ሞሉ ዛዘራ ናብ ድዎ ቾንቶ ቬንት ቮልት ከይሰገረት ከላ ትእከላ ሕክያ ንቀ
8: ሃኒኩ ኣዝውዒልከ
3: ተሓንዲ ክዳ
8: ስራሕ ክገድፎ ደለየ ምበር ዋላ ሓንቲኩም
3: እንታይ እሂ ርኣ ስራሕ ክነድፍዮ
8: ድሀ ስለዘይተሰማምዓን ክገድፎ ይክእል እንዲ ኮይኑ
3: እንታይ እዩት ዘይተሰማምዋዓኪ
8: ኩሉ እንታይ ክፅቡቅ ኣለዎ ዝትካል ንዘይጠቕማ ደሞ ዝለይቲ ምድርኣት ኢኻ ሙሉ መዓልቲ ትውዕል ኣደውና ብሊልን በረኪናን ቆርቢዕ እዩ ሰላም ክትብለሉ እኳ ዘሕፍረካ ኽእሉ
3: ኣይተጋኒሙ ልዕሊ 5 ዓመት ሰሪሕ ኩሉስ ሕጂ ተፈሊጥክ ማለት ድዩ
8: ሕጂ ዘይኮነ ተፈሊጥ ንስ ሕጂ እምበር ፅቡቅ ገይሩ ዘበራብረኒ ሰብ ረኺባ
3: ከመይ ማለት
8: እዚ ቦታይ ከም ዘይኮነ ብሃገር ደረጃ ስመይ ክፀዋዓኒ ዝኽእል ሞያን ስራሕን ማዕቐነ ከም ዘሎ ፅቡቅ ገይሩ ረዲኒ
3: እዚ ኣረዲኒ ትብልዮ ዘለካ ፅባሕ መርድእ ኮይኑ ከይመፅእ ክፅቡቅ ጌርካ ሓሲብ ክሉ ዲኸ
8: ሓሲበሉ ንፈርኣኒ ጋመ እሙረይ ኳ ይቐንጢጥለ
3: እዚ ትብልዮ ዘለኹ ሰብ ናብ ስራሕ እቲ ክማለት ድዩ
8: ስባ እስራሕ እዚ ኳ ከም ስራሕ ሓሳሳይ ትኽእልካ ብቐሊሉ ዝርከብ ኣይኮነን ወይ ለካ
3: ኣዛሚት በጃኺ ለቂት መዘኒ ነዚ ክቡርን ወረጃና ዓመታት ዝጠቐመኪ ስራሕ ኣይተናእስ እዮም ድሓር ከዓ ካብ ዘይጨበጥከ ሚልዮን ናቕፋ ኣብ ቦርሳ ክዘላሚት ናቕፋ እያ ጠቕመኪ
8: ው በጃኺ ግደፍና እዚና ዓመታት ዝዕሸውኒ ዘረባ እዩ ሎምውን ጎረ እየ
3: ሓራይ ድሓ ፅባሕ ናይ ዘን ንስራሕ ከየን መዓልታት ደሞ ዝተርሕልክ ክፀንሐ ንስ ከዓ ምስ ነብስኩ ምስ መቕረብክን ተላዚብ ክምፅ
8: ድሓን ነዚ እንዲ ጠቕማ ናይ 18 መዓልታት ደሞ ዝኮስድኩ ክንደይ ናይ ተመፅእ ተመፅእ ድሓን

0: وين الدحبيت؟ وين الدحبيت؟ وين وين وين وين
1: وين وين وين وين وين وين وين وين وين وين ፍሎሎ ደረጃ በጽሐለሁ ለዘን ንካን ነገር ያለው ድህር ሳልስቲ መጥቆም ኒ 10 ተሽሞን ተማዓት ሒሳብኩም ወሶዲ ፍሪታ ወይ እዚ ትካል ዘለው ቅጽል ስለዘይ ክል ናብ ካለ ትካል ናይ ምቅያር ሞደው ካጥባህ ክጅምር ዝብለ
2: ማፍ ምሽክላ አምቦ ጸገም ይብሉን መላኪን አጋባይ ተከተልካ

0: ንሓደ ስራሕተኛ ክትፋነዎ ከለካ ኣብ ቪዞ ግዜ ትህቦ እምበር ሃንድወት ምፅእ ኢልካ ፅባሕ ትምዞ ትብለና ማማዕጉል እዩ ዓሞ
1: ዑስማን ንዓይ ውን ዛድኽነት ብዘይ ኣብዞ እያ ህሩግ ኢላት
2: እወይ ኣነአ ዝድርበ ኣነአ ዝጓሓፍ ኣነአ ዝመውት
3: ደደ ሃብስቕስ ክበሊ ኣምላኽ ክዘይ ተኣምኒ
2: ሕራይ ንሱ ስዋ ሓቂኸ ባዕሉ ዝፈጠራ ነብሲ ዶ እናጠፈ ዝቕ ክብል ኮይኑ
3: በቃ

0: Ρωμαία, ξέρω ότι είσαι ένα ξέρω τι με.
1: Ο Κέρα, θα σου άπκαλε ποτέ μου πήγε.
0: Αυτά έστρωμε. Κάμε κοινά κατά τα λάλα χαρό.
1: Ναι, αγκάτα με γαμάν χιτζμπού γεραν δια μέτσι εδώ λόγω. Αφινίσι μου πέτσι χα.
0: Μπέκα τσοπό. Σαμα αν ντο. Τα άρκα να η μοντέλη να σελτάν δα, έρωχ πόντι.
1: Νο, κουτρέχ πιέχει. ትማል እንዲተን ብኢንተርነት ዝኣዘዘን ክዳውንትሲ ንዓንከ ምፅእን ቱርክ ከይድሎ ድሕር ሶሙን ክመፅ እዩ ድሕር ሶሙን ኮፊልና ኢጆይ ብለና ገበርና ንረኽቦ ኢና
0: ደቃ ፅቡቅ የስረመ እታ እዛ ዝመፀናላ መኪና ክረ ክንደይ ክፅቡቀ
1: ፅቡቅቲ
0: ማራ
1: ነቲ ንእሽሕ ወይ ኣብ በርዝደይ ዝገዛእ ኩሉ
0: ሕቅበ
1: ፈቲኻ ዮምሽ
0: ማራ
1: ውያ ኣብቲ መጀመርያ ርኢ መሰበልኮ እያ ፈቲያ
2: እታ ንኽማጥ መኪናኻ ዝገዛኣ ሰብ ረኺበላ ኣለኹ ኢልካሲ ትኽቸላ ኣለኻ ቴሌፎንካ ተጥፋእኻ ዘይረኽበካ መሲልካ
1: ኣታ ኣብሪ ማሓወይ እቲ ዝገዛእ ሰብ እኒ ኣብዚ ቆፂርኒ
2: ፅቁመት ሓሳዊ መደናገሪ ምዃንካ ኮ ኩሉ ሰብ ነጊርኒ ፅቡቕቲ እዛ መኪና ናተያ ዲ ክብለ ክፀኒሕ ከይታምኒዮ እዚ ተራ ደላላይ
0: ደላላይ ንታይ ቢዝነስ ማን እዩ ዝብለኒናይ
2: ሓሳዊ እውን እዮ እተን ዝሕዘን መካይን ናይ ሰባት እየ ንገሊአን ከሽጠን ንገሊአን በሎ ከግብረን ኢሉ ዩ ደቂ ኣንስትዮ ዘደናግር
1: ኣታ ኣብሪሂሞ እንታ ኮንካታ ወዲ ከለኻስ ከመኻ ወዲ ከተጀምስ
0: ኣነ ቅርስስቲ ወንተ ሓሳዊ ኣተመታለለ ኣተመዳነገሪ ሓፍቲ ብልካ እንድዩ ኣነ ኣነ ክንዲዘ ሓሰተኒ እዩ
2: ክላ ስክግዳ ሰብዒልክ ዘይተቐርብ ፋራ
0: ኣብተኣሚኖ ኣብ ገበታ ሓሶት እ ንልበይ ጠውይዎ ከመይ ምእመን ድዩ
2: ሃባት መፍትሒ እ ሃባት መፍትሕ እንታሃብ ኣሎ
1: ፅናሕበል ንብረት ኣለኒ
0: ወይ ኣነ ስራሐይ ወይ ኣነ ክብረተይ

we would dance. We had a... Hello, Mikaela.

0: ረቢ
1: ሄን ሓቂ ሓቂ
0: መስፍ እንደው ኢለለይ ብፀኒሕ ብዛዕሙ ዲኻ መፅኻ በላ ገደ ዝብላ ሓበኦስከ ኣቦ እንታ ሉ ፈዘዝ ፈዘ ይክብሉ
1: ዳና ብፀኒሕ
0: መስፍን ንዓይ ደው ኢሉ ነጊርኒ
1: ሕረ
0: ኣነ ከዓ ነዞም ሰራሕተኛታት ነጊሮ እዮም እየ እዛ ትካል እዚኣ ከምታ ተባሃልናያ ናብታ ተባሃልናያ ክንቅይራ ካብ ፅባሕ ምልቕላቕ ክንጅምር ኢና
1: መን እዩካ እንተደለየካ ንስኻ ተመምቅርካ ዘይትወፅእ
0: ምሽ መስፍን ወዲ ረቢ ሕራ ኢልኒ ኢልኒ
1: ይሄ መስፍን ሲ ረቢ ይፅናሉ ኣነ ከቢና እዮ
2: ወዲ ረቢ እንጀራ ዝግብላዕ ናይ ብሓቂ ወዲ ረቢ
0: ንስኻ ሲ ንመስፍን ሲ እቲ ትደልይዎ ግበርዎ ኩሉ በዕለየ ጥርሾ ዝማም ኣይትውስንን እያ በዕለ ኣለኹዎ ይበልከን
1: ዝማም ከንታይ ኮይና ዘይትውስን በዓልቲ ቤተ ይኮን ድሓር ከዓ እዛ ዘረባ እዚኣ ዝማም ትሰምዓ ሞ በንቁ ኢራ ክተውፅዋካ እየ
0: ወይ ውርደት ወይ ውርደት ወይ ውርደት ምንታይ ዳለየ ዝገብሮ
1: ስማ ፀገምካ ሩዲ እዩ
0: ወይ
1: ግን ብከምዚ ይኮነ ዝፍታሕ
0: ብከመይዳ
1: ስራሕ እንተ ደኣ ዝሕሉካ ንቸንሳ ዘይኮንካ ትቕይር ኣሰራርሓ ክትቕይር
0: ብኸመይ
1: ገዛ ከዓ ተደቕልቕ ደኮረሽን ተብዝሕ ናይ ዋጋ ዲስካውንቲ ትገብር እምበር ጎረባብተይ ቢስፌር ይረብሑሎ ኢልካ ሲ ንዕኦን ክትሕስድ ተለሃኹምኩም ክጠፍታ
3: ሽክረን ያ ወዲ ረቢ እዚ ያ ተጥዒት ተሓስባ እምበር ንሓደ ትካል ክቀየሮ ድሕርፈቲንካ ኣይትነጅሕን ኢኻ እቶም ናይ ቀደም ዓማዊልካ ምስ መፁ እቲ ትካል እንዳ ስፔር ኮይኑ ምስፀንሖም ይስምብጡ ወእቶም ደለይቲ ስፔር ከዓኒ ናብ ዓማዊሎም እዮም ዝኸዱ ወንስኻ ከዓኒ ባሕገንካ ትርፍ
1: ወረ እዛ ትካል እዚኣ እንታይ ኣለዎ ኣብዚ ከባቢ ዘየለ ተባሂሉ ብመፅናዕት እያ በቲ ቁርሲ ኮይና እዚ ርፍያኖ መስፍን ድማ ኣነ ዘይበልክዎ ክብል በል ክትፈልጥ እዚኣ ትማሊ ቤት ቁርሲ ሎሚ ቤት ቁርሲ ፅባሕ ቤት ቁርሲ ኣይትቕየርን እ ፀገም እንተሎ ኣብ ጎንካ ኣለኹ ክሳብ ናብ ንብሩ ትምለስ ድማ ክራይ ክንጎደልካ ኢና
0: ፅቡቕቲ ፅቡቕቲ እዋይ ፍታሕ እዋይ ፍታሕ እዋይ ፍታሕ በልኩ ትፈልጡ እዛ ቤት ቁርሲ እዚኣ ከዓ ትማሊ ናተይ ሎሚ ናተይ ፅባሕ ከዓ ናተይ ኣነ ሓንጣል ኣነ ዋና ቤት ቁርሲ ዝማሚ ንስኻትኩም ከዓ ሳላወት ረቢ ከምስጓብ ድሕንኩም ኣለዉ።

ሰላም ክቡራት ተኸታተልቲ መደብ ካብ ፀጋታት ባሕርና። ኣብ ናይ ሎሚ መደብና ሂወታውያን ባሕሪ ከም ምንጭ መግቢ ዝብል ከምኡ ድማ ቃለ መሕተት ምስ መዋያዋን ኣከታቲልና ክነቕርበልኩም ኢና። ሰናይ ምክታል።

ዝኾነ ኣብ ባሕሪ ዝነብር ህወታዊ ተኽሊ ይኹን እንስሳ ንመዓላ ምግቢ ወዲ ሰብ ዝውዕል እንተኮይኑ ምግቢ ባሕሪ ማለት ሲፉድ ተባሂሉ ይፅዋዕ። ምግቢ ባሕሪ ክበሃል እንከሎ ብቐንዱ ዓሳታት፣ ድርዓት፣ ዘይዓፀማት እንስሳታት ከም ስትሮምባኽ፣ ጋምበሪ፣ ሎብስተር፣ ዕንቅርቢት ባሕሪ፣ ሳብያ፣ ሕድራ ዝኣመሰሉ እንስሳታት የጠቓልል። ኣብዚ ሕጂ እዋን ብሰንኪ ዘጋጥሞም ዘሎ ናይ ምፅናት ሓደጋ ንኸይምዝመዙ ውጉዳት እኳ እንተኾኑ ከም ላም ባሕሪ፣ ዓሳ ነባሪ፣ ኣቡሳላማ ዝኣመሰሉ መጥበውቲ ባሕሪ ከምኡውን ከም ጎብየ ባሕሪ ዝኣመሰሉ ለመምቲ ባሕሪ ዝተፈላለዩ ሕብረተሰብ ዓለም ከም ምንጪ ምግቢ ስለ ዝጥቀመሉ

0: ኦም ከም መግቢ ባሕሪ ክምደቡ ይኽእሉ። ዝተፈላለዩ ንመግቢ ዝውዕሉ ከም ፀህያይ ባሕርን ሰበባን ዝኣመሰሉ ኣትክልቲ ባሕሪ እውን ኣካል ናይ መግቢ ባሕሪ እዮም። ኣብ ባሕሪ ዝርከብ ምንጪ መግቢ ብክልተ ኣገባባት ክሕፈስ ይኽእል። እቲ ሓደ ኣገባብ ብቐጥታ መግፈፊ ናውቲ ተጠቒምካ ካብ ባሕሪ ዝግበር ግፋእ ወይ ሃድን ክኸውንን ከሎ፣ እቲ ካልኣይ ኣገባብ ድማ ሰብ ብዝሰርሖ መራብሒ ጋብላታት ብምኽላል ብስነ ፈልጠታዊ መንገዲ ኣራቢሕካ ኣብ መወዳእታ እኹል ደረጃ ዕቤት ምስ በፅሑ ምሕፋስ እዩ። መብዛሕትኡ ዝሕፈስ መግቢ ባሕሪ ንወዲ ሰብ ብቐጥታ ከም ምንጪ መግቢ ኮይኑ ከገልግልን ከሎ፣ ብመጠኑ ንኻልኦት ኣብ ሕርሻ ባሕሪ ዝፋረዩ ዓሳታትን ደርሁን ከም መግቢ ኮይኑ ከገልግል ይኽእል። ገለ ዕሙራት ኣትክልቲ ባሕሪ ብዘለዎም ሃብታም ትሕዝቶ ማዕድናት ምስ ሞቱ ከም ድኹዒ ኮይኖም ፍርያምነቶም መሬት ብምህብታም ውሕስነት መግቢ ንምርግጋፅ እጃሞም የበርክቱ። ብዘይካዚ ከም ፐችካነ ዝኣመሰሉ ዓሳታት ምንጪ ብማዕድናትን ቪታሚናትን ሃብታማት ዝኾነ ከም መድሃኒት ዘገልግል ዘይተ ዓሳ ከምኡውን ካብ ፀህያይ ባሕሪ ዝርከብ ስፕሪሉና ዝበሃል ንመድሃኒት ዘገልግል ከኒና ኣብ ምድላው ልዑል ግደ ኣለዎም።
1: መግቢ ክንብል ከለና ኣብ ሓፈሻ ዝኾነ ንበልዖ ወይ ንሰትዮ ኣብ ኣካላትና ክህበና ዝኽእል ጥዕናዊ ጥቕሚ ወይ ከዓ ዝህበና ፀዓትን ዝህበና ጥቕምታትን እንድሕር ኣለዎ ኮይኑ ከም መግቢ ኢልና ክንፅውዖ ንኽእል ኢና ማለት እዩ። ሕጂ እዚ መግቢ ባሕሪ ዝበሃል ድማ ብመንፅር እቲ ካብ ባሕሪ ንረኽቦ ዓይነት ምግብታት ኣብ ኣካላትና ክህበና ዝኽእል ጥቕምታት ንዑ ርኢና ድማ ካብ ባሕሪ ክንረኽቦ ክሳብ ዝሃለና መግቢ ናይ ባሕሪ ኢልና ንፅውዖ ማለት እዩ። ሓፈሻዊ እቲ ትሕዝቶ ናይ መግቢ ባሕሪ ብዙሕ ጥቕምታት ኣለዎ። ንኣብነት ኣብ መግቢ ዓሳ እንድሕር ርኢና ምስተኻለ ዓይነት ስጋ ወይ ናይ ከብቲ ስጋ ናይ ከብቲ ክነወዳድሮ ከለና ብዙሕ ጥቕምታት ኣለዎ። እንደገና ንዑ ንክባላሾ ወይ ከዓኒ ዝያዳ ተነቃፊ ዝገብሮ ምስ ጥቕምታት ኣወዳዲርና ተነቃፊ ዝገብሮ ሰብ ድማ ንኸይጥቀመሉ ዝያዳ ከም ተነቃፊ ከም ምዃኑ ሓሲቡ ዘወግዶ ዓይነት ነገራት ኣሎ። ንኣብነት ስጋ ቀልጢፉ ይባላሾ፣ እንደገና ንኽትበልዖ ከዓ ጨና ይገብር ስጋ ናይ ዓሳ ማለት እዩ። ዝበዝሕ ሕብረተሰብ ብከምዚ ዓይነት ኣረዳ እዩ ዝኸይድ። ሕጂ ነዚ ተርእናዮ ምስቲ ዘለዎ ጥዕናዊ ጥቕምታት ኣወዳዲርና ኢና ነቲ መግቢ ክንጥቀመሉ ወይ መዓልታዊ ኣመጋግባና ክነእትዎ ዘለና ዳ እምበር ነቲ ዘለዎ ነገራት ወይ ከዓ ነቲ ዘለዎ ሕማቕ ጨና ይኹን ናይ ምብልሻዊ ተኽእሉ ወይ ዝያዳ ክሕምም ይኽእል ኢልና ክንገድፎ ይኮነን ዘለና። ብሓፈሻ ክረአ ከሎ ሕጂ ኣብ ናይ ስጋ ናይ ዓሳ እቲ ዝበዝሐ ወይ ዝበለፀ ዓይነት ፕሮቲን ክንረክብ ንኽእል። እንደገና እቲ ስብሒ ካብኡ ንረኽቦ ድማ እቲ ኦሜጋ ስሪ ፋታኣሲ ዝበሃል ኣብ ካልኦት ዓይነት እንስሳታት ወይ ከዓ ካብ ካልኦት ዓይነት ምግብታት ክንረኽቦ ዘይንኽእል ኣብ ኣካላትና ብዙሕ ጥቕምታት ክህበና ዝኽእል ንኣብነት ኣብ ነብሶ ፀረታ ዴታት ንዓን ኣብ ግዜ ጥንስን ሕርስን ከዳኽመን ዝኽእል ወይ እውን ኣብቲ ምዕባለ ናይ ህፃን ዝያዳ ክሕግዘን ዝኽእል ኣብ ናይ ወርሓዊ ፅግያት ክፍጠር ዝኽእል ቃንዛ ኣብ ግዜ ዕብት ክጋጥም ዝኽእል ዝሕታረ ኣእምሮን ኣብ የዕፅምቲ መለጋግቦን ክመፅእ ዝኽእል ናይ ቃንዛ ይኹን ናይ ምጭባጥ ጅማውቲ እንደገና ኣብ ናይ ፀቕጢ ደምን ብዙሕ ደምን እንደገና ኣብዚ ናይ ሕማማት ልቢ ክከላኸለልና ዝኽእል ብዙሕ ጥቕምታት ስለ ዘለዎ ነቲ ጥቕሙ ዝያዳ ኣጉሊሕና ነቲ ሕብረተሰብ ኣብ ኣፍልጦን ኣተዓቃቕቡን ኣጠቃቅሙን ዝያዳ ጎስጓስን ሓበሬታን እንዳሃብና ነቲ ህዝቢ ክጥቀመሉ ከም ዘለዎ ክንገብር ኣለና እምበር በቲ ዘለዎ ጥዕናዊ ጥቕምታት ርኢና ወይ ከዓ ነቲ ከባላሾ ወይ ከዓ ከምኡ ዓይነት ዝብል ርድኢታት ዝያዳ ኣቶኪርና ምንሰርሕ እቲ ዘለዎ ጥዕናዊ ጥቕምታት ክበና ዝኽእል ካብ ክበና ከምፃልና ዝኽእል ጎድናዊ ሳዕበና እቲ ክበና ዝኽእል ጥዕናዊ ጥቕምታት ይዓቢ ክሳብ ዝኾነ ዝያዳ ንዑ ተጠቀምና ወይ ከዓ ንዑ ክንጥቀመሉ ዘለና ምስራሓት ነቲ ሰብ እንዳላ ኣለና እንዳንቃሕናን ዝያዳ ኣብ ጥቕምናን ኣብ ረብሓ ሕብረተሰብናን ክነውዕሎ ይግባአና ኢለ ይሓስብ።
0: ኣብ ቀፅላታት ማያዊ ኣካል ዝርከቡ ዓሳታት ከም ፐችካነ፣ ቱና፣ ኣቡሴፍ፣ ዴራክ፣ ሳልሞን፣ ወዚፍ፣ ኣንቾቪ፣ በቓንን ካልኦትን የጠቓልሉ። ኣብ ታሕተዋይ ቀፅላ ዝርከቡ ዓሳታት፣ እዞም ዓሳታት ኣብ ጥቓ ባይታ ባሕሪ ዝርከቡ ኮይኖም ከም ቸርንያ፣ ሸበጥ ዓሳ፣ መሽረፈት ባሕሪ ዝኣመሰሉ እዮም። እዞም ዓሳታት ዘይከምቶም ኣብ ላዕለዋይ ቀፅላ ዝርከቡ ዓሳታት ኣብ ምሕምባስ ንጡፋት ስለ ዘይኮኑ ብዙሕ ኣይሃልኩን። ዓሳታት ጥዑማይ፣ እዞም ዓይነት ዓሳታት ኣብ ቀላያት፣ ዲጋታት፣ ጋብላታት ዝነብሩ ኮይኖም ቲላፒያ፣ ካርፕ፣ ድሙ ዓሳ ዝበሃሉ ከም ኣብነት ክጥቀሱ ይኽእሎም። ድሩዓት እንስሳታት ባይቫልቭ፣ ሳብያ፣ ኦክቶፐስን ኣሮነን፣ ስትሮምባኽ፣ ክላም፣ ስካሎፕ፣ ኦይስተር ዝኣመሰሉ ንምግቢ ዝውዕሉ ድሩዓት እንስሳታት ዘጠቓለለ እዩ። ብተወሳኺ ጋምቤሪ፣ ሎብስተር፣ ዕንቅርቢት ባሕሪ፣ ክሪልን ዝኣመሰሉ ኣብ ባሕሪ ጥራይ ዝነብሩ ክራስታሽያን ዝበሃሉ ድሩዓት እንስሳታት እውን ኣካል ናይዚ ምደብ እዮም። መጥበውቲ ባሕሪ፣ ሙሉእ ሂወቶም ኣብ ባሕሪ ዘሕልፍዎ ኣስታት 128 ዓሌታት መጥበውቲ ባሕሪ ተለልዮም ኣለዉ።
1: ዝኾነ ዓይነት ምግቢ ብሓፈሻ መጀመርታ ክትጥቀመሉ ዝገብረካ ነገር እቲ ኣፍልጦ እዩ። ወላ ኣይኮነን ዘይትፈልጦ ወይ ኣብ ከባቢካ ልሙድ ዘይኮነ ዓይነት ምግቢ ንትፈልጦ ነገር ወይ ኣብ ጥቓኻ ዘሎ ምግቢ እውን ኣፍልጦ ተዘይብልካ ኮይኑ ብዛዕቡ ዝኾነ ንክትጥቀመሉስ ዘተባብዕ ባይታ ወይ ከዓ ዘተባብዕ ነገር የብልካን ማለት እዩ። ሕጂ ብሓፈሻ ኣብ ምግቢ ባሕሪ ኢልና ንፅውዖ ዓይነት ትሕዝቶ ሕብረተሰብና ወይ ከዓ ኣብ ኤርትራ ዘሎ ኣመጋግባ ብዙሕ ኣፍልጦ የብሉን። ምስ ናይ ቀደም ዓይነት ዝነበረ ኣፍልጦ ክረዋደር ከሎ ብዙሕ ሕጂዋን ብዝተፈላለየ መገድታት ማስ ሜድያ ይኹን ወላ ሚኒስትር ሃብቲ ባሕሪ በብግዜኡ ዝገብሮ ዘሎ ዓይነት ናይ ጎስጓስን ሓበሬታን ናይ ምንቕቃሕ መደባት ምስ ዝነበረ ኣብ ድሓን ደረጃ ኣሎ ክበሃል ይከኣል። ግን ክሳብ ሕጂ እውን ዝተርፍ ብዙሕ ነገራት ኣሎ። እዚ ናይ ፀሓያይ ባሕሪ ድማ ኣብ ትሕዝቶ እንድሕር ርኢና ፅቡቕ ዓይነት ፕሮቲን ተዝበለፅ ዓይነት ፕሮቲንን እንደገና ፋይበር ወይ ከዓ ዝፅሕዲ ዝበሃል ሃብታም ትሕዝቶ ኣለዎ። ሕጂ ብሓፈሻ ግን እቲ ሰብ ነዚ ዓይነት ትሕዝቶ ናይ ምግቢ ባሕሪ ከም ምግቢ ኢሉስ ኣይሓስቦን እዩ። ስለዚ ነዚ ነገር እዚ ክነወግ እንተኮይና መጀመርታ እቲ ናይ ኣፍልጦን ናይ ምንቕቃሕን መደባት ዝያዳ ኣተኪርና ክንሰርሓ ኣለና። እቲ ህዝቢ ከዓ ነዚ ንብሎ ዘለና ፀሓያይ ባሕርስ ከም ምግቢ ሓሲቡ ክሰርሖን ኣብ ጥቕሚ ከውዕሎን ከም ዘለዎ ሲ መጀመርታ ክንረድኦ ክንክል ኣለና።
0: ለመምቲ ባሕሪ፣ ጎብየ ባሕሪ ኣብ ደረጃ ምፅናት እኳ እንተሃለወ ኣብ ገማገም ባሕርታት ዝነብሩ ህዝቢ ከም ምንጪ መግቢ ይጥቀምሉ። ብተወሳኺ ኣብ ኣፍላጋትን ቀላያትን ሓርገፅ ናይ ምግፋፍ ልምዲ ስለ ዘሎ ከም ምግቢ ባሕሪ ክጥቀስ ይኽእል። ኢኪኖደርምስ፣ እዞም ዓሌታት ብርእሲ ዘይብሎም ዘይዓፀማት እንስሳታት ዝፍለጡ ኮይኖም ኣብ ታሕተዋይ ባይታ ናይ ባሕሪ ተዘርጊሖም ይነብሩ። እሾኽ ባሕሪ፣ ሕድራ፣ ስታርፊሽ ዝበሃሉ ካብቶም ኣብ ባሕሪ ዝርከቡ ከም ምንጪ ምግቢ ኮይኖም ዘገልግሉ ዓሌታት እዮም። ቀጭቀጭ ባሕሪ ማለት ጀሊፊሽ፣ ቀጭቀጭ ባሕሪ ፕላስቲክ መሰል እንስሳ ኮይኑ ኣብ ቀፀላታት ባሕሪ ብብዝሒ ተዘርጊሑ ይርከብ። እዚ እንስሳ ኣዝዩ ተነቃፊ ስለ ዝኾነ ቅድሚ ኣብ ምግቢ ምህላኹ ውሕሉል ዝኾነ መስርሕ ክሓልፍ ኣለዎ። ኣስታት 85 ዝኾኑ ንምግቢ ዝውዕሉ ዓሌታት ቀጭቀጭ ባሕሪ ተለልዮም ኣለዉ። ቀየ ባሕሪ ኤርትራና በዞም ዓሌታት እንስሳታት ሃብታም እኳ እንትኾነ ከም ምግቢ ምህላኹም ግን ገና ኣይተለምደን ዘሎም። ፀሓያይ ባሕሪ፣ ዝተፈላለዩ ዓሌታት ፀሓያይ ባሕሪ ከም ሓመዳዊ፣ ቀይሕን ቀጠልያን ሰበባታት ከም ምግብን ንመመስርሒ መድሃኒትን ምንጪ ንጥረ ነገር ኮይኖም የገልግሉ። ፀሓያይ ባሕሪ ሃብታም ትሕዝቶ ፅሕግን ፕሮቲንን ኣለዎም። ቀየ ባሕሪ ኤርትራና ሃብታም ትሕዝቶ ፀሓያይ ባሕሪ እኳ እንተለዎ ብዘይ ካብ ኣባላት ምርምር ሚኒስትሪ ሃብቲ ባሕሪ ዝግበር ንኡስ ፈተነታት ከም ምግቢ ምህላኽ ልሙድ ኣይኮነን።
1: መጀመርታ ናብቲ ልምዲ ዝበሃል ኣምር ክንመፅእ እንድሕር ኮይና ብኣፍልጦ ወይ ከዓ ብንቕሓ ዝተሰነየም ዝኸውን ዝያዳ ውፅኢታውን ኣድማዓን ይኸውን ማለት እዩ። ሕጂ ነቲ ዘሎ ፀጋታት መጀመርታ እቲ ሰብ ዘለዎ ጥዕናዊ ጥቕምታት ወይ ከዓ ዘለዎ ትሕሶታት ፈሊጡ ኣብ ኣገባብ ኣሰራርሑ፣ ኣተሓሕዙ፣ ኣተዓቃቅቡ፣ ኣብ ኣገባብ ኣመሳስሩ ኣሰራርሑ እኹል ዝኾነ ኣፍልጦ ክድልብ ክኽእል ኣለዎ። እጂ ክሳብ ሕጂ ብተኻይዱ ዘሎ ምስቲ ናይ ቅድሚ ሕጂ ዝነበረ ንቕሓትን ኣፍልጦን ናይቲ ህዝቢ ኣብ ድሓን ዝበሃል ደረጃ ተበፂሑ እኳታ ኣለዎ። ብሕጂ እውን ካልእ ኪኑ ንምኻድ ዘለዎ ዝያዳ ብቕዓት ኣብቲ ተመጋምነት ኣብቲ ዓሳ ይኹን ኣብቲ ኣትክልቲ ናይ ባሕሪ ዝያዳ ወሳኒ ዝገብሮ ድማ ኣብቲ ኣፍልጦ እዩ። ሕጂ ነዚ ኣፍልጦ እዚ መጀመርታ ከነዕብዮ እንድሕር ኮይና ግን ብጓስጓስ ክስታ ክኾን ኣለዎ። ብጓስጓስ ዝተሰነየ ወይ ከዓ ብዝተፈላለየ መስርሕ ነቲ ኣፍልጦ ክዕቢ ዝኽእል ነቲ ኣፍልጦ ዓብዩ ድማ ኣብ ልምዲ ክበፅሓሉ ዝኽእል ደረጃ ክኸውን እንድሕር ኮይኑ እቲ ቀረብ እውን ክህሉ ክኽእል ኣለዎ። ሕጂ ነቲ ቀረብ ከተሰኒዮ ከለካ ከም ዝፍለጥ ዓሳ ይኹን እቲ ምህርቲ ናይ ዓሳ ዝያዳ ካብታ ዝተተሓዘላ ግዜ ናይ ምብልሻው ተ

ክእሉ ዝጅምር። ስለዚ ነዚ ነገራት እዚ ንምውጋድ እቲ ሰብ ኣበጋብ ኣተዓቓቕቡ ምስ ሓዞ ክገብሮ ዘሎ ንዑን ንኸይባላሾ ወይ ከዓኒ ትትሕዝቱ ከይተበላሸዎ እቲ ሰብ ምስ በልዖ ዝኾነ ጥዕናዊ ጉዳት ንመታን ከየምፃሉ ነዚ ንኣበጋብ ኣተዓቕቡ ኣሰራርሑ ወይ ከዓ ኣብ ፅሬቱ ዘተኮረ ጎስጓሳት ዘተኮረ ስራሓት ክካየድ ክኽእል ኣለዎ። ሕጂ ከም ዝፍለጥ እ

0: እዚ ነዚ ነገራት እዚ ክነወግድ እንድሕር ኮይና ንጥቀመሉ መስራሕት ኣሎ። ንኣብነት እቲ ናይ ምንቃፅ ወይ ከዓ ምምላሕ ንብሎ ባህላዊ ኣገባብ ማለት ጨው ጌርካ ብምንቃፅ ነቲ ዘለዎ ውሽጣዊ ትሕዝቶ ናይ ማይ ወፂኡ እቲ ናይ ምርባሕ ተኽእሎ ናይዞም ተሃዋስያን ወይ ከዓ ንዑ ከበላሽዎ ዝኽእሉ ተሃዋስያን በዚ መንፅር ጌርና ክነወግዶም ንኽእል ኢና።
1: ልዕሊ 1 ቢልዮን ዝኸውን ህዝቢ ዓለም ንመግቢ ባሕሪ ከም ቀዳማይ ምግቦም ይጥቀምሉ። ካብ 14 ክሳብ 16 ሚእታዊት ምንጪ ፕሮቲን ካብ ምግቢ ባሕሪ ይርከብ። ኣብ ምግቢ ዓሳ ዘዘውትሩን ዘየዘውትሩን ህዝብታት ዝተገብረ መፅናዕታት ከም ዝሕብሮ እቶም ምግቢ ዓሳ ዘዘውትሩ ብሕማም ልቢ ናይ ምጥቃዕ ዘለዎም ተኽእሎ ዝተሓተ እዩ። ሰሙናዊ ምግቢ ዓሳ ምምጋብ ተኽእሎታት ሕማም ልቢ ብፍርቂ ክጎድል ይኽእል። እዚ ዝኾነሉ ምኽንያት ዓሳ ትሑት ስብሒ ስለ ዘለዎ ኣብ ኣካላትና ክእከብ ዝኽእል ጠንቂ ሕማም ልቢ ዝኾነ ኮለስትሮል ዝተባህለ ስብሒ ስለ ዘሕቆቆ እዩ። ዓሳ ብዚንክ፣ ኣዮዲን ከምኡ ውን ሰሌኒዮም ዝተባህለ ንምዕባለ ኣካላት ወዲ ሰብ ሓገዝቲ ዝኾኑ ማዕድናት ሃብታም እዩ። ኣዮዲን ካብ ጉርንጉሪት ክከላኸለልና ከሎ፣ ሰሌኒዮም ድማ ኣብ መናድቕ ዋህዮታትና ክፍጠር ዝኽእል ናይ መንሽሮ ዋህዮታት ዝከላኸል ቀመማት የሰስን። ቀየ ባሕሪ ኤርትራና ትሮፒካዊ ባሕሪ ከም ምዃኑ መጠን ብስነ ህይወታዊ ብዙሕነት ኣዝዩ ሃብታም እዩ። እዚ ባሕሪ ዝተፈላለዩ ዓሳታት፣ ድሩዓት እንስሳታት፣ ኣትክልቲ ባሕሪ ልዑል ትዕድልቲ ዘለዎ ባሕሪ እዩ። እንተኾነ ዝበዝሕ ህዝብና እኹል ዓሳ ክምገብ ይረአ የለን። ስለዚ ነዚ ባህርያዊ ሃብቲ ንምምዝማዝ ኣብ ርሑቕ ከባቢታት ባሕሪ ዝርከቡ ዓሳታት ጥራይ ከይተመርኮሰ ኣብ ከባቢኡ ዝርከቡ ኣትክልትን እንስሳታትን ናይ ምብላዕ ልምዲ ከጥሪ እንተኽኢሉ ልዑል መኣዛዊ ትሕዝቶ ዘለዎ ምግቢ ክረክብ ይኽእል እዮም።

0: ደሴታት ባሕሪ ጉርማት ዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካል
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ክንብል ከለና ሓደ ኣገባባት ተዓቓቕባ ዓሳ ኮይኑ ዓሳታት ኣንቂፅካ ብምጥሓን ዝግበር መስርሕ ምዕቃብ ዓሳ እዩ።
1: ጥሕን ዓሳ ክንብል ከለና ሓደ ኣገባባት ተዓቓቕባ ዓሳ እዩ። እቲ ዝሓልፎ መስርሓት ድማ ከም ፈልጦ ሓደ ጥሉል ዓሳ ብብዝሒ ማይ ኣለዎ። እቲ ንቁፅ ዓሳ ንብሎ ዘለና ወይ ጥሑን ዓሳ ከዓ እቲ ማይ ክወፅእ ኣለዎ ማለት እዩ። ሕጂ እቲ ንቁፅ ዓሳ ሓደ ትሑት ጠልን ስብሕን ኣለዎ፣ ልዑል ትሕዝቶ ፕሮቲን ኣለዎ፣ ነዊሕ ግዜ ዝዕቀብ እዩ ማለት እዩ። ዝሓልፎ መስርሕ እሱ እዩ። ሓደ ካብቲ ዲቃ ተገፊፉ ኣብ ተወፀሉ ግዜ እቲ ናውቲ ከብዱ ኣፅሪኻ ሓፂብካ ዝተፈላለየ ኣገባብ ተንቁፆ ብምሉእ ተንቁፆ ኢኻ እቲ ስጋ በይኑ ተንቁፆ ኢኻ ይዕፅምቱ ከዓ ተንቁፆ ኢኻ ማለት እዩ። ከም በዓል በርበረ፣ ፃዕዳ ሽንጉርቲ፣ ጨው ሓዊስካ ከዓ ከም ዝነቅ ዝገብር ነዊሕ ግዜ ክፀንሐልና ማለት እዩ።
0: ዓሳ ተጣሒኑ ክሳብ 6 ወርሒ ከይተዋላሸዊ ክፀንሕ ከም ዝኽእል ክኢላታት ወሲኹም ይገልፁ።
1: 6 ወርሒ ዋላ ሓንቲ ነገር ከይኮነ ክፀንሕ ይኽእል እዩ።
0: ስጋ ዓሳ ኣዝዩ ሃብታም ትሕዝቶ ዝውንን ምግቢ እዩ። ጥሑን ዓሳ ካብ ጥሉል ዓሳ ብዘይፍለ ብተመሳሳሊ ክንረኽቦም ንኽእል ኣዝዮም ብዙሓት ንኣካላትናን ንጥዕናናን ጥቕምቲ ዝበሃሉ ባእታታት ይርከብዎም።

ሰላም ዝኸበርኩም ተኸታተልትና ከመይ ቀኒኹም? ንሎሚ ሒዘልኩም መፅኤት ዘለኹ መደብ ብዛዕባ ጥዑን ዓሳ ኮይኑ ብፍላይ ኣብ ጥዑም ማይ ዝፈሪ ዓሳታት ዘተኮረ እዩ። ጥዑን ዓሳ

0: ኣብ ምጥንካር ኣዕፅምቲ ዝሕግዙ ከም በዓል ካልሽየምን ፎስፎረስን ኣብ ምጉዳል ኮለስትሮል ዝሕግዙ ጠቐምቲ ዝኾኑ ስብሕታት ከም በዓል ኦሜጋ 3 ኣብ ኣእምራዊ ምዕባለ ዝሕግዙ ፕሮቲንን ካልኦት ኣገደስቲ ማዕድናትን ምጥቃስ ይከኣል።
1: እዚ ዕላማ ናይዚ ጥዑን ዓሳ ኣብ ከባቢ ዲጋታት ዝርከብ ሕብረተሰብና ብብዝሒ ተገፊፉ ኣብ ዝወፀሉ ግዜ ብውሑድ ተገፊዖም ኣብ ዝወፅሉ ኣብ ግዜ ክረምትን ኣብ ግዜ ፆምን ኣብ ብስሒ ዝተረኸበሉ ግዜ ንምዕቃብ ፍርጅ ስለዘየለ ብከምዚ ኣገባብ ተጠቂምካ ኣንቂፆም ጢሒኖም ወቀይጦምካ ነዊሕ ግዜ ክዕቀበሎም ዝኽእል ዓይነት ኣከባባ ብከምዚ ዕላማ እዩ ተኣታትዩ ማለት እዩ።
0: ጥዑን ዓሳ ናይ ጥዑም ማይ ካብ ቲላፕያ ተባሂሎም ዝፅውዑ ዓይነት ዓሳ ብብስሒ ይዳሎ። ቲላፕያ ምስቶም ኣብ ባሕሪ ንጥሑን ዓሳ ተባሂሎም ዝምረፁ ወዚፍ ዝበሃሉ ደቀቕቲ ዓሳታት ክወዳደሩ ከለዉ ብዓቐን ግዝፍ ዝበሉ እዮም። ምስ ተጣሓኑ ኣብ ዝውንንዎ ትሕዝቶ ግን ካብ ነንሕድሕድ ዝፈላለዩ ኣይኮኑን። ኣብዚ መስርሕ ሰፊሕ መፅናዕቲ ዝገበሩ ሞያውያን ጥሑን ዓሳ ብኩሉ መዳያቱ ብቑዕ ምዃኑ የረጋግፁ። ከም ኣካል ናይቲ መፅናዕቲ 5 ኪሎ ጥሉል ዓሳ ምስ ነቐፀ 1 ኪሎ ጥሑን ዓሳ ይኸውን።
1: መብዛሕትኦም ዓሳታት ኣብ ጨዋማ እዮም ዝርከቡ፣ ውሑዳት ድማ ኣብ ጥዑማ ይርከቡ ማለት እዩ። ሕጂ ብሓፈሻ ግን እቲ ፍልልዮም ኣብ መነባብሮ ክንብል ንኽእል ኢና። እቲ ኣብ ጨዋም ንብሎም ኣለና፣ እቲ ኣብ ጥዑማይ ንብሎም ኣለና። ኣብ ባህርያቶም፣ ኣብ ኣመጋግቦኦም፣ ኣብ ዝኽተልዎ ስርዓተ ምፍረ ፍልል ኣለዎም። ኣብ መቕረት ቁሩብ ፍልል ክህሉ እዩ። ዝያዳቲ ጨዋም ዝነብር ናይ ጨው ጣዕሚ ኣለዎ ካብቲ ዝያዳቲ ናይ ጥዑማይ ማለት እዩ። ትሰውን ከምኡ ዝብለካ እቲ ናይ ጨው ይምቅር ይብል። ኣብቲ ትሕዝቶ እንድሕር ዳኣ መፂና ግን ካብቲ ናይ ጨዋማይ ሲ ብዙሕ ፍልሊ የብሉን።
0: ኣብዚ መፅናዕቲ እዚ ተመርኪሱ ሚኒስትሪ ሃብቲ ባሕሪ ነዚ መስርሕ ልዑል ጠመተ ሂቡ ተጠቃምነት ጥሑን ዓሳ ኣብ ህዝቢ ንምውሓስ ብሰፊሑ ይሰርሕ ኣሎ። ጥሑን ዓሳ ንንውሕ ዝበለ ግዜ ከይተባላሸዊ ክፀንሕ ስለ ዝኽእል ኣብ መዝሓሊ ፍርጅ ክረኽበሉ ዘይንኽእል ቦታታት ወይ ካብ ግማግም ባሕርና ርሒቑ ዝርከብ ሕብረተሰብና ነዚ ጥሑን ዓሳ ከይተሰከፈ ክጥቀም ይኽእል። ኣብ ግዜ ክራማት ዲጋታት ብውሑድ ስለ ዝመልኣ ኣብዚ እዋን ዓሳታት ብብዝሒ ክፈሪ ይረኣዩ። ስለዚ እዞም ዓሳታት ኣብ መዓላ ንክውዕሉ ህዝቢ ብግቡእ ኣንቂፁ ኣብ ጥቕሚ ከውዕሎም ሞያውያን ይምኽሩ።
1: እቲ ምንቃፅ ዘበሎ ኣብቲ ብውሑድ ተገፊዖም ኣብ ዝወፅሉ ወይ ኣብ ግዜ ፆም ኣብ ብዝሒ ዝተገፈፈሉስ መዕቀብ ፍርጅ ስለዘየለ እዩ እዚ ምንቃፅ ዓሳ ኣትዩ ማለት እዩ። ሕጂ ዝብፃሕ ተደልዩ ዘሎ ማሕበራት ነዚ ግቡእ ስልጠና ወሲደን ይጥቀማሉ ኣለዋ። ህዝቢ ድማ ብመንገዲ እቶም ማሕበራት ተጠቃማይ ንምዃን ማለት እዩ። ሕጂ ሓደ ዕላማ ናይዚ ጨንፈር ሚኒስትሪ ሃብቲ ባሕሪ ዘባደው ተሪእና ካብ ገማገም ርሒቑ ዝርከብ ሕብረተሰብና እስከብቲ ኣብ ከባቢ ዝርከብ ዲጋታት ዓሳታት ዘርእዩ ንኽጥቀም እዩ። ሕጂ ነዚ ንምዕባይ ድማ ዝተፈላለየ ጎስጓሳት ይግበር ነይሩ እዩ። ሕጂ ኣብዚ ዝነበረ ጎስጓሳት ድማ ህዝቢ እቲ ኣፍልጦ ወይ ንቕሓ ተመቃምነት ዓሳ ዓብዪ ክንብል ንኽእል። ገለገለ ሕብረተሰብና ግን ዘይተለወጠ ባህሪ ኣሎ፣ ዓሳ ብጨኑ ፀልኦ ስነ ኣእምራዊ ፀልኦ ኣሎ ማለት እዩ። ሕጂ እዚ ኣንቂፁ ዝተጣሓነ ሕሩጭ ዓሳ ከዓ ኣብዚ ግደ ኣለዎ ማለት እዩ። ብማሕበራት ነቶም ህዝቢ ምሰጣዕምዎም ህዝቢ ከዓ ብብዝሒ ይቀረብ እንተዝቕረበልና ዝብል ሓሳብ ቀሪቡ ማለት እዩ።
0: ጥዑን ዓሳ ኣብ ኩሉ ዓይነት ፀብሒ የእቲና ክንምገቦ ንኽእል። ኣብ እንገብሮ ዓቐን ጥራይ ጥንቃቐ የለና። ምክንያቱ ኣብ 1 ኪሎ ጥሑን ዓሳ ናይ 5 ኪሎ ጥሉል ዓሳ ትሕዝቶ ስለ ዝርከብ፣ ኣብ ናይ ሓንቲ ስድራ ፀብሒ ሓንቲ ማንካ ጣውላ ጥሑን ዓሳ ክንጥቀም ንኽእል።
1: ተታሒዙ ዘሎ መደብ ከምቲ ክንብሎ ፀናሕና እዩ። ማሕበራት ሰልጢኖም ኣሎ። ንህዝብስ ብርት ዓዋጋ ዘቕርብሉ መንገዲ እቲ ቀፃሊ ተታሒዙ ዘሎ መደብ ማለት እዩ። ነዚ ቅድሚና ብማሕበራት ቅድሚ ምውራዱ ዝተፈላለየ መፅናዕትታት ድሕሪ ምክያዱ ናብ ማሕበራት ከም ዝሰርፅ ገይሩ ኣብ ማሕበራት ምስልጣን ክጥቀምሉ ከም ዝኽእሉ ነዚ ዓይነታት ኣብ ዓሳ ዝተፈላለዩ ጎስጓሳትን ኣስተምህሮታትን ኣብ ምሃብ ይርከብ ማለት እዩ። ተዛዕቤት ናይ መፃ መደብ ናይ ዝጨንፈር ድማ ብመንገዲ ማሕበራት ህዝቢ ተጠቃማይ ንምግባር ማለት እዩ።
0: ሚኒስትሪ ሃብቲ ባሕሪ ነዚ ኩሉ ጥቕምታት ተረዲኡ ጥዑን ዓሳ ናብ ኩሉ ሕብረተሰብ ንምብፃሕ ዘድሊ ፃዕርታት የካይዳ ኣሎ።

ክቡራት ተኸታተልቲ መደብና ከመይ ፀኒሕኩም? ናይ ለዉ መደብና እዚ ክትከታተልዎ ፀናሕኩም እዩ ነይሩ። ኣብዚ ምፅእ ብካልእ ፍልይ ዝበለ ትሕዝቶ ክሳብ ንራኸብ ሰላም ክነ

0: ክልተ ገደስቲ ነገራት ኣለዋ። እታ ሓንቲ ታሪክ እያ፣ እታ ሓንቲ ከዓ ጂኦግራፊያ። ነዚ ክልተ ዝዘይፈልጥቲ ኮይኑ ብዙሕ ክኸይድ ኣይክእል እዮ፣ ስጉም ኣይክእል እዩ።
1: ሕጂ ኣቲ ስርሒት እቲ ናይ ክልቲኡ ህዛብ ተመራኺስካ ምኻት ኣብቲ ተራ ህዝቢ ኣዝዩ ፅቡቕ ፅልዋ ዝነበሮ እዩ።
2: ብዝኾነ እቲ ሜካኒዝም ናይ ኣፅዋር መድፍዕ ታንኪ ረሻሽ መምሃራን ተመዲቦም ብስሩዕ ትምህርቲ ተጀሚሩ። ኣነ ከዓ እታ ናይ ካርታ መደብ ሒዜ ኣብ ኣበወረይ ማለት እዩ ኣብኡ ትምህርቲ ጀሚርና።
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ። ስርዓት ደርግ ኣብ ሽረ ኣኻኺብዎ ዝነበረ ገዚፍ ሓይሊ ህዝባዊ ወያነ ሓርነት ትግራይን ካብ ኤርትራ ዝተላኽዎ ሓደ ኣጋር ብርጌድ ምስ ተደረብቲ ኣጋር ከቢድ ብረት ሃንደሳን ስለያን ከምኡውን ታንክታትን መዳፍዓትን ዝዓጠቐ ሓደ መካናይዝድ ብርጌድን ብምውሃድ ኣብ ለካ 1989 ተደምሲሱ ከም ዝተበታተነ ርኢና። ብምኽንያት ድማ ስርዓት ኢትዮጵያ ብቐዳምነት ኣብ ኤርትራ ዝነበረ ወታደራዊ ዓቕሙ ኣድልዲሉ ጉዳይ ትግራይ ቀሲ ኢለ የርክበሉ ብዝብል ኣተሓሳስባ ካብ ኩሉ ከባቢታት ትግራይ እንተላይ ንመቐለ ገዲፉ ሓይልታቱ ኣብ ከባቢ ኣላማጣን ማይጨውን ከም ዝዓርዳ ገይሩ ነበረ። ህዝቢ ትግራይ በቲ ዓወታት ፍናኑ ክቢሉ ብብዙሕ መንእሰያት ንህዝባዊ ወያነ ሓርነት ትግራይ ኣደልዲልዎም። ወታደራዊ ዓቕሙ ወያነ ናብ ደረጃ ክፍሊ ሰራዊት ዓበየም። ሰራዊት ኢትዮጵያ ካብ መቐለ ምስሰሓበ ሰራዊት ወያነ እግሪ እግሩ ብምስዓብ ካብ መላእ ትግራይ ንምፅራይ ዝዓለመ ወፍሪ ሰላም ብቓልሲ ዝተፀውዐ ወፍሪ ኣካይዱ ዝባውንቲ ማይጨው ኣላማጣን ቆቦን ተቐጻጺሩ። ኣብ ወፍሪ ሰላም ብቓልሲ እቲ ድሕሪ ስርሒት ዱብቲ ምስ ወያነ ዝቐጸለ ኣህዱ ኮማንዶ ህዝባዊ ግንባር ጥራዩ ተሳቲፉ። ድሕሪ ወፍሪ ሰላም ብቓልሲ ህዝቢ ወያነ ሓርነት ትግራይ ጎላጉል ቆቦ ሰጊሩ ወልድያ ንምቁፃር ዝዓለመ ወፍሪ ፋና ይህ ወደግ ዝተሰሜ መጠነ ሰፊሕ መጥቃዕቲ ከካይድ መደበም። ወልድያ ንምሓዝ ዝተወጠነ ውግእ ብዘይደገፍ ድልዱል መካናይዝድ ሓይሊ ክትግበር ኣፀጋምን ከቢድ ክሳራ ከስዕብ ምዃኑን ስለ ዝተገምገመ እንደገና ካብ ህዝባዊ ግንባር ሓደ መካናይዝድ ብርጌድን ኮማንዶን ኣህዱታት ከም ዝሳተፉ ተገብረ።
4: ወያነ ኣብ ቆቦ ጎልጎል እዩ ቆቦ ልካ ከምዚ ናይ በዓል ናሮ ወላጉል ብደይ መካናይዝ ክትገብሩ ዘይትኽእል ቦታ እዩ። ንዕኦም ንምሕጋዝ ተሓሲቡ ነይሩ ኦሬዲ ግን ኣብኡ ተዓዊቶም እዮም። ኣብኡን ኮማንዶናትና ከም ዝሓገዝዎም ካብ ኣላማጣ ካብ ትሻ ግልምታት እንዳተኩስ ከም ዝሓገዝዎ ኢና ንፈልጥ። ኣብ ቆቦ ኣቧሬ ዝበሃል ኣግራብ ዘለዎ ቦታ ኢና ንዓቱ። ኣብኡ ምሳእተና ኣይፀንሑን ንፍርቲ መፅእን ደርቤ ካልኣይ ግዜ ክደግሞ ከለዋ ግን ሓንቲ ሚግ 23 በዓል ወደብራ ወዲቆማ
2: ነፈርቲ መፅን ኣብ ናይ ነፈርቲ እውን ድሮ ተዳሊና ሓፂቕና ስለ ዝነበርና ብፅረ ነፈርቲ ኣነባሪት ተሃሪማ በዚ ናይ በዓል ወልድያ ክንክዳሓር ክንግዝግዝ ከልና በዚ ናይ በዓል ወልድያ ኩሉ ስብርባራ ኣካላት ገለዎ ፀኒሕና ከይተበገስና እቲ ጉቡእ መጥቃዕቲ ከይጀመርና ማለት እዩ።
5: ክልተ ቅሎ ምስ መሃልና ኣሎም ኖ መጥቃዕቲ ክንጅምር ኢና ብሎና ታንክታት ናቶም እዮም ኣዳልዉ ኢሎምና ኣዳሊና ታንክታት ተዳሊና
4: ኣብኡ ምን ፀንሓና ኣብ ሻድሻይ ወራር ምሳና ኣብ ታንክኛ ዝነበረ ጁፒተር ዝበሃል ተጋዳላይ ናይ ወያነን ፀኒሑ ስን ከምቶም ተራ ተማህሮ ኣብኡ ፀኒሑ ምሂርናዮም ማለት እዩ። እቲዘድሊ ናይ ታንክ ትምህርቲ ሂብናዮም ማክ ከዓ ኣውቲስታ ምህሮም ነይሩ። ሕጂ ድሕሪ ትምህርቲ ምውዳእና ኣብቲ ዕለት ናይ ወርሒ 10 ድሮ ብስክርም ወዲና ኣብ ዕለት 18 ካብ ፀጋማይ እዚ ናይ በዓል ጨርጨረሀይ ዝበሃል ስጋዕ ወልድያ መጥቃዕቲ ነይሩ። ኣብኡ ሕጂ ተንታንክታትናትና ብሓንቲ ገለሪኻ ወልድያ ተኣትዋ ከምዚ ቡንተ ብኣጌርካ ካታእቱ መዳፍዕና ግን ፅቡቅ ስለ ዝሰርሐ ፀላእኻ እቲኡ ዝነበረካ መድፍዕ ኣይፈልጥ ገለ ይፈልጥ ስለ ዝነበረ ምስ ታንክ ምእታዋውኡን ካብ ጎቦታት ወሪዱ ህድማ ገይሩ ንውጫሌ ኣዓሪዱ ንባዕሉ ሕጂ ውኡ ኣብ ውቃው እዚ 14 ታንኪና ማሪኽና ነርና። እቲ ሓደ ወዲ ዓድዋ እዩ እቲ መራሓይሉ ሞታ ለቃ ማለት እዩ 5 ታንኪ ድ 8 ታንኪ ኣጥፊእኻ ተባሂሉ ብዚ ተኣሲሩ እዩ ነይሩ ማርያም ግንቢ ባሕርያም ሊኦም ኣውፅ ሞ ምስ ወያን ተሰሊፉ ፀኒሕና ኣስማዕ እስክኢልኒ እዚ ትምህርዎም ዘለኹም ናይ ታንኪ ፍልጠትሲ ኣነ ንባዕለይ ራሻ እየ ተማሂረ ከምዚ ዓይነት ፍልጠት የብለየን ኢ ራሻ ከድና ኩሉ ትምህርትና ወሲድና እዚ ትምህሮም ዘለካ ሳኻ ግን ብከምኡስ ዓይን ምህሮም ኢና ነርና። ኣብዚ ግን ዝተረቃቀ መን እዩ ዝምህረኩም ኣና ዋላ ሓንቲ ዋላ ንቶም ሱዳናዊ ከምኡ ኢለዮም ካታሎግ ተርጊምና ዳ እምበሪ

0: ኢራቅ ተማሂርና ሶማልያ ተማሂርና ክትብላይ ትኽእልና ካብቲ ግዜ ግን ካብ ራሻ ዝመፁ ምሁራት ኤርትራውያን ስለ ዘለዉ እዚኦም ትርጉምዎን እቲ ካታሎግ ናይ ራሻ ብኡ ከ ኢና ንመሃር ገለ ንብሎም
1: ኣብ ቆቦ ዝኣተናሉ ብዙሕ ክሳ እዩ ዝረአየካ ኩናት ብርቶዕ ከም ዝነበረ ኣቲ ኣሰር ናይቲ ኩናት ኣብቲ ባይታ ክፀናሓካ ከሎ እንታይ ዓይነት ክሳራ ከም ዝወረደ ኣብቲ ባይታ እውን ብዙሕ ሳይ ኣርኪ ረኺብና ማለት እዩ። ብዝኾነ ድሕሪ ቅሩብ መዓልትታት ምስቲ ኣፅዋር ብምልላይ እቲ ክንገብሮ ዝግበኣና ዕጥቂ ብምድላው ኣብ ጎብየ ዝተባሃለት ቦታ ኣብኡ ተዳልዩ ካብኡ እቲ ኩናት ተጀሚሩ ሕጂ እቲ ኩናት እቲ ከቢድበት ተራ ነይርዎ። ምክንያቱ ከምቲ ዝበልኮ ብኣጋርካ ሰራዊት ዝውዳእ ጉዳይ ኣይኮነን፣ ግድን ብዳብዳብ ከቢድበት ጥራይካ ክትሓልፎ ዘለካ እምበር ጨካዩ ኣግራቢዩ ኩሉ ሩባን ሩባን ማዩ ኣሸጋሪ ቦታ እዩ። እዚ ብምዃኑ እቲ ናትና ዓበይ ተራ ነይርዎ። መዳፍዕ ዝድብድቦ መዳፍዕ ታንከኛ ዝድብድቦ ታንከኛ ራሽያ ክሽድብድቦ እውን ልክዕ ብከምኡ መስመር ኣባላት ወያነውን ብኣጋጣሚ እቲ ምስርሕ ገልፅዎ ነይሮም ድሕሪ እቲ ኩነታት ክሳብ ሃይቅ በፂሕና ማለት እዩ።
2: ኣብቲ ዝተኸደ ሓበራዊ መጥቃዕቲ ወልድያን ከባቢኦም ተታሕዘም ሰራዊት ይወደግ ካብ ወልድያ ሓሊፉ ክሳብ ውጫለ ብምድፋእ ናብ ደሴን ኮምበልቻን ኣብ ዘማዕዱ ከባቢታት መከላኸሊ መስረተም። ኣብዚ መጥቃዕቲ ተራህዱታት ህዝባዊ ግንባር ኣዝዩ ወሳኒ ነበረ።
3: ሕጂ ኩሉ እቲ ትምህርቲ ናብ ምቕራቡ ስለ ዝኾነ ወፍሪ ናይ መጥቃዕቲ ክንጅምር ኢና ኣብሉ እታ ቀዳመይቲ ወፍሪ ዝነበረት ናይ ሃይቅ ኣለውሃ ምላሽ ኣብቲ ናይ ኣለውሃ ምላሽ መጀመርታ ሕጂ እታ ኣኼባ ዝግበርናሉ ማኣለውሃ ምላሽ ከነጥቋዕ ሓሲብና ኣለና እሞ ንስኻትኩም ዝመዳትዕ 85 ዘንታንክታት ከዓ ዝረሻሽ ከዓ ትሕዙ ኢኹም ብሉና ሓራይ ንብሎም ሓራ ገበያ ወደ ኣበባ ተበገስ ንብሎ ብዝኾነ ኩናት ይገጥም ከይድ ከሎ ከዓ ነቲ ፀላእ እንዳገለሀ እዩ ከይዱ ኣብታ ቦታ ምስ በፅሐ መዓት ታንክታት ዝፀንሖ
4: ውግእ ተጀሚሩ ብወልድያ ይኹን በዚ ናይ ዝንብሮ ዘለና ሓራ ገበያ ንውሽጢ ክንኣቱ ምስ ጀመርና ፀላእ ግን ነዚ ናይ ብድሕሪት ተጠው እዩ እዚ ሓራ ገበያ ዝበሃል ብበዓል ዓፋር ዝመፅእ ማለት እዩ ብኡ ተጠውዩ እንደገና መጥቃዕቲ ክገብር እዩ ተባሂሉ እቲ ክንገብሮ ዝግበኣና መደለዋት ጌርና ኣብኡ ከቢድ ውግእ በዓል ወደ ብርሃ ዝነበርዎ ከቢድ ውግእ እዩ ተኻይዱ ሽዑ ናብኡ በዓል ወዲ ኣበባ ጋራሽ ታንክ እውን ነይሮምና ንመጀመርያ ግዜ ሽዑኡ እዘን ቲ62 ዝበሃላ ታንክታት ሽዑ እየን ተታሒዘናኦ
5: ማለሲ ንወልድያ ንምጥቃዕ ኣብ ከባቢ ጎብየ ሮቢት ዝበሃል ሮቢት ጎብየ ዝበሃል ንወልድያ ኣብ በሪኽ ቦታ ከሎ ንሕና ኣብቲ ሮቢት ጎብየ ኢናዓዲድና መዳፍዕ ቦትኦም ሒዞም ታንክታት ናዳሊና መጥቃዕቲ ናብቲ ወርዕ 11 መጥቃዕቲ ክግበር ተዳሊና ኩሉ ኣኼባታትና ወዲእና ከለና መይደይ ክፍለ ሰራዊት ናይ ወያኔ ድሕሪ መስመር ስለ ዝነበረት ብድሕሪ ወልድያ ሸነክ ደቡባዊ ምብራቅ ማለት እዩ ናይ ወሎ ሃንደበት ካብ ድፋዓትና ወሪድና ሽዑ ሕጂ እቲ መጥቃዕቲ ይፅናሕ ተባሂሉ ወጋሕታ 6-7-5 ተሓሲቡ ነይሩ ካልእ ምቅያራ ስለተፈጥረ ንምድሓን ክፍተ ታንክን ክፍተ ረሻሽና ነቲ ፀጋማይ ወገን ስለ ዝነበርኩ ጣል ውሃ ኣብቲ ናይ ሮቢት ጎብየ ድፋዓት ማለት እዩ ካል ኣመራፂ የለን ውረድ ኢሎምኒ ወዲ ሕፈሮም ነይሩ ፍቲ ናይ ብርጌድ ሰመርሕፈሮም
6: ሕጂ ቶም ዝበዝሓ ታንክታት ተሓይልናተ ሕጂ ብጎላጎል ናይ ኣለውሃ እያ ነይራ። ምክንያቱ ብጎኒ ታንክታት ክመፅእ ክእላ እየ ንዝብል ጥርጠራ ስለ ዝነበረ ብኡ ነይረ እንትን ጎላጎል እዩ ገለ ውሕድ ዝበላ ታንክታት ከዓ ብፅርግያ ነይረናና ክልተ ኣንጎሎ ዩ ክሩባታት እዩ ኣልሓንቲ ንታንክታት ብሽ ኣይኮነን ወላ ፀላእ እውን ብኡ ከጥቃዓካ ይክእልኒ ብታንክታት ምክንያቱ ክሩባታት እዩ ገንዝበ ዝሓታንክታትና ሕጂ ብጎላጎል ናይ ኣለዋ እዩ። ሕጂ ምሳና ሓደ መይደይ ዝበሃል ክፍለ ሰራዊት ተመዲቡ መይደይ ምሳና ተመዲቡ ሕጂ ናይ መይደይ ተልእኮ ሓደ ምስተን ታንክታትና ኮይኑ ንቅድሚት ክደፍእ ኣለውሃ ተቋፂድና ደረግብር ወልድያ ከምኡ ኢልካ ስጋብ ከባቢ ደስ እየ ምግስጋስ እቲ ዕላማ ገለ ክፋሉ ከዓ ገለ ክፋል ናይ መደይ ከዓ ሓንቲ ሓራ ከተማ ትበሃል ብድሕሪት መስመር ነራ ካልእ ብድሕሪት ሕጂ ሓደ በጠሎ ታ

0: ሕጂ ሓደ በጠሎ ንታንከኛ ኣብኡ ኣሎ ሓደ በጠሎ ንታንከኛ ኣሎ ሽዑ ለይቲ ዝኣተወ ብባት ገይሩ ናብኣት እዩ ሕጂ እዚ ገለ ክፋል ናይ መይደይ ብድሕሪ መስመር ተጠው እዩ ነዚ ሓይሊ ዝኸጥቅዖ እዩ በታ ማዓስከር ክቆፀራ እዩ ሕጂ እዚ ናይ ጎላጎል ኣለውሃ ዘሎ ታንክትኛ ናህና ናይ ጎኒ መጥቃዕቲ ኣይክመፀን እዩ ስጋእት የብሉን ናይ ታንክታት ዝብል መምርሒ ሂቦምና ኣራይልና ንግሆ ጉዳት ተጀሚሩ ናይ ወያነ ዳርጋ ሸውዓተ ክፍለ ሰራዊታት ኣለዎ በዓል ካቲት ኣለዋ በዓል ኣዝ ኣለዋ በዓል ኣውረራ ኩለን ናይቶም ኣምሓራ ከዓ ክልተ ክፍለ ሰራዊት ኣለዋ ዋልልኝ እዚ ቴድሮስ ዝበሃለ ሕጂ ንግሆ ጀሚርና ኩናት ከባቢ ንሕና እንዳተፈሓኹና ንኣለውሃ ዳርጋ ክንቋፀር ቁሩብ ተሪፍና ከባቢ ሕጂ ብጭቡጣይ ዝክረ እንታ ሰዓት 1ዓ ንፈረቓ እንትኸውን ሓደ ሓድሽ መልእኽቲ መፅኡ እቲ ብድሕሪ ዝኣተወ ናይ መይደይ ሰራዊት ነቲ መዓስከር ክቋፀሮ ይከኣለን ብኣንፃሩ ፀረ መጥቃዕቲ ገይሩ ተታንከኛ ንኩሉ ርግፅግፅግፅ ኣቢልዎ ሕጂ 1ፈረቓ ገለ ኹን ናይ ርዱእኒ መልእኽቲ መፅኡ ናይ ርዱእና ሰራዊት ከምዚ ኢሉ ጠፊኡ ክልተ ሬጅመንት እዩ ሕጂ ዝግበር ነገር የለን ካብተን ንሃና ብጎላጉል ዘለዋ ታንክታት ክልተ ታንክታትን ክልተ ፀረ ነፈርትን ወዲ ብርሃን ወዲ ኣበባን ሒዞም ናብኡን ተበጊሶም ሕጂ ነቲ ግንባር ፈንጢስካ ክትከይድ ኣለካ ጎላጉል እዩ በቲ ብየማን ዘሎ ሰራዊት ኣሎ ናይ ቀዳማይ ክፍለ ሰራዊት ኣሎ ናይ ክልተ ሚእቲ ክልተ ክብር ኣሎ ማእለያ ዘይብሉ ብሪጌዳት ናይ ስፓርታክ ኣሎ ንዕኡ ታሽቡ ጌድካ እዩ ትኸይድ ድሜ ድኾነ ይኹን ሕለፉ ይበሃል ሕጂ ኣነ ምስተን ታሽቡ ተሪፈ ፀዕ ጉልባብ ንገብረሎም ንዓል ወዲ ኣበባ ፈንጢሶም ከይዶም
1: ሰዓ 88 ፈርዓን ትሽዓተ ኮይኑ ፀሓይ በጣጣ ኢሉ ካልእ ኣማራፂ የለን ሕጂ ንሕና ከምስልቲ ዝወሰድኩ ኣነ ሃንደበት ስለ ዝነበረ ንመጥቃዕቲ ተሪፉስ ንመይደ ንምድሓን ቀልጢፍካ ተበገስ ተባሂሉ ብከምኣ እታ ስርሒት ዝዓብየት ስርሒት ኣብኣ ዝገበርና ሓደ ናይ ስለያ ሰብ ሂቦምና ንሓራ ገበያ ቆሪፅና ቅድሚኡ ግን እዚ ተረኣይነት ናይ ፀላእ ቀረባ እዩ ረሃቐት ኣብ በርኺ እዩ ዘሎ ማክሮቫላ ኣብ በርኺ እዩ ፀላእ ዘለዎ ናይ ወልድያ ክተሓልፍ ከለካ ኣልዋስ ቀጥታ ክርእካ ዩ ጀቕጀቕ ካ ስለ ዝኾነ ነዚ ጀቕጀቕ ሲ ኣቐዲምና ክንብገስ ኣይደለና ኣነ ወሪደ ነቲ መራሕቶም ሓይሊ ምስ ኦፐሬተረይ ስገረዛ ተወልደ ሃላይ ከዓ ነይሩ እዩ ወሪድና ከምዚ ከምዚኣ ሕጂ ብኣካል ንኺድ ወደ ብርሃት መራሕ ሓይሊ እቲ ናይ ታንክኛ ከዓ ወዳኒኤል ፍሳፅን ዝበሃል ካልኣይ ንመሓርፍ ረዝግ ማለት እዩ ንማኬ ካልኣይ ስቡኡ ስለ ዝነበረ ነዘን ክፍተ ታንኪ ሓንቲ ናይ ኣሚኖ ወድቕ ማርጂ መስርዕ ሓንቲ ከ ናሃይሎ መብራህቱ ክልተ ታንክን ብኡ ተመዲበን ነበራ ንኣን ሒዘ ሓሪ
2: ኣብኡ ናይ ዘባ ሰርሒትና ናይ ዕላማታትና ክንከባተል ድሕሪ ምፅናሕ ኣብ ሓደ ተወሰነ እዋን ሕጂ እዚ ሕጂ ክትቀፀንሀ ፀላኢ ብምብራቅ ሓደ ሓይሊ ይመፅኸም ዘሎ ስለዝተሓበረ ግድነት ካእሱ ክስበ ስለ ዝነበሮ እሱ ከይደ ምሰስካ ግንባር ወልድያ ክቅፅል ስለ ዘይክእል እዚ ተልእኮ እዚ ወሃበና ማለት እዩ ኣብታ ተልእኮ ተያዝያ ሕጂ ክልተ ታንኪ ክልተ ረሻሽ ኣብ ድሕሪት ኣብታ ዝነበርና እያ ማከን ሓጎ ጨግኒን ዝሓዝቦን ናንትና ከዓ ክልተ ኣብኣይ ተርፋ ሙሉጌታ እስቴፋኖስ ከዓ ምስአን ማለት እዩ ክልተ ታንኪ ክልተ ታንኪ ከምዚ ወተላ ክጠቕሶ ፀንሐ ናይ ሃይሎ መምራህትን ናይ ዓልዮም ታንከኛ ወድኻ ሕስን ሳብቤቶም ዝሓዝቦም ከዓ ረሻሽ እዚአን ሒዝና ንበገስ ማለት እዩ ላዕለዋይ ሓላፊነኻ ወዲ ኣበባ ኮይና ንቕፅል ሕጂ ተሪኢኻ እዚ ኣለዋ ዝበሃል ቦታ ፀንሓና ናይ ሽኮር ቦታ እዩ ኣዚ ጀቕጀቕ ቦታ እዩ ታንክታት ኳ ፀገማ ይክህልወኒ ኣብ ረሻሽ ግን ቁሩብ ፀገማት ክገብረልና ምዃኑ ንግምት ነርና ግን ጣዊና ጣዊና ንኣሰጊርና መሰገርና ሕጂ ሰብ ዝበለ ጎልጎል ኣሎ እሰ ዝበለ ጎልጎል ሰንሰለቲ ብምብራቅ ናይ ወልድያ ወሪዱ ኣሲሩ ርባ ወሪዱ ጎልጎል ወሪዱ ንምዕራብ ኣቀ ኔራ እያ ገፁ ዝኸይድ ሰንሰለቲ ውፀኒሕና ንሓርጋባይ ክንከይድ ማለት እዩ
1: እዩ ግን ከም መደብ ፀላእ ቀልጢፉ ክሪአና ስለ ዝኽእል ሞ ፀላም ስለ ዘይኮነ ንጎ ከዓ 8 ፍርዓን 9 ፀላእ እንዳ ረኣይካ ክትሰግር ፀገም ኣብ ሓደጋን ካልእ ክሳራ ክመ

0: ኢልና ተመራታ ኃይሊ ተምካለ ነጊርና አነ ተመራ ኃይሊ ወዳንኤል ወደብራ ንሕለፍ መገዲ ክንፀርግ ምን ያጃጃቂ ኩሉ ናይ ባናና ናይ ገለን ዘለዎይ መገዲ ከይሽከላኡ ኣብ መንጎ ሕጂ ተተረተር ናይ ወልዲ ዓርዩ ዘሎ ፀላይ ስጋእቲ መልሓስ ናይ ትጎልጎል ኣሲርዎ እዩ ዝሓድር መፅናዕቲ ተገብሮም እንዳ ሓለፍና ከለና ተኽስ ጀ ከፊተና ኣና ተጠራጢርና ግን ሰብ ርኢና ምስ ረሻሽ ከለና በለን ብረሻሽ ኢልና ዙ ስለ ዝኾነ ብእግርና ነርና ምስኦም ትሰቂልና ቆሪፅና ሓልና ታንክ ከዓ ዕርክቡ ኢልነ
1: ክንብገስ ከለና ሓጂ ካብቲ ወስመስመር ናይቲ ኩናት ስለተበገስና እቲ ኩናት እንዳተኮስና ኢና ንኸይድ ነርና ማለት እዩ ሕጂ እንታይ መፅእ ነታ ሩባ ክንበፅሕ ከለና ተኽሲ ብቅድሜና ናይተን ታንክታት መፀና ስለ ዝነበረ ንሕና ሓጂ ንወገን ብወገን የማን ስለ ዝኾነ እቲ ተኽሲ ንዓና ኣዝዩ ሃሳይ ነበረን ግን ንወገን ፀጋም ነታ ፀብጋ ሒዝና ብልዑል ፍጥነት ምክንያቱ ቅድሜና ዘሎ ድፋዕ እዩ ነቲ ድፋዕ ኢና ክንሰግር ነቲ ድፋዕ ሰጊርና ኢና ንውሽጢ ክንኣቱ ውሽጢ ኣቲና ብክነ እቲ ንኣትዎ ዘለና ቦታ ከዓ ብድሕሪት ዝነበረ ሓይሊ ናይ ፀላኢ ብኡ ዝሓዘ ከ ኣሎ ማለት እዩ ብክቢ እዩ ሒዝዎ ነሩ ነቲ ከባቢ መጀመርያ ንሕና ሓጂ ብሓሙሻይ ማርሻ ተን ታንክታት ካ ጥዑያ ስለ ዝነበራ ናና ታንክ ቅድሚት ነራ ኣዝያ ጥዕት እያ ነራ ስተፕላይዘር ንጥቀም ነርና ማለት እዩ ስተፕላይዘር ተጠቂምና ልክዕ ነታ ክንሰግረላ ንክእል ነጥቢ ነታ ፅርግያ ናይ ሓመድ ፅርግያ ኣብ መንጎ ክሳድ ክልተ ስታይ ዘለዋ ልክ ንዓ ጥራይ እንዳሃረምና ብልዑል ዝኾነ ፍጥነትን ብልዑል ዝኾነ ፍጥነት ናይ ተኽስ እናገበርና ነዚ ሓንቲ ቦታ እዚኣ ኣፀልሚትናያ ማለት እዩ ተን ክልተ ታንክታትን ተን ክልተ ዙዕ 23 እንዳ ጎይና ክንመፅእ ከለና ንኣቱ ከለና ሕጂ ብልዕለና ዝሓልፍ ዝነበረ ጠያይትን ቦምባታትን ናና ብውሽጢ ታንኪ ስለ ዝነበርና ነቲ ኩነታት ነቲ ታንኪ በሲዑ ዝኣቱ እንተዘይኮይኑ ተካልእ ሃርመና ኣይክእልን እዩ ኣብ ልዕሊና ግን ነሮም ምልክት ነይሮም ተኣዛዝ ዝበጠሎኒ ወዲ ኣበባ ነይሩ እቶም እዙሕ 23 ሒዞም ዝነበሩ ነይሮም ብማእከል ብሓደ ዘይተተሓዘ ግንባር ኢና ክንሓልፍ ጥሒዝና ኢና ክንሓልፍ ፈንጢስና ክንሓልፍ ማለት እዩ ነዛ ቦታ እዚኣ ልክዕትኽ ኢልና ምስኣተና እቲ ብታ ምሳና ዝነበረ ፊትና ዝነበረ ሓይሊ ናይ ፀላእ ነታ ፅርጋ ሒዙ ዝነበረ እቲ ሓይሊ ትኽ ኢሉ ስለ ዝኣተዎ ትኽ ኢልና ስለ ዝኣተናዮ ንየማን ፀጋም ግልህ ኢሉ ግልህ ኢሉልና ንሕና ሕጂ ሓሊፍና ምስ ሓለፍና እቶም ዙ ከዓ ድሕሬና ሓሊፎም ብድሕሪና ነታ መስመርካ ዓፂዋ ማለት እዩ ንሕና ሓጂ ኣብ ውሽጢ ፀላይ ኣእቲና
0: ኣብ ውሽጢ ንመይደይ ሰዓት 4 ገለ ንኸውን በፅ ካብ ንጎ ንወይ ጉዕዞ እዩ ደዋዊ ምብራቅ ናይ ወልድያ እዩ ብባቲ ዝመፀ ፀላኢ ሓደ ናይ ግብራሂል ክፋል ናይ 8 ክብተን ምስ 25 ታንክታቱ ምስ ሰራዊቱ ክተብርጌዲ ገለ ኸውን እዩ ወያነ ውፅ ዋጋእ እንጂ ንሕና ቀጥታ ራኸብ ስለ ዝነበሩ ከዓ ንሻምብቆ ኢሎም መፀውዒ ከማ ናይ ርስዓኒ ሻምብቆ ገለ ብሉኒ ቀጥታ ምስ በዓል ሓይሎም የበታ ራካል ዝራኸብ ነር ሰብ ግበሩልና እቲ ስለያ ተሪፊ ኣብ ሓራ ገበያ ንሕና ሓጂ ንመስመር ጭፍራ ኢና ንኸይድ ዘለና ኢልና ደዋ ምብራቅ ናይ በዓል ወልድያ እዩ ጎላጉሊ ኣፃሚ እዩ ብጀካ ቅንጭብ ካልእ ኣይትሪእሉኒ ኢኻ እጂ እቲ ጥቕዩ ተኽሱ ምስ ሰማዕና ብረድዮ ንራኸብ ሰብ ኣብ ቅድሚት ግበረልና ኢልኒ ሓደ መራሕ ጋንታ ምስ ክልተ ኦፐሬተራቱ ይመፃና ካብቲ ተኽስስ ፍንትት ኢሉ ካላስ ኣብዚኣ ማ ዘለዋ ገሊኢሉና ንሕና ሕጂ ንእሽቲ ክጀት ስለ ዝነበረ ፍቲ ጎላጉል ኣብ ተፀጊዕና ዳርጋ ኣቲናዮ ሰዓት 4 ፈርዓን 5 ክወል ከይመሰ ሙሉእ ጉዕዞ ኢና ነርና መይደያዩ በይኖም ክዋጉ ፀኒሖም ፀላይ ዓቕሙ ላዓሊ እዩ ነይሩ ታንክታትን ገለን
1: ትኽልና ንሓራ ገበያ ክንኣቱ ከለና ሕጂ ብቅድሜና ዝመፅእ ዝነበረ ናብቲ ግንባር ሓይሊ ናይ ፀላኢ ነይሩ ቦጠሎንታት ተሰሪዑ ነቲ ቦጠሎንታት ተሰሪዑ ዝመፅእ ዝነበረ ሕጂ ኩናት እዩ ዝገበርካ ነገር ክትገብር ክትክእል ኣለካ ንሱ ብክልተ ወገን ናይቲ ፅርግያ ገሊኡ ነቲ ፅርግያ ማእኪሉ እዩ ዝመፅእ ናና ኣብቲ ዝተሓጀ ወድቕ ማርጅ ዝብሎ ነይሮም ወድቕ ማርጅ ብጣዕሚ ደፋር እዩ ትኽ ኢልና ንኣተዎ ማለት እዩ ነዚ ሓይሊ ተሰሪዑ ዝመፅእ ዝነበረ ትኽ ኢልና ምስኣተ ናይ ሕጂ ታንኪ ኣብ ዘልዕሊኦም እያ ትስቅሎም እቲ ሰንቢዱ ብድሕሪ ዝፀንሐ ዝሃድምን እቲ ዝርገፅን ንዓና መልሲ ክሳብ ዝበና ድሮ ኢና ንሓልፍ ከምኡ እንዳልና ከምኡ እንዳልና ከምኡ እንዳልና ነታ እታ ዓዲ ኣቲና ማለት እታ ሓዳ ገበያ ኣቲና ሓዳ ገበያ ምስኣተና ክልተ ፅርግያ እየን ቀራና ሓንቲ ንየማን ትወስድ ሓንቲ ፀጋም ትወስድ ሕጂ ታ ንየማን ትወስድ ንማርሳያ ትኸድ ታን ፀጋም ተወስድ ከኣኒ ንበዓል ሚል ለገፃ ሉላ ሰሉላ ትበሃል ቦታ ናብኡ ትወስድ እያ ሕጂ ኣይናይ ፅርጊያ ኢና ክንሕዝ ቀረና ኣለዋ ኣይና ኢና ክንሕዝ ንብሎም ፀጋመይ ትሕዙ ይብሉና ፀጋመይ ትንሕዝ ኣብኡ ከለና ሕጂ እቲ ሰራዊት ናይ ደርጊ ተንታክታትና ጭቃ ተለኸየን እየን ንዓና ከ ናሃና ድዮም ናይ ካልእ ድዮም ጥራይ ስኢሎም ጥሙትና ንበር ባዕል ሓንቲ ክገብሩ ይኩሉን እዮም ነሮም እቲ ማእከል ከተማ ዝኣምሳእተና ማለት እዩ ኣና ማእከሎም ኢና ዘለና ንሕና ከዓ ስቕ ኢልና ሓንቲ የተዛረብናዮም ሓደሓደ ግዜ ጓዶች ይብሉና ሰላም ኢልና ስቕ ኢልና ንኸይድ ከማ እንዳልና እንዳልና እታ ከተማ ወገን ፀጋም ሒዝና ትኽ ኢልና ስግር ኢልና ስግር ነታ ከተማ ምስ ሰገርና ሓጂ ንንዮ ብድሕሪት ዘሎ ግንባር ድፋዕ ብኡ ዝሓዘ ካልእ ሰራዊት ካኣሎ ካልኣይ ግንባር ናይ ድሕሪት ዘሎ እዩ ንዕኡ ብድሕሪኡ ንመፆ ስለ ዘለና ናብኡ ገፁ ዝኸይድ ሰራዊት ካኣሎ ልክዕ ናቲ ናብኡ ገፁ ዝኸይድ ዘሎ ሰራዊት ከዓ ልክ ከምቲ ዝሓለፈ ንገብሮ ዝነበርና ንዑ ናብከምኡ ሓሊፍናዮ ማለት እዩ ገሊ እናረገፅናያ ዝርገፅ እናተረግፀ ተካትሎ ብጠያይት ዝህረም ብናይ ብሬን ብፍላይ ናይ ብሬን ናይ ብሓቂ ኣብ ጣሃ እንተልዩ ሰብ ናይ ሓደ ጥራይ ኣይኮነን ዝወቅዕ ማእለያ ዘይብሉ ሰብ እዩ ለኪሙ ዝኸይድ ሕጂ ከማ እንዳልና ከማ እንዳልና ልክዕ ኣብታ ፊት እታ ግንባር ና ብድሕሪኡ ኣትናዮ ነቲ ናይ ፀላኢ ግንባር ብድሕሪኡ ምስኣተናዮ ሃ ሓንቲ ቡምባ ተኩስና ኣባ ኮይና እንዳኸድና ማለት ሃ ሓንቲ ቡምባ ምስ ተኩስና ኣባ ከሉ ከዓ ንሱ የማን ፀጋም ግልል ኢሉ ግልል ምስለ ዋላ ሓንቲ ንሱ መልሲ ክበና ኣይከኣለን ከምቲ ናይ ቅድሚት ቀዳማይ ዝነበረ ግንባር ኣይኮነንቲ ስታይ ኣብኡ መልሲ ኣይሃበናን ሰጊርና ምስ ሰገርና ተኩሶምልና ግን ዋላ ሓንቲ ከድምዑ ይከኣሉን
0: ረሻሽ ብድሕሪት ኩን ኢለ ወደብራ ፍንትት ኢልካ ሓለዋ ነዘን ታንክታት ምዛ ኩጅት ኣነ ዘለኳ ፀጊአ ኣውሪድ እዮም ካላስ ርኦም ኣብታ ናተ ዘሎ ቀረባ ርሕቀት እያ ብክሻፋ ርእዮም ካላስ መንግስተላ ሕጂ ካብቲ መምህር ናይ ታንከኛ እዩ መጥፋዕ ጂ እዩ ምስ ኣሚነ ከ ኣብታ መስርዕ መጥፋዕ ጂ ምስ ወዲ ቁማር ጂ ቀንዲ ሳኻ መጀመርያ ተሃርም ኢሉ ዮ ድሓር ሃይሎም መብራቱ ንሱ ምስ ተኮሰ ተኩስ ንቅፃስ ምልስ ኢሉ ከዓ ስኻ ክትኣቱ ካልኣ ማራፂ የብለን ምክንያቱ ርኢናዮም ብዙሕን 20 ገለን 25 እዩ ምስ ክልተ ታንኪ ክትዋጋእ ሲ ሓደጋ ከይኮን ከም ስልቲ ወሲድና ሲ
1: ምስእ ምሰልና ንእሽተይ ኩጀት እያ ምስእ ተልናያ ኣብኣታን ታንክታት ኣብኣ ፀንሓና ማለት እዩ ብታ ቅድሜና ታንክታት ኣብኣ 12 ታንክታት ናይ 100 ሜትሮ ካብ 100-100 ሜትሮን 150 ሜትሮ ኸውን ተን 7 ታንክታት ተን 5 ታንክታት ከዓኒ ናይ 300 ሜትሮ ትኸውን ፍንትት ኢለን ካበን ፊት ንፊት ንራኸብ ማለት እዩ ሕጂ ናና ታንኪ ቅድሚ ስለ ዝነበረት ምፅ ኢልና ከምዚ ናይ ጉድጓድ ናይ እምኒ ዝተኳዕተ ናይ ገዛውቲ ንእሽተይ ዓዲያ መሻሉሉ በቲ የማን ፀጋም ናይቲ ገዳናታት ኣብኣ ፅግዕ ኢልና ብታ ናይ እምኒ ዝተኳዕተታ ቦታ እትው ኢልና ኣነ እንታይ ብሎ ንወዲ ቁማር እዚ በል ምስተኮስና ቅልቅል ኢልና ክንትኮስና ምስተኮስና ኣብኣ ከላ ውርድ ንዳሕሪ ትመለስ ትብል ክሳብ ትኽወል ናቱ ከይሃርማና ብሎ ናይ ሃይለ ምርሃቱ ታንኪ ከዓ ንፀጋ ንየማን ወገን ናይታ ኩጀት ትኸይድ ንሳቶም ሕጂ ብንዮ ናይ ተካትሎ ናይ መሻሉ ገለንገለን ብብዝሒ ስለ ዝነበሮ ኣጋር ጥራይ ናብኡ መፅኦም ማለት እዩ ነቲ ኣጋር ብብሬንን ብቲቡምባን ገይሮም ምስ ተኮስሉ ንሱ የለ ኣባና ትኽኢለ እንተን ታንክታት ስለ ዝነበራ መጀመርያ ንዘን ታንክታት ንወቅዕን ሰና ይረአየና ሕጂ ኣብኣ እንታይ ፀኒሖምና እቶም ናይ ወያነ 4 ተረጊፆም ፀኒሖም ናብታ ዝነበርና እያ ማለት እዩ ረጊፆኖም ፀኒሐን ሕርያ ከለና መጀመርያ ነዚ ሓንቲ ናሃርማ ሳሃርብናያ ትቃፀል ካልኣይቲ ከዓ ካብተን ድሕሪ ዝነበራ ናይ 300 ሜትሮ በቲ ሓደ ወገን ፀኒሓ ከምዚ ኢላ ክትቆርፅ ከላ ንሳኻ ናሃርማ ሕጂ ክዳብሶ ከፍ ክናሃርም ከለና ቅልቅል ንብል ንትኩስ እንደገና ምልስ ንብል ክውል ንብል ክሳብ ቡምባ ዝምላእ ማለት እዩ ከምዚ ክንገብር ከለና ሓጂ ማእለያ ዘይብሉ ቡምባ ይብል ዕልያና ዝሓልፍ ዘሎናታተን ማእለያ ብለነን ታንክታት ቅድሜና ዘለዋ ኣጋጣሚ ዘይሃረማና እምበር ማእለያ ብለነን ሕጂ እንታይ ይገብር ሓደ ትኽ ኢሉ ኣነ ነታ ሓንቲ ታንኪ እንዳናፃፀርኩ ኩሉ ትኽ ኢሉ ከምዚ ኢሉ ንፀጋም ገፁ ይመፅእ ሕጂ ናብኣ ገፀ ርኢ ምሰበልኩ ሕጂ መድፍዑ ናባይ ገፁ ኣስተኻኽል የብላ ኣነ ሕጂ ነታ ሓንቲ ክትኩስ ዝሓሰብኩ ኣብኣ ከለኩ ቅይር ኣቢለ ናብኡ ቃታ ፀቅጥ እዛ ታንኪ ትህረም እዛ ታንኪ ሕጂ ንሕና ንፈልጠን እቲ 55 ኢና ንፈልጥ እቲ 62 ብክለሰ ሓሳብ ኢና ንፈልጠን እ ኣብ ቱሬት ወቃዕቲ ቡምባ ኣንኳል እዩ ኣብ ቱሬት ወቂዑ ሕጂ እቲ ቱሬት ናተን ምዘንቲ 55 ፍልይ ዝበለ ኣየን ኮሎን ኣብኣ ከሎ ይዘልል ማለት እዩ። ምዘለለ ክትኩስ ኣይከኣለን ተተኳሳይ፣ ምክንያቱ ኣብ ታንኪ ንድሕር ቦምባሃሪምዎ ከቢድ ስለ ዝኾነ በርቂ ዝገብረልካ ክትኩስ ኣይትኽእልን። እቲ ኣውቲስታ ግን ከምዚያ እንዳለ ጥራይ ጎይ ንፀጋምና ከምዚኣ ገይሩ ክቆርፅ ኣብኣ ከለኹ ካልኣይ ግዜ ይትኩስ ማለት እዩ። ልክዕ ካልኣይ ግዜ ከዓ ከማ ትገብር ሕጂ ኣይወረድናን ከማ ክንገብር ከለና ምሳይ ዝነበረ መላኣይ ሓነታይ ንብሎ ብጣዕሚ ንፉዕ ወዲ ቁልጡፍ ንፉዕ ሓነታይ እንኳ ኣቃፃሊ ቅይር ኣለ ይብሎ ኣብኣ ከሎ ኣቃፃሊ ቅይር ረብል ኣብኣ ከለኹ እታ ሳለሰይቲ ውስታይ መስ ገበር ልክ ኣብታ ናይ ኣውቲስታ ዘላ ቤትሮ እንታ ትሕቲ እያ ትሃርም ኣንኳሊ ሕጂ ኣንኳሊ ዘልል ክእል እዩ ኣቃፃሊ ግን ኣይዘልልን እዩ። ኣብኣ ከላ ምስ ስታይ ምስ ገበረት ነቲ ኣውቲስታ ካብዚኣቱ ትቁረፅ ማለት እዩ። ካብዚኣ ተቆሪፃ ኣብኣ ወድቕ ስታይ ይኸውን ነቲ ተኳሰነት ተኳሳይ ካብዚኣቱ ትቆርፆ ነቲ ኣዛዚ ሞታለቃ እዩ ናይቲ ሓይሊ ብኣ ዝነበረት ኣዛዚ እዩ ነይሩ ንስ ካብዚኣ ተቆሪፁ ማለት እዩ። እታ ቡምባ ትኽኢላ ዘላ ብሓንሳብ ስለዝሓል ካብ ኣውቲስታ ናብ ተኳሳይ ካብ ተኳሳይ ናብቲ ኣዛዚ ማለት እዩ። ካብ ካላ እዛ ታንኪ ትቃፀሊ ሕጂ ነታ ታንኪ ኣነ ክርኢ ከለኹ ምክንያቱ እቲ 62 ንፀንሓናያን ዝብል ገምጋም ኣይነበረናን። እቲ ናተን ነፃጋዝ ንብሎ ኣሎ ነፃጋዝ ዝበሃል ኣሎ ኣብቲ ቅድሜት ናይቲ መድፍዕ እዩ ልክዕ ከምዚ ናይ ቅርፂ ዝሓዘይ ናተን ከዓ ኣብቲ ማእከል ሕጂ እንታይ እዩ ኮይኑ እንታይ ዓይነት ታንኪ እያ ገለ እንዳበልኩ ሳይ ይገበርኩ ኣይመፀለይ እንቲ 62 ዝበሃል ሓራይ ከማ ንዓ እንሳ እንዳተቃፀለት ከላ ናብቲ ኣተን ገፀይ መድፍዕ እያ ኣስተካክል ምሰበልኩ መኪና እንዳጎየት ከዓ ትመፅእ ማለት እዩ። መኪና እንዳጎየት እንዳጎየት ትመፅእ ትኽኢላ ናብተን ዝቃፀላ ዘለዋ ታንክታት ምክንያቱ ኣብኡ ክልተ ቃፀላ ኣለዋ ሳለሰይቲ ትቃፀላ ኣላ ንሳኻ ናብአን ትመፅእ። ኣብኡ ሕጂ ኣጋር ነይሮማ ኣጋር ክዘሉ ይሪኦም ክወርዱ ከብኣ ኣብኣ ከለኹ ኣናፃፂረ ናብኣ ክትኩስ ወዲ ኣበባ እንታይ ይብል ግደፍ ግደፍዋ ግደፍዋ ይብል ዋ ኣብ መነፀረ እዚኣ ተወታይ ገድፋኒ ልባ ከለኹ ትኩስ ማለት እዩ። ባከለኹ ምስ ተኮስኩ እዛ መኪና ነዳዲ ነይርዋ ምስኣ ቦምባታት ነይርዋ ምስኣ ብጀካት ኣጋር ማለት እዩ። እዚ ቦምባታትን ነዳድን ምስቲ ናይተን ታንክታት ተሓዊሱ ነዛ ዕውድዕዶ ንእሽተይ ከባቢ ዝነበረት ናብ እሳተ ጎመራ ትቕየር ማለት እዩ። በቲ ቦምባታት ሳይ ክኸውን ትፊስቶታት እንታይ ካትሎ ዘልል ምድረ ሰማይ እሳተ ጎመራ ትቕየር ኣብኣ ከሎ ኣብኣ ዝነበረ በርጌድ ብሙሉኡ ኣብኣ እህመኹ ማለት ብሙሉኡ በርጌዝ ዋላ ሓንቲ ኣይተረፎን ሽዑ ንሕና ዝተኮስናዮ ጠያይት ማልያ ናብቲ እዋንቲ እዚ ኣነ ጥራይስ ታንክስ 3500 ጥይት እያ ትሕዝ ሽዑ 2900 ጥይት ተኩሰ ምክንያቱ ምስ ኣጋሪና ተሓዋዊስና ኣልያ ዘይብሉ ኣጋር እዩ ቅድሜና
0: ኣውሪቨ ስለ ዘረእኽዎ ብሳዮም ካኣለ ጊቦም ዘሎ ኪድ ሕጅብ ታንክኻ ወዲ ቁማር እጂ ፅጊዕ ኢልካ ምስ ተኮሰ 2-3 ከቃፅል ኣሉ ካልእ ኣማራፂ የለን ኢልፍታ ላዕሊ ምሳይ ስለ ዝነበሩ ሪኦም ወተላኣትዩ ክፍተ ታንኪ የቃፅል ብን መፂና ኢለን ባርዕ እዛ ኦራል ከይ ተሃርማ ብሎ ኣሎ ከዓ ንብረት እዩ ነዳዲ ፅዒና ኣላ ቀረባ ረሕቐት እንዲ ክሻፋ እየ ዝሪያኒ ነቲ ኦራል ነዳዲ ፊስቶታት ፅዒና ስለዘለ ከይ ተሃርማ ነልኮ ትርክብ ወዳንኤል ከይነበሮት መጥፋእ እጂ ዓሚሩላ ሳልሰይቲ ምስ ሃረመ ነዲዳ በቲ ሓደ ወገን ከኣነ ፅቡቅ ገበራ ጥራሕ ኢለ ዕገርገርኣት እዩ ወፀላ እዩ እታ ዝዓበይት ስራሒት ጅብዚያ እያ ጭፍራያ ትበሃል ታወታ ሰዓት 5-6 ገለ ፅልግልግ ከይበኸሎ ሃይሎምራ ተቃትዩ ከዓ ከምኡ ክልተ ኣቃፅል ብዝኾነ 4 ተቃፂለ እንታ ኦራል ባልባል ምስ በለት ምስ ነዳድያ እቶ ከይመስ ይኸሎ ኢልና ረሻሽ ብድሕሪት ነርቱ ተመገስ ኢሉ ንወደ ብርሃ ቀረባ ርሕቐት ናይ 200-300 ሜትሮ ይምሳና ነይሩ ኣብ ኸልና ብረሻሽ ጥራሕ በሎ እዚ ሰራዊት ምስ ሜደይ ከዓ ተራኺብና ሓደ ናይ ሬጅመንት ሓላፍ ነበረ ወዲ ገብሩ ዝበሃል ደን ማ ሻዕብያ መፂኹም እናገለ ኢሉ ኣብኡ መዓት መስዋእቲ ክሳራታት መዓት ነይርዎም ሓንቲ ክገብሮ ይክእሉ እዮም ካብ ኣርቢጂ ዋላ ብክስታይ ብከምዚ ሕጂ 4 ታንክ ቃፂልና ኣለን ተቆራል ተቃፂላ ኣብ ህጉም ዝኣቱ ንህጉም ተዓዳእቲናዮ ከይመሰይ ሰዓ 6 ፈርዓን ፅልል ከይበለ ብከምዚኣታ ፍፃሜ ተወዲ ኣብ ሰዓታት እንተረእኻ ታንክ ምልኡ በሉ ስጋ ኣይፍለጥ ቲ ኩነታት ኢልና እተረእና ከዓ እቲ 62 ኮይኑ ፀኒሐን 2-115 ስንጠቂት እዩ ተናና ታንክታት ከዓ ናይ 100 እየን 100 ሚሊሜተር እዩ 115 ቦምባ ክመልኡ

0: ኩሉ ካሊእ እዚ ብረዲልና ተረእኻስ ፅውዕኒ ጥቆመ ነይረ ምዛ 15 ስንጠቀት ዜ ኣቲሳን ክፍተን እየን መዕቡላት እየን ካብ ኮርያ ዝዓደጋን ሓደስቲ እየን ብባት ዝመፃ ሸውዓተ ማሪክና ኣርባዕተ ተቃፂለን ምስተረፋ ሃዲመን ከይደን ጭፍራ ተቋፃፂርና ያ እዚኣ ዝዓበየ ዝስርሒት ነይረ
1: ፋይናል ናይ መጥካዕቲ ዝተበገስና ኩሉ ሃድና ይኣትዩ ታንኮኒኡ ረሻሹ መዳፍዕ ናሃና ብምሉእ ሰለስተ ሓይሊ ማለት እዩ ሕጂ መጥካዕትን ወልድያ እንዳተበገስና ፀላኢ ምሳና ተበግሽ ክጥቅዕ ብምብራቅ ወገን ንሕና ዘይተፀበና እዚ ሓራ ገበያ ዝብልዎ ሓራ ገበያ እዘን ስግሽትቱ ዝባህለት ተተሓዝባሉ ግዜ እዩ ፀላኢ ፀጋም ስለ ዘግፍሓና እቲ ናይ ወልድያ መጥካዕቲ ዳርጋ ተዘሓሒሉ ኩሉ ዓቕምና ሓራ ገበያ ይኸይዱ ኩሉ እቲ ናይ ሰራዊት ናይ ወልድያ ብደሎ ዩ ተደምሲሱ
2: ንሕና ኣለውሃ ተቋፅና ፅባሒቱ ንግሆ ደረጉምር ተቋፅና ብንተ ወልድያ ተቋፅና ወልድያ ኣቲና እንዳኸድና ሓንቲ ታንክ ፈንጂ ሃሪምና ብዙሕ ታሽሙ ኣይኮነትን ወልድያ ተቋፅና ስሪንቃ ትበሃል ኣላ ታሽሙታት ስሪንቃ ኣቲና ንግሆ ዛዳ ሰዓት 10 ገለ ይኸውን ሓንቲ ታንክ ከማም ፀዲፋሃና ዝተሰብ ትሰውዮምና
3: ካብኡ ዓጢቕና ብወልድያ ንስሪንቃ ኢና ወሪድና እቲ ታንክና ዝተገልበጠት ተኸስተ ዝመርሓ ኣውቲስተኣ ምስ ካልኣዩ ኪዳነ ዝበሃል ኣባ ተሰው እዮም ንክኤልካ ኣሎ ብዛዓዲ ውፃእ መዓት ኮይኑ ተፋሒር ወፂኡ ኣብዚ ኣኽሪ ኣሎ ምክኤለ ውፃእ መዓት ኢና ንብሎ መብዛሕትኡ ተፋሒር እዩ ወፂሱ ክልተ ኣባላት ግን ተሰው እዮምና እቲ መንገዲ ክሳይ ስለ ዝኾነ ንሕና ወይ ሙልጌታ ዝመርሓ ታንኪ ገምገም በፂሓትና ፅርግያ ክጎዩቶም ኣውቲስታ ወዲ ኣባ ፍፁም ኣነ ዘሊልና ወሪድና
4: ኣብ ቆቦ ቀኒና ካብቲ ቆቦ ከዓ እዚ መዳፋዓት ነይሩና መዳፋዓትና ፅቡቅ እዩ ሰሪሑ ፍቲ ናይ ኩነታት ዝነበረ ፅቡቅ እዩ ነይሩ እቲ ኩነታት ማለት እዩ ካብኡ ከምኡ እንዳበልና ከይድና ስሪንቃ በፂሕና ማለት እዩ ኣብ ስሪንቃ ምስኣተና ከብቲ ተሓሪደን ኣለና ባህሊ ገለ ተገይሩ ኩሉ ሕጂ ተረ ናይ ህዝባ ጉንባር ኣብቲ ስግረ ዶብ ዝነበረ ሲ ብጣዕሚ ሓያል እዩ ነይሩ ኣብ ደቂ ኣንስትዮ ዝነበረ ተራ ወላ ኣብ ደቂ ተባዕትዮ ኣብ ኩሉ ኣነ ክሪኦ ከለኹ ሽዑ ብጣዕሚ ፅቡቅ እዩ ነይሩ ከም ሓኪም ኮይነ እየ ትሰርሕ ነይረ ድለካ ግን ኣብ ርእሲ እቲ ሓኪም ከዓ ኣብቲ ብረትካ ምስኡ ዝሰርሕ ከም ዝነበርኩ እየ ዝገልፅ
5: ወልድያ ተደምሲሱ ወልድያ ኣብ ማዓስከር እዩ እቲ ኡ ዝነበረ ሰራዊት ምድምሳሱ ከዓ እቲ ኡ ዘሰለፍናይ ዓቕሚ ብጣዕሚ ዓብዩ ብናይ ኢትዮጵያ ክትሪኦ ከለካ ናይ ኢትዮጵያ ስትራቴጂ ክትሪኦ ከላ ንሱ ብጣዕሚ ዓብዩ ፀላእ ተሰናቢሉ ንጨርጨርን ቆቦን ኣላማጣን ክመልስ እዩ ዝደሊ ነይሩ ቀዳማይ ስራእሱ እዩ ነይሩ እዚ ምድላዊ ገብር ነይሩ ምድላዊ ገብር ነይሩ 15 17 ካብ ምስ ስለ ዝነበሩ ሞራል ሂብዎ ነይሩ ብግን ዝተጀመረ ግን ተረኣዩ ከቢድ ብረስ ኣዝዩ ሓያል ሰራዊት ክፀውሮ ይከኣለን ካድም ጥራሕ ደሎ ወልድያ ኣብ ኣኸላያት ወልድያ ኣብ ክልተ መዓልትስ ኩሉ ትኡ ዝነበረ ሰለስተ ክፍለ ሰራዊት ክኸውን ነይሩ ንኩሉ ደምሲሶም እዮም ሒዞም እዮም

0: ኣሰራ ለተርፋ ምን ኣሰራ ለተርፋ
1: ማለት ብል ተሓላዓለት
2: እንቲ ማት በስ ብናኣፍለ ትፈግር ዶል ከግሊ ተቢለ ምዶል ፀባት ከያ ዘላ ማይ ሃባን እንታ ማይ ሃቢን ማይ
1: መርሓባ መርሓባ

0: ኣቆሁ ዘብጡ ወተ ድቡ
1: ሓምድ ወላ ስለ ሓፉ ኢነተርፉ ምኖ
2: ኣማኖቱ ዲባ ስለ ሕጉዳ ምሕና
0: ንዳልና ረይምቲ ውላድ ህቱ ንኣይናቱ ወላ ስልሕውመ ንኣይናቱ በስ ጀማዓትኩም ኣትበግሶ ከቅናጦ በገሶ
1: ያ ጀማዓ እሊ ባሻ ግርጃጅ ቄባይቱ ኦብ ሰውረት ይኣምን ክማ እንሳሃ ጀማላ እትሕድ እንደ ካትሬና እግልሱ ግላዝቤና ኣተዓላ እቲ እደና ሓቆ በርዳ ወሓቆ ጠለቕናሁ ጀዋሲስ ኢትዮጵያ ፍጅር ምን እገርና ግልትረፎ ይኮን ግንጃዝ ዓለ ትግልና ያኸ
2: ኣማኖት እያ
1: ኣይዋ ግንጃዝ ዓለ ትግልና ያኸ ግንጃዝ ዓለ ትግልና
0: ሓቶ ዶል ሓቶ ዶል ፍህምኩም ኣለየኮ ሸባብ ሕና ንዳሃልና ክሌየቱ ኣወላይ ንዳሃልና ሃደፍና ወበርናምጅና ሸዓብና እግልና ተኣምር ወእግልና ፍህም ወእግልና ድርስቱ ሸዓብ ኣባዩ ወፈታዩ ላትናፍዑ ወይትናፍዑ ሓቆመ ይኣመራ እግል ሓቁ እግልና ድል ይቀድርኒ ኣዘየማ ሕና እስግ ሸዓብና ማስላሓቱ ልኣምር ወልፍህም ዓብዪ ንዳል ልታክየናሃለ ወቀቲል ባሻ ጎርጃጅ ሄየ እግልና ከሳረት ወእግል ኣባይና ሄየ ማክሰብቱ እግልሚ ምን ትብሎ ኣቶብያ ሕና እግሉ ቀተልና ምንገቢ ኣዳሙ ወገቢሉ ሰብ መርባት እንተገብአው ኖስ ኖስና ዲብሕድ እንተሰለጣውና ንዳልና ሓር እግል ልብሎሱቶ ባሻ ጎርጃጅ ሄየ እባሩደቱ ዮም ናይና ወፈንጉሕ ፈጅር ናይናቱ ንዳልና ዳኢም ልሄር ይበጥር ንኩሉ ሮሱ እብደማነት ውሒለት ሸዓብና ዳኢመን ዓውተ ወሰርገል ውእደ ዛይደት ናይናታ ያላ ትሓረኮ ሸባብ ኣውየልባብ ሓረብኩና ባረከላ ፊኩም ዳኢመን ህልዎ ንበሮ
3: ኣብሽር ዓንጃ ረቢ ልስደየኩም ያ ረቢ ረቢ ዓውተ ወነስር ልሃበኩም እንሻ ላ
0: ኣሚን

ሰላምታና ይብዛሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም። ሎሚ እውን ንዓኹም ንተዓዘብቲ መደብና ንምዝናይ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ኣብ ሰዓትና ተረኺብና ኣለና። ናይ ሎሚ ትሕዝቶታትና ዳርጋ ዝበዝሕ ባህላዊ ደርፍታት ኢና ቀሪብና ዘለና። ንሕጂ ካብ መኽፈቲ ቀሪብናያ ዘለና ደርፊ ባህልና ናሓሉ እትብል ብድምፃዊ ኣበራ በየነ ዝተደርፈት ኣብ 2022 ብኣ ክንጅምር ኢና ክንከታተላ ሞ ደጊመ ክምለሰኩም።

ክቡራትን ክቡራን ተኸታተልትና ንባህልና ንምሰል ንመንነትና ንምሰል እትብል ደርፊ ድምፃዊ ኣበራ በየነ ኣብ መኽፈቲ ተዓዚብኩም። ባህልና ዘለዎ ክብሪ ወይ ድማ ንዕኡ ምምሳል ማዕር ክንደይ ፅቡቕ ምዃኑ ድማ ኣብ ዝተፈላለየ እዋናት ይግለፅ እዩ። ንሕጂ ቀሪብናዮ ዘለና ደርፍታት ኣብ ትሕዝቶ መደብ ህርመት እዚ ዘለናዮ እዋን በዓል ቅዱስ ዮሃንስ እነኽብረሉ ናይ ኣውደ ዓመት እዋናት ስለ ዝኾነ ነቲ ባህላዊ ደርፍታትና ነዚ በዓል ዘንፀባርቕ ማለት እዩ ንሎሚ ናባኹም ከነቕርቦ ኢና። ኣብ መኽፈቲ ቀሪብናዮ ዘለና ደርፊ ሓደ ካብቲ ንባህልና ዘንፀባርቕ ንባህሊ ትግርኛ ማለት እዩ ናይ ድምፃዊት ኣብርህት ብርሃነ ምስ ጉጅለ ባህሊ ኣሰር ኮይና ኣሸንዳይላ ዝደረፈታ ስራሓ ከነቕርበልኩም ኢና። ንዓ ክንከታተላ ቀፂሉ ዝቐርብ ደርፊ ንምልላይ ድማ ደጊመ ክምለሰኩም።

ክቡራትን ክቡራንን ተኸታተልትና ምስ ድምፃዊት ኣብርህት ብርሃነ ፀኒሕና ካብዚ ብምቕፃል ቀሪብናልኩም ዘለና ስራሕ ምስ ጉጅለ ባህሊ ኣሉሊ ኮይና ዝተሰርሐት ስራሕ ኢና ቀሪብና ዘለና። ንበዓል ቅዱስ ዮሃንስ ንዕኡ ዘንፀባርቕ ማለት እዩ በብንእሽተይ ቆንጭሎም ዝሰርሕዋ ናብ ህዝቢ ዘቕረብዋ ንጥፈት ናባኹም ከነቕርባ ኢና ንዓውን ተኸታቲልና ክንምለሳ

ብሓፈሻ ንኣከባብራ ቅዱስ ዮሃንስ እትገልጽ ትሕዝቶ ተኸታቲልኩም ክቡራትን ክቡራንን ተኸታተልትና ካብዚ ብምቕጻል ቀሪብናያ ዘለና ደርፊ ከላልየኩም ቁርብ ንድሕሪት ምልስ ክንብል ኢና ኣብ 1998 ዝደረፈታ ቀሪብና ኣለና። እዛ ደርፊ ኣውላደይ እትብል ስራሓ እያ። ንምሉእ ትሕዝቶኣ ናብኣ ክንሰግር እሞ ቀጺሉ ዝቐርብ ብዛዕባ ኣዋልድ ወይ ድማ ንጽባቐ ጓል ኣንስተይቲ ዝገልጽ ደርፍታት እውን ብድሕሪኡ ከነሰኒ ኢልኩም ኢና።

ንፅባቐ ጓል ኣንስተይቲ ኤርትራ እትገልፅ ደርፊ ድምፃዊት ልያ ጎይቶኦም ተኸታቲልና ክቡራትን ክቡራን እንተኸታተልትና ንሕጂ እውን ቀሪብና ዘለና ደርፊ ኣብ ዝተፈላለየ እዋናት እንተደኣ ርኢና ኣብ በዓል ቅዱስ ዮሃንስ ጓል ኣንስተይቲ ኣብ ዝተፈላለየ እዋናት ኣብ ዝተፈላለየ ቦታታት ማለት እዩ ፅባቐኣ ሕልፊ ካልእ እዋን እዩ እንዳተባሃለ እዩ ዝግለፅ። ንሕጂ እውን ቀሪብና ዘለና ደርፊ ነቲ ፅባቐ ወይ ድማ ነቲ ሃዋሁ እትገልፀ ስራሕ ክትከውን ንዓ ተኸታቲልና ሕጂ እውን ክንምለስ ኢና ምስ ትሕዝቶ መደብር መትሓ ቢርኩም ክትልው ተስፋ ይሙሉ እዩ።

ከምዝ ተዓዘብኩሞ ኣብ 2019 ዝተደርፈት ብድምፃውያን ዮውሃና ኣበራ ምስ ልዋም ገብረ ብርሃን ኮይነን ዝደረፍኣ ናይ ባህሊ ስራሕ ንበዓል ቅዱስ ዮውሃንስ እውን ሃዋህኡን እትገልፅ ደርፊ ኢኹም ተኸታቲልኩም ክቡራትን ክቡራንን ተኸታተልትና። ካብዚ ብምቕፃል ቀሪብና ዘለና ደርፊ ናይ ድምፃዊት ኤደን ከሰተ ክትከውን እያ። ካብ ደርፍታታ ኣብ 2023 ዝተደርፈት ንሳ እውን ነዚ ሃዋህኡ እትገልፅ ስራሕ ክትከውን ኣብ ስነ ጥበባዊ ስራሕ እንተዳ ርኢና ባህልን ዘመናውነትን ተሓዋዊሱ እዩ ዝስራሕ። ንፅባቐ እዩ ድማ ከምዚ ትዕዘብዎ ዘለኹም። ኣብ ዝተፈላለየ እዋናት ዝተደርፈ ደርፍታት ነዚ በዓል ዘንፀባረቕ ስለዝኾነ ኢና ናባኹም ነቐርቦ ዘለና። እዛ ኣብ 2023 ዝተደርፈት ዲኖይ እትብል ነቲ እዋንቲ እትገልፅ እያ ክትከውን። ንምሉእ ትሕዝቶ ድምፃዊት ኤደን ከሰተ ናባኹም ከብላ የታ ደርፊ ክንከታተላ።

ኣዋልድን ኣወዳትን ኣብ በዓል ቅዱስ ዮሃንስ ዘካየድዎ ንጥፈት እንታይ ዝመስል ሕፅር ኣብ ዝበለት ደቂቕ ማለት እዩ ኣብታ ናይ 5 ደቂቕ ኣብ ሓንቲ ደርፊ ተዓዚምና ክቡራትን ክቡራንን ተኸታተልትና ነዚ እንተ ተዓዚምና ነዚ ስራሕ እዚ ኣብ ዝተፈላለየ

ናት ናብ ህዝቢ ዘቕርቡ ኣብ ድሕሪ ማጋረጃ ዘለዉ ገጠምቲ ዘየምቲ ብሓፈሻ ነቲ ስራሕቲ ዳህሳስ ገይሮም ናብ ህዝቢ ዘቕርቡ ዝያዳ ምስጋና ይግብኦም። ምክንያቱ ባህልና ሕልፊ ካልእ እዋን ኣብ ሂወትና ምሳና ክኸይድ ዝግብኦ ክበርሰ ዘይግብኦ ሃብትና ስለ ዝኾነ ክቡራትን ክቡራንን ተኸታተልትና ካብዚ ከነቕርቦ ዝፀንሐና ባህላዊ ስራሕ ቁሩብ ዶ ውፅእ ክንብል ሓንቲ ዘመናዊት ደርፊ ኣብ ዝሒዝናዮ ዘለና ዓመት ናይ 2026 ዝተደርፈት ደርፊ ናበኹም ከንብላ ኢና። ናይ ድምፃዊ ኣስመሮም እዮብ ኣብ ዘይምርኻብ እትብል ደርፊኣ ክትከውን ካብቲ ባህላዊ ደርፍታት ቅርቡ ውፅእ ክንብል እዛ ደርፊ ምስ ጋበዝናኩም ድማ ናብቲ ባህላዊ ስራሕ ናይ ሃገርና ማለት እዩ ነዚ በዓል ዘንፀባርቕ ክንምለስ ኢና። ነዛ ደርፊ ከነስተማቐራሞ ደጊምና ክንመለሰኩም

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ንበዓል ቅዱስ ዮሃንስ ዘንፀባርቆ ስራሓት ደርፊ ጌና ኣብ ምድህሳስ ኢና ንርከብ። ንሕጂ እውን ቀሪብናያ ዘለና ደርፊ ከነላልየኩም ዝበዝሕ ደርፍታት ነዚ በዓል እዚ ዘንፀባርቕ እንተዳ ርኢናዮ ኣብ ኣቀራርቡኡ ስርሑ ኢዳ እምበር ፍልይ ዝበለ ኣብ ትሕዝቶ ናይቲ ደርፊ ዳርጋ ተመሳሳሊ ስራሕ እዩ። ምክንያቱ ነዚ በዓል እዚ ዘንፀባርቕ ነቲ እዋን እቲ ዝነግር ኣብ ባህሊ ትግርኛ እንተዳ ርኢና ቁርብ ንትሕሪት እንተዳ ተመሊስና ኩሉ ዝመሳሰል ደቂ ኣንስትዮ ዝገብርኦ ንጥፈት ካብ መጀመርታ ክሳብ መወዳእታ ማለት እዩ ሓደ ዓይነት እዩ። እቶም ደቂ ተባዕትዮ እውን ነቲ በዓል እቲ ዘንፀባርቕ ዝገብርዎ ስራሕ ንስ እዩ። እንተኾነ ግን እቶም ስነ ጥበባውያን ዝበልናዮም ከም ተቐዲምና ወይ ድማ እቶም ብድሕሪ ማጋረጃ እንብሎም ነዚ ዳሲሶም ዘቕርቡ ስነ ጥበባውያን ዳርጋ ተመሳሳሊ ስራሕ እዩ ዝቐርብ። እዛ ንሕጂ ቀሪብናያ ዘለና ደርፊ እውን ናይ ድምፃዊት ዳናይቲ ዮሃንስ እያ ክትከውን። ኣብ 2022 ዝደረፈታ ስራሕ ክትከውን እያ። ንዓ እውን ተኸታቲልና ክንምለስ

ክብራትን ኣፍቀርትን ትሕዝቶ መደብርመት በዚ ዝቐርብ ዘሎ ትሕዝቶታት ደርፊ ትዛነዩ ክትህልው ተስፋና ሙሉኡን ሕጂ ቀሪብና ዘለና ደርፊ ከላልየኩም ሰሎሜ ማሕራይ፣ ፊዮር ከሰተ፣ ትርሓስ ተኽልኣብ ከምኡን ኤደን ከሰተ ኣብ ዝተፈላለየ ባህላዊ ዘመናዊ ደርፍታት ተዓዚብናየን ኣለና። እዛን ሕጂ ቀሪብና ዘለና ደርፊ እውን ነዚ በዓል እዚ ዘንፀባርቕ ኩለን ሓቢረን ዝደረፋ ስራሕ ክትከውን እሞ ደጊምና ክንምለስ ኢና ነታ ደርፊ ምስተዓዘብናያ ካባ ቀፂላ እተቐርበ ደርፊ ንምልላይ

ኣከባብራ በዓል ቅዱስ ዮሃንስ ክቡራትን ክቡራንን ተኸታተልትና ኣብ ሃገርና በብዘብኡ በብዝተፈላለየ ዝርከቦ ቦታ ነናቱ ፅባቐ ኣቀራርባ እዩ ዘለዎ ማለት በብልምዱ ንሕጂ እውን ቀሪብና ዘለና ደርፊ እንተዳኣ ርኢና ካብቲ ክቐርብ ዝፀንሐ ብደቂ ኣንስትዮ ደርፍታት ማለት እዩ ቅርቡ ውፅእ ክንብል ኢና። ኣብ በዓል ቅዱስ ዮሃንስ ዝያዳ ነቲ በዓል ፅባቐ ዝህብኦ ደቂ ኣንስትዮን እንዳተባሃለ ይግለፅ እዩ። ደቂ ተባዕትዮ እውን ናቶም ዝተፈላለየ ንጥፈታት እዩ ዘለዎም። እዛ ንሕጂ ቀሪብና ዘለና ደርፊ ናይ ድምፃዊ ሜሮን ስቴፋኖስ ወዲ ዘማችውን ነዚ እትገልፅ ያ ክትከውን እሞ ንዓ እውን ተኸታቲልና ክንምለስ

ኩብራትን ኩብራን እንተኸታተልትና መደብና ኣብዚ ክንዛዘሚና ተሪፋትና ዘላ ሓንቲ ደርፊ ኣ ክትከውን እዛን ሕጂ ቀሪብናያ ዘለና ደርፊ ኣብ ዝተፈላለየ ሃገራዊ ይኹን ሃይማኖታዊ በዓላትና ልክዕ ኣብቲ በዓል እቲ ነቲ በዓል ዘንፀባርቕ ኣብ ዝተፈላለየ ዞባታት ናይ ሃገርና ነቲ በዓል ዝገልፅ ትሕዝቶ ናይ ደርፊ ወይ ድማ ዝተፈላለየ ናይ ምዝንጋዕ መደብ ይካየድ እዩ። እዛን ሕጂ ቀሪብናያ ዘለና ናይ ዓፋር ደርፊ እውን ኣብ በዓል ቅዱስ ዮሃንስ ዝተደርፈት ኣብ ከተማ ዓሰብ ማለት እዩ ንበዓል ቅዱስ ዮሃንስ ዝገልፅ ብዙሕ ስራሕ ቀሪቡ ነይሩ። እዛ ናይ ዓፋር ደርፊ እውን ንዕኡ እትገልፅ እያ ሞክትከውን ናብኣ ክንሰግር ኢና።

ክቡራትን ክቡራንን ተኸታተልትና ክቐርብ ዝፀንሐ ትሕዝቶታት መደብ ህርመት ብምክንያት ሃዋህው በዓል ቅዱስ ዮሃንስ እየ ክቐርበልኩም ፀኒሐ። እዚ ዘለናዮ ሃዋህው በዓል ቅዱስ ዮሃንስ ድማ ሰናይ ቅንያት ክኾነልና እንዳትመነና ኣብ ዝመፅእ ሰሙን ኣብ ልካእ ሰዓት ብዝተፈለየ ትሕዝቶ እዩ ክኸውን ምርኻምና። በብዘለናዮ ወገን ሰላምን ጥዕናን ይምነ። ምስ ተርፉ መደባት ኤሪቲቪ ገድፈኩም ብወገነይ ሰላም።

ዓለባ እትሸርሕ እግለ ሸኮት ነክረታ ኔጀር ሌጣ እንደ ኢትገብእ ድወል ጓሬ ማሊ ዋቡርኪናፋሶማ እግል ፈረንሳ ኣብሕድላ ሸቢሕ መዋዲት ሸኪሃ ጸንሓተን ሰልሲተን ላዕድወል እቲ ኣራዲህን ፍሩር ላዕላ ደሽ ፈረንሳ ምን ሰነት 2022 እስ 2023 ሓቆላ ኣፍገርያሁ ምስል ፈረንሳ ላዕለት ኢለን እትፋቅየት ዓስከርየት ወመስኮበትማ ከም መስሓያሓ ልተእምር ምተቕበለትና ኣኽባር ቀደም ናእትም መርእሲ ኣኽባር ግል ትገምግልኩም እቲ ኣቕሊም ምግብ ደረሳ ፈዳብያም ብትፍገሪቶ ምግል ሓፍዞ መትፋቐዲ ይትቀደማ ኢዳረ ኣቕሊም ኣንሰባ ግል መስኡሊን ኢዳራ ኣተዋሒ ታይ ኢል ነዝመር ፈረእ ማሕበር ወጠን ሸባብ ዋደረሳ ኣቕሊም ግብለት ሳምን ሸባብ ዲ መዲነት መንደፈራ ወዳ ኣሜሪካ ወኢራን መትበዳል ህጁማት ወደ እያ ሩስያ ወዩክሬን ህጁማት እግል ሰለሳ ምዕል እግል ኣብ ጥራት ፋህመያ ሕኩመት ኔጀር እቲ ዓዳ ላጀራ ጀርበ ገለቦ እቲ እደ ፈረንሳ ክማዕነቱ ትሽከ ከሓይሳም ወሓይሳተ ምተቕበለትና ኣኽባር ዲብለተማ ምስለተለየ በራምጃትና መታባዕት በኪተት ድብንተመን ሰራሕ

0: ብስራት ካብ ሚኒስትሪ ትምህርቲ። ሚኒስትሪ ትምህርቲ ጎኒ ጎኒቲ ብሬድዮ ዝህቦ ዘሎ ትምህርቲ ብቴሌቭዥን እውን ስሩዕ መደባት ምህሮ ከካይድ እዩ። ብቴሌቭዥን ዝፍነው መደባት መሰረታዊ ትምህርቲ ቋንቋ እንግሊዝ፣ ስነ ፍልጠት፣ ትምህርቲ ሕሳብ፣ ማሕበራዊ ትምህርትን ገለ ካብ ንጥፈታት ኣብያተ ትምህርትን ሃገርናን እዮም።
1: What are you studying? What are you doing right now?
2: ማዝነትን ንቕሓትን
3: መደብ ስነ ፍልጠት
4: ሓደ ሰዓት ሱሳ ደቂቕ እዩ። ሓንቲ ሰዓት ድማ ኣብ 12 ክፋላት ትምቀል።
0: ተመሳሳሊ ንተምሃሮ ካልኣይ ደረጃ ዝቐንዐ ንቋንቋ እንግሊዝ፣ ትምህርቲ ሕሳብ፣ ባህርያውን ማሕበራውን ስነ ፍልጠት ዘጠቓለለ ትምህርታዊ መደባት ክፍኖ ምዃኑ ነበስር። ሃየ ንምሃር።
5: Do you want to read English books and stories?
0: ساعتات فنوة سموناوي كاب سوني كساب عربي قدم قطري كاب ساعت عسرتة كساب فاروس دحر قطر الدماء كاب سلستان فرقان كساب ساعت حموشتيو نجم مرلو كاب سوني علات شوعاتة ورحت الشعاتة كلتا شحن إسران شدشتانيو سنناي مكتتال منيستري تمرتي.
6: ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣኒ እዩ። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትሪ ዜና ብምትሕብበር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን የበስረኩም። መጻኢ ብመንእስያትን ብምኩራት ሰብሞያን ይዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፈልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸውን ባይታ እነሆ ተጣጢሑ ይርከብ።
7: ታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ።
8: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝ መፅኦ ዘለኹ ማለት እዩ።
9: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
6: እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማሃዘ

ውን ፍጥረውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዘዙ ሃማመተ ይጽውዕ። መደብ ሚሳል ሰንበት ድሕር ዜና ትግርኛ ሰዓት 9:25 ድሕር ቐትሪ ኣብ ኤሪ ቲቪ ይጅምር። ድግማ ሓሙስ ድሕር ዜና ትግርኛ ሰዓት 12:55 ድሕር ቐትሪ መደብ ሚሳል ኣብ ኤሪ ቲቪ። ተዓዘቡን ተሳትፉን።

0: ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣን እዩ። ነዚ ብምርዳእ ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕብባር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን የበስረኩም። መጻኢ ብመንእሰያትን ብምኩራት ሰሞያን ይዝህነት ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፈልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸውን ባይታ እነሆ ተጣጢሑ ይርከብ።
1: ታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
2: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
3: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዘዙ ሃማመተ ይፅዋዕ። መደብ ሚሳል ሰንበት ድሕር ዜና ትግርኛ ሰዓት 9:25 ድሕር ቀትሪ ኣብ ኤሪ ቲቪ ይጅምር። ድግማ ሓሙስ ድሕር ዜና ትግርኛ ሰዓት 12:55 ድሕር ቀትሪ መደብ ሚሳል ኣብ ኤሪ ቲቪ። ተዓዘቡን ተሳተፉን።

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩ ናብራን ዕቃበ ከባብን። መደብ ስነ ፍልጠት
2: ናይ ሎሚ ትምህርትና ስነ ፍልጠት ቀዳማይ ክፍሊ ቀዳማይ ምዕራፍ ኮይኑ ኣካላዊ ስነ ፅሬት ዝብል እዩ። ብምልኣት ክነተክረሉ ሓሪና ዘለና ንኡስ ምዕራፍና ከዓ ክፍልታት ኣካላትናን ዝብል ኮይኑ ክትከታተሉና ብክብሪ ንዕድመኩም። ከም ዝፍለጥ ንነፍስና ዝቕሙ ዝተፈላለየ ስራሓት ዘካይዱ ክፍሊ ኣካላትና ኣለውና። እዞም ኣካላት ከዓ ብፅሬት ክተሓዙ ይግባእ። ንሎም እምበኣር ምስ ቀንድን ኣገደስትን ክፍልታት ኣካላትና ብምልላይ መነመን ምዃኖምን ክንሰምዮም ተግባራቶምን ንምንታይ ከም ዘድልዩን ክንርኢ ዝገብረና መሰናድኦ ቀሪብናልኩም ኣለና። ክፍልታት ኣካላትና ሓቅታት ስነ ህይወት ከም ዘነፅርዎ ዋህዮታት እቶም ዝነኣሱ ህይወታውያን ፍጥረታት እዮም። በይኖም ተነፂሎም ወይ እውን ኣብ ውሽጢ ህይወታውያን ብጉጅለ ዓስኪሮም ከዓ ይነብሩ። እዞም ዋህዮታት እዚኦም ብጉጅለ እንተተጠርኒፎም ቲሹ ዝበሃል ነገር የቕሙ። ቲሹታት እውን ብግድኦም ተኣኻኺቦም ክፍሊ ኣካላት የቕሙ። ክፍሊ ኣካላት ተኣኻኺቦም ስርዓት ስርዓታት ተኣኻኺቦም ከዓ ነፍሲ ወይ መላእ ኣካላት የቕሙ። ንሎሚ ብዛዕባ ኣብ ነፍስና ዝርከቡ ግዳማውያን ክፍሊ ኣካላት ኢና ክንዛረብን ክንላለን። እዞም ንነፍስና ወይ መላእ ኣካላትና ኣቑሞሞ ዘለዉ ግዳማውያን ክፍሊ ኣካላትና ከም ሰባት ውሱን ቅርፂ ክንሕዝን ዝተፈላለየ ስራሓት ብምልኣት ክነተግብርን ኣዝዩ ኣገዳስን ወሳንን ተራ ይፃወቱ። ንምጥቃሶም ዝኣክል ከዓ ደጋዊ ክፋል ኣካላትና እዞም ዝስዕብኦም፣ ኣብ ትሕቲ ግንባርና ዝርከብ ዓይኒ፣ ኣብ ትሕቲ ኣዒንትና ዝርከብ ኣፍንጫ፣ ኣብ ትሕቲ ኣፍንጫና ዝመደበሩ ኣፍ፣ ብክልተ ሸነኽ ርእስና ዘለዋ ፅምዲ ኣእዛን።

ኣካላትና ከም ኮቦርታ ጠቕሊሉ ዝርከብ ቆርበት ካብ መንኮብና ዝብገስ መሓውር ወይ ኣእዳው ካብ ጎሎና ዝብገስ መሓውር ወይ ከዓ ኣእጋር ከምኡ ውን ኣብ ጫፍ ክፍሊ ኣእዳውናን ኣእጋርናን ዝርከቡ ኣፀብዕትና ከም ዝፍለጥ ርእስና ኣብ ላዕለዋይ ክፍሊ ኣካላትና ዝርከብ ኣዝዩ ኣገዳሲ ክፍሊ ኣካልና እዩ። ርእስና ንኣገደስቲ ክፍሊ ኣካላትና ዝኾኑ ከም ዓይኒ፣ እዝኒ፣ ኣፍንጫ፣ ኣፍን ሓንጎልን ሓቒፉ ዝርከብ እዩ። ንሕና ሰባት በቲ ብሽክና ርእስና ተሸፊኑ ዘሎ ሓንጎልና ኢና ንሓስብን ነመዛዝንን። ሓንጎልና ዳርጋ ንኩሎም ክፍሊ ኣካላትና መልእኽቲ እናሃበ መደብ ስራሕ ዝህብ ንጉስ ክፍሊ ኣካላትና እዩ። ካብ ኩሎም ክፍሊ ኣካላትና ንዝመፁ ሓበሬታ ከዚኑን መሚዩን ውሳነ ዝህብ ክፋል እውን እዩ። ስለዚ ንሓንጎልና ብዝያዳ ክንጥንቀቐሉን ክንሕልዎን ይግባአና። ቁፅሪ 1 ዓይኒ። ኣዒንትና ኣብ መሳኽቲ ሽክና ርእስና ዘለዋ ተነቀፍቲ ፅምዲ ክፍሊ ኣካላትና እየን። ንኣሰራርሐአን ዝምልከት ኣዒንትና ልክዕ ከም ሰኣሊት ካሜራ ኮይነን ይዓያ። ኣብ ከባቢና ንዝፍፀም ንጥፈታት ስኢለን ናብቲ ንጉስ ክፍሊ ኣካላትና ዝኾነ ሓንጎል ህፁፅ መልእኽቲ ምስዳድ ከኣዩ ስራሐን። ስለዚ ከዓ ነገራት ንምርኣይን ቅርፁን ሕብሩን ንምልላይን ኣዝየን ይሕግዛና። ኣዒንትና ብጭዋዳታት ዝተታሕዛ ብምዃነን ናብ ዝተፈላለየ ኣንፈት ክንቀሳቐሳ ወይ ቀባሕባሕ ክብላ ይኽእላ። ንኣብነት ብስያፍ ንምጥማት ይሕግዛና። ኣብ ርእሲ እዚ ሕብርታት ፈላሊና ንክንፈልጥን ንነገራት እውን ካብ ማዕዶ ክነለልዮን ይሕግዛና። ቁፅሪ 2 እዝኒ። ኣእዛና ብክልቲኡ ጫፍ ናይ ርእስና ዝተቐመጣ ንምስማዕ ዝሕግዛና ኣገደስቲ ክፍሊ ኣካላትና እየን። ኣእዛና እውን ልክዕ ከም ድሽ ኮይነን የገልግላ። ከምቲ ድሽ ዝተፈላለየ ሳተላይታት ዝስሕብ ኣእዛና ከዓ ካብ ዝተፈላለየ ኣንፈት ማዕበላት ድምፂ ስሒበን ናብ ሓንጎልና ብምልኣኽ ድምፅታት ክነለሊ ይሕግዛና። ሞባይልና እንተተደዊላ ብእዝንና ኢና ንሰምዓ። ኛውታ ናይ ድሙ እውን ብኣእዛና ኢና ንሰምዖ። ኮታ ኩሉ ዓይነት ድምፂ ንክንሰምዕን ግብረ መልሲ ንክንህብን ኣእዛና ኣብ ሂወትና ዓብ ተራ ይፃወታ። ውሽጣዊ ክፋል እዝንና ግን ኣዝዩ ተነቃፊ እዩ። ብፍላይ ከዓ ከም ከበሮ እዝኒ ዝበሃል ረቂቕ ሽፋን ብበላሕቲ ነገራት ወይ ዓው ዝበለ ድምፂ እንተተቐዲዱ ንሓዋሩ ክንፀምም ወይ እውን ምስማዕ ክንስእን ንኽእል ኢና። ቁፅር 3 ኣፍንጫ። ኣፍንጫና ኣብ ማእከላይ ክፋል ገጽና ትርከብ ክልተ መሳኽቲ ትውንን ክፍሊ ኣካልና እያ። ኣፍንጫና ኣብ ከባቢና ንዘሎ ዝኾነ ዓይነት ሽታ ወይ ጨና ብምስናድ ናብቲ ንጉስ ክፍሊ ኣካላትና ዝኾነ ሓንጎልና ትልእቆሞ ዓይነት እቲ ሽታ ንምፍላይ ትሕግዘና። ንኣብነት ዝተባላሸወ ዓሳ ብጨንኡ ካብቲ ጥዑይ ክንፈልዮ ንኽእል። ዝረስሐ ካልስን ዝተሓፅበን ብዓይንና ከይረኣና ብሓገዝ ኣፍንጫና ሸቲትና ጥራይ ክነለልዮ ተኽእለና። ካብዚ ብተወሳኺ ኣፍንጫና ንኽነተንፍስ ልዑል ተራ ትፃወት። ከም ዝፍለጥ ዝኾነ ህይወታዊ ከየዝተንፈሰ ክነብር ዝከኣል ኣይኮነን። ኣፍንጫና ግን ካብ ደገ ኣየር ስሒበን ናብ ሳምቡኡና ክንሰድድን ረሳሕ ኣየር ክንጉሕፍን ኣዝዩ ልዑል ሓገዝ ይህባና። ነቲ ነተንፍሶ ኣየር ዘጻሪ ደቀቕቲ ጸጉሪ ኣብ መሳኽቲ ኣፍንጫና ይርከብ። እዚ ጸጉሪ ከም ዶሮና ዝኣመሰለ ናብ ሳምቡኡና ከኣቱ ዘይብሉ ርስሓት ንምዕጋትን ምክልኻልን ቀሊል ዘይበሃል ወሳሪ ተራ ይፃወት። ቁፅሪ 4 ኣፍ። ኣፍና ኣብ ትሕቲ ኣፍንጫና ዝርከብ ክፍሊ ኣካልና ኮይኑ ብላዕልን ብታሕትን ክልተ ከናፍር ሒዙ ዝርከብ ኣብ ገጽና ዝርከብ ቀዳድ እዩ። ኣፍና ኣብ ውሽጡ ከም ኣስናንን መልሓስን ዝኣመሰሉ ውሽጣውያን ክፍልታት ዝሓቆፈ እዩ። ኣፍና ክንዛረበሉ፣ መግቢ ክንበልዓሉ፣ ከምኡ ውን መስተ ክንሰትየሉ የኽእለና። ብፍላይ ከዓ መግቢ ንምሕቃቅ ኣገዳሲ እዩ። መልሓስና መቐረት ናይቲ እንበልዖ መግቢ ንምድላይ ትሕግዘና። ኣስናና እውን ዝኸለስናዮ መግቢ ኣብ ምሕያኽን ምድቓቕን የድልያና። ኣፍና ምስ ጎሮሮ ዝተራኸበ ብምዃኑ ከዓ

0: ተሓይኹ ንዝተዳቐቐ ብምራቕ ንዝተርከሰ መግቢ ንጎረሮና ሰንጢቑ ናብ ከስዐ ንኽወርድ ዓብዪ ደገፍ ተበርክት። ቁፅር 5 ኢድ ኣእዳውና ኣብ ክልቲኡ ሸነኽ ናይ መቆምና ብመላግቦ ስርዓተ ዓስከሬን ዝተንጠልጠለ ሓደ ካብቶም ክልተ መሓውራትና እዩ። ኣእዳውና ብዝተፈላለዩ ዝተላገቡ ኣዕፅምቲ ዝቆመ ክፍሊ ኣካል እዩ። ዳርጋ ኩሎም ኣብ ዕለታዊ ህይወትና እነካይዶም ንጥፈታት ብዘይተሳትፎ ኣእዳውና ክነካይዶም ዝከኣል ኣይኮነን። እዚ እምበኣር ንኣገዳስነት ኣእዳውና ዘንጸባርቕ እዩ። ዝተፈላለየ ዓይነት ምንቅስቓስ ክነካይድ እውን ይኽእላና። ብተወሳኺ ከቢድ ወይ ፎኪስ ሸኸም ክንጸረሉ ይጠቕማና። ኣብ መወዳእታ ክፍሊ ኣእዳውና ነገራት ንምጭባጥ፣ ንምጽሓፍ፣ ንምጥቓዕን ካልእ ዝሕግዙና ኣጻብዕ ኣለውና። ኣብ ጫፍ ኣጻብዕትና እውን ጽፍሪ ኣለና። 6 እግሪ ኣእጋርና ካብ ምሕኩልትና ወይ ካብ ጎሎና ብመላግቦ ተንጠልጢሉ ዝርከብ ብዝተፈላለዩ ዝተጸመዱ ኣዕፅምቲ ዝቖመ ሓደ ካብ ኣገደስቲ መሓውራትና እዩ። ኣእጋርና ዝዕፀፈሉ ቦታ ብርኪ ኢልና ንጽውዖ። ብዘይህላዊ ኣእጋርና ከም ሰባት ክንቀውም ደው ክንብልን ክንንቀሳቐስን ኣይንኽእልን ኢና። እዚ ኸዓ ንኣገዳስነት ኣእጋርና የጉልሕ። ካብ ቦታ ናብ ቦታ ክንንቀሳቐስ ስፖርታዊ ንጥፈታት ከም ጉያ፣ ቅድድም ብሽክለታ፣ ጸወታ ኩዕሶ እግርን ካልእን ክነካይድ፣ መኪና ክንዝውር፣ ክንስዕስዕን ወዘተ ኣእጋርና ኣዝዩ ልዑል ሓገዝ የበርክታልና። ልክዕ ከም ኣእዳው ኣብ ኣእጋርና እውን ኣጻብዕ ኣለውና። ኣብ መወዳእታ ክፋል ናይቶም ናይ ኣእጋርና ኣጻብዕ እውን ኣጽፋር ኣለው።
1: ኣነባ ንግስቲ ብዘይ ፍታው ብዘይ ኣቤቱታ ኣነ እንደ መልክዕ ጐይታ ምኡ ዝሽታ ኣነ እንተ ዘይሃለ መን ብሕይወት ክሰርር ኣነ እንተ ጐዲለ ፍጡር ይኸውን ነብሲሄር ኣፍንጫ ኽኣብሃል ንግሥቲ እዛ ነብሲ ኣነ እንደ መሸተቲ ኣነወ መተንፈሲ ኣነ ባ ንግሥቲ ተደለኹ ንሰባት የጋጩ ተደለኹ ጥዑም ቃላት የመንጩ ኣነ እንተ ዘይሃለ መን ከስተማቕር ተደልየ ይሕይኽ ተደልየ ይምድር ኣነ ንግሥቲ እዛ ነብሲ ኣፍ ከኣብሉኒ ካብ በዓል ጣፍ ዝብል ጽልግ ኩሉ ዝብህገኒ ምንጋስ ምንጋሱስ ኣነ ባ ንግሥቲ ኣነ መተግበሪት ኣነ መጣቕዒት ኣነ እንዴ ጥበበኛ ኣነ መዳመቒት ኣነ ተባኣሲት ኣነ ሰላማዊት ኣነ እንተ ዘይሃለ ኩሉ ኸውን ክእለት ኣልቦ ኣነ እንተ ጐዲለ ሰብ ስእን ማዕልቦ ኢድ ከኣብሃል ንግሥቲ እዛ ነብሲ ነተካእታ ዘይብለይ ናይ ኩሉ ፈውሲ ኮንት ሞደረ እዩ ንግሥነሲ ንዓይባሃቡኒ ኣነ ተጓዓዚ ብዘይድኻም ምስወኒ ኣነ ጐያይት ንቕልቅለት ኮነ ዓቐብ ኣነ እንተ ዘይሃለ ብሄን ኣቢሉ ኣሳልጦ ክርከብ ንግሥቲ እዛ ነብሲ እግሪ ኸኣብሃል ኣነ እንተ ዘይሃለ ኣይፍጠርን ሓያል ወይ ኣነ ሓንጎል ዘይሰምዖ ዘይብለይ ወዳጀ ፈኸራ ስቕ ኢልና እንተ ሰማዕናስ ናይ ዓያሹ ጃህራ ኣንተ ዓይኒ ንግሥትየ ትብልስ መን ክሽትተልኪ ኣፍንጫኸ ንግሥትየ ትብልስ መን ክሰምዓልኪ ኣንቲ እዝኒ ንግሥትየ ትብልስ መን ክዛረበልኪ ኣፍከ ንግሥትየ ትብልስ መን ክስከመልኪ ኣንቲ ኢድ ንግሥትየ ትብልስ መን ክጐየልኪ እግርኸ ንግሥትየ ትብልስ መን ክርኤልኪ ንዓይንዓይ ግደፋ ኣይኮንክንን ተወዳደርቲ ኣነኣነ ግደፋ ኩና ደኣ ተማላላእቲ ንሳ ናይ ሓንጎል መልእኽቲ
2: ኣካላዊ ስነ ጽሬት ክፍልታት ኣካላት ደጋውያን ክፋላት ኣካላትና እዞም ዝስዕቡ እዮም።

ዓይኒ፣ ኣፍንጫ፣ ኣፍ፣ ኣእዛን፣ ቆርበት፣ ኣእዳውን ኣእጋርን ደጋውያን ክፍልታት ኣካላትና። ቁፅሪ ሓደ ዓይኒ። ክልተ ኣዒንቲ ኣለዋና። ኣብ መሳኩቲ ሽክና ርእስኻ ይርከባ። ተነቀፍቲ እውን እየን። ኣዒንትና ንምርኣይ ይጠቕማና። ቁፅሪ ክልተ እዝኒ። ክልተ ኣእዛን ኣለዋና። ብክልቲኡ ጫፍ ናይ ርእስና ይርከባ። ኣእዛን ንምስማዕ ይሕግዛና። ቁፅሪ ሰለስተ ኣፍንጫ። ኣፍንጫ ኣብ ማእከላይ ገጽ ትርከብ። ኣፍንጫ ንምሽታትን ምስትንፋስን ትሕግዘና። ቁፅሪ ኣርባዕተ ኣፍ። ኣፍ ኣብ ትሕቲ ኣፍንጫና ትርከብ። ከናፍር፣ መልሓስን ኣስናንን ኣለውዋ። ንምስትምቓርን ምብላዕን ከዓ ትጠቕመና። ቁፅሪ ሓሙሽተ ኢድ። ካብ መንኮብና ዝብገስ መሓውር እዩ። ኣእዳው ኣብ ጫፉ ኣጻብዕ ኣለውዎ። ኣእዳው ክንጽሕፍ፣ ክንሰርሕ፣ ነገራት ክንጭብጥን ክነጣቐዕን ይኽእለና። ቁፅሪ ሽድሽተ እግሪ። ካብ ምሕኩልትና ዝብገስ መሓውር እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ኣእጋርና እውን ኣጻብዕ ይውንኑ። ኣእጋርና ክንከይድ፣ ክንጎይ፣ ክንጻወትን ኩዕሶ ክንቀልዕን ይኽእለና።

ኣሕዋት ተምሃሮ ከመይ ቀኒኹም? እሞን ሎሚ ብዛዕባ ጉዚ ኢና ክንምሃር። ጉዚ ማለት እንታይ ማለት እዩ? ጉዚ ከመይ ጌርና ንጉዚ? ኣብ መዓልታዊ ህይወትና ኸ ከመይ ጌርና ንጥቀመሉ ሓቢርና ክንርኢ ኢና። ቅድሚኡ ግን ንመጀመሪ ክኾነና ቀለልቲ ግን ከ ኣገደስቲ ሕቶታት ክሓተኩም እዩ። ኣብ ቤት ትምህርትኹም ወይ ኣብ ገዛውትኹም ኣዕርኽ መሓዛ ኣለውኹም ዶ? ኣለውኹም ሓቀ? ምዞም ኣዕርኽ መሓዛኹም እውን ሓቢርኩም ተፃወቱ ኢኹም። እሞ ክትፃወቱ ከለኹም ዝኾነ ነገር ተማቒልኩም ትፈልጡ ዶ? መን እዩ ዝነግረኒ? ንፉዓት እሞ ጉዚ ዝበሃል ከዓ ልክዕ ከምቲ ንስኹም ክትፃወቱ ከለኹም ትማቐልዎ። ጉዚ ማለት ከዓ ንሓደ ነገር ናብ ንኡስ ክፋል ምምቃል ማለት እዩ። ጉዚ ማለት ምምቃል ማለት እዩ። ሕጂ ሓቢርና ነዛ ትስዕብ ኣብነት ንርኣያ። ከምዚ ንሪኦ ዘለና ነዛ ርቡዕ ኩርና ናብ ክልተ ማዕረ ዝኾና ንኡስ ክፋላት መቒልናያ ኣለና። ናብ ክልተ ማዕረ ዝኾና ክፋላት ምስ መቐልናያ ፍርቂ ናብ ዝበሃል ንኡስ ክፋል ትምቀል። ፍርቂ ብመልክዕ ጉዚ ክፅሓፍ ከሎ ከመይ ገይሩ ይፅሓፍ? እወ ፍርቂ ብመልክዕ ጉዚ ክፅሓፍ እንከሎ ክልተ ክፋላት ኣለዎ። እቲ ኣብ ላዕሊ ዝፅሓፍ ቆፃሪ ክበሃል ከሎ እቲ ኣብ ታሕቲ ዝፅሓፍካ ረቓሒ ይበሃል። ከምዚ ንሪኦ ዘለና ሓደ ቆፃሪ ክበሃል ከሎ ክልተ ኸ ረቓሒ ተባሂሉ ይፅዋዕ። ንፉዓት ቀፂልና ነዛ ትስዕብ ኣብነት ንርኣያ። ኣብዛ ትስዕብ ኣብነት ነዛ ናብ ክልተ መቒልናያ ዝፀናሕና ርቡዕ ክርና ሕጂ ድማ ናብ ኣርባዕተ ማዕረ ዝኾኑ ንኡስ ክፋላት መቒልናያ ኣለና። ብመልክዕ ጉዚ ክፅሓፍ ከሎኻ ርብዒ ናብ ዝበሃል ንኡስ ክፋል ይምቀል። ርብዒ

هو ክልተ ኣካላት ኣለዎ። እቲ ኣብ ላዕሊ ዝፅሓፍ ቆፃሪ ክበሃል ከሎ እቲ ኣብ ታሕቲ ዝፅሓፍካ ረቋሒ ተባሂሉ ይፅዋዕ። ኩሉ ግዜ ቆፃሪ እቲ ደሊናዮ ዘለና ክፋል ክኸውን ከሎ፣ ረቋሒ ከዓ ጠቕላላ ናብ ክንደይ ማዕረ ዝኾኑ ክፋል ተመቒላ ኣላ ማለት እዩ። ፍትዋት ተምሃሮ፣ ማዕረ ዝኾኑ ጉዝታት ኣብ መዓልታዊ ህይወትና ንጥቀመሎም ዶ? እስከ ሕሰቡ እወ ማዕረ ዝኾኑ ጉዝታት ኣብ መዓልታዊ ህይወትና ንጥቀመሎም ኢና። ገለ ካብኦም ምስ ንርኢ፣ ማዕረ ዝኾኑ ጉዝታት ንምምቃልን ንክፋልን ዝተፈላለየ ዓቐን ይጠቕመና። ከምኡ እውን ንምውድዳር ዝተፈላለየ ዓቐን ይጠቕመና። እሞ ፍትዋት ተምሃሮ፣ ካብዚ ሎሚ ዝተምሃርናዮ ነዘን ስዕባዕዮ ገዛ ክህበኩም እዩ። ቀዳመይቲ 3 ኣብ ልዕሊ 4 ማዕረ ምስ ሀ ኣብ ልዕሊ 8 ናይ ሀ ዋጋ ርኸብ። ካልአይቲ ሕቶ ኸ 2 ኣብ ልዕሊ 5 ማዕረ ምስ 4 ኣብ ልዕሊ ለ፣ ኣብዚ እውን ናይ ለ ዋጋ ርኸብ። ፍትዋት ተምሃሮ፣ ነዘን ሕቶ ምስ ወዳእኩመ ንዓበይቲ ኣሕዋትኩም ወይ ንስድራኹም ረኣይ ኢልና ብልዎ። እሞ ንሎም ተምሃርናዮ ትምህርቲ ነዚ ዝመስል ነይሩ። ኩሉ ትረዲኡኩም ክኸውን ተስፋ ገብር። ኣብ ዝመፅእ ብኻልእ ኣርእስቲ ኢና ክንራኸብ። ክሳዕ ሽዑ ግን ሰላም ቅነ

0: Take it.
1: ብስራት ካብ ሚኒስትሪ ትምህርቲ ሚኒስትሪ ትምህርቲ ጎኒ ጎኒ እቲ ብሬድዮ ዝህቦ ዘሎ ትምህርቲ ብቴሌቭዥን እውን ስሩዕ መደባት ምህሮ ከካይድ እዩ። ብቴሌቭዥን ዝፍነው መደባት መሰረታዊ ትምህርቲ ቋንቋ እንግሊዝ፣ ስነ ፍልጠት፣ ትምህርቲ ሕሳብ፣ ማሕበራዊ ትምህርትን ገለ ካብ ንጥፈታት ኣብያተ ትምህርትን ሃገርናን እዮም።
2: What are you studying? What are you doing right now?
3: ማዝነትን ንቕሓትን
4: መደብ ስነ ፍልጠት ሓደ ሰዓት ሱሳ ደቂቕ እዩ። ሓንቲ ሰዓት ድማ ኣብ 12 ክፋላት ትምቀል።
1: ተመሳሳሊ ንተምሃሮ ካልኣይ ደረጃ ዝቕንዐ ንቋንቋ እንግሊዝ፣ ትምህርቲ ሕሳብ፣ ባህርያውን ማሕበራውን ስነ ፍልጠት ዘጠቓለለ ትምህርታዊ መደባት ክፍኖ ምዃኑ ነበስር። ሃየ ንምሃር።
5: Do you want to read English books and stories?
1: ሰዓታት ፈነወ ሰሙናዊ ካብ ሶኒ ክሳብ ዓርቢ ቅድሚ ቀትሪ ካብ ሰዓት 10 ክሳብ ፋዱስ ድሕሪ ቀትሪ ድማ ካብ 3 ፈርቓን ክሳብ ሰዓት 5 እዩ። ንጅምረሉ ካብ ሶኒ ዕለት 7 ወርሒ 9 2026 እዩ። ሰናይ ምክትታል ሚኒስትሪ ትምህርቲ።

0: ለምለመይ ከም ነፀነትና 6 ዓመት ኮይኑ ምሽ
1: ፍረጓለይ እዚ ደስ ኢልዎ ተሓጒሱ እትርዮ ዘለኽ ህዝቢ ብዋጋ ቃልስና ፅነቱ ኣመስኪሩ እናሃለኻ ኤርትራና ዓለም ለኻዊት ልዕላዊት ሃገርካ ብትኸውን 4 ዓመት ገይራ ኣላ
0: ሎማ ዓንቲ ዓርክቱን ባባ ክንረኽቦም ኢና ምሽ
1: እወ ሎማ ዓንቲ ፍረጓለይ ብምኽንያት ጉንበት 24 ሓደ ዓብ ታሪክ ክትፈልጥ ኢኺ ኣብ ሂወትኪ ታሪኻዊት ዕለት እያ ክትከውን
0: ከተማከረ እንዳኣ ክንደይ ክትፅብቐ ካብ ባፅዕ ናብዚ ክንደይ ኪሎ ሜትር ኸውን
1: ብፀድ ኣ መፂኦም እንድዮም ኣሕዋት ስድራ ክመፂኦም ፍረጓለይ
2: ዶክተር ለምለም ከመይ ቀኒኺ ድሓንዲ ቀኒኺ
3: ዘይቲ ለምለም ከመይ ቀኒኺ ዎ ረሳብራ ጓለይ ከመይ ኣለኺ ትምህርቲ ከመይ ኣሎ ከም ቀደም ክዶ ቀዳማይ ትወፅ ኣለኺ
0: ፅቡ ባባ ወዲ ሸቃ ሎም ዓመት ቀዳመይ ትወፅ
2: ኣይወስ ተፈጥሮ ዝብልዎስ ከመይ ደቀ
1: እቲ ኩሉ ግዜ ታሪክ ይዕልልኒ ይትብልኒ ውዕሎ ተጋዳላይ ታሪክ ህዝቢ ኤርትራ ሎም ዓንቲ ኩሉ ክዕልሉ ኸእዮም
0: ፅቡቅ እሞ ቅድም ፒሮን ጥራ ዘንክሕስ ሓደ መዓልቲ ከዓ መፅሓፍ ክፅሑፍ እየ
3: ሰይ ዛ ጓለይ ናይ መንዳእ ክትወስዲ ነቶም ጀጋኑ ስድራ ክንበሪ
2: ፕሮፌሰራ ጓለይ ታሪክ ብረታዊ ቃልሲ ዝህዝ

0: ዝጎደሎ ናንፀልካዮም ፀረካዮም ድረ ኩሉ ቢድካ እንታይ ፀገም ኣሎ ሓመልካዮም ኣቶም ሰለሎ ናደው ናቕፋ ሕድና ቤሎ ናደው ናቕፋ ሕድና ቤሎ ይክተሎ
1: ወወ ተረድየካ ኣለኹ ብሸነኽ ፀጋሚት ናይታ ታርጌት ይጉዕዘና
2: ሓበሬታ ክሳብ ትመፀካ ውቶ ፀቂዕካ ፅናሓኻ
1: ረድየካ ተረድየካ እንተኾነ ሓሳበን ልውጣ ኾና ኣየለንካ ታሪክ ከም ቆደም እዩ ሓንቲ ጢ ጥራይና ንፅበለ ኣለና
2: ኣምነካ መንጢል ቅድሚ ምፅጋዕካ ርክብ ግበረሎ ኢኻ እኒኻ ሰላም ዩ
1: ዘሎ ብስናባይ ግደፎ ኩሉ ተወጢር እዩ ዘሎ እንታይ ከዳ ዝወፈረ ኣለና ድዩ
2: ኣስታ 30 ጥቕሉል ምሳኻ ኣሎ
1: ፅቡቅ ፅቡቅ
3: ኣቶም ሰባት ጠላዓት ኣጓብሲ ዘይተብሪዎን ዘን ኣሕዋትና ዋልሙሳ ሃብስ ክኸብርየኪ
4: ኣታ ወዲ እዛ ተሓሳስባ እዚኣ ወግና ምሽ ኢለካ
5: እንታሓሽካ ስበል ግርም ገብረትካ
3: ካብ ሓልየት ተበገሰ እንዳኣሉ
4: ኣነ ስለ ዝሓልየልካ እንዴ ወዲ ሸቃ ዓይኒጋንታ እንዲያሞ ጥራሕ ንኺድ

0: ጓል ሙሳ ጓል ሙሳ እዛ ቅድሜና ዘላ ስንጭሮ ንግዜኦ ብኣይና ክንዕርፍ ኩሉ ሰራዊት ካብ ተጠንቀቕ ክፀናሓለዎ ምዝናይ ድበሃል ከይረአ
1: ቅሰን ቅሰን
0: ኣንቱ ጓል ሙሳ እንታይ ድኣይ ድኸምክ ንዲኺ እዚ ኩሉ ሰከም ተሰኪምኪ
1: እንታይ ድኸሙ ታመንጥር ድኸም ዘይመሃርኩምና ደቂ ኣረወይት ከይደግዳ ኸይደ
0: ሰሓበል ዋዕሮይ
2: ተኸብኪበና ብቆውጋይ ዓለባ

0: ላይ ይሄ ሰው ጸቂ መቼም ገለ ነገር ተባላሽካ እንደሳቀካ
1: ኮን ኮን አንተ ፍሬታ እዚ ተክሊሲ አባይ ኮን ሁሉ ንሜዳ ወጪ ደኹ እንተ ተወጽሲ ምደለናያ ሞዝም ድናኻም ገበርኪ ካብና ፍቆ ተሕመሲ
0: አታ አርበጂ ዴ ሓወዩ
1: ጭቡቕ እንዲ ክደለኺ ኣነ ሓውኺ ወዲ ሸቃ ሓውኺ ፋጥማ ሓፍትኺ ኩላት ናሕዋትክ ኮይና ሓንቲ መዓልቲ ግን ብጎኒ ክተታሒስኪ ኣርብጂያይ ኢልክ ትፈልጥን ኢኺ
0: ኣታ እንታይ ኢኻስኻ ኣኸኢልካ ትዕገርግር ጥራይ
1: ኣንቲ ምዕግርጋር ኣይኮነ ሎማ ዓንቲ እዋዕ እንቋዕጓል ሙሳይ ሓዘትኒ ኣታ ዘመልሓሳይ ዶ ቅንጥብ ከብላታ
2: ኣታ ዘመልሓስካ ዘትቆርፃዳ ኩሉ ሰብ እኳ ምዕረፈ እስኻ ኮ ኣርበጂ ክብሉካ ኣይነበሮምን መጥባሕቲ ይኽብሉካ ነይርዎ እዛ ጋ እንታ ኮ ጠቢሕኻ ወዲእኻ በቃ
1: ዋናበሪ እድሪሳይ
3: ደገኒ እንታ
2: ኣታ ግደፎ ልግስግላስ ክበጃ ለካ ግደፎ
0: ከጥፋኣከ ድሕሪ ሕጂ ጥራይ ድገማ
1: መዓለሽ መዓለሽ ጓል ሙሳ ነብሲ ደይ ከም ዕላለይ ሓሲበ እያ
0: ኣንሺ ዝሩብ ኢልካ እንዲ ካ ሕጂ ዳኣና ቤይ ክትመልሳ ፍሬቲኖ ምሳሕ ዳ ኣይደንጎየትን ሃየ ባቀላ ጥፋ ብልዎ ወሪዳ እያ ጓል ሙሳ ኣርበጂ ዳይ ሞስከን ኮይንበጅብጅ እድሪሳይ ከላሽን ከፈህለ
3: ኩሉ ሰኒ ወለት ሙሳ ሎም ሓሸ ልጋጥና ግልብ ደውብቶም
0: ኣማንካት ወላሂ
1: መዓለሽ ጓል ሙሳ ኣይ ደግማኒ
0: ወላ እቲ ደግማ መልሓስካ ቆሪፀ ኣለኹ ሃያ ሒድጋ እንታ ምሳሕ በላ
1: ኣንታ ሎም ዳ ደገደፈትለይ ኣይተመሲሓትኒ እንደ እዋዕ
4: ሰንደላይ ግሩም ኳዕናነይ ኦመርዓዊ
1: ኣብኺን ደሞት ጓል ከለን ፃዕዳ ዝምትና ከይንገብር
4: ኪድ በልጋ እንታ በጅብጅ ኣላ
1: ዶ
4: እንታ ከይድ በጅብጅ
1: እዚ ኩሉ ናእዳሲ ንበጅብጅ ኣላይ እዋዕ ሰምዒኹም ኣለኹም ብፆት ብዛዕባ ድሞኬ ንደ ዕላላ ልዒል ኣላ
0: ዋይ ጠንቀምቀም
1: ጠንቀምቀም እንታይኮነ ዋ ኩሉ ሰብ ዝፈልጦ ብወቅዕ እንታይኮነ ዝምድና ገይሮም
4: ብወቅዕ እንተገበርዎ
1: ኣዚክርየ ንዲ ክድሙ ድሙ ሰቲና ሽሽ ክንምርቀልና ሳይኳት ክበሃል ከለዎቲ
0: ስማዓታ ነዚ ዕላ ዘልዕለላ ኣይትፈትዮን ኣይትፈትዮን በቃ
1: ሳይ ንእሽተይ ጓል ሙሳ እንታ ዛጋንታሲ ብዙሓት ደቁምሳ በዚሕ ክንኣ ኣምስሑና ግዳ

0: ክንብገስ ኢና ናብዛ ኣብ ቅድሜና ዘላ ጎቦ ደይብካ ምሉ ምቁፅፃር እዩተለኾና ዓወትና ድማ ናይ ግድን እዩ ዝሰርፍ መጋባይ እውን የብልናን ንዕአን ጥዋዕጥዋዕ ኣቢልና ምሳሕና ካብአን እዩ
1: ኣነ ዳ ከይተትርፍንስ ዛልበይ ቁርብ ጡይ ኢላ እንድያ ፀኒሓ ሕጂ ዳ ምስ ውፀትካ ኸንኳ ሂም ተው ተገገገገገገ ምባሊ ታወድ
0: ኣብ ኩና ዳ መንከር ክበካ ኣርብጅ ኮ ተባሂልካ ኢኻ ሕራይ ሓኪም ሰፀልኦ ኣለና ድዩ
2: እወ ፍሬታ ኣላ
3: ኣብዚኣ እሞ ጓል ሙሳ
0: መርሓባ ወዲ ሸቃ
3: ፍሬታ ተፀሊይዎ ኣሎ ከይትሕብር ግን ሱቕ ኢላ ኣላ
4: ናትካ ግበራታ ኣብዚኣ እሞ ጓል ሙሳ እዚ ወዲ ሸቃ ዝብሎ ዘሎ ሓቂ ይኮነን ንባዕሉ ሓይሙ ታልዩ ሓይሙ ኣለኹ በል እንታ ኣነ ግን ከም ሎም ጢዕ ይፈልጥን እየ
0: ኣቲ ጓል ካብዚ ንላዕሊ ድኣ እንተ ክትኮ ንደሊኺ ኣይተቓፂልክ ንዲኽ ዘለኺ ኣየስከ ውፅእ ትረፊ
4: ናበየ ክወፅእ ትፈልጥ እንዲኺ ነብሰይ ውዒ ምዃኑ
1: እስከልክን ትፍሬት ኣርብጂ ወድኸ ኣንዲ ካብዚ ንላዕልዳ እንታይ ክትኮ ንደሊኺ ኣይሞቕሎ እንዲኽ ተቐይርክ ዘለኺ ሰሚዒኹም ኣለኹም ብፆት በዚ ደላቶ ቅጫ መሰንከተት ነየ እወ ንዕግዳ ውፅ
4: ኣይወፅን እየን ድሓርካ ኣነ እዚ ዝፈልጣን ነብሰይ ወላ ንስኹም ብምምን ተኣምርካ ካብ እግርኹም ኣይተርፍን እየን
0: ጠንቀቕ ሰጥበል ሰሚዒ ክለኺ እዚ ትእዛዝ እዩ ተበገስ ተባሂልክ ትብገሲ ትረፍ ተባሂልክ ከዓ ተርፊ ያላ ውፅ ጋንታ ሓፍ በል ተበገስ
5: ንሲዎም ዶ ዓሪሉ ወብፀሓይ ከምዚ ሕጂ ደልዩ በፃሕ
6: ኣሎ ኣሎ ባሮ ሰለስተ ንዓኻ ባሮ ሰለስተ ሰምዓ ንደላ እታታ ኣትዋ ደለኻ ቦታት ኣፋፊልያ ቁርብ ድሕርበ ሰምዓ ንደላ
4: ተረድኤካ ኣለኹ ግደፈን ግደፈን ጥራይ ግደፈን ዓቕመየን
6: ዝብለካ ደለኹ ስማዓኒ እዚ ትእዛዝ እዩ ቁርብ ድሕርበ ዝብለካ ኣለኹ

0: ተካሊ ድኾነት ረድዮ እንተ ሓጅኻ እስኪ ታድያ ሃዊኻ ካዶ ከትዕርፍ ነርካ ርዳእኒ እዩ ግን ግዜ የብልናን
1: እንታይ ዕርፍቲ ተመንጥል ክንኩስረን ነርና ገለ ክፋለን በዚ ጎቦ ተፈናጭለን ፋሓፋሕ ምስ በላ ኣርኪብካ ወዳ የ ንመፅኢኒ ነይሩ ግን እዛዝ ኮይኑ
0: እወ ፅቡቕ ኣለኻ ትእዛዝ ኩሉ ግዜ ናብ ዝተባሃለካ ክተተኩር ኣለካ ብፀቢብ ትሪኦ ውሱን እኳ እንተኾነ ትእዛዝ ንዝሕልፍ ዘሎ ምልክት ምስማዕ ናይ ሓደ ምኩር ተዋጋይ ዕጥቂ እዩ
1: ፅቡቕ ኣለኻ
0: እዛ ቆልዓ ርኢኸይ ኣለኻ ኣብ ኩናት ምስኣተወት ወላሓደ እያ ክሰምዓካ ትኽእል ኣዝያን ብልሓተኛን ምኩርትን መራሕት ኩናት እኳ እንተኾነት ትእዛዝ ብምንፀጋ ደጋጥማ ዘሎ መጓእቲ ክሳብ ሕጂ ዋጋ ይኽፍለና ኣሎ
1: ንጓል ሙሳ ዝሃበ ቆራፅነትን ጅግንነትን እኳ ንዝኾነ ፍጡር ኣይተዋሃበን ኣብ ኩናት ንዓ ርኢኻ ወረ ኣነሲ ኣብ ድሙቕ ርስን ጓይላ ዘሎ ኮይኑ ስማዓኒ ንዘን ኮለስተ ከዓ እሞ ስመን እንድያ
0: ንግዜኡ ቦታ ጓል ሳልሕ ተኪኻ ክፀኒሕ ኢኻ ትእዛዝ ክሳብ ድመፀካ ከ ኣብ ዘለካ የፅናሕ ገለ ካብቲ መፃንሕኻ ጠፊእካ ዶ
1: ተረድአካ
0: ርአን ባዲአ እንትደፋእ ከምዚ ኢልካ ጎላጉል ንክትመልእሲ እንዳፈከርካ እንዳዓንደርካ ንከ ምፃ እዩ
1: ኣንታ ተካል ቆቢዐ ወረ ገሪአን ዝክገርመካ ባልጅያን ሒዘን ኣይመፅአናልካ
0: ሳላ ከምኡ ድገበራ ከዓ ምሳሕ ወጠል እንተረኺቡ ግደፈን ጥራይ ደይ ዕጥቅናን ስንቅናን ካብ ፀላእትና እዩ
1: ንስስሓቅኻ
2: ኣንበሳ መን ኢኻ መስመር ዘለኻ
0: መልስኪ ኪድበል ብፆትካ ርክቦም
2: መን ኢኻ መስመር ዘለኻ
0: ኣሎ ንስሪ ሰምዓካ ኣለኹ

0: መርሓባ ከረነይ ፃዕዳ ድሮ መፂኺ ኣብ እስክቲ ጅግና ኸብርየኪ
1: ግደፍ ደኣ እዚ ዓይነይቲ ኮይና ሙሉ መዓልቲ ተካልውዒልካ ኣለኻ
0: በዓል ንስኻትኩም ከ ዘለኹኖ ነዚ ኩሉ ፅርክና ዓዲ ገጥ ኣቢልክና ንሕና ዳ እንታይ ገይርና
1: ዋላሂ ዝሃገረ ይዕድለኛ
0: እንታይ ክትብሪ ዘሊኽእኽ
1: ከምዚ ኸማኹም ጀጋኑ ምውላዳ እምበራ እንታ ክውሒ ካብ ንሕድሕድኩም ዘይትበላለፁ
0: እንታይ ኣሎ ምስለኪ ታሪክ ሳውራና እታ ዓብነት ንእሽተይ ብደምን መስዋእትን እንዳተወራ

0: ረሰ ኣብዚ ደረጃ ዝበፅሐሉ ስለዝኾነ እኳ ርኢኺ ናፅነትና ሎሚ ፅዋሕ ኣብ ንብለሉ መድረኽ በፂሕና
1: ንይማስ ክርያ የ እንድዕ ወላሂ
0: ታንጉ ትፈጥማ ክርያ ጥራይ ዓወትና ናይ ግድን ትብል ጓሉ ሙሳ
1: እዛ ጓል ግን ብሂወት ኣላ ምስ ከውሒ
0: ኣላ ንሓየት ተፈጥረ ጢት መዘየላ ንዕዳይን ግዳ ጋንታ ፅበየና ዘላ

0: ብፃ ከመይ ሓዲርካ ድምፂ ሓፋሽ ሎም ለይቲ ጥዕም ብስራት ኣስሚዓትና ሓንቲ ብርጌድ ግንዳዕ ተፀጊዐ ሓዲራ ኢሎማ ሰሚዕካ ዶ
1: ወይ ፀባስተ ኣታታይ ዝበልዎ ብስራት ዳኣልካ ሒዝካ ለ በፂኻ ሎም ዓን
0: ኣንታር ትረድየኒ ድሰምዓልካ እዘን ኩሎ ሽሾ ዝኾና ሰራዊትን ዝተረቓቐ ብረትን ኣፅዋርን ሒዝካሲ ንሰንን ዕጥቀንን ንሰንን ዝተረቓቐ ኣፅዋረንን ስያኢ ጭራኻ ደጉኢልካ ምህላም ኣሎ እዩ እንታ
1: ደጊም ሞት ከም ኣዳም ዋላ እንተ ተሰዋኣና ሓላል እንታ
0: ስቕኢልካ መዓስ ኮይኑ ሓለንጊ ሰውራ ዝብል ምስላ ዝተመሰለ ሓለንጊ ሓቀኛ ህዝቢ መሪር ይብፃይ ኣብ ሕርቃን ገመልካ እየ ውዕልካ እንዲ
2: ሃየስ ክበል ጓል ምሳ ነፍሲ ነፍሲ ከመይ ትድልድል ዘላ
3: ኣይሓውያ እንድያ ዘይብላ ሎምሲ ተፋንውና ባትኾኒ
2: እወ ሕጂ ዳ ክነፋንወኪና
3: ወላሂ ብፆተ ይናፊቐ እዩ ዳሓር ከኣንዓና ስራሕ ይዘሕውየና በጀኺ ኣብዚ ኮፍ ኢልካ ምውዓል ማራ ፀሊ እዩ
2: እቲ ስፋይ ክሳብ ዝሓዊ ኣብዚ ክፀንሐ ጉቡእ እዩ ብፀይቲ ዝምድናስ ጌርክ ዶ
3: እንታይ ማለትኪ እዩ እንታይ ዓይነት ሕቶ እዩ ኸዚ
2: ካብቲ ውፅኢት መርመራ ክተበጊስ
3: እወ ጌይረ ግን ስቕኢልካ ዘየድሊ ጌጋ እዩ ነይሩ
2: ጉቡእ እባ ኮይኑ እኹል ጥንስ ለኪ
3: ናይ ምንታይ ጥንሲ
2: እስኹ እውን ትፈልጢ ኢኺ እና ፈለጥካ ካብ ኩሉ ሰብ ሓቢእ ክየፀኒሕ ስለምንታይ
3: ዘረባ ክፈፂሙ ርዳእኒ የለን ዶክተር
2: ንስ ክትምዕደ እምበር ትመዓድ ይኮንክ ክሳብ ሽድሸ ወርሕን ሰሙን ክሳብ ዝኾን ብጣዕሚ ተጋጊኺ
3: ስምዕኒ ሞ ዶክተር እዚ ጉዳይ ኣብ መንጎ ኢና ኣብ መንጎ ክንይትረ ኣነስ ኸም ውድብ ክኸውን ኣይደለኒ ድሓር ክኣስ ዝብልዮ ዘለኹ ጉዳይ ንዓይ ፈፂሙ ኣየፀግመኒ ዝገበርከ ጌይር ክጥራይ ናባህዶይ ከም ዝምለስ ግበሪ
2: ስምዕኒ ጅምዓ እዚ ነገር ኣባ ክጥራይ ዘጋጥም ኣይኮነን ብሕጊ ኣማእኪልኩም ዝገበርኩምዎ ድማ እዩ
3: እዚ ሞ ፍፁም ኣይከውንኒ ጓል ሙሳ ጠኒሳ ካብ ድፋዕ ወፅያስ ሕክምና ደቂሳ ሕማቕ ታሪክ ድሓር ካ ትርእዮ ኣለኽ እዚ ግዜ ንኹምኢታት ዘፍቅድ ኣይኮነን ሰብ እና ተራጋረገስ ኣነ ኸ ኣርኪባ ብጃማ ገይረ ብዝኸፍ ክብል
2: ኣይትጋገይ ጅምዓ ኣይኮኑ ዶ ምስ መዋድቕቲ ከመኸጅግና ክንደይ ኣሕዋት ኮያ ንዕላማ ሃገር ክብላ
3: ኣንቲ ንሰንስ እኳ ንዕላምእን ክብላ እዚ ናትና ኸንታይ ይበሃል ምስ ምንታይ ይፅብፀብ
2: እዛ ዝብለክ እያ ተበገስሙ ደብዳቤ ክንገብረልኪና ናብ ዝግብኣክ ቦታ ክትከይድ ኢኻ
3: ወዲ ሞኬ ተፃዊትካለይ ንስኻ ምስ ብፀትካ ክትጎይ ክትዳራገም ኣነ ድማ ኣብ ዝኸፍ ክብል እሞ ድማ ብጥንስን ሕርስን እዚ ሞ ፈፂምካ ኣይከውንን መሬት ዝወለደት ትውለድ በዚኣ ገይረና ብፆተ እዩ

0: ሓራይ እምባር ናይዚ ኣኼባና ኩሉ ፅቡቅ ኮን ተፀንሐ ሕጂ ግን ናብ ነቐፌታ ነብሰ ነቐፌታ ክንከይድ ሓራይ ነብሰ ነቐፌታ ዘለዎ
1: ግርም ኣብዚኣ እሞ መንጥል
0: ኣርብጂ ሓፈል
1: ግርም ንሪኢኹም ኣለኹም ትማለይቲ ዋርድያ ወፂኡ ከለኹ እዛ ተካሊ ድቃት ትቦንቆስ ትኽስ ከተብለልና ኢ ሓዲራ በዚኣ ድማ ብፆተይ ደግዳዕ ክኮይኑ ስለ ተሰማዓኒ ነዛ ነብሰይ ባዕሊ ንቕፍቅፍቅፍ ኣቢድ ኣለኹ
0: ፅቡቅ ክፈል ሓራይ ከው ሓፈል
2: ኣብዛ ናይ ትማሊ ዝነበረት ምርብራብ ጓል ምሳት ተፀዋታቶ ተራ ነቲ ፀረጓቶ መንገዲ ብግቡእ ዘይምርዳይ ኣብዚኣ ነብሰ ይነቅፍ
0: ሓራይ ብፀይድ ነቅፍ
3: ኣብዚኣ ትማሊ ፋትና ወዲ ሻቃኒ ተፃዋታ ሕማቅ መሊስ ኣሉ ማላሕሳ ሓሳባ ክትእረም ኣለዋ በዚኣ ናቅፍ

0: ፋጥና ዘእድሪስ ክብሎ ፀንሐ ቅቡል ድ
1: ቅቡል እዩ ቅቡል በስ መዓለሽ
0: ሕራይ ፅቡቕ ሕቶ ወይ ርእቶ ዘለዎ ዘለዎ የለን ሓፍ በል ጠንቃቕ ሰት በል ሰላም ዕረፍ
2: ኣንቲ ጓል ምሳ ጥዕሚ ክንበር ምሉቕሉቕ ኢልኪ
1: እንታይ ምልቕልቑ እታ ኣርቢጂ ወላ ሕናፊቐኩም ብዓይነይ ክትወፅእ ደለይኹም
2: ኦይ ግደፍትኣ ናይ ፎቆ ስብ ኩላትናይ ኣንቲ ስዕቡኣ ካሓተኪ ወዲ ሞ ከድኣ
1: ኣታ ወዲ
2: ኦይ ውዕዶ ኣርክብና ወሎ ብሓንሳብ ኣለና
0: ኣበል ጓል ሙሳ ከመይ ቀኒኺ ድሓንዲ ቀኒኺ እንታይ ዳ ናይ ብሓቂ ሓዊ ክመፂኽና
1: እዎ ሓዊና ድሓር ከዓ ደይ ክንሰምዓኩም ደሊና እምበር እንታይ ዶ ነይሩ ዋይታ መንጥል ሓካይ ምድብና ከዓ ትፈልጦም እንዲኻ ኣይኮነትን ነዛ ዘይጠቅም ቁስሊ ክንደይ ዝተቐብፀ ድያ ኣይሶሙን ኣይሳልስቲ ጥፍጥፍ ጥፍጥፍ ኣቢሎም ናብ ነቡር ዝመልስዋ ስጋ ሙሳ የብለካ ኣለኹም መንጥል ኣብ ዘለዎ ሓካይ መዕወታት ኮዩ
0: ንሱ ሰሓቂ ከለኺ እንታይ ዳ መፋነዊ ከይሃብ ድዮም ሰዱኺ
1: ክላ ያኸ ናይ ሓባር መፋነዊ እንድዮም ሂቦምና እቶም ምሳይ ዝነበሩ ብፆት ከዓ ናባሃደኦም ሒዞም ኸይዱ ኣነ ምርስዐ ከዘይትብል ወደይ
0: ኣየ ጓል ሙሳ ንስ ክዳ ማዓሳሓሲ ክትኽእል ይኹምኪ ምናልባት ኢለ ክሓተ ክፀኒሐ እምበር ስራሕ ክደጠፊኒ እዛ ሓጊ ምጥሓስኪ ተሃስየክያ ቁርብ ተፀናሓ ክስታይ ከይትኾኑ ኢኽ ጅጥራይ ከዲ ንብፆት ክተፋነው እዮም ሞ ብዛት መፅለላ መኪና ክትምለስ እኢኺ
1: መንትልታይ ኢኻ ትብል ዘለኻ ናበይ እየ ዝምለስ ሓወይ እንዳረእኻኒ ኣነኻ ብፆተይ ፈፂመ ይተርፍኒ
0: ኣትጓል እዚ ትእዛዝ እዩ ትእዛዝ ካ ዝተባሃለካ ምግባር ጥራይ እዩ
1: መንትል ስኻ ከዓ በስማዓና
0: ጠንቀቕ ሰሚዐ ክለኺ ኣነ ኦም ነብሲ ክትሪእዮ ዘለኹ እስል ካብ ምምላስካ ኣየድልየክን እዩ ሕጂ ጥራይ ዝተባሃለ ክግበር እዩ ያላ ተበገስ
1: እንታይ ዓይነት ዕድል ይወደይ እዚ እዚ ኸ እንታይ ኮይኑ እዩ ዘይርድኣን ናይ ብሓቆ ድዩ ሕክምና ክድቅሰሉ ዝሓስብ ዘሎ
3: ይከዓለ ይኹሉ ዝከዓለ
2: ኦይ ሃንቲ ፋጥና ኡፍ ባበል እዮ ከምዚ ኢል ክዳእሞ መዓስ ክነሰልኪ
4: ያላ ያላ ያላ ዕጠቕ ዕጠቕ ዕጠቕ ያላ ኩሉካ ዕጠቕ

0: ኣሎ ኣሎ ባደ ሓደ ሰምዓ እንደላ ተፀጋዐን ከፊተናልካ ኣለዋ ተወዲ ተፀጋዐን
1: ኣርብጂ
0: ዝሓባ ኣርብጂ ካላስ

0: እየን ባ ተወዲየን እኮ ሓንቲ ሰዓት ፀኒዕና ተመኪድና የን በቃ ወዲየን
1: ባልሙሳ ተሓታትነተ ኣውሪድ ኣሎ
0: ኣጆኻ ባብፀይ ክንዕወት ኮይኑ ከይደ ኣብ ዓወት ይረኸብና

0: ሰ እንታይ ዝኾነ ጉጅለ ብቅድሚ ኸደ ኣሎ ኣይትርአን ኣላ
1: ኣታታ ኢና ንገብራ ዛ ሰብ እዚኣ
0: ካላስ ካላስ ካላስ ባሮ ሰለስተ ካላስ ግደፎ ግደፎ ጥራይ ንዓወ ይትለኒ ከይበዝሖ ጥራይ ተወሳኺ ስለተሉ
1: ወዲ ሸቃ ወዲ ሸቃ ሽፋን ግበር ወዲ ሸቃ

0: ዋው እንታይ ዓይነት ዛንታ እዩ እዚ? እዛ ናጥነት ክስ ታሪክ ሓሊፏ ጓል ሙሳተ ሰዊኣ እንታይ ዓይነት ጅግንነት እዩ ግን?
1: ፍረጓለይ እዚ ታሪክ ስድራኽ እዩ።
0: ለምለመይ ንስኸትዋግእ ነርኩ ዶ?
2: ወይለይ ከመይ ደኣ ሓኪምና ዶክተርና ሓላፊና ታራና ኩልኻ ናብ ኩናት ኢኻ ትኽይድ። ካብኡ ዝተመለስካ ኸዓ ናብ ኦፊሱ ደኣቱ ናብ ኦፊሱ ናብ ሕኩምኑ ደኣቱ ናብ ሕኩምኑ ኸዓ ይምለስ ዛጓለይ ከምኡ እዩ ነይሩ።
0: እዋይ እዚ ፊልሚ ዝሪኦስ ለካ ናይ ብሓቂ ብዛ መሬት ተፈጺሙ እዩ።
3: ከመይ ደኣ ብዕፅፍጻፍ ደረጁ እምበር ስድራኺ ብቐሊል ፀዕሩ ስድራ ይነበሩን።
1: ፍረጓለይ ንብዙሕ ዓመታት ከይስምዲ ኣብ ልበይ ሒዘ የጸናሕኩ ታሪኽ እዩ። ሰዓተ ኣኺሉ ክትፈልጥዮ ኸዓ ስለ ዘለኪ ንገርዋ ብጾት።
0: ናይ ሎሚ ዓመት መዓልቲ ናጽነት ፍልይቲ ነይራ ኣዝይ ብሉ እዛንታይ ዕሊልኩምኒ።
3: እወ ሎሚ ዓንቲ ፍልይቲ መዓልቲ እያ ዛጓለይ። እዚ ኩሉ ክንዕለ ክትጸንሕና ታሪኽ ታሪኽ ኣዲኽ ወላዲትኪ እዩ።
0: ማማ እንታይ ትብሉ ኣለኹም? ኣይተረዳእኒ።
1: እወ ፍረጓለይ ንነዊሕ ብምስጢር ተታሕዘ ጅግንነት ወላዲትኪ ጅምዓ ሙሳ ጓል ሙሳ እያ።
0: ለምለመ እንታይ ኹም ትብሊ ዘለኹም? ከመይ ከመይ እዩ ዝዘረባ?
3: እወ እዚ ብድርብ ጅግንነትን ቆራፅነትን ታሪኽ ኣዲኽ ወላዲት ጓል ሙሳ እዩ።
1: ፍረጓለይ ታሪኽ ጀጋኑ ስድራኺ እዚ ጥራይ ኣይነበረን። ኣብ መጠረሽታ ሰማንያታት ዝነበረ ጽንኩር ኩነታት ጅምዓ ተወጊኣ ህይወታ ክነትርፍ እኳ ላዕልን ታሕትን እንተበልና ክንዕወት ኣይከኣልና።
3: እቲ ኩነታት ጽንኩር እዩ ነይሩ። በዓል ዶክተር ለምለም ዝተጻወተኦ ተራ ቀሊል ኣይነበረን። ኩሉ ተፈቲኑ ተቐቢጹ መጠረሽታ ንዓኺ ምድሓን ጥራይ ተኻኢሉ።
1: ድሕሪ እዚ ኩሉ ጻዕሪ ኸዓ ጌና ጓል 7 ወርሕን ከለኺኺ ብኦፕሬሽን ተሓሪስኪ።
2: ወዛ ጓለይ እዚ ዅርዕ ታሪኽ ታሪኽኪ እዩ። ንስኺ እውን ኣካል ናይ ዝሕብን ታሪኽ ኢኺ።
1: እወ ጓለይኺ ብሕድሪ ውድብ ዝተውሃብክኒ ጓለይ ሓላለይ እዚ ዝበሃለኪ ዘሎ ኩሉ ሓቂ እዩ። ረያ እሞ ቅምጥ ኢላ ኮይንዓ ክትመስል።
3: ፍረሰውራ ጓለይ ብጾት ዋጋ መስዋእቶም ነዛ ውቅብትን ብልጽግትን ሃገርና ፍጹም ሓራ ብርሃን ነጻነት ኣብሪሆም እናሃለኳ እዚ ህዝቢ ናጽነቱ ኸሰማቐ ንርኢ ኣለና። እዛ ጓለይ ተሓበኒ ደስ ዝበል ግዳእ።

0: ሰላምታና ተቐበሉ ፈንዎና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 7 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣግዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስቲ ዜና ፍልም ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርም ተምሃሮ ውፅኢቶም ክዕቅቡ መዘኻኸሪ ቀሪቦም ኣብ ንኡስ ዞባ ከረን ገምጋም ውፅኢት ሃገራዊ ምርመራ ሻም ናይ ክፍሊ ተኻይዱ ኣብ ዓዲ ቀይሕ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ንኣስራሕትን ሰራሕተኛታትን ተዋሂቦም ቱርኪ ንወተሃድራዊ ፅላት እትገብሮ ወፃኢታት ብኣስታት 230 ሚታዊት ከተዕብዮ መዲባ ኣባላት ኦፔክን መሻርክተንን ክገብርኦ ንፀንሓ ወሰኽ ፍርያት ከም ዘቋረፅኦ ሓቢረን መንግስቲ ኮሎምብያ ኣብ ልዕሊ ዕጡቃት ጉጅለታት ዝካየድ ወተሃድራዊ ስርሒት ክሰፍሕ ኣዚዞም ዝርዝር ዜና ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርም ተምሃሮ ውፅኢቶም ክዕቅቡን ካብ ኣሉታዊ ፅልዋ መዘና ክጥንቀቁን መዘኻኸር ቀሪቡ ወኪል ኤሪና ቤትኤል ሰሎሙን ንዘዳለወቶ ፀብጻብ እልልታ ሃብተ ማርያም ከተቕርበያ
1: ኣብ ዞባ ማእከል ልዕሊ ነጥቢ ብምምዝጋም ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርም ተምሃሮ ንዝረኸቦ ውፅኢት ዓቂቦም ንዝበለፀ ውፅኢት ክሰርሑ መዘኻኽሪ ቀሪቡ እዚ መዘኻኸሪ ዝቐረበ ብደረጃ ንኡስ ዞባን ኣብያተ ትምህርትን ኣብ ዓመተ ትምህርቲ 2025-26 ልዑል ነጥቢ ዘመዝገቡ ንኣባላት 38 ዙርያ ሃገራዊ ኣገልግሎት ብሉፃት ተምሃሮ ንምትብባዕ ኣብ ዝተወደበ መደብ እዩ ኣብቲ ብ45 መስከረም ዝተኻየደ ናይ ምሽላም ስነ ስርዓት ንኡስ ዞባ ደቡባዊ ምዕራብ ብደረጃ ንኡስ ዞባ 206 ተምሃሮ ኣብያተ ትምህርቲ ቀይሕ ባሕሪ ኣስመራ ሓፈሻውን ሰንበልን ከምኡውን ቤት ትምህርቲ ኢሳቅ ተወልደ መድህን 44 ቤት ትምህርቲ ርእሲ ዓዲ ማለት እምባደርሆ 37 ቤት ትምህርቲ እብራሂም ስልጣን ድማ 76 ተምሃሮ ሸሊመን ሓለፍቲ ኣገልግሎት ትምህርቲ ኣብ ንኡስ ዞባታት ደቡባዊ ምዕራብ ሰሜናዊ ምብራቕ ሰረጃ ቃንጋላ ነፍሕን ኣብ ዘስምዕዎ ቃል ተረኺቡ ዘሎ ውፅኢት ፍረ ውህድ ፃዕሪ ማሕበረሰብ ትምህርቲ ስለ ዝኾነ ተምሃሮ ውፅኢቶም ዓቂቦም ተጊሆም ክሰርሑ ተማሕፂኖም ርእሰ መምህራን ብወገኖም ተምሃሮ ኣመዝጊቦሞ ዘለዉ ዓወት ናይ መወዳእታ ስለ ዘይኮነ ኣብ ዝቕፅል ጉዕዞኦም ዕውታት ንክኾኑ ብመደብ ክምርሑን ካብ ኣለውታዊ ፅልዋ መዘና ክጥንቀቁን መኺሮም ኣብ ዞባ ማእከል ኣብ ሃገራዊ መርመራ ማለት ማትሪክ ናይ ዓመት ትምህርቲ 2025-26 ካብ ዝተሳተፉ ተምሃሮ 1908 ናይ ዲግሪ 910 ድማ ናይ ዲፕሎማ ነጥቢ ክረኽቡ

0: ከለዉ 254 ካብኦም ምሉእ 4 ነጥቢ ዘመዝገቡ ምዃኖም ሰነዳት ሚኒስትሪ ትምህርቲ የነፅር።
1: ፅሕፈት ትምህርቲ ንእዞባ ከረን ብሓሙሽተ መስከረም ገምጋም ውፅኢት ሃገራዊ ምርመራ ሸሙናይ ክፍሊ ኣካደምያዊ ዓመተ 2025-2026 ኣካይዱ። ኣብቲ ርእሰ መምሃራን ሓለፍቲ ስነ መምህርና ኮሚተ ወለድን ካልኦት መሻርክትን ዝተሳተፍዎ ገምጋም ሓላፊ ትካላት ትምህርቲ ንእዞባ መምህር ዮሴፍ ኣባ ስላሴ ሳላ ዝካየድ ዘሎ ውህድን ቀጻልን ፃዕርታት ኣብ ውፅኢት ሃገራዊ ምርመራ ሸሙናይ ክፍሊ ዘተባብዕ ምምሕያሽ ይምዝገብ ከም ዘሎ ብምሕባር ንምብራኹ ብዘሓየለ ምስራሕ ከም ዘድልያ ገንዚቡ። ኣብቲ ኣካደምያዊ ዓመት ካብ 12 ኣብያተ ትምህርቲ 684 ተምሃሮ ከም እተፈተኑ 700 ድማ ከም ዝሓለፉ ተሓቢሩ። እዚ ውፅኢት እዚ ኣብያተ ትምህርቲ ፍሉይ ኣተኩሮ ሂበን ብምስርሕን ኣብ ተምሃሮ ሓያል ምክትታል ብምክያዱ ተደጋጋሚ መለማመዲ ምርመራታት ስለ ዝወሃባ ከምኡውን ተሳትፎ ወለዲ ኣብ ትምህርቲ ብምሕያሉ ዝተረኽበ ምዃኑ እውን ተገሊጹ። ተሳተፍቲ ብወገኖም ንዝበለፀ ውፅኢት ኣብ መባእታ ብዝሓየለ ክስራሕ ብቕዓት መምሃራን ንምምሕያሽ ስልጠናታት በብደረጅኡ ክዛይድ ተወሳኺ ትምህርቲ ድማ ብኣድማዕነት ክስራሐሉ ዝብል ርእቶታት ኣቕሪቦም። ኣምሓደር ከተማ ከረን ኣቶ ረዘን ኣርኣያን ሓላፊ ጨንፈር ትምህርቲ መምህር ክፍላይ ዓንዲ ሚካኤልን ኣብ ዝሃቦ ቓል ቀንዲ ዕላማ ኣብያተ ትምህርቲ ምህናፅ ብቑዕ ሰብ ምዃኑ ብምሕባር ካብ ቅድመ ትምህርቲ ጀሚርካ ግቡእ ምክትታል ብምግባር ተጨባጢ ውፅኢት ንምርካብ ውር ፃዕሪ ከም ዘድሊ ኣገንዚቦም። ኣብ ከተማ ዓዲ ቀይሕ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ብ4 መስከረም ንኣስራሕትን ሰራሕተኛታትን ትካላት ዋሃብቲ ኣገልግሎት ተኻይዱ። ኣብዚ ናይ ስራሕ መሻርክቲ ኣካላት ሕግን ስርዓትን ዝተሳተፉ ኣስተምህሮ ሓላፊት ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡዘብ ዓዲ ቀይሕ ወይዘሮ መድሃኒት ግርማይ ኣብ ረብሓታት ጥዑይ ዝምድና ኣስራሕን ሰራሕተኛታትን ከምኡውን ጉቡኣትን መሰላትን ሰራሕተኛ ሰፊሕ መግለፂ ኣቕሪባ። ካብ ኣሃዱ ጥዕና ስድራ ቤትን ፍርያምነትን ኣቶ ጌቱ ሰልጠነ ብወገኑ ኣፍልጦ ሰራሕተኛታት ወሃብቲ ኣገልግሎት ኣብ መዳይ ጥዕና ንምብራኽ ስሩዕ ኣስተምህሮታት ከም ዝወሃብን መርመራታት ከም ዝካየድን ብምሕባር ወሃብቲ ኣገልግሎት ትካላት ካብ ምትካኽ ሽጋራ ነፃ ክኾና ንዝወፅእ ኣዋጅ ብግቡእ ከተግብራ ሚዒዱ። ኣምሓደር ንዞባ ዓዳየሕ ኣቶ ሃብታይ ተስፋዝጊ ኣብ መወዳእታ ኣገዳስነት ምኽባር ሕጊ ንኩሉ ከም ዝኾነ ብምንፃር ኣስራሕትን ሰራሕተኛታትን ኣፍልጦም ኣብ ሕጊ ዕዮ ብምብራኽ ንዝበለፀ ኣገልግሎትን ዕግበት ዓሚልን ብውህደት ክሰርሑ ተማህፂኑ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡዞባ ማይምነ ንፅጉማት ስድራ ቤታት ብጥሪታት ጣይሱ። እቲ ናይ ምጥያስ መደብ በብምምሕዳር ከባቢኦም ንዝተለለዩ ፅጉማትን ኣካል ስንኩላንን ዘጠቓለለ ምንባሩ ዝሓበረ ሓላፍቲ ቤት ፅሕፈት ኣቶ ዮሃንስ ኣብርሃ ንፍስ ወከፎም ብዋጋ 10,000 ኣፋ ከም እተጣየሱ ሓቢሩ። ኣብ መወዳእታ ተጣየስቲ ብዝተዋሃቦም መበገሲ ካብ ተፀባይነት ተገላጊሎም ነፍሶም ክኽእሉ ትፅቢት ከም ዝግበር ኣረድዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብክብሪ ዓደም። ዜናታት ወፃኢ፣ ቱርኪ ንወታሃደራዊ ፅላት እትገብሮ ወፃኢታት ኣብ ዝመፅእ 3 ዓመታት ብኣስታት 230 ሚታዊት ከትዕብዮ ምዃና ሓቢራ። ዕላማ እዚ ካብ 2027 ክሳብ 2029 ዝትግበር መደብ ኢንዱስትሪ ኣፅዋር ብምድንፋዕ ኣቕሚ ምክልኻላ ክብ ንምባል ምዃኑ ሚኒስትር ምክልኻል ቱርኪ ገሊፁ። እቲ ውጥን ኣብ ዞባ ማእከላይ ምብራቅ ተፈጢሩ ካብ ዘሎ ወታሃደራውን ፀጥታውን ወጥሪ ክመፅእ ንዝኽእል ስጋኣት ኣብ ምምካት ተራ ከም ዘህልዎ እቲ ሚኒስትሪ ኣሚትሎም። ቱርኪያ ኣብ 2025 ወታደራዊ ፅላት ዝውዕል ኣስታት 30 ቢልዮን ዶላር ኣብ 2026 ድማ ልዕሊ 50 ቢልዮን ዶላር ከም ዝሰልዐት ፀብፀባት ይጠቕሱ። ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነት ቱርኪ ክሳብ 2035 ኣብ ዘሎ ግዜ 500ዊት ካብ ጃምላ ሃገራዊ እቶታ ንምክልኻል ክትሰልዕ ምስቲ ኪዳን ተሰማሚዓ ከም ዘላ ይፍለጥ። ኣብ ዝሓልፈ ወርሒ ነሓሰ ምስ ፓኪስታንን ስዑድ ዓረብን ዝኸተመቶ ወታደራዊ ውዕል ኣካል እቲ ፅላት ምክልኻላ ንምድንፋዕ ትገብሩ ዘላ ምንቅስቓሳት ምዃኑ እዩ ዝጥቀስ። ኣባላት ውድብ ኣፍሬትን ልኣኽትን ነዳዲ ማለት ኦፔክን ሩስያን እትርከበን መሻርክተንን ክገብርኦ ንፀንሓ ወሰኽ ፍርያት ካብ ዝመፅእ ወርሒ ጥቅምቲ ከም ዘቋርፁ ሓቢረን። እተን ሃገራት ትማሊ 6 መስከረም ብማንዛ ኣብ ዘካየድኦ ርክብን ኣብቲ ውሳነ በፂሐን። ዕዳጋሞታት ንምግምጋም ድማ ኣብ ፈለማ ዝመፅእ ወርሒ ጥቅምቲ ብኣካል ተረኺበን ከም ዝትያ ገሊፀን ኣለዋ። ኣባላት ካብ ወርሒ መያዝያ ናይዚ ዓመት ጀሚረን ዕለታዊ 188,000 በርሜል ወሰኽ ምህር

ኣትኪ ክገብራ ምጽንሐን ብምሕባር እቲ ስጉምቲ ኣብ ምርግጋዕ ዕዳጋታት እወታዊ ተራ ከም እተፃወተ ኣረድየን እቲ ወሰኽ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወታደራውን ፀጥታውን ኩነታት ንዘሰዕበ ሕፅረት ቀረብ ነዳዲ ንምቅላል ኣበርክቶ ከም ዝገብር እውን ገሊፀን እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወሰኽ ፍርያት ክገብራ ከም ዝፀንሓ ፀብጻባት የረዱ። መንግስቲ ኮሎምብያ ኣብ ልዕሊ ዕጡቃት ጉጅለታት ዝካየድ ወታደራዊ ስርሒት ክሰፍሕ ኣዚዙ። እቲ መንግስቲ ነዚ ትእዛዝ ዘመሓላለፈ ንሰራዊትን ሓይልታት ፀጥታን ሃገሩ ዕላማ ዝገበረ መጥቃዕትታት እናዓበየ ከም ዝመፀ ብምጥቃስ እዩ። ነቲ ተሪእዮ ንምግታእ ኣብ ልዕሊ ዕጡቃት ጉጅለታት ብሓፈሻ ኣብ ኮሎምብያ ካልኣይ ዝዓበየ ዕጡቅ ጉጅለ ኤልኤን ድማ ብፍላይ ዝተዋሃደ ስርሒት ክካየድ ምዃኑ እዩ ኣፍሊጡ ዘሎ። እዚ ከምዚ ኢሉ እንከሎ ኣብ ኮሎምብያ ኣብ መንጎ ዕጡቃት ጉጅለታት ዝካየድ ግጭታት እውን እናሰፍሐ ይመፅእ ስለ ዘሎ ፀጥታዊ ኩነታት ተሃገር ከንቆልቅል ከም ዝኽእል ናይ ቅርባ ተዓዘብቲ የጠንቅቑ። ኣብዝሓልፈ ወርሒ ጉንበት ኣብ ደቡባዊ ምብራቅ ኮሎምብያ ኣብ መንጎ ክልተ ዕጡቃት ጉጅለታት ብዝተወልዐ ዕጥቃዊ ግጭት ልዕሊ 50 ዕጡቃት ከም እተቐትሉን ዓሰርተታት ከም ዝቆሰሉን ዝዝከር እዩ። መንግስቲ ኮሎምብያ 2016 ምስ ዕጡቅ ጉጅለ ፋርክ ስምምዕ ሰላም ድሕሪ ምኽታሙ ዝበዝሑ ካብቶም ዕጡቃት ዕጥቆም ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም እተፀንበሩ ይዝከር። ይኹን እምበር ገለ ካብኣቶም ዕጥቆም ከም ዘውረድን ፀጥታዊ ስጋኣት እይኮኑ ምህላውን እውን እዩ ዝግለጽ። ኣብ መንጎ መንግስቲ ኮሎምብያን ዕጡቃት ጉጅለታትን ንኣስታቶ 6 ዓመታት ብዝቐፀለ ዕጥቃዊ ግጭት ልዕሊ 450,000 ሰባት ከም ዝሞቱን ሚልዮናት ከም እተማዛበሉን ፀብጻባት የረዱ። መንግስቲ ኢንዶኔዥያ ብሰንኪ ኖትጊ እሳተ ጎመራ ኣብ ደሴት ሱማትራን ከባቢኣን ዝለዓለ ናይ መጠንቀቕቲ ኣዋጅ ኣመሓላሊፉ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብቲ ከባቢ ክነቱግ ዝጀመረ እሳተ ጎመራ ማሕበረ ቁጠባዊ ፀገማት ከም ዘሰዓበ ብምሕባር እዩ። በቲ ክስተት ትማሊ 6 መስከረም ልዕሊ 1500 በረራታት ከም ተሰረዘን ከም እተደናጎየን ሰመዚ መጓዓዝያ ኢንዱስትሪ ሓቢሮም። ብዘካዚ ነቲ ነኩቲ ዝፈጠሮ ዒግታት ክንድሮናን ጥዕናዊ ፀገማት ከስዕብ ከም ዝኽእል ክኢላታት ኣጠንቂቆም ኣለዉ። ኣብ ኢንዶኔዥያ ኣብዝሓልፈ ወርሒ ናሓሰ ዘጋጠመ ነትኩ እሳተ ጎመራ ማሕበረ ቁጠባዊ ፀገማት ምምዝባል ህዝብን ከም ዘሰዓበ ፀብጻባት የረዱ። ኣብታ እስያዊት ሃገር ብውሕዱ 130 ንጡፋት እሳተ ጎመራዊ ቦታታት ከም ዘለዉ እዩ ዝግለጽ። ኣሜሪካን ኢራንን መልሰ ግብሪ ምዃኑ ዝጠቐሶኦ ምልውዋጥ መጥቃዕትታት ኣካይደን። ኣሜሪካ ብዘካየደቶ መጥቃዕቲ ሚሳይል 3 ናይ ነዳዲ መራኸቢ ኢራን ከም ዘዕንወት ክትሕብር ከላ ሓለዋ ሰውራ ኢራን ድማ መፃቦ ሆርሞዝ ክሓልፍ ኣብ ልዕሊ ዝፈተነ 6 መራኸቢ ኣሜሪካ መጥቃዕቲ ከም ዘካየደ ገሊጽሎም። ኢራን እቲ መጥቃዕቲ መልሰ ግብሪ ናይቲ ኣሜሪካ ኣብ ልዕሊ መራኸባ ዘካየደቶ ደብዳብ ምዃኑ ክትሕብር ከላ ማእከላይ እዛ ኣሜሪካ ድማ ኢራን ነቲ መጥቃዕቲ ኣቐዲማ ከም ዝፈጸመቶ ገሊጾም። እቲ መጥቃዕትታት ኣብ መጻቦ ሆርሞዝ ንዝጸንሐ ጸጥታውን ወታሃርዳውን ወጥሪ መሊሱ ኣኽሪርዎ ኣሎ። ኣሜሪካ መጻቦ ሆርሞዝ ኣብ ትሕቲ ቁፅፅራ ከም ዘሎ ክትሕብር ከላ ኢራን ድማ ምሕደራን ቁፅፅርን ናይቲ ስትራቴጂካዊ ማያዊ ኣካል ኣብ ትሕቲ ኣሜሪካ ኣትዩ ከም ዘይፈልጥን ብሕጂ እውን ካኣቱ ከም ዘይኮነን ኣነጺራ። ሩስያን ዩክሬንን ኣብ ርእሰ ከተማታት ሞስኮን ኪየቭን ከካይዶ ዝጸንሐ መጥቃዕትታት ንሰለስተ መዓልትታት ከቋርጽኦ ተሰማሚዐን። እዚ ስምምዕ ዝተበጽሐ ስቲቭ ዊትኮፍ ዝመርሖ ፍሉይ ልኡኽ ፕረዚደንት ዶናልድ ትራምፕ ብ5 መስከረም ምስ ፕረዚደንት ቭላድሚር ፑቲን፣ ትማሊ 6 መስከረም ድማ ምስ ፕረዚደንት ቮሎዲሚር ዘለንስኪ ድሕሪ ዘካየድዎ ሃናጽ ምንባሩ ዝተገልጸ ዝርርብ እዩ። እቲ ርክብ ኪናት ዩክሬን ብሰላም ንምዕራፍ ባይታ ከጣጥሕ ከም ዝኽእል ዝኣመተ ፕረዚደንት ፑቲን ኣብ ርእሲ ከተማ ኪየቭ ክካየድ ጸንሐ መጥቃዕታው ደው ክብል ኣዚዝሎም። ፕረዚደንት ዘለንስኪ ድማ እቲ ዘተ ውፅኢታዊ ምንባሩ ብምሕባር ኣብ ርእሰ ከተማ ሞስኮ ክካየድ ጸንሐ መጥቃዕትታት ናይ ምውንዛፍ ስጉምቲ ከም ዝወሰደ ኣፍሊጡ። ይኹን እምበር ኣብ ካልኦት ከተማታት ዝካየድ መጥቃዕትታት ይቕጽል ብምህላው እዚ ኣብ ሞስኮን ጌቭን ተበጺሑ ዘሎ ግዜያዊ ስምምዕ ምቁራጽ ተኹሲ ነቲ ልዕሊ 4 ዓመታት ተቐፂሩ ዘሎ ኪናት ብሰላም ንምዕራፍ መሰረታዊ ክኸውን ከም ዘይክእል ይእመት። መንግስቲ ኒጀር ኣብ መወዳእታ ዝሓልፈ ወርሒ ነሓሰ ኣብ ሃገሩ ዝተካየደ ፈተነ ዕልዋ ኢድ ፈረንሳ ከም ዝነበሮ ከሲሱ። ፈረንሳ ኣብቲ ብ29 ነሓሰ ኣብ ርእሲ ከተማ ኒያሚ ዝተካየደ ፍሹል ፈተነ ብተዘዋዋሪ ከም እተሳተፈት መርትዖ ከም ዘለዎ እዩ መንግስቲ ኒጀር ሓቢሩ ዘሎ። ይኹን እምበር መንግስቲ ፈረንሳ ነቲ ፍጻሜ ከም ዘይወዓሉ ብምጥቃስ ንክሲ ኒጀር ነጺግዎ ኣሎ። መንግስቲ ኒጀር ንፈረንሳ ብምትእትታው ኣብ ውሽጣዊ ጉዳያት ሃገሩ ክወቕሳ ናይ ፈለማ ከም ዘይኮነ ጸብጻባት የረድም።
ኒጀር ጥራይ ዘይኮነ ትጉራብቲ ሃገራት ማሊን ቡርኪና ፋሶን ፈረንሳ ብተመሳ

ዝመሳሰሉ ጉዳያት ክኸስኣ ጸኒሐን ኣለዋ። ሰለስቲኤን ሃገራት ኣብ መሬተን ተዋፊሩ ንዝነበረ ሰራዊት ፈረንሳ ካብ 2022 ክሳብ 2023 ድሕሪ ምውፅአን ምስታ ኤሮጳዊት ሃገር ዝነበረን ወታደራውን ፀጥታውን ውዕል ከም ዝሰረዞ ይፍለጥ። ናይ መወዳእታ ዜና፣ እስራኤል ካብ መወዳእታ 2023 ኣብ ደቡባዊ ሊባኖስ ብተካይዶ ዘላ መጥቃዕትታት ኣስታት 9,000 ሰባት ከምተቐትሉ ተቓሊሖም። በቲ ወታደራዊ ስጉምቲ ኣስታት 31,000 ሊባኖሳውያን ከም ዝቆሰሉን ናይ ቢልዮናት ዶላር ቁጠባውን ንዋታውን ዕሮት ከም ዝሰዓበን እውን ፀብፀባት ሓቢሮም። ብዘይካዚ ብሰንኪቲ ገና ዝቕፅል ዘሎ ወታደራዊ ተጻብኦታት ልዕሊ 360,000 ሊባኖሳውያን ከም እተማዘበሉ ክፍለጥ ተኻኢሉሎም። እስራኤል መጥቃዕታት እኮ ተቋርፅ ንዝበፅሐቶ ስምምዕ ብምጥሓስያ ነቲ ተጻብኦታት ተቕፅሎ ዘላ። ኣብ ሊባኖስ ወታደራዊ ዕልውዓት ተተርንዕ ዘላ እስራኤል ናይ ምስፍሕፋሕ ኣጀንዳ ከም ዘለዋ ናይ ቅርባት ዓዘብቲ ይእምቱ። እስራኤል ኣብ ወሽመት ጋዛን ሶርያን እውን ተመሳሳሊ ጥሙሕ ከም ዘለዋዮም ተንተንቲ ዞባ ማእከላይ ምብራቅ ዝጠቕሶም። ዜና ንምዝዛም ኣርእስቲ ዜና ክደግም፣ ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርምቲ ተምሃሮ ውፅኢቶም ክዕቅቡ መዘኻኸር ኣቕሪቡ። ኣብ ንኡስ ዞባ ከረን ገምጋም ውፅኢት ሃገራዊ ምርመራ 8ይ ክፍሊ ተኻይዱ። ኣብ ዓዲ ቅይሕ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ንኣስራሕትን ሰራሕተኛታትን ተዋሂቡ። ቱርኪ ንወታደራዊ ፅላት እትገብሮ ወፃኢታት ብኣስታት 230 ሜታዊት ከተዕብዮ መዲማ። ኣባላት ኦፔክን መሻርክተንን ክገብርኦ ንፀንሓ ወሰኽ ፍርያት ከም ዘቋርፅ ሓቢረን። መንግስቲ ኮሎምቢያ ኣብ ልዕሊ ዕጡቓት ጉጅለታት ዝካየድ ወታደራዊ ስርሒት ክሰፍሕ ኣዚዞም። ክቡራት ተኸታተልቲ ነሳዕ ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብርኩ ዓ

ነጥቢ 166 ኪሎ ሜትር እናዘወረይ ንውድድሩ ብ4 ሰዓታትን 33 ደቂቕን 8 ካልኢታትን ተዓዊትሉ ናትናኤል ተስፋፅን ድማ ካብ ዕዉት 42 ካልኢታት ድሒሩ መበል 12 ደረጃ ብምሓዝ ንውድድሩ ክፍፅም መርሃዊ ቅዱስ ድማ ካብ ዕዉት 6 ደቂቕን 38 ካልኢታትን ድሒራ ምዝፈፀመት መበል 67 ተርታ ሒዙ ዛዚሞም ኤርትራውን ተቀዳድምቲ ቱርካዊቱ ክለብ ኢስታንቡል ቲም ናትናኤል ብርሃነ መትከል እዮብ ዓወት ኣማን ከምኡ ድማ መዋል ግርማይ ክሳትፎ ዝቕኒ ዞር ኢስታንቡል 226 እውን ትማል ሰንበት ተዛዚሙ ናይ ትማሊ መድረኽ ራብዒትን ዛዛሚትን ኮይና ተቀዳድምቲ ኣብ ናይ ውልቂ ናይ ግዜ ውድድር ማለት ክሮኖሜተር እዮም ተፀሚዶም እዛ 75 ኪሎ ሜትር ርሕቀ ዝነበራ መድረኽ ፈረንሳዊ ተቀዳድማይ ፈረንሳዊቲ ክለብ ቶታል ኤነርጂስ ባፕቲስተ ቫዲክ ክዕወተላ ከሎ ኤርትራውያን ተቀዳድምቲ ዝሓዝዎ ደረጃታት ምስ ንምልከት መዋል ግርማይ መበል 55 መትከል እዮም መበል 66 ዓወት ኣማንን ናትናኤል ብርሃን ድማ መበል 77 ከምኡ ድማ 78 ደረጃታት ሒዞም ንውድድሮም ፈፂሞም ኣለው ግጥማት ሊጋት ኤሮጳ ትማል ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ ኣብ ውድድራት ፕሪምየር ሊግ ትማሊ ሰንበት ክልተ ፀወታታት እዩ ተሰሪዑ ነይሩ ሰዓት 4 ቀትሪ ኤቨርተን ኣብ ሜዳኣ ሂልዲክሰን ስታድዮም ኣንጻር ማንቸስተር ዩናይትድ እያ ተጻዊቷ ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ባዶ ባዶ ክፈላለያ ከለዋ ድሕሪ ዕረፍታ ኣብ ዝቕፅለ ፀወታ ግን ዩናይትድ ኣብ መበል 46 ዶ ካብ ሙቤሙ ብዝረኸብታ ሸቶ መሪሕነት ናይ ትግጥም ክትሕዝን ከላ ኤቨርተን ኣብ መበል 83 ዶ ካብ ጆርጅ ማዕረ ዝገብረታ ሸቶ ብምርካባ ፀወታ ረስኑ ወስኸም ኣብ መበል 88 እንዳ ማንቸስተር ዩናይትድ ካብ ሸሽኮ እንደገና ናብ መሪሕነት ዝቕለታ ሸቶ ብምርካብ ንፆወታ ናብ ዕፁ ማዕፆ ዘብፅሓቶ መሲላ እኳ ተቐረበት ኤቨርቶን ኣብ መበል 96 እንዳ ካብ ማይትላንድ ኔልስ ብዝረኸበታ ብልስቲ ሸቶ ነቲ ፆወታ 2-2 ከም ዝዛዘም ገይራ ኣብዛ ፆወታ ናይ ኤቨርቶን ናይልስ እዩ ብሉፅ ተፃዋታይ ተባሂሉ ስዒበን ግጥመ ዘካየዳ ሻምፒዮን ዝሓለፈ ዓመተ ስፖርት ኣርሰናል ኣብ ሜዳ ኤምሬትስ ኣንጻር ጓል ከተማ ቸልሲ ዝነበረ ግጥም እዩ እዚ ናይ ደርቢ ፀወታ ብኩሉ ሸነኹ ኣርስቲ ክሰርሕ ትፅቢት ዝተገብረሉ ግጥም እዩ ነይሩ ኣብ ናይ ቅድሚ ዕረፍቲ ፀወታ ቸልሲ ኣብ ካልይቲ ዶ ናይቲ ግጥም ካብ ሮጀርስ ብዝረኸብታ ሸቶ ሓደ ባዶ ክትመርሕ ጀሚራ ኣብ መበል 25 ዶ ኣርሰናል ካብ ካይ ሃቨርትስ ብዝረኸብታ ሸቶ ናብ ፀወታ ብምላስ ንሜዳ ኤምሬትስ ኣህድያ ናብ ዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዓብላሊ ዝነበረት ኣርሰናል ኣብ መበል 50 ዶ ካብ ኦዴጋርድ ምዕቱ ሸቶ ብምርካብ ኣገደስቲ 3 ነጥቢ ኣኪባ ኣብዛ ፀወታ ሓለቓ ኣርሰናል ማርቲን ኦዴጋርድ ይብል ሰፃታይ ተባሂሉ ናብ ካልእ ውድዳት ምስ ንሰግር ግጥማት ላሊጋ እስጳኛ ትማል ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ መራሒ ናይ ዝውድድር ዘላ ባርሴሎና ናብ ከተማ ቫሌንስያ ብምጋሽ ኣብ ዘካየቶ ፀወታ ግፊ ዓወት ኣመዝጊባ ኣብ ናይ ቅድሚ ዕረፍቲ ፀወታ ባርሳ ኣብ ሻሸይቲ ዶ ካብ ያማል ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 22 ዶ ድማ ካብ ሎበስ ካልእቲ ሸቶ ብምርካብ 2 ባዶ መሪሓ ኣዕሪፋ ድሕሪ ዕረፍታ ኣብ ዝቐፅለ ግጥም ባርሳ ካብ ራፊኒያ ኣብ መበል 50 ዶ ካብ ፔርዲ ኣብ መበል 79 ዶ ከምኡ ድማ ኣብ መበል 84 ዶ ካብ ያማል 3 ሸቶታት ወሲኻ ነቲ ግጥም 5 ባዶ ብምዕዋት ነታ እትስዕባ ዘላ ሪያል ማድሪድ ብ3 ነጥቢ ፈልያ ትቕልስ ኣላ ብዘካዚ ዲፖርቲቮ ኣላቨዝ ንኣሶሱና 5-2 ኤስፓኞል ምስ ሴቪያ 1-1 ከምኡ ድማ ማላጋ ምስ ሌቫንተ ባዶ ባዶ ተፈላለየን ውድዳት ሴርያ ኢጣልያ ትማል ሰንበት ብዓብዪ ዝኾነ ፀወታ ጁቨንቱስን ኤሲ ሚላንን ቀፂሉ ነይሩ ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ክፈላለዩ ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥን ግን ፈለማ ሚላን ኣብ መበል 68 ዶ ካብ ሲሰብ ዝረኸብታ ሸቶ ክትመርሑን ከላ ጁቨንቱስ ኣብ መበል 92 ዶ ካብ ጋቲ ብዝረኸብታ ሸቶ ካብ ስዕረት ድሒና ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም ስለምክትታልኩም ኣዝየ መስኪ ምስ ተርፉ መረባ ሴርቲቭ ሓድጎኩም ብወገነ ግን ሰላም

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ትቕኒ ክቡራትን ክቡራንን፣ ናይ ሎሚ ትሕዝቶና ኣብ መፅሓፍ ዘተኮረ ክኸውን እዩ። መሪፅናያ ዘለና መፅሓፍ ድማ ፅዋ ጎልጎል ዘርእስታ ልበወለዳዊት ዛንታ እያ።

0: ደራሲኣ መምህር ቴድሮስ ሃብተ እዩ። መምህር ቴድሮስ ሃብተ ኣብ ዝሓለፈ ግዜ ነዊሕ ዓመታት ኣብ ዝተፈላለዩ ፅሑፋት ብፍላይ ድማ ኣኽሊል ዘርእስታ መፅሓፍ ሕቲሙ ዝነበረ እዩ። ሎሚ ነተኩረላ ዕላልና ግን ኣብዛ ፀዋ ጉልጉል ዘርእስታ ኣብ ሓቀኛ ፍፃሜታት ነቲ ኣብ 97ታትን 80ታትን ዝነበረ ኣብ ውሽጢ ከተማ ኣደራዕ መግዛእትን ንዕኡ ዝቃወም ወይ ድማ ዝምክት ዝነበረ ሂወት እተንፀባርቕ ዛንታ እያ። እዛ ዛንታ እዚኣ 266 ገጻት ዝሓዘት እያ። ኣብ 20 ምዕራፋት ድማ ተኸፋፊላ ኣላ። ብዘይካዚ ድማ መቕድም እተዊ ብኡ ድማ ምንጪ መወከሲ እውን ኣጠቃሊላ ኣላ። ምክታልኩም ብምዕዳም ብናብ መደብና ክንሰግር መምህር ብርእስቲ እስከ ክንጅምር ፀዋግ ጎልጎል እዚ ሕጂ ምስተሰብኦ ንብሎ ወይ ድማ ንሓደ ነገር መልክዕን ስምን ንህበሉ ኣገባቢ እሞ ፀዋግ ጎልጎል እንታይ ምውካል ኢካ ቅሪብከ?
1: ሕራይ ኣቐዲመ ተገብረለይ ዕድመ የመስግን። እዛ መፅሓፍ ኣርእስታ ከም መጀመርያ ፀዋግ ጎልጎል እውን ኣይነበረትን። ምናልባሽ ምስታ ቀንዲ ገፀ ባህሪ ምስ ሰብለል ተኣሳሰር ያ ገርያ ነረ መጀመርያ። ዳሕራይ ግን እታ ሽም ሂበያ ነበርኩ ስቕታ ሰብለል እያ ትብል ነራ። ዳሕራይ ግን ከምኡ መፅሓፍቲ መፅኡ ናይ ተስፋይ ገብረኣብ የውርቃ ዝምታ ምስረኣኹ ሓንቲ ፊልም እውን ትረአ ነራ ብሲኒማ ኢምፔሮ ስቕታ ናይ ሰማያት ገለ ሕጂ ቁሉብ ክትፍለየለ ኢለ ብዙሕ ግዜ ወሲዱለይ ታሽም ክገብራ። ዳሕራይ ግን እቲ ግዜ እንታይ መሰልቲ 70ታት 80ታት ንፈልጦ ኢና። ኣዝዩ ዝኸፍአ ግዜ እዩ ዝሓልፍ ነይሩ። መቕተልቲ፣ ማእሰርቲ፣ ኩናት ዝነበሩ ግዜ ስለ ዝኾነ ሕጂ ምስኡ ተሓሕዝካ ክትሪኦ ከለካ ኣስመራ ከም ዋና ከተማ ዝሓሸ ሰላም ዘለዎ ጥዑም ምቹእ ብመስሎ ሰብ ክነብር ይኽእል እዩ ብቲ ግዜ እቲ። ግን እቲ ምቹእ ዝበሃል ርእሰ ከተማ ሲ ዘይምቹእን ኣዝዩ ሓርፋፍን እዩ ነይሩ ማለት እዩ። ስለዚ እቲ ጎልጎል ትጎልጎል ኢልካ ተሓስቦስ ፀዋግ ኮይኑ ይፅወግ ማለት እዩ። እቲ ጎልጎል እንድሕር ተፀዊጉ ቶም እምባታት ከ ከመይ ይብሉ ነይሮም ኣብቲ ግዜ እቲ ኢልካ እውነት ነገር ከተረጋግፆ ትኽእል ኢኻ። ስለዚ ካብ ከም ዝተበጊሰ ኣብ ሓንቲ ዘረባ ምሰምዕ እኳ ልክዕ ማች ገራትለይ ምስታ ካብ ሓደ ሰብ ምሰምዕ ኳ ፀዋግ ጎልጎል እንተበልኳ ኢለ ድሕራይ ብኣ ወዲእ እያ ማለት እዩ።
0: ራይ እንታይ ትርጉም ኮ ፀዋግ ጎልጎል ምስቲ መፅሕቕፎ ናይ ትዛንታ
1: ኣቕፎ ናይ ትዛንታ ሕጂ ከምዚ ክገልፆ ፀናሕኹ። እቲ ግዜ ኣዝዩ ከቢድ እዩ ነይሩ ኣብ ሰብዓታት ብፍላይ ምምፃእ ናይ ደርግ ዋላ ብቲ መጨረሻ ዓመታት ናይ ንጉስ ሃይለስላሴ ዝነበረ እቲ ህዝቢ ዝሕልፎ ዝነበረ ናይ ኣደራዕ ናይ መግዛእቲ ምናልባት ኣብ ሳሕል ወይ ኣብ ገጠራት ጥራሕ ኣይኮነን። ኣስመራ እውን ከም ኣስመራ ሲ መዓት ሽግር ዝኸፍአ ሽግራት ተርኣይሉ ሰባት ኣብ ፅርግያ ተረሸምሉ ማእሰርቲ ዝበዝሓሉ ብዙሕ ግፍዕታት ዝግበረሉ እዩ ነይሩ ማለት እዩ። እዚ ብቲ ታሪክ ኩሉ ሰብ ዝፈልጦ እዩ። እቲ ኣስመራ ዝበሃል ሕጂ ከም ርእሳ ከተማ ሲ ብዙሕ ሽግር እውን ኣብኡ ከምዝነበረ ብዙሕ ቃልሲ ኣብቲ ውሽጢ ይካየድ ከምዝነበረ ሰባት ይግፍዑ ከምዝነበሩ ብመግዛእቲ ሕጂ ትጎልጎል ፀዋ ከምዝነበረ ንምርኣይ እያታ ሓሳበይ።
0: ኣብ ገበር ናይታ መፅሓፍ እንተዳ ርእናዮ በዓል በጃ ክዳን ኣሎ ብረት ዝሓዙ ኣለዉ ኢሉ ጠሚሩ ንድሕሪ ዝኸይድ ኣሎ እንታይ እያ ክትውክል ምስቲ ናይ ከተማ ዛንታ?
1: እዚኣ እታ መልእኽታ እዚ ተኢዱ ተኣሽሩ ዝኸይድ ዘሎ እቲ ገፀ ባህሪ ኣብቲ ውሽጢ ዘሎ ማሕሪ እዩ መካኒክ እዩ ወዲ ስው እዩ ኣቦኡ ምስ ተሰብኡ ከዓ ስድራ ናይ ምእላይ ሓላፍነት ወይ ፀወ ተሰኪሙ ይኸይድ ነይሩ። ግን ንዕኡ ክገብር እውን ዕድል ኣይረኸበን እቲ ግዜ ዕድል ኣይሃቦን። ንባዕሉ ኣብ ማእሰርትን ኣብ ግፍዕን ይኸይዱ ተኣሲሩ እዩ ዝኸይድ ዘሎ ወተሃደራት እዮም ኣኸቢቦሞ ዘለዉ ንድሕሪኢኸዮም። እቲ ብቅድሚ እዩ ዘሎ ከዓኒ ምድረ በዳይ ኣዝዩ ናብ ዝኸፍአ ፀገማት ይኸይድኩም ዘሎ እሞ ከዓ ኢኖሰንት ከሎ እሱ ማለት እዩ ንፁህ ከሎ ማለት እዩ። ሕጂ ከማይ ኣተር እዚያ
0: ስለምንታይ ነዚ መፅሓፍ ኣሰናዲእካዮ ከም መዓስ ጀሚርካዮ?
1: ከምቲ ኣብ መእተው ተጠቂሱ ዘሎ እዛ መፅሓፍ እዚኣ ብዘገርም ኣብ 92 እየ ጀሚር 92 ቲፕሎት መፅለ ሽዑ እቲ ዝነበረና ስምዒትና ፅነት ኮይኑ ሽዑ

0: ሓጎስና ኣስተይ ኣይነበሮም ወዳእታ ኣይነበሮም ሰብ ዝብሎ ይፈልጥን እዩ ነይሩ። ንኣብነት ንዓያ ቦይ ወላድየ ክልተ ቀነብ ፅርግያታት ይዘውር ነይሩ ምስ ህዝቢ ንስዕስዕ ዝጨፍር ማለት እዩ። ኣነብቲ ግዜ እቲ ኣብ ዞባ ደቡብ ሽዑ ሰራይ ኣውራጃ ሰራይ ዝነበረ ኣብ ዓረዛ ካብ ዓረዛ ሓሙሽተ ሰዓት ብእግርካ ተኸዶ ዝባን ደብሪ ዝበሃል ዓዲ ዳይረክተር ናይ ሓንቲ ንእሽቶ ቤት ትምህርቲ ነይረው ኣነ ከፊተ ያታ ቤት ትምህርቲ ድሕሪ ናፅነት ድሕሪ 30 ገለን ዓመታት ምስ ተዓፀወት ሲ ኣነ ከፊተ ያ ከም ዳይረክተር ዳሕራይ መምሃራ እንዳተወሰኹ ኣብኡ ከድና ሕጂ እቲ ስምዒታት ስለ ዝነበረ ኣብቲ ቦታት ኮይነ የ ብተስዓን ክልተን ጀሚረ እያ ህልም ዝበለ ገጠር እዩ ኣብኡ ኮይነ ጀሚረ እያ ይጅምራ የቕምጣ የልዕላ ሰለስተ ዓመት ድርብያ የልዕላ እቲ ቁም ነገር ደይ ምጥፋእ እዩ ማለት እዩ። ስለዚ ሽዑ የ ጀሚረ እያ እቲ ዕላማ ከዓኒ እቲ ዝነበረ ናይ መግዛእቲ ስርዓት እንታይ እዩ ዝገብር ነይሩ እቲ ህዝቢ ከነ ህዝቢ ከመይ ይብድሆ ነይሩ እቲ ቃልሲ ናይ ኤርትራ ብሓፈሽኡ ማለት እዩ። ብፍላይ ከዓ እቲ ኣብቲ ከተማ ብዓይና ንሪኦ ነበርና ኣብቲ ጦብላሕታ ደራሲ ዝብል ጠቂሶዮ ዘለኸውን ኣሎ ኣብቲ ጦብላሕታታት ኣብ ውሽጢ ኣስመራ ውግእ ርኢና ኢና ኣብ ገዛውትና ውግእ ርኢና ኢና ኩናት ተጋደልቲ ምስ ጦር ሰራዊት ኣብ ኣስመራ ማለት እዩ ኣብኡ ክንደይ ነገራት ሓሊፉ ክንደይ ሰብ ሞይቱ ማለት እዩ ዝተፈላለየ ብዙሕ ነገራት ኣሎ። ስለዚ ነቲ መግዛእታዊ ስርዓት ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ነበረ ግፍዕን እቲ ህዝቢ ከዓ ከመይ ምክቶ ነይሩን ንምንፅብራቅ ኢለ ገርያ እዛ መፅሓፍ
1: ፅቡቅ ኣብቲ ኣርእስቲ ክንምለስ ፀዋ ጎልጎል ይብል እሞ ክውንነታዊ ልብወለድካ እዩ ድብል ዕምቆት ናይ ክውንነት ምናልባት ከም ክልሲ ሓሳብ ገፊሕ ነዊሕን እዩ ኣዝዩ ረቂቕ እውን እዩ ክውንነትን ልብወለድን ክልተ ተፀረርቲኦም ዝብል እውን ምጉት ኣለዎ ከም በዓል ጆርጅ ኢልየት ካልኦና መልኪቶም እብሉ እዮም ሞ ስለምንታይ ካ ክውንነታዊ ልብወለድ ክልካ እዩ
0: ብናተይ መረዳእታ ኣነ እንታይ ሓሲበ ክውንነታዊ ክብሎ ከለኹ ሓደ ነገር ናይ ኩናት ግዜ እንተልዩ ኣብኡ ዘለዉ ሰባት እንታይ ክመስሉ ይኽእሉ ብኸመይ ንቀሳቀሱ ይኽእሉ ኣብቲ ግርጭታት ከ በቲ ሓደ ወገን ዘሎን በቲ ሓደ ወገን ዘሎን ኣብቲ ከመይ ይዋሳእ ሕጂ ልክዕ ኣይኮነን ዝዛንታ እዚ ልክዕ ኣይኮነን ልብወለድ እዩ ግን ኣብ ሓደ ታሪካዊ እዋን ዘለዉ ሰባት ከመይ ይኹን ይኾኑ ምስቲ ኣእምሮና ዘሎ ስእሊ ኣእምሮ ናይቲ ግዜቲ ዝእሰሩ ዝቕተሉ ዝቃለሱ ኣለዉ በቲ ሓደ ከዓ ዝቆትሉን ዝኣስሩን ዝገፍዑን ከ ኣለዉ ማለት እዩ። ሕጂ ነዚ ኣነ እቲ ሓሳብ ናተይ ከምኡ እዩ እቲ ናተይ ሓሳብ ነይሩ።
1: ፅቡቅ እሞ ናብ ኣውራ መልእኽቲ ክንከይድ እንታይ መልእኽቲ ከ እንታይ ከ ክትብል ከም ወዳእታ እዚኣ መፅሓፍ ሲ ጠሚርና ብዚ 266 ገጻት በቶም ኣውራ መራሕቲ ዛንታ ኣቢልና ንባዓልና ንመሓርን ሓዊስና ብኩሉ ሲ እንታይ ኢካ ክትብል ደሊኻ
0: ሕጂ ዋላ ብኣቶም ተጀሚርና ብመሓር እንተጀሚርና ንኣብነት ኣብቲ ግዜ እቲ ከምኡ ዓይነት ሰባት ብዙሓት እዮም ነይሮም ስድሪኦም ተቐቲሎ ኣቦኦም ተኣሲሩ ተቐቲሉ እቲ ጦር ኣብ ዝባኖም ዝወድቆም እሞ ካብ ኩሉ ካብቲ ሽቅ ዝነበረ ፖለቲካዊ እንታይ እዩ በኋላ እኳ ሓደ እምነት ከም ሃገራውያን መጠን እንተሃለዎም እቲ ናይ ውልቂ ጉዳዮም ዓዚዝዎም እቲ ክብደት ናይቲ መነባብሩ ንዕኡ እንዳተቃለሱ ኢዶም ከየእትዎ ከለዉ ምስትን ምስትን ግን ዝግፍዑ ዝቕተሉ ከም ዝነበሩ ንምርኣይ እዩ። በንፃሩ ከዓ ትበዓት ኮይኖም ዝቃለሱን ዝብድሆን ከዓ ከም ዝነበሩ ንምርኣይ እዩ። ኣብዚ ግን እቲ ሓፈሻዊ መልእኽቲ እቲ መግዛእቲ ወይ እቲ ፀላእይ ዝኣመነ ብሴፍ ዝኸሓደ ብሴፍ ፀላእ ህዝቢ ኤርትራ ምዃኑ ነቲ ንፁህ ክንብሎ ኣይንኽእልኒ ኢና ግን ብሽግሩ ኣብቲ ቃልሲ ኢዱ ክመልስ ዘይከኣለ እውን እንተኾነ ምሕረት ከም ዘይገብረሉ ንኩሉ ነቲ ህዝቢ ፀላኢኡ ምዃኑ ዋላ ነቲ ሰላማዊ ዝበሃል ዋላ ዓባይ ሰበይቲ ትኹን ዋላ ቀሺ ኹን ኣብኡ ተጠቂሶም ኣለዉ ብዙሓት ኣቡናት ዋላ ንሳቶም እንቲ ሓቂ እንዳተዛረቡ ከለዉ እዮም ዝግፍዑ ነይሮም ማለት እዩ። ስለዚ እቲ ፀላእ ዝበሃል እቲ መግዛእቲ ዝበሃል ንዝኾነ ሰብ ከም ዘይንሕፍ ንኩሉ ፀላኢኡ ምዃኑ ከንፀባርቂ ኢለ የቲ ቀንዲ ገይር
1: ኣብቲ ቀዳማይ ክፋል ናይ እዚ ብዛዕባ መካነ መቃብር ቅድስት ማርያም ኣቕሪብካ ኣለኻ ስእሊ እንተላይ ኣሎ ትጉዕዞ ናብኢኻ ጀሚርካዮ ሓደ መቃብር ዓሚቕ ምስጢር ዘለዎ እዩ። ደቂ ሰባት እንታይ ዓይነት ተመክሮ ነይርዎም መን እዮም መወዳእታ መቃብር ምዃኑ ሰፈሮም ግን ፅቡቅ ሽም ተገዲፎም ኣብኡ እውን ፅቡቅ ሽሞም ከም ዝተርፍ ሂወትን እንታይ እያ ሂወት ዝብል እውን ሕቶታት መሊስካ ኣለካ እሞ እስከ ኣብቲ ኣወዳድባ ናይ ትዛንታካትካ

0: ዛረብ
1: ሓደ ዛንታ ክህነት ከሎ ናይ ግድን ሓደ ቦታ እቲ ዛንታ ዝካየደሉ ቦታ ክህሉ ኣለዎ። እቲ ቦታ ከዓ ምስቲ ዛንታ ክሰማማዕ ክኽእል ኣለዎ። ስለዚ ሓደ ሕቡእ ስራሕ ምስጢራዊ ስራሕ ትሰርሓሉ ቦታ ኣበስመራ እንተልካ ኣበይ ክኸውን ንኽእል ኣበይ ክኸውን ንኽእል። በዚ መፅሓፍ እዚ እንተርእናዮ እዚ መቃብር ቅድስቲ ማርያም ኣዝዩ ፅምዋ እዩ። ብዙሕ ነገራት እውን ክሳዕ ሕጂ ነገራት ኣብኡ ዝግበሩ ከም ዘለዉ ምስጢራውያን ነገራት ከም ዘለዉ ንፈልጥ ኢና። ምስ ቃልሲ ተኣሳሰሩ እተ ዘይኮኑ ምስ ናይ ውልቀ ሰባት ኣብኡ ኣቲኻ ሕማቕ ነገር ምግባራት ኣሎ። ሕጂ እቲ ቃልሲ ኣበይ ኮንካ ክተካይዶ ትኽእል? ንብረት ተለካ በይ ተሓብኦ፣ ኣብ ቤተክርስትያን ክትሓብኦ ትኽእል ትኸውን። ኣብ መቃብር ከዓ ዝበለፀ፣ ምክንያቱ መቃብር ተፈራሒ እዩ፣ ከቢድ እዩ፣ ርዝነት ኣለዎ። ሞር ሕጂ እቲ ስራሕካ ናይ ምስጢራዊ ናይ ምኳን ተኽእሎ ኣለዎ። እሱ ጥራሕ ዘይኮነ እዞም ገለርያታት ናይ ኣስመራ እንተዳ ርኢኸዮም ብተመሳሳለ መንገዲ ንሕና ቆልዑ ኮይና ክንዓቢ ከለና እዞም ገለርያታት እዚኦም ካብ ጫፍ ናይ እድገት ናይ ኣክርያ ካብ ወደሽቶ ክሳዕ እዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም ኩሉ ንፈልጦ ኢና ተኣንጎሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ። ኣግዲሰና ኒ ኣብኡ ዘሎ ሕማቕ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ። ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ዝኽእል ይርዳእካ እዩ። ብፍላይ እዚ ናይ ዝገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና። ቆልዑ ስለ ዝኾና ግን ኣይርዳእና እዩ ነይሩ። ንቃልሲ ዝኾኑ ገመድ ሽጉእ ዝተረኽበሉ ግዜ እውን ነይሩ እዩ። መድሃኒታት ንረኽበሉ ግዜ ነይሩ እኡ። ስለዚ እቲ ምስ ዓበኻ ነዚሳት ኢኻ ዝዝክር ክፅሕፍ ከለኻ እንተደ ከምኡ ክትፅሕፍ ደሊኻ እዚ ክልተ ቦታታት እዚ ከም ምስጢራዊ ቦታ ኢልካ ክመርፅዎ ዝኽእሉ እቶም ሽዑ ተቓለስቲ ዝነብሩ ክመርፅዎ ይኽእሉ እዮም ኢልካ ትግምቶ እዩ ማለት እዩ። ካልእ እውን ብዙሕ ክህሉ ይኽእል፣ ግን እዚኣተን ኣብ ኣስመራ እንተራሪኢካ ካብዚአን ዝዓቢ ምስጢራዊ ነገር እውን ብዙሕ ደሎ ኣይመስለኒ፣ ክንዲኡ ዝወዳድር ደሎ ይመስለኒ። ክህሉ ይኽእል እዩ፣ ኣብ ሓደ ገዛ እውን ክነብር ይኽእል እዩ፣ ኣብ ሓደ መንበሪ ገዛ እውን ክኸውን ይኽእል እዩ። ግን እዚ እቲ ኣዝዩ ምስጢራዊ ኮይኑ ኢለ ዝረኸብኩ ኣነ እዚ ቦታታት እዚ ማለት እዩ።
0: ሂወት እንታይ ማለት ኣብዚ መፅሓፍካ ብብዙሕ ኣእምራት ገሊፅካ ኣለኻ፣ እንታይ ሂወት?
1: ሂወት ብመንፅር እዚ መፅሓፍ እዚ ምስቲ መድረክ ክትሪኦ ከለካ ብፍላይ እቲ ሂወት ምስ መድረክ ተኣሳሲሩ እዩ ዝኸይድ ኩሉ ሻዕ። ኣይናይ መድረክ ኣብ ግዜ ሰላም ዘሎ ሕጂ ዘሎ ብዘለናይ እዋን ዘሎ ሂወትን ሽዑ ዘሎ ሂወትን ንኣብነት ይፈላለዩ። ስለዚ ሂወት ብድሆታት ዝተመልአት እያ። ፀገማት ብየማን ብፀጋም መፁ ንዓቶም ከመይ ጌርካ ትብድሆም መስርሕ ናይ ሂወት መስርሕ ናይ ሂወት ከምኡ እዩ። ኣብ ግዜ ቃልሲ ከዓ እቲ ሂወት ምስኡ ተኣሳሲሩ እቲ ሰብ ድኹም ዝነበረ ሓያ ዝኸውን እቲ ብዙሕ ደይሓስብን ደይመራምርን ነበረ ናብ ከምኡ ገፁ ከይድ መፍትሕታት ናይቲ ሽግር ከምፅእ ስለ ዘለዎ ማለት እዩ። ስለዚ እቲ ሂወት መድረክ ዝፈጥሮ እዩ። እቲ ሽዑ ዝነበረ ሂወት ግን በዳህ እዩ። እቶም ሰባት ከዓ ብኡ መጠን ኣዝዮም ሓያላት ነይሮም ማለት
0: እዩ። ፍትነካ እዩ ዝያዳ ክትወፅእ ዝድርኽ ስለ ዝኾነ ሂወት ናይቲ እዋን መኸተን ቃልስን ናፅነት ነይሩ ንብል ራይ ኣብ ውን ብዛዕባ ፍቅሪ ኣሎ ኣገላልፃታት ንሕርካ ውን ብግጥሚ ቢልካ ቅርቦ ሓሳባት ኣሎ። ናይቲ እዋን ፍቅሪ እንታይ እዩ ነይሩ?
1: ፍቅሪ ከዓ ኩሉ ሻዕ ኣሎ። ምስሰብ ሰብ ክሳዕ ዘሎ ፍቅሪ ኣሎ። ፍቅሪ ናይ ሃገር ኣሎ ኣብዚ መፅሓፍ ተሪኢካዮ። ፍቅሪ ናይ ኣንፃራዊ ፆታ እውን ኣሎ። እዚኣቶም ካብ ዝኾነ ነገር ክፍለዩ ዘይክእሉ እዮም። ኩሉ ሻዕ ነበርቲ ስለ ዝኾኑ ናይ ማሓርን ናይ ሃናን ናይ ያቆብን ናይ ዛ መኒካ ሂዋንን ኣሎ። እቲ ወደ ገባ ኣብቲ ዓዲ ኣብቲ ርዑ ገጠር ኣብቲ ዝነበርኩ ኣነ ዝነበረ በቲ ከባቢ ክምዘን ዝኽእል ዓይነት ፍቅሪ ኣሎ ማለት እዩ ኣብቲ መፅሓፍ። እዚ ከዓ ባህርያዊ ነገር እዩ። ኩሉ ሰብ ምናልባሽ ኣብ ገዳም እንተደኣቲኻ ፍቅሪ መኸይዲ ሰባት እዩ። ፍቅሪ ተዘይህሉ ነይሩ ከዓ ፍቅሪ ሃገር እተዘየሎ ፍቅሪ ኣንፃራዊ ፆታ ተዘየሎ ከዓ እቲ ሂወት እውን መቐረት የብሉን።
0: ገዛእ ስምዒታት እዩ ፅቡቅ ሰብለል ትብል ገፀ ባህሪ እውን ኣብቲ መቃብር ትርከብ ኣብ 1951 ከም ዝተወለድ ዝሕብር ኣሎ ሞ እስከ ስለምንታይ እዛ ገፀ ባህሪ ብከመይ ከምፅኻያ ስለምንታይ ብከምዚ ዓይነት ደረጃ ክትህሉ ደሊኸ እያ?
1: እታ ቀንዲ ገፀ ባህሪ ንሳ እንድያ

0: ተቐላሲትያ ናይ ውሽጢ ናይ ከተማ ስርሒታት እውን ብንጥፈት እያ ትሰርሕ ታጓል። እቲ ዛንታ ሕጂ ካብ መጀመሩ ክሳዕ መጨረሽኡ ንዓኣ ኣብ ግምት እንዳእተወ ክኸይድ ኣለዎ ከም ሕጊ። እሳ ኣዝያ ሓያልያ፣ ኣዝያ ቅልጥፍትያ፣ ምስጢራዊት እያ። እቲ ዛንታ ምናልባሽ ምሰንበብካዮ ዝያዳ ይርዳእካ። ሕጂ እቲ ናታ ከም ጓል ኣንስተይቲ ሓደ ከም ጓል ኣንስተይቲ ክንሪኣ ከለና ኣበርክቶ ደቂ ኣንስትዮ ኣብቲ ቃልሲ እውን ከተንፀባርቆ ኣገዳሲ እዩ። ስለዚ ወተባዕታዮም ክትገብሮ ምክኣልካ ግን ጓል ክትከውን ዝመረፅ ኩሉ ከዓኒ ደቂ ኣንስትዮ ማዕረክ ንደይ ኣብዚ ሃገር እዚ ኣበርክቶ ከም ዝገበራ ማዕረክ ንደይ ሓያላት ምኳነን ስካብ ሕጂ ማለት እዩ። እቲ ተርእዮ ትብዓ እቲ ትገለ ንካልኦት ውን መሃሪ ክኸውን ክእል እዩ። ንሕጂ እቲ ታሪክ ከዓ ካብ ሕጂ እንተ ዝተነቢቡ ስተን ደቂ ኣንስትዮ እውን ከምዚ ከም ዘሎ ፈሊጠን ክሕይላ ውን ክድረኽ ክእል እዩ። ቃልሲ ናይ ደቂ ኣንስትዮ ከዓ ክንፀባረቕ ኣለዎ ብዝብል እዩ። እሳ ሕጂ እንተ ርኢካ ኣብቲ መፅሓፍ እቲ ብዙሕ ሰብ ሕጂ ነቲ መፅሓፍ ኣንቢቡ ዝወደአ ስጋዕ መጨረሽታ ዳርጋ ኣይረኽባን እዩ። ግምታት ገለ ዝጥርጥሩ ሰባት ከምዚ ድያ ክትከውን፣ ክትእሰር ድያ፣ ክትመውድ ድያ ገለ እዮም ዝብሉ። ዳሕራይ ግን ኣብ ዘይተፀበይዎ ቦታ ትፀንሕ ከም ዝረእካ ኣብቲ መቐበር እያ ትፀንሕ። እቲ ቃልሲ ዘሕለፈቶ ከዓ ነዊሕ እዩ። ብጣዕሚ ፅንዓታ ትብዓታ ብፍላይ ኣብቲ መወዳእታ ብፀላእቲ ምስተኸበበት ትገብሮ ስራሓት እንተዳርኢካዮ ትብዓታ ንገለ መሊያን ስዩ ብል ኣለዋ። ስለዚ ብከምዚ ኣንፃር የርእያ ነዛ ሰብ እዚኣ መቐረት ናይቲ ዛንታ እንተሪኢካዮ ምስጢራውነት ናይቲ ዛንታ ምስኡ ተኣሳሲሩ ዝያዳ ምስኣ እዩ ዘሎ ማለት እዩ።
1: ድሕሪ ሳልሳይ ብፍላይ ካልኣይ ሳልሳይ ምዕራፍ ደርጊ ናብ ስልጣን ዝመፅሉ ወታደራዊ ስርዓት ኢትዮጵያ ኣብ ስልጣን ዝመፀሉ እዩ። ከም ዝፍለጥ ከዓ እቲ መሰለት ናቱ መድረክ ነይርዎ እዩ፣ ናቱ ትርኢት ነይርዎ እዩ፣ ናቱ ተግባራት፣ ናቱ ምንቅስቃስ፣ ናቱ ተሓሳስባ ነይሩ እዩ እሞ ኣብቲ እዋንቲ ከተማ ኣስመራ ይኹን ብሓፈሻ መነባብሮን ምንቅስቃስን ህዝቢ ኤርትራ ከመ ይመስል ነይሩ ብመንፅር ናይቲ መፅሓፍካ?
0: ኣብቲ መፅሓፍ ኣብ ኩሉ ምዕራፋት ዳርጋ ተጠቂሱ ከም ዘሎ ኣብ ሸቁረራ እዩ ዝነብር ነይሩ እቲ ህዝቢ፣ ሸለብ ገለብ እዩ ነይሩ እቲ ህወት። ንሕና እኳ ቁልዑ ኮይና ኣርኪብና ኣለዉ። ዓርቢ ምሸት ኣብኡ ተጠቂሱ ዘሎ ንመጀመርያ ግዜ ተኩሲ ዝሰማዕና ኣሉ እዩ። ህፃናት ኮይና ብዙሕ ፍርሕን ብዙሕ ሸገርገርን ኣትዩና ደርጊ ምስ መፀ ብድሕሪኡ ናይ ደርጊ ኩነታት እንታይ ቀፂሉ ጨካን ዝኾነ ነቲ ህዝቢ መልሾ ከማን ከም ዝጨክን ከም ድሕርን ዝገበረ እዩ። እቲ ህዝቢ ከዓ መዋፅኦ ካልእ ስለ ዘይነበሩ ነቲ ኩነታት ብቃልሲ ክብድሆ ሰውራ ቀዲሙ ተጀሚሩ ነይሩ እዩ። ናይ ደርጊ ምምፃእ ከዓ መልሹ ነቲ ሰውራ ኣነ ሒልዎ ዝብል ግምት እዩ ዘለና። ምክንያቱ ኣዝዩ ጨካ እንደኾነ ኣተሓሕዛ ምሕረት ዘይገብር ምቕታል ምእሳር ስለ ዝነበረ እቲ ግዜት ዝመረረ እዩ ንህዝቢ ኤርትራ ክብሎ ክእል ኣነ። ዋላ ኣብቲ ናይ ሃይለስላሴ ነይሩ ክኸውን ክእል እዩ ኣብ ርሑቅ ገጠራት ደርጊ ምስ መፀ ግን ኣብ ሙሉእ ኤርትራ ንዝኾነ ሰብ ማለት እዩ። ስለዚ ኣዝዩ ሕማቅ እዋኒ ነይሩ። ዝብላዕ ተሳኢኑ፣ ሓዊ ዝነድድ ተሳኢኑ፣ ዕንጨይቲ የለ ገለ የለ ስጋዕ ድርፎ እናኸድና ብርእስና በለስ ተሰኪምና ዕንጨይቲ ተሰኪምና እናምፃና ንእሽቶ ኮይና ደቂ 11 ዓመት ከምኡ ኢና ሓሊፍና። እቲ ህዝቢ ብዙሕ ሽግር ይሕልፍ ነይሩ። በትንፃሪ ክትሪኦ ከለካ ግን ምምፃእ ናይ ደርጊ ነቲ ሰውራ ከዓ ኣሒልዎ እዩ ኣነ ዝብል ብውልቂ ይረአያ ተተሓዘ ኣዝዩ ክስታይ ስለ ዝነበረ
1: ካልእ ምናልባት ሕጂ ኣብቲ ዳሕሪዋይ ክፋል እውን ብዛዕባ ናይ ዘይተሓስበት ጋሻ ዝብል ኣሎ። ዘይተዓደመት ማለት እዩ ዘይተዓደመት ጋሻ ብዘይክኡ እውን ቲዛዕበየ ነገር ድፋዕ ኣብ ውሽጢ ከተማ ዝብል ነይሩ እሞ ስ ብዛዕባኡ ንዛረብ
0: እታ ዘይተዓደመት ጋሻ ንሳያ ሰብለል እያ ኣብቲ ግዜቲ ሕጂ ከም ድንግል ኮይና እያ ናብቲ እንዳኣቶ ተስፉእ ትመፅእ። ዕላማ ግን ነይሩዋ ንሳ ኣብኡ ነይሩ ሓደ ኣገልጋሊ ናይ ስርዓት ደርግ ገብረ ጨርቆስ ትበሃል። ብመንገዲ ቶም ገዛ ትፈልጦም ስለ ዝነበረት እውን ኣቀዲማ ሌላ ስለ ዝነበረ ንዕኡ ንምስላይን ኩነታቱን ምፍላጥን ኣብ ልዕሊ እውን ሓደ ነገር ሓደ ስጉምቲ ንምውሳድ ከተፅኒዓ መፅያ ግን ኣብኡ ድንግል ኮይና ናይ ድንግል ክዳን ተኸዲና መልኣኽ ኮይና ይኣትያ ናብቲ ገዛ ነቶም ገዛ እውን ሓገዛ ትገብረሎም ነራ። እቲ ካልእ ትገብሮ ነበረት ምስጢር ግን ኣብኡ ንገብረ ጨርቆስ ነቲ ዕሱብ ናይ ስርዓት ደርጊ ዝነበረ ንዕኡ ምስላይ እዩ። ኣብ መጨረሻ እውን እንታይ ዓይነት

0: ድሕሪቲ መፅናዕቲ እውን እንታይ ዓይነት ስጉምቲ ኣብ ልዕሊቲ ተኻትብሎ እዚ ኣገልጋሊ ናይቲ መግዛእታዊ ስርዓት እንታይ ስጉምቲ ወሲዱ ርኢና ኢና ማለት እዩ። ድፍዓት ከዓ እቲ ገለርያታት እዩ ኣንተ ዝበልኩ ከዓ ንሕና ካብ ጫፍ ናብ ጫፍ ከም ቆልዑት ንፈልጦ ኢና ኣብቲ ከባቢ ዝዓበና ንሕና ኣብቲ ገዛ ባንዳ ሓበሻ ጥቃ እድገት ወይ ሞደሽቶ ዝበሃል ከባቢና ዓብና ግን ክሳዕ እዚ እግሪ ፎርቶ ዘሎ ዚ እግሪኹም ዘሎ ዚ ስጋዕኡ በዚ ንኣቱ ወፅእ ነርና ኢና። እዚ ከም ዝበልኩ ከዓ ድፋዕ እዩ ማለት እዩ፣ ክረአ ዘይክእል ድፋዕ እዩ። ምናልባት ኣብኡ እውን ንጥፈታት ከምዝነበረ ናይ ሰውራ ንጥፈታት ከምዝነበረ ኣነርግፀኒ ዝፈለጥዎ ሰባት እውን ዳሕራይ ላዕለሉንሎ እዚ ፅሒፍካዮ ዘለካ ዝበለኒ ሓደ ውድ ገዛውቲ ሓፋሽ ውድባት ነይሩ ናይ ህዝባዊ ግንባር ዳሕራይ ግን ቆልዑት ኮይና ደባላሻናሎም ነገር እውን ነይሩ እዩ ዝሓብእዎ። ሽዑ ግን ንሳቶም ደገዛውትና ስለ ዝኾኑ ስለ ዝፈለጥዎ ነቲ ነገር ካልእ መልክዕት ሒዞም ቀይሮሞ ማለት እዩ። ስለዚ እሳቶም ከም ድፍዓት ክትወስዶም ትኽእል ኣብኡ ተቐምጠሎም እንትኾንካ ንብረትካ ወይ ሓደ ስርሒት ጌርካ ኣብኡ ትሕባእ እንትኾንካ ነብስኻ ከም ድፋዕ ክትሪኦም ትኽእል። ከምዚ እቲ
1: ፅቡቅ ዛንታ ምናልባት ዋሕዚ እዩ። ካብ መጀመርያ እንዳ ማዕበለ እዩ ትኸይድ ኣብ ነፍሲ ወከፍ ምዕራፉ ኣከፋፍላ ዋላ ርእስቲ ሃለዎ እምበር ተኣሳሰረ እዩ ሓረግ እዩ ሰንሰለት እዩ እንዳተዋሰበ ከይዱ መወዳእታ ውን ናፍታሕ ገፁ እዩ ዝኸይድ። ኣብ ነፍሲ ወከፍ ከዓ ታሪካዊ ፍፃሜ ኣሎ። ናይ ዝተፈላለዩ ፀሓፍቲ ጥቕስታት ኣሎ፣ ኣባህላታት ኣሎ። ንባዕሉ እቲ መድረኽ እውን ዝሕብር መስመር ግዜ ዛንታ ኣሎ። እዚ ሓበሬታ እዚ ኣብ ቅምር ናይ ልቦለድ ክትፀምብሮ ተርእ ኮንካ ናይ ግድን መፅናዕቲ ክትገብር ኣለካ። መፅናዕቲ ካብ ምንታይ ተመርኮሰ ነይሩ?
0: ሕጂ ግድን እዩ። ንኣብነት ኢትዮጵያ ኣብ ኢትዮጵያ ካብ ኣዲስ ኣበባ ደርጊ ክመፅ ከሎ ዝነበረ ኩነታት ኣብ ፅሒፈ ኣለኹ። ኣነ ግን ኣብ ኢትዮጵያ ረጊፀ ኣይፈልጥኒ ዋላ ኣብዚ ዶባት ትግራይ ዋላ ንበሎ ሰጊረ ኣይፈልጥኒ ካብ ዶብ ናይ ኤርትራ። ሕጂ እቲ ደርጊ ክመፅእ ከሎ ኣብ ኢትዮጵያ እንታይ ኩነታት ነይሩ ክፈልጥ ኮይነ ግን ኢትዮጵያውያን ድሞ ላ ኤርትራውያን ድም ፀሓፍዎ ነገራት ሓሰስ ክብል ኣለኒ። ካብኣተን ዘን ናይ ብርሃኑ ዘሪሁን ሓንቲ የኣብዮት መባቻ የኣብዮት ዋዜማ ዝብላ መፅሓፍቲ እሳተን ኣዘን ሓገዝቲ ናኡ ነቲ ናይ ተምሃሮ ንዓብዪ ናይ ህዝቢ ንዓብዪ ብኣዲስ ኣበባ ሃይለስላሴ ንክወድቕ ዝነበረ ብቐጥታ ካብኡ ወሲደ እዩ። ብርኣነ ኣይፈልጦን እየ ኢትዮጵያ ኔርካ ዲኻ ኣዲስ ኣበባ ከድካ ኔርካ ዲኻ መቐለ ገለ ብሉኒ ኣይፈልጦን ኣይከድኩዎን። ግን ካብ ፅሑፋት እንታይ ኮነ ህሉ ኢለ ሓሰስ ኢለ ዝረኸብኮ ነገራት ብዙሕ እዩ ማለት እዩ። ምስኡ ዝኸደለይ ካልእ ናይ ፍልስፍና ናይ ገለ ጥቕስታት ተረኽብኩላ ሓሰስ ዝብሎ ናይ ከምዚ ናይ ዶክተር ማይልስ ገለ ዓይነት መንሬ ገለ ምልታት ናይ ሩዝቨልት ታይካ ትብሎ ጥቕስታት እሱታት ብመደብ ደልዮ ማለት እዩ። ኣብቲ ግዜ እቲ ኢትዮጵያ ኤርትራ ምስ ኢትዮጵያ ክትሓብር ዝነበረ ቃልስስ እንታይ ነይሩ ናይ ኣሜሪካ ረኣያ ንፈልጦ እንዲና እንታይ ይብሉ ነይሩ ምኾኑ ቶም ክስታይ እቲ ፖለቲካዊ ፍልስፍና ናቶም ከይሓሰብካዮ ዝግበር ነገር የለን። ኩሉ ተሓሲብሉ እዩ ዝግበር፣ ብዓይኒ ኣሜሪካውያን ተሓሲብሉ እዩ ዝግበር። ኤርትራ ብኢትዮጵያ ክትልሓቅ ከም ዘለዋ ሲ ፕላን ነይርዎም እዩ። ሕጂ ነዚ ክትረክብ ገላ ክትገብር ኣለካ። ካልእ ምናልባት ደስ ዝብለኒ እዚ ናይ ግእዝ ጥቕስታት ሓደ ሓደ እቲ ኣለኹ ገሊኡ ኣቐዲመ ዝፈልጦ ብቲ ናይ ቅሽነት እውን ጀሚረ ነይረ ቆልዓ ከለኹ ገለ እቲ ግእዝ ጠብላ ሕብለኒ እዩ። ግን ገላ ክኢላታት ናይ ሃይማኖት ከዓ ንኣብነት ሓንቲ ላዛ ማኣር እዩ ጥእሞ ለኣድግ እምበለ እጉስታር ትብል ሓደ መሪጌታ ዮም ሓቢሮምኒ እዚ ምስ ነገርኩም ማለት እዩ። እዚ ሕጂ እቲ ንኣድጊ ሲ መዓር ኣይጥዕሙን እዩ ሓሰር ወይ እዚ ኩስታር ነገራት እዩ ዝጥዕሙ ማለት እዩ። መዓርሲ ንኣድግስታ ይገብረላ።
1: ብዙሓት ፈላስፋታት እውን ከምኡ ተዛማዲ ይብሉ እዮም። ኣነሲ ሃፍታምሲ ብንጌራ ገይሩ እዩ ፀብሒ ዝበልዕ እምበር ብወርቂ ገይሩስ ኣይበልዕን እዮም ድብሉ ኣብ ማለትሲ እንታይ እዩ መዛነቂ ፍልስፍና እዮም ንብሎ ገለገሊኦም ናብስኻ ንምባል እዩ። ግን ብዝኾነ ከምኡ ዝኣመሰለ ነቲ ዘድልዮ ስቲ ዝግብኦ ክረክብ ከሎ ገለ ዝገልፅ እዩ። እዚኣ 224 ኢኻ ሓቲምካያ ዝሓለፈ ዓመት እውን እዚኣ ታሪካዊት መፅሓፍ ሕቲምካ ነርካ ኣበባይ ክብረተይ መሊስያ ናብ ቤተ

0: ኢትብል ናይ ስውእ ተጋዳላይ ከመይ ድበለ ፀሓፋ እዩ ፅቡቕ መፅሓፍ ኣቕሪብካ ነርካ ሞኒ እሸይ ብዛዕባ ክንዛርብ ካልእ ግዜ ብዕምቆት ክንዛትየላ ከመይ ከመይ ነይሩ እቲ ድሕረ ባይታ ከመይ ጌርኩም ረኪብኩም መንተ ፅሑፋ ዳሓር ከመይ ጌርኩም ረኪብኩም መንሕፅር ኣቢልካ
1: እዛ መፅሓፍ እዚ ሃንደበት እያ ንዓይ ነራ መደብ ኣይነበረኒ ዳርጋ ምስቲኣ እውን ተደሪባት ኒ ኣብቲ ክስታይ ግዜ ማለት እዩ እዛ እዚኣ መፅሓፍ እዚኣ ሓደ ዓንደ ፅዮም መልኣክ ከሰላም ቀሺ ኣፈወርቂ ዝበሃል ወዲ ኣስመራ ወይ ወዲ ኣርባዕተ ኣስመራ እዩ ኣብ 73 እዩ ፅሒፍዋ ግጥማዊት እያ ብምልእታ ትዛንታ ሓደ እዩ ግጥሚ እዩ እቲ ግጥሚ እውን ግጥሚ መንባብ ባህለና ቁር ድኸም ዝበለ እዩ በር ንግጥሚ ዘንብብ ዘስተማቐጥ ኣዝዩ ብሉፅ ክስታ እዩ ሕጂ ሓደ ዓርከዩ ብሓንሳእ ነምስ ነርና እንታ ቴድሮስ ግጥሚ ገለ ትፍትን ኢኻ ስኻሲ ኣብውን ብበሎም ነረ ተኸፍሎ እዳሻሕታት ነምስየሉ ገለ መለ እሞ ከምዚ ኣላ መፅሓፍ ኢሉ እብለኒ ሞ ከምፃ የብለኒ ምፃ የል እዩ ምስ ምፃኣ ሒዝያ ገዛይ ከይደ ማለት እዩ ፅቡቅ ገይሩ ሒዝዎ እቲ ወረቐት ዓብዩ ከምዚ ብክስታይ ፀሓፍ ነበር ቀደም ታይፒንግ ነዊዕ ከምዚ ንሕጂ የፈር እውን ኣይኮነን ብታይፒንግ ተፃሓፈ እዩ ሕጂ ከይደ ገዛይ ምስ ንብብ ኳ ብጣዕሚ እየ ተገሪመ እቲ ወዲ ኣየንበባ እንታርጋ ናይ ግጥሚ ምንባብ ወይ ኣብ ስነ ፅሑፍ ብዙሕ መቐረት ስለዘስተማቅር ስለ ዘይነበረ ምስ ምፃ ምስ ንብብ ኳ ኣነ ኣዝያ ፍለይቲ ነገር ኮይና ረኪበ እያ ዋ እሞ እዚኣ መፅሓፍ ክንገብር ኣለና ተባሂልና ንሽዑ ወዲ እያ ማለት እዩ
0: እዛ መፅሓፍ እዚኣ ከዓ ብቲ ስርዓት ኣይተፈቅደላ ብክፍሊ ሴንሱርሲ ክልክልቲኣ ኣይፍቀድኒ ድብል ከዓ ተረኪብዎ ነይሩ
1: እስዩ ትቕም ነገር ቀንዲ እዚ ሰብ እዚ ኣብ 73 ምፅሓፋ ኣብ 74 ናብ ጀርመን እዩ ተሰዲዱ ኣብ 75 ናብ ሜዳ መፂኡ ኣብ ህዝባዊ ሓይልታት ተሰሊፉ ኣብ 78 ኣብ ግዜ ምዝላቅ እዩ ተሰው እዩ ሕጂ እዛ መፅሓፍ ምስ ተረክበት ከምዚ ዝብለካ ከምዚ ጌርና ሰሪሕና እያ ምስ ሰሎሙን ኮይና ሰሪሕና እያ ክብል ክእል ምስቲ ዘምፃኣ ዳሕራይ ስድራ ቤት ክንረክብ እውን ቁሩብ ተፀጊምና ነርና ንእሽተይ ጫፍ ምስ ተረክበት ግን እሱ እውን ዝምድና ብናይ መውስቦ ዝምድና ስለ ዘለዎ ምስቶም ስድራ ናይ ኣዲኡ ኛታት ኮይኖም ፅሒፍናያ ማለት እዩ ክመፅሓፍ ኮይና ተዓቲባ ውፅያ እዝያ ታሪካዊት መፅሓፍ እያ ብጣዕሚ መወከሲት እያ ሕጂ ኣብዚኣ ቀንዲ ግን እዚኣ ደርግ ክመፅእ ኣዋርሒ ምስ ተረፎ ሃይለ ስላሴ ክወድቕ ከዓ ኣዋርሒ ምስ ተረፎ እንዲዩ ሃይለ ስላሴ ዝወድቕ ደርጊ ዝመፅእ ኣብ ናይ ኣዋርሒ ግዜ እያ መፅያ ክእሰር እውን ተገብኦ ነይሩ ኣይኮነ ዶ ዝፅሒፉ ዝኾነ ነገር ቀሊል ነገር ጌርካ ውን ብዙሕ ሰብ ተቐትሉ ተኣሲሩ እዩ ሰብ እዚ ግን ምናልባሽቲ መኸሪኡ ንጀርመን እውን ህድማ ድዩ ወይ ከዓ ንካዚ ኢሎም ምሃቦም ሓደ ምሽጢር ኣለዎ ምሽጢር ኣለዎ እምበር ክእሰር ግብኦ ነይሩ ምክንያቱ ነቲ ስርዓት ጭፍጭፎ እዩ ርኢካ ኣለካ ደንቆሮ ስርዓት እዩ ድብሎ ደንቆሮ ስርዓት እዩ ድብሎ ባህሎም ድሕረት ድሕራት ምዃኖም ከም ባህሎም ኣብቲ ዓዶም ምስ ከደ ዘጋጥሞ ኩሉ ዛንታታት ኣብኡሎ እቲ ቃልሲ ኣብኡሎ እቲ መኸተብ ኣብኡሎ ፅላኣት ናይ መግዛእቲ ብዓብኡ መሪር ዝኾነ ፅላኣት ናይ መግዛእቲ እዩ ነይሩዎ ትወዲ እቲ ዝገርመካ ግን ሽዑ ወዲ 20 ዓመት እዩ ነይሩ ወዲ 20 ዓመት ኮይኑ ከምዚ ዓይነት ነገር ክፅሕፍ ከሎ ነና እዩ ዘንፀባረቀልና ዘሎ ነቲ ሽዑ ዝነበረ ወለዶ እንታይ ይመስል ነይሩ እንድሕር ክንሓስብ ጀሚርና እቶም ሽዑ ከይዶም ናፅነት ከምፅ ዝኽኣሉ ሰባት ዝመፁ ኮኑ ዘይመፁ ኮኑ ዝሰንኮሉ ኮኑ ማለት እዩ ማዕረ ክንደይ ብልሒ ከም ዝነበሩ ማዕረ ክንደይ ሓያላት ከም ዝነበሩ ግን ተርእካ እዛ መፅሓፍ እዚኣ ልክዕ ንኦም እያ ትገልፀልካ ንዕዩ ተርእካ ዋላ እዞም ሕጂ ዘለዎ ሓለፍትና ገለ መለ ክንደኡ ማለት እዩ ዘ ተርእኻዮ እቲ በደህኡ እቲ ሕራንኡ እቲ ፅንዓቱ ሲ ልክዕ ነዞም ሕጂ ዘለዎ ዓበይቲ ብዛ ሃገር ንዖም ትዘኻኽረካ ኣብቲ ዕድሚኦም ስደቂ 20 ገሊኦም 20 ከይመልኡ ኣብ ቃልሲ ከይዶም ስነት ሰውራ መሪሖም ሰ ኣብያ ምፅኦሞ እንተልካኒ ከም በዓል ዝኣመሰሉ ማለት እዩ ዓብ ውድብ መሪሖም ዓብ ፀላኢ ስዒሮም ኣሰኒፎም ዝለጥሙፅሙ ዝኾኑ
0: ፅቡቅ ፅዋ ጎልጎል ዛጊት 2 ዓመት ገይራ ኣላ እሞ እንታይ መልሰ ተግባር ረኪብካ ወይ ድማ መልሰ ዕንጋሎ ረኪብካ
1: እቲ ዘንበበ ብጣዕሚ ፅቡቕ እዩ እቲ ዝበካ ዕንጋሎ ናይ ብሓቂ ከምዚ ኸ ኣሎ ድዩ?

0: ባህላታት እውን ግጥምታት ኣይ ገደፍካ
1: ቶ መጫት እኒያ ዝበዝሑ ከዓኒ ነዚኣ ከዓ ደነቑ ከዓ ዓይነት መስለካ እዚኦም እቶም ታራ እቶም ታራ ንበብቲ ብጣዕሚ ፈትዮሞ ብፍላይ እቲ ግጥሚ ኤክስትራ ኦርዲናሪ ፅቡቅ ብጣዕሚ ግጥሚ ገለ ድብሎ ሓደ ከምኡ ዝነጥፍ ሰብ ግን እዚስ ኣይመድለየካን ድበለኒ ኣሎ ሽሙ ዋላ ድልየናን እዩ ግን ኣይመድለየካን ምክንያቱ እቲ ሰብሲ ባዕሉ ጓል እያ ጓል እያ ደራሲት ገለ እያ ባዕሉ ደይማራመሮ ነበረ ባዕሉ እቲ መደምደምታ ባዕሉ ክገብር ሲ ኣይሓደካዮ ኒላትኒ ድሓን ገሌለ ናትካሪ ጠቕመ ይመስል ኹ
0: እቲ ዛንታ ተወዲ እዩ እዚ ካልእ ዛንታ እዩ መግለፂ እውን ኣየድለየን እዩ ዛንታ ምስ ተወደአ ግን ፅቡቕ ካ እዩ ኣነስ ብግዲ ሓቂ ከም ግጥም ግን ፅቡቕ እዩ ሕብሪ ሰማእታት ልብል ዘሎ ሲ እቲ ውዕዞ እቲ ቃልሲ እቲ ግርጭት ጥምር ድበለ ዩ ብርግፅ ሳ ውን ባዕላስ ዛንታ እያ ማለት እዩ ብኸሙያ ቀሪባ ፅቡቕ እሞ ድሮ ራብዒቲ መፅሓፍ ገፅካ ከድካ ኣለኻ ማለት እዩ ብሕጂ እንታይ ክንፅበ ኢና ከባ
1: ቅድሚ ሕጂ ተባሃልናዮ ዝከር ተኾንካ እንታይ ኣብታ ኣክሊል መርሓ ክንዛረብ ከለና ከምዚኣ ሕቶ ቅሪብካ ኣለ ነርካ ርግፅ ኢላካ ነረ ዝክራ ተኾንካ ርግፅ ክንራኸብ ኢና ካልኣይ ግዜ ተባሂልና ተራኺብና ማለት እዩ ሕጂ ካ ከምኡ እዩ ትመልቲ ሕጂ እውን ኣሎ ዝሰራሕ ነገራት ብዙሕ ነገራት ኣሎ ዕድመን ጥዕና እንታይ ይብና ሲ ብፍላይ ሕጂ ከዓ ካብቲ መምህርና ቅሩብ ውፅእ ኢልና ብቲ ናይ ቋንቋ ክንሰርሕ ስለ ተረቑሕና ዘለና ብዙሓት ውፅኦት ኣለዉ ናብቲ ናይ ቋንቋ ምርምርን መፅናዕትን ናይ ቋንቋ ትግርኛ ናይ ኩለን ብሄራት ከምኡ ዓይነት ትካልቕዎም ኣለዉ ኣብዚ ተኻትብሎ እምባት ካላ ካብቲ ናይ መምህርና ስራሕ እውን ውፅእ ኢልና ናብኡ ክነተኩር ዕድል ረኺብና ኣለና ማለት እዩ ዝበዝሕ ግዜ ረኺብና ዝበለፀ ስራሕ ክንሰርሕ ከዓ ተስፋ ንገብር ትድልት ኣሎ ትድልት ላዓሊ እዩ
0: ካልእ ምናልባት መወዳእታ ብዛዕባ እዚኣ እውን ንእሽተይ ክብል ኣብዝሓለፈ ብዙሓቶም ስድራ ተሓጒሶም ማለት ፅሑፍ ነባር ምዃኑ ኣርእዩ ግዜ ንኩሉ ግዜ ከም ዘህልዎ እውን ኣረጋጊፁ እዩ ኣብ ውን ኣብቲ ኣብ ሲኖማ ሮማ ዝነበረ ወግዒ ምምራቕ እውን ብዙሕ ነይሩ እዩ እሞ እንታይ ጦብላሕ ተገድፍልካ እዛ መፅሓፍ እዚኣ ድሕሪ ነዊሕ ዓመት ቲምኩማ ድሕሪ ፍርቂ ዘመን እያ ተሓቲማ ድሕሪ 50 ዓመት በቲ ሓደ ሸነኽ በቲ ካልእ ሸነኽ ድማ ስኹም እውን ነዊሕ ሒዝኩም ፅዕኩም ወግዒ ናይ መሰል ዋንነት ኣከቢርኩም ምስ ኩሉ ኢኹማ ንፅምብላ ቀሪብኩማ እሞ እንታይ ጦብላሕታ ገዲፋትልካ እንታይ ዕግበትካ ተሰሚዒካ ናይ ሓደ ስውእ ዝተኸልከል እሞ ናብ ኣንበብቲ ክበፅሕ ዝፀዓርካሉ መፅሓፍ
1: ሕጂ እዘን መፅሓፍቲ እዛ ፀዋ ጎልጎል እውን ርኢና ኣለና እታ ናይ ቀደም ማክሊል መርሓ ውን ርኢና ኣለና ካብዘን ኩለን ነየነይቲ ትፈቱ እንተ ትብለኒ ነዚኣ ትፈቱ ኣነ እዛ ናይ ዝስውእ ምክንያቱ ሓደ ሕድሪ ናይ ሓደ ስውእ ኢና ሰሪሕና ክብል ክእል ኣነ ኣብ ኩሉ ንጥፈታት ከዓ ተህዝብና ከምኡ ስለዝኸይድ ሕድሪ ስዋኣቱ ስለ ዘኽብር ምክንያቱ ብዙሕ ነገር ክግበር ክኣል እዩ ሽዑ እውን ጠቂስካያ ነርካ ደይናቶም ናህና ድብሉ ኣለዉ ኢልካ ነርካ ዝከረኒ ሕጂ ንሕና ግን ከምኡ ክንገብር ዘይኮነ ሲ በዛ መፅሓፍ እዚኣ ኮሪዕና ንነብር ክንዲ ውላዱ ሕጂ ዝወዱ እዚ ኣይወለደን ከምቲ ናይቲ ስድራ ቤት ስምዒታ ሽዑ ድበኽዩ ነይሮም ዝነብዓ ኣንስቲ ነረን ድበኽያ ነረን እዚ ሰብ ዚ ኣይወለደን ምእንቲ ሃገር ምእንቲ ናይ ፅምነት ከይዱ እዚኣ ግን ከም ውላዱ ኢና ንሪያ ኢሉ እቲ ቤተሰብ ብምልኡ ብቲ ሽዑ ዝነበረ እውን ክስትያት ብዙሕ ስምዒታት ይፈጢሩ ኣዝዩ ዘሐጉሰካ ከዓ ብጣዕሚ ብጣዕሚ ኣነ እዛ መፅሓፍ እዚኣ ሲ ልዕልተን ናተይ ዝብለን መፅሓፍቲ የ ዘኽብራ ዝፈትዋ ከዓ ቀፀሊ ሕጂ ንዓያ ዘንብብ እቲ ግጥሚ ከዓ ቅሩብ ስለ ዝስወጠኒ ዜማ እየ ዝገብረሉ ኣነ ንበይነያ ብልበይ ሕጂ እዚኣ እዛ መፅሓፍ እዚኣ እሞ ከባድ መፅሓፍ እያ ናይ ብሓቂ ከባድ መፅሓፍ
0: እሞ መምህር ቴድሮስ ሃብተ ስለቲ መቕሉልን ሰፊሕና ሓበሬታካ ብስም ተኸታተልቲ ኣመስግነካ ካልእ ግዜ ክንረሃብካ በዓል ሙሉእ ተስፋየ ይቐኒለይ
1: ይቐኒለይ ክንረኸብካ ዓይና ከምቲ ኩሉ ሻዕ ንብሎ ማለት እዩ
0: ዝኸበርኩም ተኸታተልትና ንሎሚ ዘዳለናዮ መደብ በዚ ንዛዝም ከምሎም ባህሉ ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቅ

0: Saron Michele, William Michele.
1: Haray.
0: Kom uwen naagum.
1: Ya Anni, Anna akhbarat, shukran.
0: Haray, bistara laha ani, bumulu, hazwi erdra.
1: Haray.
0: Warababtuna.
1: Haray. Shukran akhbarat, ya Anni, Anna bta'amina, Anna misgnaki. ሕራይ እምበር ዝኽብርኩም ተዓዘብትና ናብዛ ቐፂላ ትስዕብ ዘላ ደርፊ ኣሃብለኩም ክሳብ ቴሌፎናትኩም ዝመፀና ማለት እዩ። ቐፂላ ትስዕብ ደርፊ ናይ ድምፃዊ ኣልኣሚን ዓብድልጢፍ ደርፊ ብቋንቋ ትግራይ ክትከውን ማለት እዩ። ሓቢርና ክንሰማዕና ክንምለሰኩም ኢና ምሳና ፅንሑ።

0: ደገ ድወፀት ንቱርኪ ድወፀት ሓስነይ እንቋዕ ብድሓን ኣተኺ እንቋዕ ምስ ደቅኺ ገፅ ንገፅ ኣራኸበኪ ክብላ ይደሊ ንደቂ ሓትነይ ከዓ እንቋዕ ገፅ ኣዲኽና ርኣየክን እንቋዕ ሓጎሰክን ክብለ ንደሊ
1: ሓራይ
0: ኣብ ኣስመራ ትርከብ ሓትነይ ደነቁ በርሀ ምስ ዘይተወዳን ምስ ሙሉኣት ደቃን
1: ተማም
0: ንሓሙተይ ኣባፅዕ ዝርከብ ዳንኤል ሓድሽ ወዲ ሓድሽ
1: ተማም
0: ንንዕሰይ ካናዳ ትርከብ ቀለማ ሓድሽ ምስ ሙሉኣት ደቃ
1: ተማም
0: ኣባፅዕ ትርከብ ገነት ተወልደ ምሰዲኣ ብርክቲ ምስ ሙሉኣት ደቃን
1: ተማም
0: ንብሙሉአን ጎርባብተይ ኣባፅዕ ዝርከባ
1: ሓራይ
0: ፋዕደ ሽኮር የቀኒየለይ
1: የቀኒየልና ፅግሬዳ ሽኩራን ሓቢብቲ ኣና መርሓባ ሓናይ እምበር ዝኸበርኩም ተዓዘብትና ናብዚ ቀፂላ ትስዕብ ዘላ ደርፊ ይኸብለኩም ደርፊ ናይ ድምፃዊት ንህምያ ዘርኣየ ደርፊ ኢና ቅሪብና ዘለና ክህልው እዩ ትብል ማለት እዩ ንዓ ተኸታቲልና ሕጂ እውን ክምለሰኩም ኢና ምሳና ፅንሑ

መርዓ ብናይ ኩሎም ኣካላት ሕብረተሰብ ምውሳእ ዝዕመም ኣገዳስን ክቡርን ውራዩ እቲ ኩሉ ንውራይ መርዓ ንምክያድ ዝግበር ንጥፈታት ኣብቲ ዓዲ ማሕበረሰባዊ ስጥመት ሓልዮት ፍቕሪ ምትሕግጋዝ ንኽፍጠር ዝገብር ጥራይ ዘይኮነ ዓቕሚ ኣዳም ዝበጽሐ ጎበዝ ተመርዒዩ ተካኢ መጻኢ ወለዶ ክፈሪ ዝገብር እውን እዩ። ኣብ መርዓ ብዙሕ ወቅዕታትን ልምድታትን እዩ ዘሎ። ንሎሚ መርዓን ወቅዕታት እውን ኣብ ብሔረ ትግረ ክንርኢ ኢና።

ኣብ ዝበዝሕ ሕብረተሰብ ትግራይ መርዓ ኣብ ድሌት ናይ ክልተ ተጻመድቲ ዝምርከስ እዩ። ምናልባት ግን እቲ ወዲ ሓፋርን ድሌቱ ንምግላጽ ዝጽገም ንምዝኸውን ስድራ ቤቱ ጓል እከለዶ ከነምጻልካ ብምባል ምርጫ ክህብዎ ይኽእሉ። ድሕርዚ ከም ድሌቱ ይኸውን። በዕሉ ዝጠመታ ጓል እንተሃልያቶ ግን ጓል እከል ሕቶተለይ ክብል ይኽእል። ዝበዝሕ ግዜ ስድራ ቤቱ ተቃውሞ ኣይህልዎምን እዩ። የገዳስ ሓደሓደ ነገራት ከይረጋገጹ እውን ሃንዲረኣኢሎም ኣይኣትውን እዮም። ብዝኾነ መንገዲ ስድራ ወዲ ቤተሰቡን ምቕርቡን ተረኺቦም ይዘራረቡ። ጸገም እንተዘይረኺቦምሎም ድማ ነታ ጓል ብግቡእ ጸውዖም ይሓትዋ። ኩነታት ናይቶም ዝሓቱላ ዘለዉ እውን ይግለጸላ። ጓል ነቲ ሕቶ ምሉእ ናይ ምቕባልን ምንጻግን መሰላለዋ። ሕራይ ምስ ተባህለ ንሕፀ ምድለዋት ይግበር። ድሕሪ ሕፀ ድማ መዓልቲ ቈጺሮም ንመርዓ ይዳለዉ። ድሕሪ መርዓ ሕፁኖት ምስ ተወድአ መርዓዊ ናብ ስድሩኡ ይኸይድ። መርዓት ድማ ኣብ ጎና ኣዲኣ ኮይና ንሓደ ዓመት ብዛዕባ ሓዳርን ኣድነትን ትምሃርን ተመክሮ ትቐስምን።

0: እዚ ኩሉ መስርሕ ጠቒስና ንሕጂ ኣሰራርሓ ገዛ መርዓት፣ ስልማት ገዛ መርዓት፣ ስልማት መርዓት፣ ትሕዝቶ ገዛ መርዓት፣ ብሓፈሻ ኣገባብ መርዓ ክንርኢ ኢና።
1: ፋጥማ እስማዒል ኣድም ይበሃል። እዚ ድላላት ይበሃል። ድላላት ኣብ ብሄረ ትግረ ገዛ መርዓት ማለት እዩ። ቤት መርዓት ኣብ ብሄረ ትግረ ካብ ዓንዲ ጀሚርካ ምንጻፉ፣ ስልማቱ፣ ናይ ናሕሲ ሽፋኑ ብሓፈሻ ኩሉ ውፅኢት ዓርከ ኮባይ ኮይኑ ባዕልና እንሰርሑ ውፅኢት ተንከበት እዩ። መርዓት ክሳብ ክልተ ቆልዑ እትወልድ ሸንኬባይ ዝበሃል ፍሉይ መለለይ ገዛ መርዓት ኣይእለን እዩ ከምኡ ኢሉ ይጸንሕ። ድሕሪ ክልተ ቆልዑት ምውላዳ ግን የለ። ንሳ ድማ ከም ኣዴታታ ምኩርቲ በዓልቲ ሓዳር ትቁፀር።
2: ሸጌ ኩሉ ምንከዓለየት ሕማል መንገቢ ተካይ መንገቢ ኩሉ ምንከዓለይ ሸጊ ንሸገሊ

እዚ ኩሉ ኣብ ውሽጢ ዘሎ መፀባበቂ ገዛ መርዓት ንናቱ ኣስማት ኣለዎ። ኩሉ እቲ መርዓት ክትጥቀመሉ ዘለዋ ነገራት ይዳሎ። ብዝኾነ ነገር ክሽገር ስለ ዘይብላ ኩሉ ባዕሎም ዝሰርሕዎ ስለ ዝኾነ ዝብቅቐላ ነገር የለን። ንመቐመጣ ኣቑሑ ትጥቀመሉ ነገራት ናይ ፀባ፣ እኽሊ፣ ንጥሽ፣ ናይ ማይ መስገዲ፣ መንፀፍ ናይ መንደቕ ኮታ ኩሉ ንመዓልታዊ መነባብሮ ዘድለያ ነገራት የቐረበላ።

0: ኩለማ ኣንተ ዳቀቅ ዲበሃል የጠ
1: እዚ ናይ ኣዴታትና ባህላዊ መጥሓን እዩ። ጓል ኣንስተይቲ ሰብኣይ ዘምፅኣላ ትሕዝቶ ካብ ገዛ ከይወፀት እኽላ ባዕላ ጥሒና ደቃ ትዕቢ መርዓት ሓዳራ ክትፈሊ ከላ ድማ ብኣድያ ከም ህያብ ትብርከተላ። እቲ ላዕለዋይ ክፋል ናይቲ መጥሓን ምደት ተባሂሉ ክፅዋዕ ከሎ እቲ ሰጣሕነ እኽሊ ንእከበሉ መትሓዚ ድማ እማነት ይበሃል።
0: ንወደና ንዳቀቅ
1: እዚ ገዛ ናይ መርዓትን መርዓውን እዩ። እዚ ንመስርሒ እዚ ገዛ ንጥቀመሉ ዕንፀይቲ ድማ ፍሉይ ኮይኑ ካብ ኣርቃይ ዝበሃል ዓይነት ገረብ ዝተወስደ እዩ። ድሕሪ እዚ መጋረጃ ድማ መደቀሲ መርዓውን መርዓትን ኣሎ። ሓደ ካብቲ ፍሉይ ስርዓት ኣገባብ መርዓ ኣብ ብሄረ ትግረ መርዓዊ ድሕሪ ሕፅኖት ንመርዓት ምስ ስድራ ገዲፉ ንሓደ ዓመት መመላእታ ናብ ስድርኡ ይኸይድ። መርዓት ድማ ምስ ስድራ ቤታ ትተርፍ። ኣብዚ እዋን እዚ ኣደ መርዓት ሓላፍነት ተሰኪማ ንጓሏ ኩሉቲ ብቕዕቲ በዓልቲ ሓዳር ክትገብሮ ዘለዋ ነገራት ትምህራ ማለት እዩ። መርዓት ድማ ፀቕጢ ብዘይፈጥረላ መንገዲ ናብራ ሓዳራ ካብ ኣድያ ትምሃሮ። ኣብዚ ግዜ እዚ መርዓዊ ናብ ገዛ መርዓቱ ኣይቀልቀልን እዩ። ድሕሪ ዓመት እዩ ናብ ገዝኡ ተመሊሱ ናብራ ሓዳር ዝጅምር።
0: ተደወል ቤት እዩ ኣቴ ዓመት ምሉእ እዩ ኣቴ ምስሊ እማት ለመርዓ ዓዳት ቀን ምስሊ ስድራ ዓመት ምሉእ ምስሊ ዓደ ለመቕዓለት ትበሃል መቕዓለት ናት
1: እዚኣ መቕዓለት ትበሃል። ኣብ መደቀስ መርዓ ድማ ከም መጋየፂ ኣብ መንደቕ ይስቀል። እዚ ድማ ዳህባ ይበሃል። ዳህባ ስልማት መርዓ ዝቕመጠሉ መትሓዚ እዩ። ዳህባ ብዘይ ፍቓድ መርዓት ሰብኣያ ክኸፍቶ ኣይፍቀደሉን እዩ። እዚኣ ድማ ማሕኩለት ትበሃል። መርዓት ኩሕላ እተቕምጠላ ድማ እያ። እዚኣ መቕዓለት ትበሃል። ኣብ ግዜ መርዓ ካብ መሓዙ ትውሃብ ህያብ ኮይና ከም መዘከርታ ኣብ መንደቕ ትስቀል። እዚኣ ድማ መዕፈይ ትበሃል። መስትያት ማለት እዩ። እዚኣ ጢሾ ትበሃል። ንመቐረቢ መግቢ ተገልግል። ባዕልና ካብ ዕንፀይቲ ንሰርሓ ኩሉ ነገራቱ ንጥቀመላ ኢና። እዚ ድማ መቐመጢ ልኸይ ናይ መርዓት ኮይኑ ካብ ዕንፀይቲ ይስራሕ።
0: ሕሳብ ተተሓሳሰቦ መርዓት

0: እዚ መገረጃ መርዓት እዩ። ካብ ሓሪር ዝበሃል ዘንፀባርቕ ዓይነት ጨርቂ ድማ ይስራሕ። ከም መመላኽዒ ገዛ ንጥቀመሉ።
1: ግርማት ቤት ኣይዎ ግርማት ናይ ቤት

0: ድሓር ምውፀን ካብ እንዳ ኣዲኣ ናብ እንዳ ሓሙዋ ትግዕዝ ኣብ እንዳ ሓሙዋ ኩሉ ነገራት ይዳለውላ ነቲ ሓዳር ንምክያዝ ዘድሊ ነገራት ክሳብ ጥሪት ይወሃባን ሓዳራት መርሕን
1: ትግዓዝ ቀድር ኣብ ሓሙዋ ግዓዘት መንገቢ

0: ሕና ድ ናበየታ መርዓት እነፈገርና ምና ዓዲ ሓሙና ዲባ ዲ ሓሙና ማፅዓም ህልየና ተወክዳ ዘ ሃደልኩና ምስና ርብዒት ናይ ፍሬ ብመፅ ምና ካ ዲባ መፅ ባሃለቱ ዲባ ዓዲ ሕፃና ክመፃና ምና በየትላ
1: እዚ ሕጂ ንዕዘቦ ኣብ ብሄረ ትግርኛ ሓማውቲ ተባሂሉ ዝግለጽ ውራ እዩ። እተን ኣንስቲ ካብ እንዳ መርዑት ውፅኢ ኢለን ሓዊ ኣጉደን ጥጥቆ ይዳልዋ። እቲ ጥጥቆ ጽቡቕ ገይሩ ምስ በሰለ ጠስሚ፣ ሽኮር ወይ መዓር ይውስኾ። ኣብቲ ውራይ ተሳቲፉ ዘሎ ኩሉ ሰብ ወዲ ጓሉ ዓብዩ ንእሽትኡ ኣብ ኩሎም ከም ዝበፅሕ ይግበር። እዚ ናይ ጥጥቆ ምዕዳል መስርሕ ምስ ተዛዘመ ምሳሕ ይግበር። ኣብ መወዳእታ ድማ እተን ኣንስቲ ናብ ዓደን ብኸበሮን ጓይላን ተሰንየን ይምለሳ። እቲ ውራይ በዚ ዝተጠቕሰ ኣገባብ ይፍፀም።
0: ኮካላስና ባለቱ ሕናል ዓድለ ሕፃን ንሰር ውዕላም ህለና እስክ ዓድና ከበሮታትና ወተልያና እንንተለ ውላድና እንደበርጆ ግና ምስል መርዓዮታትና እስክ ዓድና ናቐብል ባለቱ ዓድና ኮዕርና ትልያና ዓድና እንዲኮን ካልዮም መርዓዩና ንሰርግ ላቕብል ዲብ ዓዲ ሓሙ ይቐድርኒ

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሩ ናብራን ዕቃበ ከባብን። መደብ ስነ ፍልጠት።
2: ናይ ሎሚ ትምህርትና ስነ ፍልጠት ቀዳማይ ክፍሊ ቀዳማይ ምዕራፍ ኮይኑ ኣካላዊ ስነ ፅሬት ዝብል እዩ። ብምልኣት ክነተክረሉ ሓሪና ዘለና ንኡስ ምዕራፍና ከዓ ክፍልታት ኣካላትና ዝብል ኮይኑ ክትከታተሉና ብክብሪ ንዕድመኩም። ከም ዝፍለጥ ንነብስና ዝቕሙ ዝተፈላለየ ስራሓት ዘካይዱ ክፍሊ ኣካላትና ኣለውና። እዞም ኣካላት ከዓ ብፅሬት ክትሓዙ ይግባእ። ንሎም እምበኣር ምስ ቀንድን ኣገደስትን ክፍልታት ኣካላትና ብምልላይ መነመን ምዃኖምን ክንሰምዮም ተግባራቶምን ንምንታይ ከም ዘድልዩን ክንርኢ ዝገብረና መሰናድኦ ቀሪብናልኩም ኣለና። ክፍልታት ኣካላትና ሓቅታት ስነ ህይወት ከም ዘነፅርዎ ዋህዮታት እቶም ዝነኣሱ ህይወታውያን ፍጥረታት እዮም። በይኖም ተነፂሎም ወይ እውን ኣብ ውሽጢ ህይወታውያን ብጉጅለ ዓስኪሮም ከዓ ይነብሩ። እዞም ዋህዮታት እዚኦም ብጉጅለ እንተተጠርኒፎም ቲሹ ዝበሃል ነገር ይቕሙ። ቲሹታት እውን ብግድኦም ተኣኻኺቦም ክፍሊ ኣካላት ይቕሙ። ክፍሊ ኣካላት ተኣኻኺቦም ስርዓታት ተኣኻኺቦም ከዓ ነፍሲ ወይ መላእ ኣካላት ይቕሙ። ንሎሚ ብዛዕባ ኣብ ነፍስና ዝርከቡ ግዳማውያን ክፍሊ ኣካላት ኢና ክንዛረብን ክንላለን። እዞም ንነፍስና ወይ መላእ ኣካላትና ኣቑሞሞ ዘለዉ ግዳማውያን ክፍሊ ኣካላትና ከም ሰባት ውሱን ቅርፂ ክንሕዝን ዝተፈላለየ ስራሓት ብምልኣት ክነተግብርን ኣዝዩ ኣገዳስን ወሳንን ተራ ይፃወቱ። ንምጥቃሶም ዝኣክል ከዓ ደጋዊ ክፋል ኣካላትና እዞም ዝስዕብኦም፣ ኣብ ትሕቲ ግንባርና ዝርከብ ዓይኒ፣ ኣብ ትሕቲ ኣዒንትና ዝርከብ ኣፍንጫ፣ ኣብ ትሕቲ ኣፍንጫና ዝመደበሩ ኣፍ፣ ብክልተ ሸነኽ ርእስና ዘለዋ ፅምዲ ኣእዛን፣ ንመላእ ኣካላትና ከም ኮቦርታ ጠቕሊሉ ዝርከብ ቆርበት፣ ካብ መንኮብና ዝብገስ መሓውር ወይ ኣእዳው፣ ካብ ጎሎና ዝብገስ መሓውር ወይ ከዓ ኣእጋር፣ ከምኡ ውን ኣብ ጫፍ ክፍሊ ኣእዳውናን ኣእጋርናን ዝርከቡ ኣፀብዕትና። ከም ዝፍለጥ ርእስና ኣብ ላዕለዋይ ክፍሊ ኣካላትና ዝርከብ ኣዝዩ ኣገዳሲ ክፍሊ ኣካልና እዩ። ርእስና ንኣገደስቲ ክፍሊ ኣካላትና ዝኾኑ ከም ዓይኒ፣ እዝኒ፣ ኣፍንጫ፣ ኣፍን ሓንጎልን ሓቒፉ ዝርከብ እዩ። ንሕና ሰባት በቲ ብሽክና ርእስና ተሸፊኑ ዘሎ ሓንጎልና ኢና ንሓስብን ነመዛዝንን።

0: ምንቅስቓስ ክነካይድ እውን ይኽእላና። ብተወሳኺ ከቢድ ወይ ፎኪስ ሸኸም ክንጸረሉ ይጠቕማና። ኣብ መወዳእታ ክፍሊ ኣእዳውና ነገራት ንምጭባጥ፣ ንምጽሓፍ፣ ንምጥቓዕን ካልእ ዝሕግዙና ኣጻብዕ ኣለውና። ኣብ ጫፍ ኣጻብዕትና እውን ጽፍሪ ኣለና። ሽዱሽተ እግሪ ኣእጋርና ካብ ምሕኩልትና ወይ ካብ ጎሎና ብመላጉቦ ተንጠልጢሉ ዝርከብ ብዝተፈላለዩ ዝተጸመዱ ኣዕጽምቲ ዝቖመ ሓደ ካብ ኣገደስቲ መሓውራትና እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ብዘይህላዊ ኣእጋርና ከም ሰባት ክንቀውም ደው ክንብልን ክንንቀሳቐስን ኣይንኽእልን ኢና። እዚ ኸዓ ንኣገዳስነት ኣእጋርና የጉልሕ። ካብ ቦታ ናብ ቦታ ክንንቀሳቐስ ስፖርታዊ ንጥፈታት ከም ጉያ፣ ቅድድም ብሽክለታ፣ ጸወታ ኩዕሶ እግርን ካልእን ክነካይድ፣ መኪና ክንዝውር፣ ክንስዕስዕን ወዘተ ኣእጋርና ኣዝዩ ልዑል ሓገዝ የበርክታልና። ልክዕ ከምእዳው ኣብ ኣእጋርና እውን ኣጻብዕ ኣለውና። ኣብ መወዳእታ ክፋል ናይቶም ናይ ኣእጋርና ኣጻብዕ እውን ኣጽፋር ኣለዉ።
1: ኣነባ ንግስቲ ብዘይ ፍታው ብዘይ ኣቤቱታ ኣነ እንደ መልክዕ ጐይታ ምኡዝ ሽታ ኣነ እንተ ዘይሃለ መን ብሕይወት ክሰርር ኣነ እንተ ጐዲለ ፍጡር ይኸውን ነብሲሄር ኣፍንጫ ኽኣብሃል ንግሥቲ እዛ ነብሲ ኣነ እንደ መሸተቲ ኣነወ መተንፈሲ ኣነባ ንግሥቲ ተደለኹ ንሰባት የጋጩ ተደለኹ ጥዑም ቃላት የመንጩ ኣነ እንተ ዘይሃለ መን ከስተማቕር ተደልየ ይሕይኽ ተደልየ ይምድር ኣነ ንግሥቲ እዛ ነብሲ ኣፍ ከኣብሉኒ ካብ በዓል ጣፍ ዝብል ጽግ ኩሉ ዝብህገኒ ምንጋስ ምንጋሱስ ኣነባ ንግሥቲ ኣነ መተግበሪት ኣነ መጣቕዒት ኣነ እንዴ ጥበበኛ ኣነ መዳመቒት ኣነ ተባኣሲት ኣነ ሰላማዊት ኣነ እንተ ዘይሃለ ኩሉ ኸውን ክእለት ኣልቦ ኣነ እንተ ጐዲለ ሰብስእን ማዕልቦ ኢድ ከኣብሃል ንግሥቲ እዛ ነብሲ መተካእታ ዘይብለይ ናይ ኩሉ ፈውሲ ኮንቲ ሞደረ እዩ ንግሥነትሲ ንዓይባሃቡኒ ኣነ ተጓዓዚ ብዘይድኻም ውስወኒ ኣነ ጐያይት ንቕልቅለት ኮነ ዓቐብ ኣነ እንተ ዘይሃለ ቤን ኣቢሉ ኣሳልጦ ክርከብ ንግሥቲ እዛ ነብሲ እግሪ ኸኣብሃል ኣነ እንተ ዘይሃለ ኣይፍጠርን ሓያል ወይ ኣነ ሓንጎል ዘይሰምዖ ዘይብለይ ወዳጀ ፈኸራ ስቕ ኢልና እንተ ሰማዕናስ ናይ ዓያሹ ጃህራ ኣንተ ዓይኒ ንግሥቴ የትብልስ መን ክሽትተልኪ ኣፍንጫኸ ንግሥቴ የትብልስ መን ክሰምዓልኪ ኣንተ እዝኒ ንግሥቴ የትብልስ መን ክዛረበልኪ ኣፍከ ንግሥቴ የትብልስ መን ክስከመልኪ ኣንተ ኢድ ንግሥቴ የትብልስ መን ክጐየልኪ እግርኸ ንግሥቴ የትብልስ መን ክርኤልኪ ንዓይናዓይ ግደፋ ኣይኮንክንን ተወዳደርቲ ኣነኣነ ግደፋ ኩናድኣ ተማላላእቲ ንሳ ናይ ሓንጎል መልእኽቲ
2: ኣካላዊ ስነ ጽሬት ክፍልታት ኣካላት ደጋውያን ክፋላት ኣካላትና እዞም ዝስዕቡ እዮም ዓይኒ ኣፍንጫ ኣፍ ኣእዛን ቆርበት ኣእዳውን ኣእጋርን ደጋውያን ክፍልታት ኣካላትና ቁጽሪ ሓደ ዓይኒ ክልተ ኣዒንቲ ኣለዋና ኣብ መሳኹቲ ሽክና ርእስኻ ይርከባ ተነቀፍቲ እውን እየን ኣዒንትና ንምርኣይ ይጠቕማና ቁጽሪ ክልተ እዝኒ ክልተ ኣእዛን ኣለዋና ብኽልቲኡ ጫፍ ናይ ርእስና ይርከባ ኣእዛን ንምስማዕ ይሕግዛና ቁጽሪ ሰለስተ ኣፍንጫ አፍንጫ አ

ማእከላይ ገጽ ትርከብ። ኣፍንጫ ንምሽታትን ምስትንፋስን ትሕግዘና። ቁጽሪ 4 ኣፍ። ኣፍ ኣብ ትሕቲ ኣፍንጫና ትርከብ። ከናፍር፣ መልሓስን ኣስናንን ኣለውዋ። ንምስትምቓርን ምብላዕን ከዓ ትጠቕመና። ቁጽሪ 5 ኢድ። ካብ መንኮብና ዝብገስ መሓውር እዩ። ኣእዳው ኣብ ጫፉ ኣጻብዕ ኣለውዎ። ኣእዳው ክንጽሕፍ፣ ክንሰርሕ፣ ነገራት ክንጭብጥን ክነጣቐዕን ይኽእለና። ቁጽሪ 6 እግሪ። ካብ ምሕኩልትና ዝብገስ መሓውር እዩ። ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ። ኣእጋርና እውን ኣጻብዕ ይውንኑ። ኣእጋርና ክንከይድ፣ ክንጎይ፣ ክንጻወትን ኩዕሶ ክንቀልዕን ይኽእለና።

ኣሕዋት ተምሃሮ ከመይ ቀኒኹም? እሞን ሎሚ ብዛዕባ ጉዚ ኢና ክንምሃር። ጉዚ ማለት እንታይ ማለት እዩ? ጉዚ ከመይ ጌርና ንጉዚ? ኣብ መዓልታዊ ህይወትና ኸ ከመይ ጌርና ንጥቀመሉ ሓቢርና ክንርኢ ኢና። ቅድሚኡ ግን ንመጀመሪ ክኾነና ቀለልቲ ግን ካ ኣገደስቲ ሕቶታት ክሓተኩም እዩ። ኣብ ቤት ትምህርትኹም ወይ ኣብ ገዛውትኹም ኣዕሩኽ ማሓዛ ኣለዉኹም ዶ? ኣለዉኹም ሓቂ? ምዞም ኣዕሩኽ ማሓዛኹም እውን ሓቢርኩም ተፃወቱ ኢኹም። እሞ ክትፃወቱ ከለኹም ዝኾነ ነገር ተማቒልኩም ትፈልጡ ዶ? መን እዩ ዝነግረኒ? ንፉዓት እሞ ጉዚ ዝበሃል ከዓ ልክዕ ከምቲ ንስኹም ክትፃወቱ ከለኹም ትማቐልዎ ጉዚ ማለት ከዓ ንሓደ ነገር ናብ ንኡስ ክፋል ምምቃል ማለት እዩ። ጉዝ ማለት ምምቃል ማለት እዩ። ሕጂ ሓቢርና ነዛ ትስዕብ ኣብነት ንርኣያ። ከምዚ ንሪኦ ዘለና ነዛ ርቡዕ ኩርናዕ ናብ ክልተ ማዕረ ዝኾና ንኡስ ክፋላት መቒልናያ ኣለና። ናብ ክልተ ማዕረ ዝኾና ክፋላት ምስ መቐልናያ ፍርቂ ናብ ዝበሃል ንኡስ ክፋል ትምቀል። ፍርቂ ብመልክዕ ጉዚ ክፅሓፍ ከሎ ከመይ ገይሩ ይፅሓፍ? እወ ፍርቂ ብመልክዕ ጉዚ ክፅሓፍ እንከሎ ክልተ ክፋላት ኣለዎ። እቲ ኣብ ላዕሊ ዝፅሓፍ ቆፃሪ ክበሃል ከሎ እቲ ኣብ ታሕቲ ዝፅሓፍ ከዓ ረቓሒ ይበሃል። ከምዚ ንሪኦ ዘለና ሓደ ቆፃሪ ክበሃል ከሎ ክልተ ከዓ ረቓሒ ተባሂሉ ይፅዋዕ። ንፉዓት ቀፂልና ነዛ ትስዕብ ኣብነት ንርኣያ። ኣብዛ ትስዕብ ኣብነት ነዛ ናብ ክልተ መቒልናያ ዝፀናሕና ርቡዕ ክርናዕ ሕጂ ድማ ናብ ኣርባዕተ ማዕረ ዝኾኑ ንኡስ ክፋላት መቒልናያ ኣለና። ብመልክዕ ጉዚ ክፅሓፍ ከሎካ ርብዒ ናብ ዝበሃል ንኡስ ክፋል ይምቀል። ርብዒ ብመልክዕ ጉዚ ክፅሓፍ ከሎ ከመይ ገይሩ ይፅሓፍ? እወ መጀመርታ ከምቲ ዝበልናዮ ጉዚ ንክንፅሕፍ ክልተ ክፋላት ኣለዉና። ንሳቶም ከዓ ቆፃርን ረቋሕን እዮም። ስለዚ መጀመርታ ረቋሒ ንክንረክብ ናብ ክንደይ ክፋል ተመቒል ኣላ ክንፈቅድ ኢና። እስከ ንፍቀድ 1 2 3 4 ንፉዓት ከምዚ ንሪኦ ዘለና ረቋሒና ኣርባዕተ እዩ። ቆፃሪ ንክንረክብ ድማ ንሓንቲ ካብተን ክፋላት ምስ ወሰድና ሓደ ኣብ ልዕሊ ኣርባዕተ ይኸውን። እዚ ብመልክዕ

ክፋልን ዝተፈላለየ ዓቐን ይጠቕመና። ከምኡ እውን ንምውድዳር ዝተፈላለየ ዓቐን ይጠቕመና። እሞ ፍትዋት ተምሃሮ፣ ካብዚ ሎሚ ዝተምሃርናዮ ነዘን ስዕባዕዮ ገዛ ክህበኩም እዩ። ቀዳመይቲ 3 ኣብ ልዕሊ 4 ማዕረ ምስ ሀ ኣብ ልዕሊ 8 ናይ ሀ ዋጋ ርኸብ። ካልአይቲ ሕቶ ኸ 2 ኣብ ልዕሊ 5 ማዕረ ምስ 4 ኣብ ልዕሊ ለ ኣብዚ እውን ናይ ለ ዋጋ ርኸብ። ፍትዋት ተምሃሮ፣ ነዘን ሕቶ ምስ ወዳእኩመ ንዓበይቲ ኣሕዋትኩም ወይ ንስድራኹም ረኣይ ኢልና በልዎ። እሞ ንሎም ተምሃርናዮ ትምህርቲ ነዚ ዝመስል ነይሩ። ኩሉ ትረዲኡኩም ክኸውን ተስፋ ገብር። ኣብ ዝመፅእ ብኻልእ ኣርእስቲ ኢና ክንራኸብ። ክሳዕ ሽዑ ግን ሰላም ቅነ

ፈንወና ምክትል ትርከቡ ዝኸርኩም ተዓዘብትና ከመይ ውዒልኩም ንሎሚ ሶኒ 7 መስከረም ሰዓት 5 ዝተዳለዉ ሃገራውን ዜናታት ሒዘልናልኩም ቀሪብና ዘለና ፊልሞን ዞሚ ምስ ኣቕራቢት ቋንቋ ምልክት ኣብርህት ተወልደን ብምዃኑ ኢና ንምክታልኩም ብክብሪ ንዓደምና ብቐንዲ ርእስተ ዜና ንፍለም። ኣብ ስዊዘርላንድ ዝኽሪ ባሕቲ መስከረምን ወርቃዊ ኢዮቤልዩ ምስራት ቤት ትምህርቲ ሰውራን ብድምቀት ተጸንቢሉ ጨንፈር ማሕበር መምህራን ዞባ ደቡብ ኣብ ምዕባል ዓቕሚ ሱፐርቫይዘራት ዘተኮረ ስልጠና ወዲቦ ኣብ ንኡ ዞባ ድባርዋ በረድን ህቦቡላን ዝተሓወሶ ዝናብ ኣብ ዝራእቲ ጉድኣት ኣውሪዱ ኖርዌይ ንሃገሩ ፀጥታዊ ስጋት ዝፈጥር ወታደራዊ ምንቅስቃሳት ተካይድ ከም ዘላ መንግስቲ ሩስያ ኸሲሶ ቻይና ቁጠባ ንምርጋእ 54 ቢልዮን ዶላር ናብ ባንክታታ ፍሰስ ከም ዝገበረት ገሊጻ እስራኤል ኣብ ሊባኖስ ብዘካየደቶ ደብዳብ ነፈርቲ ከቢድ ሰብኣውን ንዋታውን ክሳራ ወሪዱ ዝርዝር ዜና ኣብ ስዊዘርላንድ ዝኽሪ ባሕቲ መስከረም መበል 65 ዓመት ምጅማር ብረታዊ ቓልስን ወርቃዊ ኢዮቤልዩ ምስራት ቤት ትምህርቲ ሰውራን ብድምቀት ተጸንቢሉ ኣብቲ ካብ መላእ ስዊዘርላንድ ዝተኣኻኸቡ ኣባላት ቤት ትምህርቲ ሰውራን ሓለፍቲ ማሕበራውያን ሓይልታትን ዝተረኽብሉ ብ5 መስከረም ኣብ ጀኔቫ ዝተኻየደ ስነ ስርዓት ሓላፊ ህዝባውን ኮማውን ጉዳያት ኣብ ስዊዘርላንድ ኣቶ እስማዒል መሓመድ ኑር ንኽልቲኡ ናይ ዝኽሪ መደባትን ትርጉሙን ዝምልከት መደረ ኣስሚዑ ካብ ኣዋሃቲ ዝኽሪ መበል 50 ዓመት ምስራት ቤት ትምህርቲ ሰውራ

0: ኣቶ ቴድሮስ መለስ ብወገኑ ንድሕረ ባይታ መሰራረታና ማዕባብላን ቤት ትምህርቲ ሰውራ ዝምልከት መብርህ ድሕሪ ምሃብ ህዝባዊ ግንባር ብዝነበሮ ንነዊሕ ዝጠመት ራእይ ኣብ ፅንኩር እዋን ዝመስረታ ቤት ትምህርቲ ሰውራ ውፍያትን ሕቡናት ኣገልገልቲ ሃገር ዜጋታት ከም ዘፍረየት ብምግላፅ ዝኽሮምን መፅዓኦምን ክሕድሱ ብምብቅዖም ይውሃና ኢልዎ እቲ ፅምብል ንሂወት ቤት ትምህርቲ ሰውራ ብዝገልፅ ስነ ጥበባዊ ፍርያት ከምኡውን ብምርኢት ፊልምን ድራማን ዝተሰነየ እዩ ነይሩ ዞምዚ ኢሉ እንከሎ ኣብ ኩዌት ቀጠርን ባሕሬንን ተመሳሳሊ ፅምብላት ተኻይዱ እቲ መደባት ብመደረታት ስነ ጥበባዊ መሰናድኦታት ከምኡውን ትራኻ ማዕሪጎ ከም ዝነበረ ከካቦትኡ ዝበፅሐና ሓበሬታ ኣፍሊጦም ጨንፈር ማሕበር መምሃራን ዞባ ደቡብ መስርሕ መምሃርን ምስትምሃርን ንምድራዕ ዝሕግዝ ናይ ሱፐርቫይዘራት ስልጠና ካብ 2-5 መስከረም ኣብ ከተማታት ደቀ ምሓረን መንደፈራን ወዲቡ እቲ ካብ 12 ዞባታት ንዝተወከሉ ኣብ መባእታ ማእከላይን ካልኣይን ደረጃታት ዝነጥፉ ልዕሊ 100 ሱፐርቫይዘራት ዝተዋህበ ስልጠና ኣብ ዕላማን ዓይነታትን ሱፐርቪዥን ዘተኩረ እዩ ነይሩ ሞያዊ ብቕዓት መምሃራን ክብ ንምባል ኣብ ዝካየድ ዘሎ ዕማም ብቕዓት ሱፐርቫይዘራት ምዕባይ ኣገዳሲ ምዃኑ ዝጠቐሰ ኣቦወንበር ናይቲ ጨንፈር መምህር ሳምሶም ነጋሽ እቲ ስልጠና ብቕዓት ናይቲ ክካየድ ዝፀንሐ ንጥፈታት ንምርጋፅ እጃም ከም ዝህልዎ ነፂሩ ሰልጠንቲ ብወገኖም ንኣገዳስነት ናይቲ ስልጠና ብምጥቃስ ኣብ ምጅማር ትምህርቲ ምውዳቡ ዝያደ ሓይሊ ከም ዝፈጥር ሓቢሮም ኣብ ጨንፈር ትምህርቲ ዞባ ደቡብ ሓላፊ ምምሕዳርን ፋይናንስን መምህር ጉበን ሓድሽ ኣብ ዝሃቦ መዛዘ ምቓል ስልጠና ንምልውዋጥ ተመክሮውን ባይታ ከም ዝፈጥር ብምጥቃስ ስልጠንቲ ብዝቐሰሞዎ ፍልጠትን ተመክሮን ውፅኢታዊ ስራሕ ከሰላስሉ ትፅቢት ከም ዝግበረሎም ገሊፁ ናብ ላዕለዎት ትካላት ትምህርቲ ዝፅምበሩ ሃበርም ተምሃሮ ውፅኢቶምን ውፅኢቶም ክዕቅቡን ካብ ኣሉታዊ ፅልዋ መዘና ክጥንቀቑን መዘኻኸሪ ቀሪቦም ወኪል ኤርና ቤተኤል ሰሎሞን ዘዳለዎ ተፀብጻብ እልልታቶ ማርያም ክተቕርቡ እያ
1: ኣብ ዞባ ማእከል ልዕሊ ነጥቢ ብምምዝጋም ናብ ላዕለዎት ትካላት ትምህርቲ ዝፅምበሩ ሃበርም ተምሃሮ ንዝረኸቦ ውፅኢት ዓቂቦም ንዝበለፀ ውፅኢት ክሰርሑ መዘኻኸሪ ቀሪቦም እዚ መዘኻኸሪ ዝቐረበ ብደረጃ ንኡዞባን ኣብያተ ትምህርትን ኣብ ዓመተ ትምህርቲ 2025-26 ልዑል ነጥቢ ዘመዝገቡ ንኣባላት 38 ዙርያ ሃገራዊ ኣገልግሎት ብሉፃት ተምሃሮ ንምትብባዕ ኣብ ዝተወደበ መደብ እዩ ኣብቲ ብ45 መስከረም ዝተኻየደ ናይ ምሽላም ስነ ስርዓት ንኡዞባ ደቡባዊ ምዕራብ ብደረጃ ንኡዞባ 206 ተምሃሮ ኣብያተ ትምህርቲ ቀይሕ ባሕሪ ኣስመራ ሓፈሻውን ሰንበልን ከምኡውን ቤት ትምህርቲ ኢሳቅ ተወልደ መድህን 44 ቤት ትምህርቲ ርእሲ ዓዲ ማለት እምባደርሆ 37 ቤት ትምህርቲ እብራሂም ስልጣን ድማ 76 ተምሃሮ ሸሊመን ሓለፍቲ ኣገልግሎት ትምህርቲ ኣብ ንኡዞባታት ደቡባዊ ምዕራብ ሰሜናዊ ምብራቕ ሰረጃ ቃንጋላ ነፍሕን ኣብ ዘስምዕዎ ቃል ተረኺቡ ዘሎ ውፅኢት ፍረ ውህድ ፃዕሪ ማሕበረሰብ ትምህርቲ ስለ ዝኾነ ተምሃሮ ውፅኢቶም ዓቂቦም ተጊሆም ክሰርሑ ተማሕፂኖም ርእሰ መምህራን ብወገኖም ተምሃሮ ኣመዝጊቦሞ ዘለዉ ዓወት ናይ መወዳእታ ስለ ዘይኮነ ኣብ ዝቕፅል ጉዕዞኦም ዕውታት ንክኾኑ ብመደብ ክምርሑን ካብ ኣሎታዊ ፅልዋ መዘና ክጥንቀቑን መኺሮም ኣብ ዞባ ማእከል ኣብ ሃገራዊ መርመራ ማለት ማትሪክ ናይ ዓመት ትምህርቲ 2025-26 ካብ ዝተሳተፉ ተምሃሮ 1908 ናይ ዲግሪ 910 ድማ ናይ ዲፕሎማ ነጥቢ ክረኽቡ ከለዉ 254 ካብኦም ሙሉእ 4 ነጥቢ ዘመዝገቡ ምዃኖም ሰነዳት ሚኒስትሪ ትምህርቲ የነፅር
0: ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ናብ ንኡዞባ ማይ ምነ ንፅጉማት ስድራ ቤታት ብጥሪታት ጣይሱ እቲ ናይ ምጥያስ መደብ በብምሕዳር ከባቢኦም ንዝተለለዩ ፅጉማትን ኣካለ ስንኩላንን ዘጠቓለለ ምንባሩ ዝሓበረ ሓላፍቲ ቤት ፅሕፈት ኣቶ ዮሃንስ ኣብርሃ ነፍሲ ወከፎም ብዋጋ 10,000 ናቕፋ ከም ተጣየሱ ሓቢሩ ኣብ መወዳእታ ተጣየስቲ ብዝተዋሃቦም መበገሲ ካብ ተፀባይነት ተገላጊሎም ነፍሶም ክኽእሉ ትፅቢት ከም ዝግበር ኣረድዩ ኣብ ንኡዞባ ድባርዋ ብ4 መስከረም ኣብ ሰዓታት ቀትሪ ዝሃረመ በረድን ህወቡላን ዝተሓወሶ ዝናብ ኣብ ዓዲ ሕዝባይ እምኒ ፀሊም ዓዲ ንኽዖን ተኺታ ናብ ዘራእቲ ጉድኣት ኣውሪዱ ብመሰረት ሓበሬታ ቤት ፅሕፈት ሕርሻት ንኡዞባ ኣብ ልዕሊ 344 ሄክታር ተዘርኡ ኣብ ደረጃ ምዕንባብን ምሽዋትን በፂሑ ዝነበረ መሸላ ሕፉን ስገም ስርናይ ጣፍ ባልዶንጓን ዓይኒ ዓተርን ከቢድ ዕንወት ክወርዶ ከሎ ኣብ ተኼታን ዓዲ ሕዝባይ ናብ ኣስታት 25 ሄክታር ለሚዑ ዝነበረ ሕምልቲ ድማ ብበረድ ከም ተደምሰሰ ተፈሊጡ ገለ ካብቲ ጉድኣት ዝወረዶ ዘራእቲ ዳግም ተሓሪሱ ጥራታት

እቲ ዝረአ ከም ዘሎ ወኪል ኤሪና ሓቢሮም ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ተኽብሪ ንዕዳም ዜና ወፃኢ ኖርዌይ ንሃገሩ ፀጥታዊ ስጋኣት ዝፈጥር ወታደራዊ ምንቅስቃሳት ተካይድ ከም ዘላ መንግስቲ ሩስያ ኸሲሱ። እቲ መንግስቲ ነዚ ዝገለፀ ኖርዌይ ኣብ ግዛኣታ ስርዓተ ሚሳይል ኣሜሪካ ክዋደድ ድሕሪ ምፍቃዳ እያ። እቲ ስጉምቲ ንፀጥታ ኤውሮባ ብሓፈሻ ንፀጥታ ሃገሩ ድማ ብፍላይ ዓብ ስጋኣት ምዃኑ ዝገለፀ ሚኒስትሪ ጉዳያት ወፃኢ ሩስያ መልሰ ግብሪ ከም ዝውሃቦ ጠንቂቕ ኣሎ። ብዘይካዚ እቲ ወታደራዊ ውሳነ ነቲ ኣሜሪካን ሩስያን ዘካይዶ ዘለዎ ኣብ ኒኮሎሳዊ ፀጥታዊ ጉዳያት ዘተኮረ ርክባት ባዕሉታ ክፀልዎ ከም ዝኽእል እቲ ሚኒስትር ኣሚቱ። ኪዳን ሰሜን ኣትላንቲክ ኔቶ ከም ኣካል እቲ ብልዕሊ ሩስያ ፀቕጢ ንምፍጣር ከካይዶ ዝፀንሐ ምንቅስቃሳት ንጉረባ ብታይ ዕጥቕ ከም ዘሎ እዩ ዝግለጽ። ህዝባዊት ሪፓብሊክ ቻይና ቁጠባ ንምርጋእ 54 ቢልዮን ዶላር ናብ ባንክታት ኣፈሰስ ከም ዝገበረት ገሊጻ። እዚ ኣብ 8 ሃገራውያን ባንክታት ዝተወሰኸ ባጀት ሕፅረት ዝጠንቅዋ ፋይናንሳዊ ስርዓት ክኽሰት ንዝኽእል ምምዝባልን ኣብ ዕቤት ቁጠባ ከጋጥም ንዝኽእል ምንካይን ንምክታእ ዝዓለመ ምዃኑ ተፈሊጡ። እገዳታትን ወሳኺ ቀረፅን ኣሜሪካ ከምኡውን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ፀጥታዊ ቅልውላው ኣብ ቁጠባ ኣሉታዊ ሳዕቤናት ክህልዎ ከም ዝኽእል እያ ቻይና ትእመት። በዚ ድማ እቲ ተወሲዱ ዘሎ ፋይናንሳዊ ስጉምቲ ነቲ ሳዕቤን ንምቅላል ተርኡ ልዕሉ ምዃኑ ሚኒስትሪ ፋይናንስ ቻይና ገሊጹ ኣሎ። ኣብ 225 ባእስታት 5000 ዝዓበየ ቁጠባ ቻይና ኣብዚ ዓመት እዚ እቲ ዕቤት ናብ 4.5 ክወርድ ከም ዝኽእል ይእመት። እስራኤል ሎሚ 7 መስከረም ኣብ ሊባኖስ ብዘካየደቶ ደብዳብ ነፈርቲ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ማዕከና ዜና ቃሊሐን። በቲ ኣብ ደቡባዊ ሊባኖስ ዝተፈፀመ ደብዳብ ብውሕዱ 27 ከም ተቐትሉን 10ታት ከም ዝቐሰሉን ተሓበሬታ እውን ወሲኹ መልኪቱ። ብዘይካዚ ብሰንኪቲ መጥቃዕቲ ብልዕሊ ኣባይቲ ከቢድ ዕንወት ከም ዝወረደ ሰብ መዚ ፀጥታ ሊባኖስ ሓቢሮም ኣለዉ። ኩሎም ግዳያት ናይቲ መጥቃዕቲ በርጌስ ምዃኖም ዝተቐስቶም ሰብ መዚ ማሕበረሰብ ዓለም ኣብ ልዕሊ እስራኤል ፀቕጢ ክገብር ፀዊዖም። እስራኤል ነቲ ብሊባኖስ ተካይዶ መጥቃዕትታት ደው ንምባል ብመንጎኘት ኣሜሪካ ብስምምዕ እኳ እንተበፅሐት ብዝለዓለ መልክዑ ተቆፅሎ ከም ዘለላ ግን ፀፀባት የረድኡ። በቲ ካብ መወዳእታ 2023 ተካይዶ ዘላ ወታደራዊ ተፃብኦታት ዛጊት ልዕሊ 9,000 ሰባት ከም ተቐትሉ ይጥቀስ። ሩስያን ሰሜን ኮርያን ከም ኣካልቲ ዝምድና ንምድንፋዕ ዘካይድኦ ዘለዋ ንጥፈታት ዘራኸበን ዘመናዊ ድልድል ሓኒፀን። እዚ መስርሕ ህንፀቱ ኣብ 2024 ዝተበገሰን ካብ ሎሚ 7 መስከረም ኣገልግሎት ክህብ ዝጀመረን ፕሮጀክት ኣብ ርእሲ እቲ ቁጠባ ክልቲአን ሃገራት ምምዕባል ዝህልዎ ተራ ንርክበ ህዝብታትን ከም ዘስፋሖ ተገሊፆም። ብመሬትን ባሕርን ዝዳወባ ሩስያን ሰሜን ኮርያን ስሩዕ ናይ ኣየር ንባቡን ምንቅስቃሳት ከም ዘለዎን ዝፍለጥ እዩ። ክልቲአን ሃገራት ኣብ ወርሒ ሰነ ዝኸተመኦ ወታደራውን ፀጥታውን ስምምዕ እናደንፍዐ ይመፅእ ከም ዘሎ የን ዝጠቕሳ። እቲ ውዕል ሓንቲአን ምስ ትጥቃዕ እታ ካልአይቲ መልሰ ግብሪ ክትህብ ዝኽእል ምዃኑ ይግለጽ። ቱርኪ ንወታደራዊ ፅላት ትገብሮ ወፃኢታት ኣብ ዝመፅእ 3 ዓመታት ብኣስታት 230 ሚታዊት ከተዕበዮ ምዃና ሓቢራ። ዕላማ እዚ ካብ 2027 ክሳብ 2029 ዝትግበር መደብ ኢንዱስትሪ ኣፅዋር ብምድንፋዕ ዓቕሚ ምክልኻል ኣክብ ንምባል ምዃኑ ሚኒስትሪ ምክልኻል ቱርኪ ገሊጹ። እቲ ውጥን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ካብ ዘሎ ወታደራውን ፀጥታውን ውጥሪ ክመፅእ ንዝኽእል ስጋኣት ኣብ ምምካት ተራኸን ዝህልዎ እቲ ሚኒስትሪ ኣሚቱ ኣሎ። ቱርኪ ኣብ 2025 ንወታደራዊ ፅላት ዝውዕል ኣስታት 30 ቢልዮን ዶላር ኣብ 2026 ድማ ልዕሊ 50 ቢልዮን ዶላር ከም ዝሰልዐ ፀብፀባት ይጠቕሱ። ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነት ቱርኪ ክሳብ 2035 ኣብ ዘሎ ግዜ 500ታዊት ካብ ጃምል ሃገራዊ እቶታ ንምክልኻል ክትስልዕ ምስቲ ኺዳን ተሰማሚዓ ከም ዘላ ይፍለጥ። ኣብ ዝሓለፈ ወርሒ ዝናሓሰ ምስ ፓኪስታንን ስዑድ ዓረብን ዝኸተመቶ ወታደራዊ ውዕል ኣካል እቲ ፅላት ምክልኻላ ንምድንፋዕ ትገብሮ ዘላ ምንቅስቃሳት ምዃን እዩ ዝጥቀስ። ኣባላት ውድብ ኣፍረይትን ለኣኽትን ነዳዲ ማለት ኦፔክን ሩስያ ትርክበን መሻርክተንን ክገብሮኦን ዝፀንሐ ወሰኽ ፍርያት ካብ ዝመፅእ ወርሒ ጥቅምቲ ከም ዘቋርፁ ሓቢረን። እተን ሃገራት ትማሊ 6 መስከረም ብማንዛብ ዘካይዶ ርክብየን ኣብቲ ውሳኔ በፂሐን። ዕደጋታት ንምግምጋም ድማ ብፈለማ ዝመፅእ ወርሒ ጥቅምቲ ብኣካል ተረኺበን ከም ዝትያ ገሊፀን ኣለዋ። ኣባላት ካብ ወርሒ ሚያዝያ ናይ ዝዓመት ጀሚረን ዕለታዊ 188,000 በርሚል ወሰኽ ምህርቲ ክገብራ ምፅንሐን ብምሕባር
እቲ ስጎምቲ ኣብ ምርጋዕ ዕዳጋታት እወታዊ ተራ ከም ተፃወተ ረዲአን ተወሳኺ ካብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ወታደራውን ፀጥታውን ኩነታት ንሰዓብ ሕፅረት ቀረብ ነዳድን ምቅላል ኣበርክቶ ከም ዝገብረ እውን ገሊፀን እተን ሃገራት ዕዳጋታት ንምርጋእ በብእዋን ወሰኺ ፍርያት ክገብራ ከም ዝፀንሓ ፀብጻባት የረድቡ መንግስቲ ኮሎምብያ ኣብ ልዕሊ ዕጡቓት ጉጅለታት ዘካየድ ወታደራዊ ስርሒት ክሰፍሕ ኣዚዞ እቲ መንግስቲ ነቲ ትእዛዝ ዘመሓላለፈ ንሰራዊትን ሓይልታት ፀጥታን ሃገሩ ዕላማ ዝገበረ መጥቃዕትታት እናዓበየ ከም ዝመፀ ብምጥቃስ እዩ ነቲ ተርእዮ ንምግታ ኣብ ልዕሊ ዕጡቓት ጉጅለታት ብሓፈሻ ኣብ ኮሎምብያ ካልኣይ ዝዓበየ ዕጡቕ ጉጅለ ኢኤልኤን ድማ ብፍላይ ዘተዋህደ ስርሒት ክካየድ ምዃኑ ይፍሊጡ ዘሎ እዚ ከምዚ ኢሉ እንከሎ ኣብ ኮሎምብያ ኣብ መንጎ ዕጡቓት ጉጅለታት ዝካየድ ግጭታት እውን እናሰፍሐ ይመፅእ ስለ ዘሎ ፀጥታዊ ኩነታት ተሃገር ከንቆልቁል ከም ዝኽእል ናይ ቀረባት ዓዘብቲ የጠንቅዎ ኣብ ዝሓለፈ ወርሒ ጉንበት ኣብ ደቡባዊ ምብራቅ ኮሎምብያ መንጎ ክልተ ዕጡቓት ጉጅለታት ብዝተወልዐ ጥቃዊ ግጭት ልዕሊ 50 ዕጡቓት ከም ተቐትሉን ዓሰርታት ከም ዘቐሰሉን ዝዝከር እዩ መንግስቲ ኮሎምብያ ኣብ 216 ምስ ዕጡቕ ጉጅለ ፋርክ ስምምዕ ሰላም ድሕሪ ምኽታሙ ዝበዝሑ ካብቶም ዕጡቓት ዕጥቆም ብምምራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም ተፀንበሩ ይዝከር ይኹን እምበር ገለ ካብኣቶም ዕጥቆም ከም ዘየውረዱን ፀጥታዊ ስጋኣት ይኹን ምህላዎም እዩ ዝግለጽ ኣብ መንጎ መንግስቲ ኮሎምብያን ዕጡቓት ጉጅለታትን ንኣስታት 6 ዓመታት ብዝቐፀለ ዕጥቃዊ ግጭት ልዕሊ 450,000 ሰባት ከም ዝሞቱን ሚልዮናት ከም ተመዛበሉን ፀብጻባት የረድቡ መንግስቲ ኢንዶኔዥያ ብሰንክነት እሳተ ጎመራ ኣብ ደሴት ሱማትራን ከባቢኣን ዝለዓለ ናይ መጠንቀቕቲ ኣዋጅ ኣመሓላሊፉ እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብቲ ከባቢ ክነቱ ዝጀመረ እሳተ ጎመራ ማሕበረ ቁጠባዊ ፀገማት ከም ዘስዓበ ብምሕባር እዩ በቲ ክስተት ትማል 6 መስከረም ልዕሊ 500 በረራታት ከም ተሰረዘን ከም ተደናጎየን ሰመዝ መጓዓዝያ ኢንዶኔዥያ ሓቢሮም ብዘይካዚ እቲ ነቱጊ ዝፈጠሮ ዒግታት ክን ደሮናን ጥዕናዊ ፀገማት ከስዕብ ከም ዝኽእል ክኢላታት ኣጠንቂቖም ኣለዉ ኣብ ኢንዶኔዥያ ብዝሓለፈ ወርሒ ንሓሰ ዘጋጠመ ነቱጊ እሳተ ጎመራ ማሕበረ ቁጠባዊ ፀገማትን ምምዝባል ህዝብን ከም ዘስዓበ ፀብጻባት የረድቡ ኣብቲ እስያዊት ሃገር ብውሕዱ 130 ንጡፋት እሳተ ጎመራዊ ቦታታት ከም ዘለዉ እዩ ዝግለጽ ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም ኣብ ስዊዘርላንድ ዝኽሪ ባሕቲ መስከረምን ወርቃዊ የብልዩ ምስራት ቤት ትምህርቲ ሰውራን ብድምቀት ተፀንቢሉ ጭንፈር ማሕበር መምሃራን ዞባ ደቡብ ኣብ ምዕባል ዓቕሚ ሱፐርቫይዘራት ዘተኮረ ስልጠና ወዲቡ ኣብ ንዞባ ድባርዋ በረድ ንህቦ ብላን ዝተሓወሶ ዝናብ ኣብ ዘራእቲ ጉዳእት ኣውሪዱ ነርወይ ንሃገሩ ፀጥታዊ ስጋኣ ዝፈጥር ወታደራዊ ምንቅስቓሳት ተካይድ ከም ዘላ መንግስቲ ሩስያ ከሲሱ ቻይና ቁጠባ ንምርጋእ 54 ቢልዮን ዶላር ናብ ባንክታት ፈሰስ ከም ዝገበረት ገሊፃ እስራኤል ኣብ ሊባኖስ ብዘካየዶ ተደብዳብ ነፈርቲ ከቢድ ሰብኣውን ንዋታውን ክሳራ ወሪዱ ንሰዓት እዚ ዝተዳለወ ዜናታት ተዛዚሙ ኣሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሸት

0: ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣይሰኣኒ እዩ። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕብበር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን የበስረኩም። መጻኢ ብመንእስያትን ብምኩራት ሰብሞያን ይዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፈልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸውን ባይታ እነሆ ተጣጢሑ ይርከብ።
1: ታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
2: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
3: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዘዙ ሃማመተ ይፅዋዕ። መደብ ሚሳል ሰንበት ድሕሪ ዜና ትግርኛ ሰዓት 9:25 ድሕሪ ቀትሪ ኣብ ኤሪ ቲቪ ይጅምር። ድግማ ሓሙስ ድሕሪ ዜና ትግርኛ ሰዓት 12:55 ድሕሪ ቀትሪ መደብ ሚሳል ኣብ ኤሪ ቲቪ። ተዓዘቡን ተሳተፉን።

ኣዜማ ብድግማ ንቅበለትኩም ኢለይኩም እንዳትልየና ህቱማ ምና ዓበይ ፈናን ኢና ፈናን ኣድም ዓመር ፋይድ ሕላየት ናራ ንቐድም ግልኩምቱ እግለ እንዳተለየትና ሕላየት ፈናኒት ሕሪ ሃይለ ግራ ሕላየት ፈናን ኣድም ግንቐድማቱ ኣዜማ ላሓልየት እንተታብዓን ሄ ግለ ቅበለኩምቱ በርናምጃ ረፀና ምስወትልህልየኩም ኣዜማ ይትቀሪሞ ደበካናትኩም ደቀኩም መታብዓትኩም ትፈንቴና

ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣን እዩ። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕብባር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን የበስረኩም። መጻኢ ብመንእስያትን ብምኩራት ሰሞያን ይዝህነት። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ

0: ሰባትኩም እተካፈሉሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎ። ኣብ መዓልታዊ ናብራና ብድሆታት ከጓን ፈና ንቡር እዩ ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ ነዝኸውን ባይታ እንሆ ተጣጢሑ ይርከብ
1: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
2: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ
3: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ
0: እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ ኣብዚ መሃዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዘዙ ሃማመተ ይፅወዕ መደብ ሚሳል ሰንበት ድሕር ዜና ትግርኛ ሰዓት 9:25 ድሕሪ ቀትሪ ኣብ ኤሪ ቲቪ ይጅምር ድግማ ሓሙስ ድሕሪ ዜና ትግርኛ ሰዓት 12:55 ድሕሪ ቀትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘቡን ተሳተፉን

0: ሎሚ ብዛዕባ ቤት ትምህርቲ ሰውራ መደብ ሳይዳ ሒዛቶላ ኣለይቲ መማህራን ከምኡ ናብኡ ነይረን ሕጂ ኣብ ምንታይ ኣለዋ ባዕላተን ክገልፆ ስለ ዝኾና ሓያለይ ተሳትፍ ትመፅና ኣለዋ ንኩለን ብስምኩም ብጣዕሚ ኣመስግነን። ኣብዚ ምሳይ ዘላ ገዲም ብፀይቲ ፀጋጋይም ጓል ሻምበል ገዲም ኣባል ካብ ቤት ትምህርቲ ሰውራ እያ ኣብኡ ስለ ዝነበረ ሕጂ ብዛዕባኡ ሕፅር ዝበለ ተመክሮ ክትበና እየ ድሕሪኡ እንዳተቀባበልና እንዳመላእኩም እናወሰኽኩም ከነህብትማ ክንፀዕሪና ሕራይ ናይ መጀመርያ ሕቶይ ፀጋ ቤት ትምህርቲ ሰውራ ብኸመይ ተመስሪቱ ብሕፅር ዝበለ
1: ይቀኒየለይ ማና ብመጀመርያ ንኩሎም ተምሃሮ መምሃራን ኣለይቲ ቤት ትምህርቲ ሰውራ ከምኡውን መላእ ህዝብና እዚ በዓል እዚ ናይ ሙሉእ ህዝቢ በዓል እዩ ሞ እንቋዕ ኣብዚ ኣብቃዓና ይብል እዚ ታሪካዊ በዓል እዚ ክኽበር ከሎ ኩሉ ግዜ ንሕና ሓበን ኩርዓት ይድስማዓና ሞ እንቋዕ ኣብዚ ብቃዓና ማና ንዓኽን ንምኒስትሪ ዜናን ነዚ መደብ እዚ እቲ ዝሓለፍናዮ ታሪክ ንክንትርኽ ዕድል ዝሃብኩምና ነዚ መደብ እዚ ዝወደብኩምልናን ናይ ብሓቂ ብሽም ኩለን ኣለይቲ ክመስግነኩም ፈቱ። ሕጂ ቤት ትምህርቲ ሰውራ ክምስረት እንከሎ ኣብ መስከረም 1976 እዩ ጀሚሩ እዚ ዕለት እዚ ግን እቲ ትምህርቲ ዝተጀመረሉ እዩ እምበር ቅድሚኡ ስርዓተ ትምህርቲ ንምድላው ካልእ ነቲ ቤት ትምህርቲ ንምስራት ንምድላው ዝተገበረ ብዙሕ ግዜ እውን ሓሊፉ እዩ ማለት እዩ። ስለዚ እቲ ምድላዋት ዳርጋ ካብ 75 እዩ ዝጅምር

0: ሓር እቲ ቦታ ዝተደኮነሉ ከዓኒ ኣብ በዓት ጫዓይ ትበሃል ቦታ በቲ ናይ ከባቢ ኣፀዋውዓ በቲ ብህዝባዊ ግንባር ዝተዋሃቦ ኮድ ከዓ ዜሮ ተባሂሉ ዝፅዋዕ ቦታ እዩ። ኣብ ሳሕሊ ዜሮ ንቤት ትምህርቲ ሰውራት ወቂዓ ተባሂላ ትምረፅ ንከላ ዝተወስደት ኣይነበረትን ብግቡእ ተፀኒዓ ክሳዕ ክንደይ ምችእ ትትኸውን ቆልዑ ከተዕብየሉ ተራእያ እያ ተመሪፃ። ዜሮ ሓደ ዓብ ሩባ እዩ ፃዕዳ እቲ ሩባ ትሑፃ ፃዕድኡ ይረኣየካ ማለት ዝከረካ ብክልተ ጎኑ ብዓዳይ ዝተሸፈነ እዩ። ዓብ ቤተ ኣግራብ ናይ ጋባን ካልእ ኣግራብን እውን ኣለዎ። እጂ እቲ ካልእ እቲ ዝዓበየ ነገር ከዓኒ ዓመት ሙሉእ ዝዛሪ ዛራ ከዓኒ ኣለዎ ማይ ኣለዎ ማለት እዩ። እጂ እቲ ዓበይቲ ኣግራብ ኩሉ ኢካ ትጥቀመሉ ናይ ምግብና ቦታ ንሱ እዩ፣ መፅለሊ መዘናግዒ ንሱ እዩ፣ ክፍልታት መምሃሪ እውን ንሱ እዩ። ሕጂ እቲ ዓበይቲ ኣግራብ ብፍላይ ከዓ ዓበይቲ ጋባታት ስለ ዝነበረ ክፈረ ከሎ ከዓ ትበልዓሉ እውን። ሕጂ ብጣዕሚ ዜሮ ሲ ኣዝያ ምቺ እቲ ፅብቕቲ ማለት ካብ ሓንጎልካ ደይ ትኸይድ ቦታ እያ። እቶም ሽዑኡ ዝነበርና ኣብቲ መጀመርያ ፈፂማ ካብ ሓንጎልና ደይ ትኸይድ ቦታ እያ። ስለዚ ከምዚ እያ ተመስሪታ ማለት እዩ። መጀመርያ
1: ከምዚ ትብል እያ ዘለክቲ ኮይኑስ ስለምንታይ ዜሮ ተባሂላ ዳ እሞ?
0: ዜሮ ዳ ምልክት እኳ እዮም ነይሮም ኣብኡ። ሕጂ እቲ ናይ ምልክት መፀውዒ ዜሮ ባደ ሓደ ባደ ክልተ እናበለ እዩ ዝኸይድ ምስ
1: ሕረ ኣለይቲ ብኸመይ የናብዮኦም ነይረን? ንሱ ጥራሕ ዘይኮነ እዞም ቤት ትምህርቲ ዝተደለየሉ ምክንያት እዞም ቆልዑ ካበይ ካበይ ዝመፁ እዮም?
0: ሕጂ እቲ ዕላማ ናይቲ ትምህርቲ ህዝባዊ ግንበር ሲ ህፃናት ወይ ቆልዑ ብኩሉ እንትንኦም ብቑዓት ኮይኖም ብሱላት ኮይኖም ውፍያት ኮይኖም ሃገራዊ ፍቅሪ ዘለዎም ኮይኖም ክዓብዩን ኣብ ዝብፃሕ ክበፅሑን ፅባሕ ንኮ ከዓኒ ንዳሕራይ ነታ ሃገር ክሃንፁን ከማዕብሉን ዝኽእሉ ንምምልማል እዩ ነይሩ እቲ ቀንዲ ዕላማ ማለት እዩ። ሕዚ እቲ ነዊሕ ጠመተ ናይ ህዝባዊ ግንባር ክንዮ ምግዳልሲ ናፅነት ተረኺቡስ ድሕሪ ናፅነት እውን ነታ ሃገር ዝሃንፃስ የድልያ እዩ እሞ ካብ ሕጂ ጀሚርና ንኩስኩስ ኣለና ዝብል ነዊሕ ራእን ጠመተን ናይ ህዝባዊ ግንባር እዩ ነይሩ እቲ መበገሱ ማለት እዩ። ድሓር እቶም ቆልዑ ክመፁ ከለዉ ግን ካብ ሰለስተ ጉጅለታት እዮም ነይሮም። እቶም ሓደ ጉጅለ ካብ መደበር ዕቁባት ናይ ደብዓት ዝመፁ እዮም። እቶም ናብቲ መደበር ዕቁባት ዝመፁ ከዓኒ እቲ ፀላእትና ዝኩሉ ዓድታት ዘንድድዎ ዝነበሩ ዓዶም ምስ ነደደ ሃዲሞም ደቆም ሒዞም ዝመፁ ገሊኦም እውን ኣብቲ ምንዳት ናይ ዓድታት እቶም ወለዲ ዝሞቱ ቆልዑ በይኖም ዝተረፉ እሞ ብፆትና ካብኡ ኣራርዮም ደምፅእዎም። ሕጂ እቲ እንዳ ህዝቢ ብከምዚ ዝቆመ እዩ ነይሩ ማለት ተዓቂቦም ማለት እዩ ብትሕቲ ህዝባዊ ግንባር። ገሊኦም እውን ኣብ ውሽጢ ከተማታት ውድባት ኮይኖም ስርሒታት ዝሰርሑ ዝነበሩ እቲ ጉዳይ ምስተፈለጠ ብፀላኢ ከዓ ንሶም ይወፁ ይጋደሉ ስዝርኦም ከዓ የምፅዎም ናብ እንዳዕቁባት ኣትዉ። ሕጂ ቆልዑ ብዙሓት መምስ ስዝርኦም ስለ ዝመፁ ኣብኡ ዝተኣከቡ ነይሮም ማለት እዩ። ሕጂ እቶም ኩሎም ቆልዑ ኣብኡ ዝነበሩ ክመሃሩ ኣለዎም ተባሂሉ መጀመርያ ናብ ቤት ትምህርቲ ሰውራ መፅኦም። እዚኦም እቶም ሓደ ጉጅለ እዮም። እቶም ካልኣይ ጉጅለ ከዓኒ ካብ ሱዳን ዝመፁ እዮም ነሮም። እቶም ናይ ሱዳን ከዓ ካብ ወደል ሒለው መፅኦም ማለት እሶም እውን እቲ ህዝቢ ብኩነታት መግዛእቲ ዝተሰደደን ድዩ ሕጂ ደቅናስ ብተጋደልቲ ክመሃሩልና ኢሎም ኣኪቦም ዝተደርቦም ከዓ ነይሮም። እዚ ተካልኣይ ጉጅለ እዩ። እቲ ሳልሳይ ጉጅለ ከዓኒ ብዕድመ ናእሽቱ ኮይኖም ትሕቲ ዕድመ ኮይኖም ግን ክንጋደል ኢና ኢሎም ዝመፁ ንክፍልቲ ዓዲም ዝመፁ እዮም። ናብ ክፍልቲ ዓዲም ምስ መፁ ግን እዞም ቆልዑ እዚኣቶም ክመሃሩ ድኣ እምበር ክጋደሉ የብሎም እወ። ብፍላይ ኣብ 76 ምስቲ ውሑድ ዝነበረ ቁፅሪ ናይ ተጋደልቲ ክትሪዮ ከለካ ከማን እቲ ሕልና ናይቲ ውድብ ግን ነዞም ትሕቲ ዕድመ ዝኮኑ ቆልዑ ሰሲዑ ናብ ኩናት ከፍሮምሲ እወ ኣይመደበን። እዚኦም ናይ ትምህርቲ ግዜኦም ስለዝኮነ ክመሃሩ ኣለዎም ኢሉ ካብ ክፍሊ ተዕሊም እቶም ኩዕሎም ኢሎም ዝመፁ ኣኪቡ ኩሎም እቶም ትሕቲ 18 ዝኾኑ ናብ ቤት ምሰብሮ ኣምፅዎም እዚኦም ከዓ እቶም ሓደ ጉጅለ ማለት እዩ። ካልእ በብውልቂ ደቆም ደምፁ ተጋደልቲ ወይ ከዓኒ ስድሮኦም ብዝተፈላለየ መገዲ ብፀላኢ ዝተቐትሉ ብፆትና ኣኻኺቦም ዘምፅእዎም ብውልቂ ዝመፁ እውን ነይሮም ማለት እዩ። ሕጂ ኣብቲ መጀመርያ ብፍላይ ኣብታ ቀዳመይቲ ዓመት ትምህርቲ ዝመሃርናላ ናይ 76-77 ናይ ትምህርቲ ዓመት 350 ዝኾኑ ተምሃሮ እዮም ነይሮምና ማለት እዩ። ካብ ቀዳማይ ክፍሊ ክሳዕ ሳልሳይ ክፍሊ ከዓ ጀሚሩ ትምህርቲ ክጅምር ከላ ቀዳማይ ካልኣይ ሳልሳይ ክፍሊ እያ ጀሚራ ኣብ ዜሮ። ሕጂ ከምዚ እዩ ነይሩ እቲ ኣማፃፃ ናቶ።
1: ኣራይ 350 እውን ሕጂ ክትሓስቦ ከለካ እንዳወሰኺ ከዓ ከይድኸውን ቀሊል ቁፅሪ ይኮነን። ሕጂ ኣለይትስ ብኸመይ ኣልዮኦም ነረ ብኸመይ የናብዮኦም?
0: እቲ ቁፅሪ ኣዝዩ እናወሰኺ እየ ከይዱ። ሕጂ ኣብ 85-86 ክሳብ 3160 በፂሖም ነይሮም። ኣብቲ ድሮና ጥነት ከዓ ናብ 4000 ገፆም ተፀጊዖም ነይሩ። ሕጂ እቲ ብዝሒ እናወሰኸ ዝተፈላለየ መገዲ ዝመፁ እቲ ቁፅሪ ኣዝዩ ንዓብየት ቤት ትምህርቲ ከዓ ኣዝዩ ንዓብየ እየ ከይዱ። ሕጂ ለይቲ ከመይ ናብኦም ነይረን እኳ ባዕለን ክገልፆ እዩ ዝሓይሽ። እቲ ኣማፃፀአን ግን ኣነ ክገልፆ ሕጂ እቲ ተን ኣለይቲ ክመፃ ከለዋ ናብ ክዕለማ ኢለን ከም ኩሉ ተጋዳላይ ዓሊመን ተዓሊመን ወዲአን ብረተን ዓጢቐን ክዋጋኣ እሱ እዩ እቲ ናተን ህፅቢት ዝነበረ ማለት እዩ። ካብ ክፍለ ተዕሊም ኣብ ምምዳብ ምስ መፀ ግን ናብ ቤት ምሰውራ ተመዲበን መፃ ነይረን። እጂ መጀመርያ ክጅመር ከላ ዳርጋ 3 እየን ነይረን። መጀመርያ ዜሮ ክትምስረትን ከላ መስረቲ ዝነበራ ኣብዝላ ምሳና ኣበባ ግደይ ሓንቲ ካልአይቲ ስውእቲ ዛይድ ርእሶም ሳልሰይቲ ከዓ ማእዛ ማሕራይ እዚአን 3 እየን እየን ጀሚረን ካብ መጀመርያ ኣለይቲ ተባሂለን ኣብታ ቤት ትምህርቲ ዝቆማ ማለት እዩ። ድሓር እዞም ተምሃሮ እዚኣቶም ምስ መፁ ካብ ዝኣሊኦም ካልኦት ኣለይቲ እውን ስለ ዘድለያ ካብ ክፍሊ ተዓሊም እየን መፅ ሕጂ ክመፃ ከለዋ ንሰን ተዓሊመን ተወዚዐን ናብ ግንባራት ክኸዳ እና ሓለማ ከለዋ ናብ ቤት ትምህርቲ ሰውራ ክመፃ ከለዋ ፍፁም ሓንጎለን ክቕበሎስ ኣይክእልን ማላ ናይ ዝኾነ ተጋዳላይ እውን ከምኡ ተዓሊሙስ ከይዱ ክታኮስ ገለ ጥራሕ ዝደሊ ሕጂ ሳተን እውን ኣብ ከምዚ ዓይነት ኩነታት ከለዋ እየን ዝመፃ ማለት እዩ። መፅአ ናብዚ ናይ ምስንካት ስራሕ ቆልዑ ናይ ምእላይ ስራሕ ገለገለ ምዃኑ ስራሕ ምስ ፈለጣ ፈፂመን ኣይቅበሎኦን እዩ ነረ። ምክንያቱ ኣብ ሓንጎለን ኣይፀንሐን ዝኾነ ንከምኡ ዝበሃል ምቅርራብሲ ስለዘይነበረ ማለት እዩ። ብዕድመ ከዓ ናእሽቲ እየን ነረ። ገሊኦም ካ ትሕቲ ዕድመ ተባሂሎም እቶም ተምሃሮ ደቂ 16 ዓመት ተምሃራይ ካ ተባሂሉ ይመፅእ ናብ ቤት ምሰውራ ደቂ 18 ከዓ ዓመት ሳተን ከዓኒ ኣላይ ተባሂለን ይምደባ ነረ። ሕጂ ነቶም ቆልዑን ገሊኦም ምዕባዮም ወይ ምዕባዮም እየን ዝኾና መብዛሕትአን ልዕሊ 9 ከም 100 ኣብ ዕስራታት እዩ ነይሩ ዕድሚአን ኣዝየን ናእሽቲ እየን ነረን። ኣብ ከምዚ ዓይነት ዕድመ ናይ ኣደ ሓላፍነት ተሰኪመን ክኸዳ ክሳዕ ክንደይ ከቢድ ከም ዝነበረ ባዕለን ክገልፆ ክገድፎ እየ። ግን ኣማፃፀአን ከምዚ እዩ ነይሩ።
1: እንታይ ተገይሩ እሞ ኣይተዋሕጠለንን ግን እንታይ ፃዕሪ ተገይሩ ቁሩብ ክርዕሞ እውነት ስራሕ
0: ዋ ብዙሕ ፃዕሪ ተኸይዱ። ሓደ ተን ኣቐዲመን ዝፀንሓ ማለት እዩ ተናብኡ ዝፀንሓ ነተን ሓደሽቲ ዝመፃ ተን ኣቐዲመን ዝፀንሓ ነቲ ስራሕ ተረዲአንኦ ስለዝፀንሓ ንዓታትን ናይ ምርዳእ ከቢድ ስራሕ ነይርዎን ናይ ሕግዘአን ነይረን ማለት እዩ። ድሓር ቀፃሊ ፅዑቅ ዝኾነ ናይ ፖለቲካዊ ትምህርቲ ቀፃሊ ናይ ኣካደሚያዊ ትምህርቲ ፅዑቅ ዝኾነ ትምህርቲ እውን ይውሃብ ስለዝነበረ ኣብቲ ኣረኣየአን ናብ ምቕያር ሓጋዙ ነይሩ። ካልእ እቶም ቆልዑ ባዕሎም ዓደምቲ እዮም ኣደ ንዘለለና እዮም ድብሉ ክኮ ኣዲኦም ገሊኦም ኣዲኦም ዝተቐተለ ታቦኦም ዝተቐተለ ክቁተሉ ከለዉ ዝረኣይዎም ገሊኦም ስድሮኦም እውን ተጋዲሎም ኮታ ኩሎም ካብ ስድሮኦም ዝተፈለዩ እዮም ኣብኡ ደለዉ ኣብኣ ክመፁ ከለዉ ኣብ ቤት ትምህርቲ ሰውራ ክመፁ ከለዉ ሕጂ ከም ማለት መተካእታ ናይ ኣደስ ይደልዩ እዮም ንባዕሎም እቶም ቆልዑ ክትሪኦም ከለካ ኣልስ ሓላፍነት ተሰክመካ ይስምዓካ ማለት እዩ። ሕጂ እቲ ኩነታት ናይቲ ቆሉ

0: ንርእሱ እውን ንዕታተን ይገዝአን ነይሩ በቲ ዝውሃብ ዝነበረ ፖለቲካዊ ትምህርቲ እቲ ዕላማ ናይቲ ትምህርቲ ከዓኒ እቶም ኣብ ግንባር ዝስውኡ ዘለዉ ውፆትና መተካእታ ናቶም እዮም እዚኦም እዚኣ ኣዝያ ከቢድ ሓላፍነት ተሰክመን እያ ንዓ ሕጂ ከምኡ ስለ ዝኾነ እቲ ዕላማ ናይቲ ቤት ትምህርቲ ብግቡእ ምስ ተረድኦ ናይ ብሓቂ ኣሚነናሉ ነቕሐናሉ ብግቡእ ተቐቢለንኦ ብተወፋይነት ከዓ ሰሪሐን
1: ሓራይ መነባብሮ ከ ከመይ ይግበር ነ ካኣልዮ
0: ሕጂ ብጋንታታት እዩ ብጋንታታት እዩ ዝውደብ ነይሩ ሕጂ ብጋንታታት ክውደብ እንከሎ እቶም ምናእሽቱ እንዳ ኣበባ እንዳዛይድ እንዳሓረጉ እናተባሃሉ እዮም ዝፅውዑ ነይሮም እቶም ካብ ደቂ 7ተ ዓመት ክሳብ 12 ደለዉ ማለት እዩ እቶም ካብ 12 ንላዕሊ ከዓ ፊተውራሪ ተባሂሎም ንበይኑ ጋንታታት ነይርዎም ማለት እዩ ሕጂ ኣቦታት ኣልይዎም ነይሮዎም ኣብቲ ምእላይ ሕጂ እተን ደቂ ኣንስትዮ ጥራሕ ዘይኮነ እቶም ኣለይቲ ዝበሃሉ ኮ እተን ኣለይቲ ኣብቲ ናይ ስራሕ ምክፍፋል እዩ ነይርዎም እምበሪ እቲ እቶም ኣለይቲ ዝበሃሉ ሓደ እቶም ኣቦታት ነይሮም እተን ደቂ ኣንስትዮ ኣለይቲ ነይረን ከም ኣደ ኮይኑ ናይ ደ ቦታ ሒዘን ዝሰርሐ ማለት እዩ እቶም ኣቦታት ከዓ ናይ ቦ ቦታ ሒዞም ዝሰርሑ ማለት እዩ ሕክምና ከዓ ነይሩ ሕክምና ከዓ ጉዳይ ጥዕንኦም ዝከታተል ማለት እዩ ስለዚ እዚ ኩሉ ተሓጋግዚ እዩ ነቶም ቆልዑ ክስታይ ዝገብሮም ነይሩ ኣልዮም ነሩ ሕጂ እታ ኣለይቲ ሲ ብልምዲ ኢና ነተን ደቂ ኣንስትዮ ንህበን ነርና እምበር ኩሎም እዚኣቶም ኣለይቲኦም ኩሎም ተሓጋጊዞም እዮም ከዓ ነቲ ስራሕ ኣድማዐ ክገብርዎ ዝኽእሉ ነይሮም
1: ሕራይ እቲ ፅሬት መግቢ ኣልባሳት መደቀሲ ከመይ ይግበር ነይሩ
0: እወ ሕጂ ብጋንታታት ውደብ ምስ ነይሩ ምስ ኢልና ሕጂ ኣብቲ ጋንታታት ንዕኦም ዝኣልያ ናይ ምግቦምን ናይ ፅሬቶምን ዝከታተላ ኣለይቲ ኣብ ነፍሲ ወከፍ ጋንታ ሳተን እውን ብጋንታ ዝተወደባ ነይረን ማለት እዩ ኣብቶም ናእሽቱ ናይ ምግብናን ናይ ፅሬትን ስራሕ እየን ዝሰርሓ ነይረን ኣብቶም ዓበይቲ ከዓኒ እቲ ናይ ምግብና ስራሕ ጥራሕ እዮም ዝሰርሓ ነይረን ማለት እዩ ሕጂ በብጋንቲኡ ተወዲቡ ትባ መነባብሮ ብሓንሳብ ብምገቡ ብሓንሳብ ብድቅሱ ገለ እቶም ናእሽቱ ሕጂ ኣብተን ዝነበራ ሓደ ክልተ ህድሞታት ተሰሪሐን ዝነበራ ኣብ ገዛ ድቅሱ ኣብኡ ይእሎ ዩ ነይሮም እቶም ዓበይቲ ግን ዳርጋ ልክዕ ከም ኩሉ ተጋዳላይ እውን ኣብ ተሽክሎም ወፂኦም ጉሳይ ዝገብሩ ይሓድሩ መደቀሲኦም ባዕሎም ዝኣልዩ ክዳውንቶም ፅሬቶም ባዕሎም ነብሶም ዝከናኸኑ እዮም ነይሮም ማለት እዩ ሕጂ ብከምዚ ተወዲቡ ነይሩ
1: ሓራይ እሞ ናባኻት ክንዶ ክንሰግር ኣባ ግደይ ባእክዶ ክንጅምር እስከ ንድሕሪት ንዓመታት መሊስና ተዘክሮኺ ከተዕልልና እዞም ቆልዑ ብኸመይ ተኣልኦም ነርክን ኣብ ቤት ትምህርቲ ሰውራ

ባልሻምበል ክትገልፆ ፀኒሐን ድያ ብኸመይ ተኣልኦም ነርክን ንዝብል ሕቶ መጀመርያ ኣብ ኣርባዕተ ደረጃ ኢና ንኸፍሎም። ኣዝዮም ህፃናት ነይሮም መበገሲ ካብ ክልተ ዓመት ወይ ካብ ዓመትን ፈርዓን ክስካብ 8 ዓመት ዕድሚኦም ኣብ እንዳኣባግደይ ክበሃል ከሎ ኣርባዕተ መሳርዕ ነይረን ማለት እዩ። ኣብኡ የለዩ ካብቲ መጀመሪኡ ግን ከምቲ ዝበሎ ተቐዲምካ ክዳሎ ከሎት ቤት ትምህርቲ ሰውራ ዋላ ሓንቲ ትሕዝቶ ወይ ቀረብ ነይርዎ ኣይኮነን። ቤት ትምህርቲ ክምስረት ኣለዎ ስለተባህለ ጥራሕ ተመስሪቱ ንዕኡ ስለምንታይ ክምስረት ተገዲዱ ንዝብል ሕቶ ከዓ ገሊፃቶ እንዳ ቀንዲ መበገሲ እዩ ከዓ ዝኽትምና በዚሑ። ምክንያቱ መዓት ህፃውንቲ ስድሮኦም ገዲፎሞም ዝሞቱ ከም ዝበለቶ ብፀላኢ ዝቕተሉ ንባዕሉ እዞም ብሱዳን ድመፁ ካብ እምኒ ሓጀር ተቐጢሎም ብሻምበል በለው ዝበሃል ብዙሓት ስድራ ቤታት ቆልዑቶም ገዛውቶም ነዲዱ ብዙሕ ገዛውቲ ዘኽቲሙ ካብኡ እዮም ተሰዲዶም ንወደል ሒሎም ዝኸዱ ንሱዳን። ብድሕሪ መስመር ተመፂእ ከዓ ብከበሳታት ከዓ ከምኡ ዓድታቶም ተቓፀሎም ዝሞቶም ካብዚ ብምብጋስ ሕጂ ቆልዑት ስድራ ቤት ዘይብሎም ቆልዑት በዝሑ ነይሮም። ከምኡ ክኸውን ከሎ መዕቆቢ ክህልዎ ትውድብ ካብ ውድብስ ናብ መንግስቲ እዩ ዝኸይድ ዘሎ ማለት እዩ። ብዓይን ሓቂ ትሪኢ ከላ ኣብ ሰውራስ ቤት ትምህርቲ ሰውራ እዩ ዝምስረት ዘሎ እሞ ከዓ ምስ ፅንኩር ነቲ ገድልስ መስገደል ዘለዎ ኣብ ከምኡ ህሞት ቤት ትምህርቲ ትከፍት ኣዝዩ ከቢድ እዩ። ሕጂ ከም ዝበለቶ ኣብ ኣግራብ ኢና ነርና መጀመርያ ክጅመር ከሎ ኣግራብ እዩ ድሓር ፋሉል መፂኦም ናይ ክፍሊ ተዕሊምን ካብ ተጋርላሓን ኤርትራ ዝተፈንጨሉን መፂኦም ገዛውቲ ሰሪሖምና ማለት እዩ። ተን ገዛውቲ ሕጂ ከምዛ ዝበለተን ውሕዳት ሃዳሙ ነቶም ንኣሽቱ ቆልዑት ማለት እዩ እንዳ ኬርያ እንዳ ንግስቲ ዕብዮ እንዳ ሰማይኒስ ጓል ኤፍሬም ኮትስ ናይ ኣርባዕተ መሳርዕ ዝኾነ እቲ ሓንቲ ከዓ ብቐንዳ ከዓ እቲ ሓንቲ ዓባይ ሕድሞ ከዓ ናይ ኩሎም ጠርናፊት ማለት እዩ። ከምኡ ክኾን ከሎ ሕጂ እዞም ቆልዑ እዚኦም ብኸመይ ኹም ተኣልዮም ነርከን እወ ሓደ ነቲ መግቦም ከማድ ክትምግቦም እንድሕር ኮይንካ መሳለጢያታት የድልየካ እዩ። ነቲ መሳለጢያታት እንታይ ማለት እዩ? ኣብ ቆምጥዕ ክትስንክትሉ ቅጫ ክትደሊ ኢኺ፣ መብልዒ ክትደሊ ኢኺ፣ እምኒ ተፀሪቡ ካብ በዓል ብሌቓት መንገዲ ብሌቓታት ከይድካ ኣእማን ተፀሪቡ ንቅጫ መሰንከቲ ዝኸውን ንዕኡ ንክተላድዮ እንድዒ መቸም እዚ ርእሱ ዝኽኣለ ብዛዕባ እምኒ ብዛዕባ ገለስ ርእሱ ዝኽኣለ መፅሓፍ ክንሓትመሉ ኣነ ዝምነ ይደልኹም እምኒ ፀሪምና ተሰኪምና መፂና ኣብ ንውሰከፍ ጋንታ ብከምኡ ገይራኒ ኣጉዳ ማለት እዩ። ሕጅፍተን ጋንታታት ከመይ ነይሩ? ኣብቲ ባለ ሓደ ዝበሃል ኣርባዕተ መሳርዕ እንዳሓረጉ ከምኡ ኣርባዕተ መሳርዕ እንዳ ወዲ መሓመድ ኣርባዕተ ሓሙሽተ መሳርዕ እንዳ ናስራ ከምኡ እንዳ ራህዋ ከምኡ ብከምኡ እዩ ተመቃቂሉ። ከም ዝበለቶ መጀመርያ ክንጅምር ከደና ብሰብዓ ተምሃሮ ኢና ጀሚርና። ኣብ ሓፂር እዋን ግን እንዳበዝሐ ይኸይዱ ክስካብታ ዝነበረታታን ምዝላቅ ዘዝላቅና ኣላ 76 ተጀሚሩ 78 ምዝላቅ ክኾን ከሎ ከባቢ 2000 ተምሃሮ ኢና በፂሕና ነርና። ዝክሮ ትኸውን ጓል ሻምበል ኣብ ፅሑፍ እውን ይህልዎም ክኸውን እዩ። ብኸመይ ኢሎ ዩ ነይሮም ፅቡቅ ሕቶ ኣለይቲ እዞም ተምሃሮ እዞም ሰብዓ ተምሃሮ ክጅምሩ ከለዉ 10 ኣለይቲ ካብ ክፍሊ ተዓሊም መፅአን ማለት እዩ። 10 ኣለይቲ ኣለይቲ ክንብል ከለና ግን መምሃራን ከዓ ላዕሊ 12 ዝኾኑ 11 12 ዝኾኑ መምሃራን ከዓ ነይሮም እዮም። ካሪክለም ዘዳልዉ ዝነበሩ ሓለፍቲ ጋንታታት ዝነበሩ መሳርዕ ዝነበሩ በዓሉ ከም በዓል ወዲ መሓመድ እዚኦም ሕጂ ብድምር ኣባላት ኢና ንኸውን ዘለና ማለት እዩ። ኣብ ምንታይ እዩ ትፍልል ዝመፅእ ዘለና? ከመይ ገይረን ናብኦም ነይረን? ኣዎ እቶም እንዳ ንኣሽቱ ቀሊል ኣይኮነን ንኣሽቱ ቆልዑት ሒስኪ ርባውሪድ ክፍቲ ሓፅብዮም ናፍቆት ኣለዎም ዝተፈላለየ ሕማማት ኣሎ። ብናፍቆት ናፍቆት ናይ ገዛ ርእሱ ዓብዪ ሕማምን ከቢድ ሕማምን ኣሎ። ነዚ ንዕኦም ጠርኒፍ ክንውስ ሰርከፍ መምህር ምሳና እዩ ዝሓድር ብኣባላት ማለት እዩ። መምህር ጥራሕ ኣይኮነን ኣልጓል ሻምበር መምሃራ እንዳ ይኹኑ እዞም ኩሎም መምሃራ ናብ ዘለዉ ኣባላት እንከሎ እዮም እኩብ ድምር ዩ ከዓ ነቲ ዓወት እዚ ከምፀልና ክኢሉ
እዞም ኣባላት እዚኣቶም ቀትሪ ክምህሩ ውዕሉ ለይቲ ዋርድያ ሓድሩ ንዓና ዋርድያ ኣለውና ነቶም ቆልዑት ኣሞ ሰከፍ መስርዕ ዋርድያ ኣለዉ መምሃራ እተን ኣለይቲ ሓቒፈንኦም እየን ዝሓድራ ከሽኖኦም ሽንቲ ድሸኑ ክሓፅብኦም ከም ድሌትካ ክዳን ትቕይረሉ የለን ንዕኡ ክስንክታ ሙሉእ መዓልቲ ውዒለን ብዕንጨይቲ ጥሽ ክብል ውዒልካ መሊስካ ለይቲ ምስኦም ኢኻ ትሓድር ለይቲ ትድቅስኒ ኢኻ ለይቲ ከዓኒ ኣብ መንጎ ተስኢካ መጎጎ ምእጓድ ኣሎ ሓዊ ምእጓድ ኣሎ ስለምንታይ ቀትሪካ ክሻፍ ኣሎ ማለት እዩ ከይረአት ክንገነታት ትድሒሩ ዝመፀና ሞ ናይ ለይቲ እንኮላይ ክሻፋ ነይርና እዩ ከምዚ እንዳኾነ ከሎ ሕጂ ከመይ ገረሚ እናበዩ ተረቢልክ ክርባ ሒዝክዮም ትኸዲ ኣባላቶም ኣለዎም መራሕት ነሳር ኣለዎም ክትሓፅብ እዮም ሰዓት ክንደይ ከኸዱ ክሕፀቡ ሰዓት ሓሙሽተ ናይ ንጉ እዮም ዝበርዱ ስለምንታይ ኢኻ ሰዓት ሓሙሽተ ናይ ንጉ ሒዝክዮም ትኸይድ ክሻፍ ኣሎ በቢ ዓይነት ክዳውንቲ እዩ ክዳውንቲ ባዕሊ መቲርክ ዝገዛእ ከሎም ኣይኮነን ከይድካ ካብ ሓደ ድኳን ተገዘአ ኣይኮነን እሪራይ ክዳውንቲ እዩ ኣንጋ ሃቢሎም ተቐዳዲሞ ንትቆሪ ክማና ይፈርሆን እዮም ብፍላይ ገሊኦም ደቅና ጥዒ ዝበለት ክዳን ክረኽቡ ምእንቲ እዩ

0: ሓንቲ እንድሕር እሙና ትኸዲናታ ታትመቕ ዘላ ሰሙን ከዓ ቀመር እያ ትኽደና ወይ ዓለ ክኽደና እዩ። እታ ክዳን ናተይ ኣሂልክ ትውንን እያ ክዳን የለን ጥዕ ዝበለት ሕጂ ጎራሕ እንትኮይኑ ትቆልዓ ጥዕ ዝበለት ቀልጢፉ ሰዓት ሓሙሽተ ፍታ ማይኣት እዩ ክኽደና ኣሎ። ብፍላይ ቶም ንኣሽቲ ከዓ ከዲን ክዮም ኣማሚኡ ክዮም ንገዛ ከዓ ተረቢል ክሰርዕ ክዮም ተኣቱ ማለት እዩ ኣቋራሪስክ ከዓ ትኸዲ ብከምኡ ሕጂ እንዳጎበዙ እቶም ቁሩብ ጉብዝ ዝበሉ ስሙንቲ ክበፅሑ ከለዎ እንዳበዓል ሓረጉ እዮም ዝኸዱ። ኣብ እንዳበዓል ሓረጉ ሕጂ እተን መሳርዕ እንዳበዓል ሓረጉ ዘለዋ ከማን ይፈላለየን ኣርባዕተ መሳርዕ እንዳሓረጉ እንድሕራልየን ዕብይ ዝበሉ ካብኦም ውስኽ ዘበሉ እንዳተፈላለዩ እዮም ዝኸዱ ተዕድመታት ሓዋውስኪ ጥቕት ኣይኣትውን እዮም። ካብኦም ጉብዝ ምስበሉ እንዳበዓል ረህዋ ኸዱ እንዳበዓል ናስራ ኸዱ ካብኦም ዕብይ ምስበሉ ከዓ እንዳበዓል ወዲ መሓመድ እዮም ዝኸዱ። ሙሉእ መዓልቲ ሕጂ ክስንከት ውዒሎ ኣብ መናድቕ ዝተር ዝብል ጥቕጫታት ከምዚ ዳሓራይ ዝማዕበልናዮ ኣይኮነን ዳሓር እሞ መግቢ ማዕቢሉ ኩሉ ነገር ተቢሉ እዩ። ኣብ መጀመርያ ግን ንድሕሪት ክመልሰኪ ክጅመር ከሎ ቤት ትምህርቲ ሰውርኣ ዋላ ሓንቲ ነገር ስለ ዘይነበረና ባልዶንጓ በየን ረኺብናዮ ክምልሾ ከማን ሕጂ ኣነ ገርመኒ እዩ ፀፂናዮ ኢና ብስርዓት መን እዮም ነይሮም ኣብዚ መምሃራን ኣነ ብውልቀይ ዛይድርእሶም ጓል ማሕራ ኢና ነርና መምሃራን ግን በዓል ኣለም ሰገድ ተስፋይ በዓል ጴጥሮስ በዓል ወዲ መብራህቱ በዓል ወዲ መሓመድ ወዲ በሽር ዑስማን ታፍላ እዚኦም ዝነበርዎ ንሕና ኢና ለንቂጥና ንትዓተር ክፀፂ መፂኦም ሳቶም ካ ፀፂኦም መሳይ መምህር ነርና መምህር ሃጎስ ገረ ማርያም ከምዚ ጌርካ ከመይ ጌርካ ቤት ትምህርቲ ክጅመር እዩ ከምዚ ዓተር ፀፂኻ ባልዶንጓ ተን ባልዶንጓ በየን መፅአንካን ክዝክረን ኣይክእልኒ ፀፂና ንቕበል ኢና
1: ርናመጥሓን ከመፀፂ
0: እምኒ እምኒ ስቕልና ስታ ጌርና መጥሓን ኣይኮነን እምኒ ጌርና ኢና ውን ጌርና ብድሕሪኡ ፀፂና መቐበሊ ነቶም ተምሃሮ ኢና ሕጂ ከምኡ ጌርና ኣለና ቁራፅ ፊሽቶት ካበይ መፅኡ ካብ ኢደ ስራሕ ዲ ካብ ገሎን ኢደ ስራሕቲ እንዳሓር ይቆይሙ ብኡ ተለዊሱ እስካብ ሕጂ ዝከረኒ ከምዚ ጌርና ክንለውስ ሕቆይ ሽዕቃዕ ምስ በለት ኣለም ሰገድ ስሒቡ ከምዚ ገይሮ ፅኒ እስካብ ሕጂ በሰላና ይሕቆለኒ ማለት እዩ ቀሊል ሕቶ ኣይኮነን ነይሩ ብምሉኦም ኣላፊና ኣቢልና ዳሓር ኣለይቲ ምስ መፃ መስተርት መፅኡ ማለት እዩ ናይ ኣባላት ናይ ገዛእ ርእሱ ፀገማት ነይሩ ንክስዋ ኣየ መፅአ ዳ እምበር ከመይ ገይረ ቆልዑት ከኣለ ዝብል ሕቶታት ነይሩ እዩ ስለምንታይ ርዒመን ንዝብል ሕቶ ሕጂ ዳሓር ከመይ ገይርካ እንዳተቐቢሎኖ እወ ካብ ሓይልታት ይመፁ ንሓይልታት ከዓ ይኸቱ እቲ መስርሕ ሪሊ እዩ ነይሩ ከምዚ እተን ኣለይቲ ተን ድጀመረ ኣለይቲ ተወዚዐን እየን ትተውዚዑ ከም ዘይተርፍ ሓይልታት ንውሰከፍ ሰብ ክበፅሖ ከም ዝኽእል ንውሰከፍ ኣለባል ከዓ ተረዲእዋ ማለት እዩ ካብ ሓይልታት በፂሖም ዝመፁ ንሕና ብወገና ኣነም ጓል ሻምበልን ሓይልትሕና ነርና ተዓሊምና ኣብ ሓደ በጠሉን ኢና ነርና ምስ ጓል ሻምበል ኣነ ብኩነታት ጥዕናይ ጓል ሻምበል ተሳሒባ መምህር ኮይና ከምኡ ኢና ተቢልና ስለዚ እቲ ቤት ትምህርቲ ሰውራ ጥራሕ ኣብኡ ከሎ ከም ኣለይቲ ወይ ስቂለን ከም ትኣሽሙ ዘይኮነ ኣብ ዝኾኑ ኩነታት ተሳተፍቲ ኢና ማለት እዩ ተሳተፍቲ ብከምዚ ሕጂ ብከምኡ እንዳርዓማ እንዳርዓማ ተቐቢሎኖ ቶም ቆልዑትን ከም ደቀን ከም ኣሕዋተን ሓቂፎኖም እቲ ዝበለቲ ዕድሜ
1: ኣብ መፃፃ ናይቶም ቆልዑ ከዓ እቲ ታሪክ ተሰሚዕ ንኦስ ከም ደን ክበልዐን ናይ ግድን እዩ
0: እዋ ሕጂ እዚ ሪኦኖ ታራ ናይ ኣለይቲ ታራ ናይ ሕክምና ኣነ ኣብ ዝኾነ ዓለም ኣሎ ክብል ኣይክድኒ ኣወጣሽ ዝመፀትሉ ምስ መፀት ሓኪም ኣይኮነት ንወጣሽ ኣደ ኣብ ቅድሚያ ኢለ ዘይኮንኩ ቆልዓ ሓሚሙ ፀኒሕ መፅያ መንጢላ ሓዚላቶ ትኸይድ ኣወጣሻ ምስና ብክያቱ ኣለይቲ ከዓ ኣዴታትን ኣለይትን ነብሶም ሓፂበን እንጀሮኦም ሰንኪተን ቅጫ ሙሉእ ለይቲ ኢክስን ከዝሓደር ብፍላይ እንዳዓበይቲ እንዳንኣሽቲ እኳ ዳሓንቲ ዝበልዑ መግቢ ኻንስ ብመጠን እዩ ዳዓበይቲ ግን ዳዓበይ ይኸዱ ዕንጨይቲ ይኣርዩ ጎቦታት ይኸዱ ዝኣኸለ ኣይኣኽሎምን ስለዚ እንታይ ክኸውን ኣሎ ብኮነትል እየን ፍርቂ ፍሽቶታት ክስንክታ ዝሓድራ ካብቲ ምስንካቱ ንላዕሊ ላፋ ንውሰከፍ ሰባ

0: ዝበዝሖ ከማን ውራይ ንእሽተ ክትገብሪ ከለኺ ቀላል ኣይኮነትን ከመይ ገይረ ክግልውጥ እየ ክትብል ንጥምቀት ንዝኾነ ይኹን ንዓበይቲ ፍሽተታት ኣውፂኺ ኣላፊኺ ክትግምጥልዮ ንዕኡ ክተዳውስዮ መስገደል ኣብ በዓል ዜሮ እንታይ ሓግዝና እንድሓልልኪ ዛሕሊ ነይርዎ ዛሕሊ ነይሩ ድሕሪኢ ግን ታራ ናይ ኣባላት ክግለፅ ንድሕር ኮይኑ ምዝላቕ ኮይኑ ዝኩሉ ከርተትን መሽከላን ሓሊፉ ጀላ ሃንቲ 45 ሓምሳ ሰንቲ ገለ ዝበፅሓሉ ምኦት እዩ ነይሩ ተዓጢቐን ከምዚአን ስንክቶ ሙሉእ ለይቲ ንዑ ተዓጢቐን መግቢ ትበላ ኣባላይ ነብረትን ሻሃ ጥራሕ ሃንቦቅ ትብል ማይ ውዒ ጥራሕ ትትክኦ ረሃፅ ኣሎ ማይ ውዒ ትትክኦ እምበር መግቢ በሊዓት ዝሕለፈቶ ኣባል እውን የለን እዩ ዝብል ኣነ
1: ሕራይ ወይዘሮቶ ከዓ የቐኒየልና እሞ ምምፃኺ እስክብዚ ክበሃል ዝፀንሐ ኣብ ቤት ትምህርቲ ሰውራ ስለ ዝነበርኪ እንታይ ነይሩ እሞ ተራኺ

Ha ha ha.

Ah, putain!

Ah, me fait peur ce bâtard.

ሰላም ኣብ ርሑቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ከመይ ቀኒኹም ኣቐዲመ ሰላም ክብለኩም ይፈቱ ኣፂላ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ፓስታ ማኮሮኒ ምስ ብሪኮልን ስጋ ካፕሬቶኒ ማለት እዩ። እዚ ንምስራሕ ድማ ንሄለ ስቤዛና ተቐሪቡሎ ንመዘኻኸሪ ኣዳወ ይሕፀብ ኣለኹ። ኩሉ ግዜ ኣብ ክሽና ክንኣቱ ከለና ኣዳውና ክንሕፀብ ስለ ዝግባኣና ብሳምና ጌርና ወይ ብሊሊ ጌርና ፅቡቅ ጌርና ኣዳውና ኣፅሪና ሓፂና ክንኣትው ኣለና ብኾነ መግቢ ክንሰርሕ ከለና። ሓራይ ነዚ ንምስራሕ 4 ኪሎ ፓስታ ማኮሮኒ ቀሪበ ኣለኹ፣ 4 ኪሎ ስጋ ካፕሬቶ ቀሪበ ኣለኹ፣ እዚኣ ከዓ 4 ኪሎ ከዓ ብሪኮሊ ቀሪበ ኣለኹ። ጉዕ በርበረ ብደቂቕ ዝተመትረ፣ ሽጉርቲ ፃዕዳ ብደቂቕ ዝተመትረ ወይ ድማ ዝደኸመ፣ ጥሑን ፈርማጆ ሞሳሬላ ሳልሳ ቀሪበ ኣለኹ ማለት እዩ። እዚ ድማ ካውሎን ጀርጅርን ከዓኒ ምስትኾነ ዓይነት መግቢ እንተቐሪብናዮ ብጣዕሚ ንመግብና ይኸፍትሞ እዩ ማለት እዩ። ምክንያቱ ዓይነት ኣሕምልቲ ኩሉ ግዜ ነፅዕና ኣገዳሲ መግቢ ስለ ዝኾነ ሕጂ ነዚ ክንሰርሕ ንበዓረይ መጀመርታ ማይና ፈሊሕሎ ጨውኣቲዎ ማይ ፈሊሕሎ ፓስታ ክእትወየ ፅንሕ ኢለ ድማ ኣሕምሊ ኣፀቢኡ ክበስል ስለ ዘይብሉ ፀኒሐ ፓስታ ንእሽተይ ኣብ ምብሳል ገፁ ምስ ከደ ነቲ ሓምሊ ብሪኮል ከእትወዮ ማለት እዩ። ኣብ ጨው ኣትይዎ ዝፈልሐ ማይ ኣእትየዮ ኣለኹ። ፅንሕ ኢልና ቅሩብ

ፍርቅ ማንካ ሻሂ ኮረሪማ ይገብራለሁ። ቀመም ቀመምና ኩል ጊዜ ኣብ ግጡም መክዳን ደለዎ ኢና ነቐምጦ። ፍርቅ ማንካ ሻሂ ከዓ በርበረ ጸሊም ፍርቅ ማንካ ሻሂ ከዓ ካዕካዕ ገብር ኣለኹ።

ቆርብ ጨው ከምቲ ዘድልየና ማለት እዩ። ክሳብ ዘይብሉ ክንሰርሕ ስለ ንኽእል ከምቲ ንሰርሖ ዓይነት ወይ ከምቲ ከምቲ ንሰርሓሉ ነዳልወሉ ጨው ዘይጥቀም እንተደኣ ኮይኑ እትነዳልወሉ ዘለና ምግቢ ጨው ደይብሉ ተገበርናዩ ወላ ሓደ ፀገም የለን። ነዚ ኩሉ ብሓንሳብ ሓዊስና ገነዳውሶ ኢና። ዘይቲ ከዓ ክንገብረሉ ዓይና ርብዒ ኩባያ ዘይቲ ኦሊቭ ይጥቀም ኣለኹ።

ድራይ ፓስታና ኣብ ምብሳል ኮይኑሎ ምክንያቱ ሓምልና ፀቢኦ ክበስል ስለ ደይብሉ እዚ ብሪኮሊ ማለት እዩ። ካብቲ ዓይነት ኣሕምልቲ ዝበለፀ ዋላ ክብሎ ይኽእል እየ። ብጣዕሚ ፅቡቅ ተሕዝቶ እዩ ዘለዎ። ስለዚ ምስ

ስለዚ ሓንሳ ፎርኒ ክነእትዋ ኢና እምበር ከምኡ ኢሉ ከለኹም ክንቅርቦ ትኽእል ኢኻ። ስለዚ ምክንያቱ ሲ ኣብ ድኾነ ደለና ኣብ ፎርኖ ይኹን ኣብ ፋርኔሎ ሲ ከነዳልዎ ንኽእል ዓይነት ኣሰራርሓ ምግቢ እዩ ማለት እዩ። ፎርኖ ዘለና ፎርኖ ተገበርናዮ ፅቡቅ ፎርኖ ተዘይብልና ከዓ ኣብ ደለና ዓይነት ጌርና ንሰርሖ ንኽእል ኢና ማለት እዩ። ፋርማጆ ብላዕሊ ንእሽተይ ከትርፍየ ሞሳሪላ እውን ከምኡ ሓደ ማንካ ጣውላ ፋርማጆ ይገብር ኣለኹ። ሞሳሪላ ከዓ ዘተመተረ ሞሳሪላ እዚ ኩሉ ብሓንሳብ ሓዋዊስና

ከምዚ ኣገርና ተዓራርያ ኣቢልና ሓምልና ብቐጠሊ ኢዩ ደሎ ንእሽተይ ከዓ ፎርኖ ስለ ዝኣቱ በቃ ሽሉቕ ምስ በለልና ሓንሳ ኢና ኣብ ምብሳሉ በሲሉ ክንብሎ ከለና ዳርጋ ኢና ንእትዎ ማለት እዩ።

ምክንያቱ ቅብኣት ክንነኪ ንደሊ ፀብሒ ክንነኪ ንደሊ ብዘይ ፋርማጆ እውን እንተእቲናዮ ሓደ ፀገም የብሉን ምክንያቱ ብሓንሳብ ተሓዋዊ ስልና ስለ ደሎ ሞሳሪላ ንእሽተይ ኩሉ ክንኪዮ ንኽእል ኢና ቅብኣት ክንኪ ንደሊ ከምታ ዘላታ ጥራሕ ጌርና ስተይ ክንገብራ ንኽእል ኢና ስለዚ ከምዚኣ ጌርና ኣብ ፎርኖ ነእትዋ ፎርኖና ተወሊዓ ኣላ ንእሽተይ ቅያሕ ምስ በለትልና ኣውፂና ንምግቢ ነዳልዋ ማለት እዩ ምስኡ ከዓ ብሰላጣ ተህፍቲምናዮ ከዓ ዝበለፀ ሰላጣ ቀሪበ ኣለኹ ድኾነ ነገር ኣሕምልቲ ጌርና ንቕርቦ ነገር ናይ ብሓቂ ኣህፍቲምናዮ ኣለና ማለት እዩ ስለዚ ኣብዚኣ ከዓ ዘን ሰላጣ ንሪአን ዘለና ጀርጀርን ካውሎን እየን እቲ ዝበለፀ ጥዕናን መኣዛታትን ኣብ ኣሕምልቲ እዩ ደሎ ኣሕምልቲ ኩሉ እዋን ከነዘውትሮ ብጣዕሚ እዩ ፅቡቅ ኣሕምልቲ ዝበኣሶ ሕማም ወላ ሓደ የለን ወይ ከዓ ኣሕምልቲ ዝውስኸ ሕማም ወላ ሓደ የለን ጥዕና ጥራሕ ዝውስኪ ኣሕምልቲ ስለዚ ኣሕምልቲ ከነዘውትር ብጣዕሚ ፅቡቅ እዩ ምስ ንሰርሖ ዝኾነ ነገር ኣሕምልቲ ክህሉ ከሎ ምግብና ብጣዕሚ ተመጣጣኒ ጌርናዮ ኣለና ማለት እዩ ንዝኾነ ጥዑም ምግቢዲ ዋላ ፅቡቅ ምግቢዲ ኢልና ንሓስቦ ብሕምልቲ እንተደኣ ዘይሀፍቲምናዮ ወላ ሓንቲ ትርጉም የብሉን ማለት እዩ ብሕምልቲ እንተደኣ ሀፍቲምናዮ ግን እቲ ዘድሊ መኣዛ ወሲድና ኣለና ክበሃል እዩ ዝከኣል ዝኾነ ንሕማም ዝከላኸል መኣዛታት ኣብ ኣሕምልቲ እዩ ደሎ ተቃሚሙ ድፀንሐ ፈርሰሜሎ ኮሚደረ ሽጉርቲ ፃዕዳ ጨው በርበረ ፀሊም ዓቸቶ ዘይቲ ኦሊቭ ጌርና ኢናዳሊናዮ ማለት እዩ እዛ ቀመም ኣብ ልዕሊ ኣፍሲስያ ደለኹ ስለዚ ከምዚኣ ጌርና ምስኣ ኣህፍቲ ማቢልና ክንቀርባ ኢና ማለት እዩ ምስ ወፀትልና ሓንሳእ ፓስታና ብስል ምስ በለት ቀይሕ መስበለት ቁሩብ ኩሉ ብሱል ስለ ዝኾነ ከነውፃኢና ቀልጢፍና ሕጂ ፓስታና በሲላትልና ኣላ

ከምዚ ኢላ ቀይሕ ምስ በለትልና ኣውፂና ንምግቢ ነዳልዋ ማለት እዩ። እታ ኣቃሚምናያ ዝፀናሕና ሰላጣ ከዓ መቐረብ ግልብጥ ኣለኹ። ጅርጅርን ካውሎን እዩ ኣትይዎ ደሎ ከዓ ኮሚደረ ብደቂቕ ዝተመትረ፣ ፐርሰሜሎ ብደቂቕ ዝተመትረ፣ ሽጉርቲ ፃዕዳ፣ ጨው፣ በርበረ ፀሊም፣ ኣቸቶን ዘይቲ ኦሊቭን ጌርና ኢና ተቀመም ኣዳሊናዮ። ስለዚ ከምዚኣ ጌርና ኣዳልዋ ኣቢልና ከምኣ ጌርና ክንቅርባ ከለና ነታ ምግብና እንታይ ጌርና ኣለና ሕፍቲምና ኣለና። ኣብዚ እውን ብሪኮሊ ኣትዩ ደሎ። ብሪኮሊ ከዓ ከምቲ ዝረኣናዮ ሽሉቕ ኢሉ ጥራሕ እዩ ኣትዩ ደሎ ማለት እዩ። ስለዚ እቲ ካፕሬቶ ከዓ ከምኡ ኩሉ ተቃሚሙ ርኢና ኣለና። ሽጉርቲ ፃዕዳ፣ ሳልሳ፣ ጨው፣ በርበረ ፀሊም፣ ኮረሪማ ኩሉ ብሓንሳብ ኣዳሊና ኣዳዊስና ኣብ ባዴላ ጌርና ፅቡቅ ጌርና ጠብስ ኣቢልና ምስኡ ሓዊስናዮ ማለት እዩ። ባሽመል ኣዳሊና ፀኒሕና ምስኡ ሓዊስናዮ። ስለዚ ኩሉ ብሓንሳብ ሓዋዊስና ኣብታ ዘብሰልና ላ ድስቲ ሓዋዊስና ኣብዚኣ ገልቢጥናያ። እዚኣ ድማ ኣነ ፎርኖ እቲ ውፅአ ኣለኹ። ኣብ ፋርኔሎ እውን ክንገብሮ ንክእል። ከምቲ ክንሰርሖ ከለና ዝረኣናዮ ወላ ሓንቲ ሽግር የብሉን። ከምኡ ኢሉ ከሎካስ ክብላዕ ይከኣል ማለት እዩ። ፀገም የብሉን ማለት እዩ። ስለዚ ፎርኖ ተለና ፎርኖ ንእትዎ፣ ፎርኖ ተዘይብልና ኣብ ዘለና መስርሒ ኣብ ገዛና ጌርና ክንሰርሖ ንክእል ኣሰራርሓ መግቢ እዩ ማለት እዩ። ኣብቲ ትሕዝቶ ተኸድና እቲ ፓስታ ከምቲ ኩሉና ንፈልጦ ካርቦሃይድሬት እዩ ዘለዎ ማለት እዩ። እቲ ሓምሊ ናቱ ዝኾነ ፅቡቅ ትሕዝቶን መኣዛታትን ኣለዎ። ኣብ ኣሕምልቲ ኩሉ ግዜ ንኩሉ ሕማም ክከላኸል ዝኽእል መኣዛታት ጥራይ እዩ ደሎ ማለት እዩ። ስለዚ ኣሕምልቲ ኣፀቢቕና ከነዘውትር ኩሉ እዋን ኣዝና ክንግደስ ኣብቲ ኣመጋግባ ኣዝዩ ፅቡቅ እዩ። ምክንያቱ ጥዕናና ኣብ ኣመጋግባና እዩ ኩሉ ግዜ። እዛ ጅርጅርን ካውሎን ከዓ እሱውን ናቱ ዝኾነ ፅቡቅ ትሕዝቶ እዩ ዘለዎ። ዘይበሰለ ካውሎ ብምዃኑ ብጣዕሚ እቲ ትሕዝቶ ናይቲ ካውሎ ብምልኡ ኢና ንረክቦ ማለት እዩ። ብጣዕሚ ከዓ ጥዑም እዩ ክትምገቦ ከለካ ንዝፈትዎ ሰብ ኣዝዩ ጥዑም እዩ። እቲ ጅርጅር እውን ከምኡ ማለት እዩ። ኣብቲ ቀጠልያ ኣሕምልቲ ብዙሕ ዝኾነ ቪታሚናት

ማዕድናትን ኣሎ። እቲ ቪታሚናትን ማዕድናትን ክንብል ከለና እንታይ ማለት እዩ? ኩሉ መኣዛታት ናይ ቪታሚናት ማለት እዩ። እቲ ቪታሚናት ክንብሎ ከለና ከዓ ንሕማም ክከላኸል ዝኽእል መኣዛታት እዩ ማለት እዩ። ስለዚ ኣሕምልቲ ኣዝና ከነዘውትሮ ፅቡቅ እዩ። ሕጂ ምዚ ፓስታን ስጋን ምዃኑ ከዓ ኣብቲ ስጋ ድማ ናቱ ዝኾነ ትሕዝቶ ኣለዎ። ከምቲ ኩሉ መዓልቲ እንገልፆ ኣብቲ ስጋ ድማ ሓፂን ኣሎ፣ ንሕማም ክከላኸል ዝኽእል ዚንክ ኣሎ። ጥራይ እንታይ ኢና ኩሉ መዓልቲ ስጋ እንተኮይኑ እቲ ናቱ ጎዳእነት ከዓ ስለ ዝጎድአና ኢና ክንዕቅኖ ዝግባአና ማለት እዩ። እምበር ስጋ ጭራስ ክንምገብ የብልናን ማለት እውን ኣይኮነን። ኣብኡ እውን ናቱ ዝኾነ ትሕዝቶታት ኣለዎ ማለት እዩ። እሱ እውን ንብዙሕ ሕማም ክከላኸል ዝኽእል መኣዛን ቀመማትን ኣለዎ ማለት እዩ። ካፕሬቶ ብምዃኑ ከዓ ካብቲ ስጋ ብዕራይ ውሕድ በለ ዩሪክ ኣሲድ ኣለዎ፣ ውሕድ በለ ኮለስትሮል ኣለዎ ማለት እዩ። ስለዚ ናይ ሎሙ መዓልቲ ኣሰራርሓ ምግቢ ማኮሮኒ ምስ ስጋ ካፕሬቶን ብሪኮልን ምስኡ ድማ ሰላጣ ካብሎን ጀርጅርን ሓዊስና ኣለና ምህፍተም ማለት እዩ። ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ። ኣብ ዘለናዮ ሰላም ቅነ

0: ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣኒ እዩ። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕብበር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን የበስረኩም። መጻኢ ብመንእስያትን ብምኩራት ሰሞያን ይዝህነት። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፈልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸውን ባይታ እነሆ ተጣጢሑ ይርከብ።
1: ታ ክእለተይ ብፀሓያዊ ፀሓት ትሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
2: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
3: ምትእሳብ ብጫው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዘዙ ሃማመተ ይፅዋዕ። መደብ ሚሳል ሰንበት ድሕር ዜና ትግርኛ ሰዓት 9:25 ድሕር ቀትሪ ኣብ ኤሪ ቲቪ ይጅምር። ድግማ ሓሙስ ድሕር ዜና ትግርኛ ሰዓት 12:55 ድሕር ቀትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘቡን ተሳተፉን።

0: ሰላም ከመይ ትቕንዩ ዝኸብርኩም ተዓዘብቲ ሰሙናዊ ፍጻምታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቐሪብና ኣለና። ንምክታልኩም ብኽብሪ ንዕድም። ብሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣብ ከተማ ከረን ተወዲቡ ክካየድ ዝቕኔ ሻምፒዮን ክለባት ኤርትራ ናይ ደቂ ተባዕትዮ ዝሓለፈ ዓርቢ ተዛዚሙ ኣሎ። ጋዜጠኛ ኣሚር ዓሊ ናብቲ ቦታ ተንቀሳቂሱ ዘዳሎ ፀብጻብ ይስዕብ።
1: ውድድራት ክለባትና እንተወሳኺ ዕብየት ኩዕሶ እግሪ ሃገርና ኣብ ትሕቲ ዝብል ቴማ ካብ 21 ክሳብ 4 መስከረም ኣብ መዲና ኩዕሶ እግሪ ኤርትራ ዝኾነት ከተማ ከረን ኣብ ምክያድ ዝፀንሐ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ዓርቢ 4 መስከረም ብዓወት ክለብ ኣልተሕሪር ተዛዚሙ። ኣብዚ ንኽልተ ሳምንታት ዝተኸየደ ውድድር ቀይሕ ባሕሪ ኣንጻርታ ናይ ዝሓለፈ ዓመት ዕውቲ ናይዚ ውድድር ደንደን ረቲዓ ዝሓለፈት ኣልተሕሪርን ኣብ ናይ ፍጻመ ፀወታ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ተራኺበን። እዘን ክልተ ዓበይቲ ክለባት ሰዓት 3 ክካየድ ንዝተወጠነ መደብ ፀወታ ኣብ ዝደለዋሉ ዝነበረ እዋን ብዝወቅዐ ብርቱዕ ዝናብ ፀወታ ካብ ዝተመደበሉ ብ45 ደቃይቅ ድሕሪ ፈሊሙ። ኣልተሕሪር ቀዲማ ኣብ 50 ደቂቕ ብመንገዲ ዘርኢት የማነ ባሕላዊ ሉዳት ቀይሕ ባሕሪ ንመኣዝን ተተፊኣ ዝወፀት ቀዳመይቲ ሓደገኛ ፈተነ ናይ ዝግጥም ኣካይዳ። ቀዳማይ ዕብረ ኣብ ማእከል ሜዳ ዝተሓፅረ ብምንባሩ ክልቲኤን ክለባት ካብ ዝጥቀስ ፈተነታት ምክያድ ሓሊፈን ሸቶ ከመዝግባ ብዘይምኽኣለን ንዕረፍቲ ብዘይ ሸቶ ባዶ ብባዶ ኣቕኒዐን። ቀዳሞት 45 ደቃይቕ ኣልተሕሪራውያን ትግባኣና ኔራ ኢሎም ዝመጎቱላ ግን ድማ ዘይተዋህበቶም ፍጹም ቅላዕ ኣብ ልዕሊ ኣሰልጣኒ ኣልተሕሪር ኢርዋን ኪዳነ ዝተዋህበ ብጫ ናይ ስምዕታ ካርድ ኣልተሕሪር ንምሉእ ተፃዋታያ ዘርኢት የማነ ብማህረምቲ ዝሰኣነትሉ ሲናርዮታት ሰኒድዩ ሸቶ ከይተረኣዩ ተዛዚሙ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ድሕሪ 27 ደቂቕ ካልኣይ ዕብረ ንምክያድ ሜዳ ድሕሪ ምእታው እውን ብመንገዲ ቀይሕ ባሕሪ ቀዳመይቲ ፈተነ ናይ ካልኣይ ዕብረ ተኸይዳ። ካልኣይ ዕብረ እውን ከም ቀዳማይ ዕብረ ብተመሳሳሊ ሸቶ ከይተመዝግበዩ ምድብ ፀወቱ ዛዚሙ። ተዓዋቲት ናይ ዝግጥም ክትፍለ ስለ ዝነበራ ተወሳኺ 30 ደቃይቕ ንምክያድ ዳግማይ ንሜዳ ተመሊሰን። ኣብ ቀዳሞት ደቃይቕ ናይ ተወሳኺ ደቂቕ ኣልተሕሪር ኣከታቲላ ዘካየደተን ፈተነታት ንሓላ ውዳት ቀይሕ ባሕሪ ዝብዳህ ኣይነበራን። ቀይሕ ባሕሪ ብግድኣ ሓሊፋ ተካይደን ዝነበረት ፈተነታት ንሸቶ ዝበቕዓ ኣይነበራን። ዝተዋህበን ተወሳኺ 30 ደቂቕ እውን ሓንቲ እን ክትረብሓሉ ይከኣለትን ናብ ናይ መወዳእታ መስርሕ መፍለይአን ፍጹም ቅላዕ ኣቕኒዐን። ኣብ መወዳእታ ኣብ ዝተገብረ ፍጹም ቅላዕ ኣልተሕሪር ኣብ ልዕሊ ቀይሕ ባሕሪ 4-3 ብምዕዋት ዘውዲ ሻምፒዮን ክለባት ኤርትራ ደፊኣ።

ኣብ ዛግጥም ተጻዋታይ ኣልተሕሪር ረያን መሓመድ ብሉፅ ተጻዋታይ ናይ ዛግጥም ተጸዊዑ ኣብዚ ሃገራዊ ውድድር ኣልተሕሪር ሻምፒዮን ምዃና ስዒቡ ተሸላሚት 100,000 ናቕፋን ዓባይ ዋንጫን ወርቅ መደልያን ኮይና ኣብ መዛዘሚ ብኣልተሕሪር ስዕረ ዝቐመሰት ቀይሕ ባሕሪ ተሸላሚት 75,000 ናቕፋን ብሩር መደልያን ኮይና ኣብዚ ውድድር ሳሳይ ደረጃ ሒዛ ዝወድአት ናይ ዝሓለፉ 2 ዓመታት ተዓዋቲት ናይዚ ውድድር ደንደን ድማ ተሸላሚት 50,000 ናቕፋን ነሓስ መደልያን ኮይና ኣጥቃዓይ ኣልተሕሪር ኤቨን በረኸት ብሉፅ ተጻዋታይ ናይዚ ውድድር ኮይኑ ብምርቁሑ ወርቂ ኩዕሶ ተሸሊሙ

0: ኣጥቃዓይ ኣልተሓሪር ካሊድ ዓብደላ ብዘመዝገቦም 16 ሸቶታት ብሉፅ ኣመዝጋቢ ሸቶ ናይ ዝውድድር ብምዃን ወርቂ ጫማ ተሸሊሙ ሓላው ልዳት ኣልተሓሪር ዳንኤል ኪናን ብሉፅ ሓላው ልዳት ናይ ዝውድድር ብምዃን ወርቂ ጓንቲ ተሸሊሙ ድሕሪ ነዊሕ ዓመታት ንኣልተሓሪር ናብ ጎደና ዓወት ዝመለሳ ዩራን ኪዳነ ብሉፅ ኣሰልጣኒ ናይ ዝውድድር ብምዃን ተሸሊሙ ባ ጋንታ ኣልኣህሊ ኣብ ዝውድድር ብዘርኣያቶ ሩምታ ናይ ጠባይ ዓባይ ዋንጫ ተሸሊማ ኣብ መወዳእታ ምስ ዕዉታት ኣሰልጥንቲ ዘካየድናዮ ሓፂር ዕላል ካብ ዝቐፂሉ ክቕርብ እዩ ፈለማ ኣሰልጣኒ ዕዉት ጋንታ ኣልተሕሪር ዩራን ኪዳነ
1: ወመጀመርያ ሓጎስ ኣያሃብኩም ቀፂልኻ እዚ ናይ ሎም ዓመት ዝነበረ ውድድር መቐፀልታ ናይቲ ኣልተሓሪር ከማሰልጠንቲ ኮይና ዝመፀናሉ ናይ 2ልተ ዓመት ፕሮጀክት መፈፀምቲ እዩ ማለት እዩ ሎም ማዓንቲ እቲ ዝነበረ ውድድር ከዓ ከምቲ ናይ ኩሉ ሻዕ እዩ ኣብቲ ዞባ ማእኸል እያ መጨረሻ ዝተርፍ ሶ ኣብቲ ኣስመራ ንፋለጥ ጋንታሃት ኢና ኣፃውታና ተፃወትና ፅቡቅ ገይሮም ዝፋለጡ እዮም ኣብቲ ናይ ዞባታት ከምዚ ኣብ ቻምፒዮን ኤርትራ ምስ ተባህለ ጥራይ ከምዚ ድመፁካ ኮይኑ ይስማዓካ እኩል ውድድር ዘሎ ኮይኑ ይስማዓካ ኣብቲን ዘዋታት ሶ ናይ ከምኡ ፀገማት ተርኢ ኮይኑ ወላ ኣብቲን ዘዋታት ዘለዉ ተፃወት ብጣዕሚ እዮም ንፋዓት ብጣዕሚ እዮም ፈተንቲ ግን ኣብ ምድግጋም ክኾን ከሎ ኩሉ ሻዕ እንታይ ድበሃል ገብሩ ምክንያቱ ስሩዕ ልምምድ የለን ደን ስሩዕ ኣመጋግባ ወላ ብዙሕ ነገር ጎድል እዩ ማለት ናትና ግን ተዋሓደት ኣብ ሰሙን 5 ግዜ 4 ግዜ ልምምድ እንዳገበር ካብ ሰሙን 2 ግዜ ፀወታ እንዳተፃወትካ ን3 ወርሒ ሳዕ 6-9 ወርሒ ድኸይድ ውድር ኢኻ ጌርካ ትመፅእ ስለዚ ናይ ግድን ኣብቴን ዞባ ማእኸል ዘለዋ ጋንታ ጥራይ ክኸውን ማለት እዩ ትውድድር ዛስዋይ ከዓ ኣብቲ መጨረሻ ኣብቴን 4 ከቢድ ኣህላኺ ብዙሕ ፀዓ ዝሓትት ግን ከዓ ሓያል ዝኾነ ናይ ምዕዋት መንፈስ ዘለዎ ፀወታ ኮይኑ ማለት እዩ ስለዚ ቻምፒዮን ኮይና ኣለና ንቐፃሊ ከዓ ብዙሕ ሓላፍነት ተሰኪምና ኣለና ማለት እዩ ቁፅሪ ሓደ ብተዓራሪ ኣበልተሓሪር እቲ እምነት ዝበሃል እዩ ምትእምማን ኣብ ነህንሕድሕድካ ደን ሽዑቡ ከዓ ኣብቲ ኣፀዋውታ ማለት እዩ ብዓብዩ ኣበልተሓሪር ዝዓበየ ነገር ግን እቲ ልቢ ዝበሃል ነገር እዩ እቲ ነንሕድሕድካ ዘሎ ፍቕሪ ምክብባር ምርድዳእ ምስምማዕ ገለ ዝብል እንታይ ዝበሃል ኣሎ እሱ ሕጊዩ ኣብ ጋንታና ከምዚ ቀይሕ መስመር ማለት እዩ ሶ ብኡ ስለ ዝኸዱ እዮም ኣብዚ ሜዳ ከዓ ሓደ ኮይኖም ልክዕ ከምዚ ክትርእዎም ዶባዓልኩም 120 ደቂ ብደይ እንታይ ዝበሃል ሃይ ኢንተንሲቲ እዮም ደውፁ ሶ እሱ እቲ ኣብ ልቦም ዘሎ ፍቕሪ ኣብ ልቦም ዘሎ ራእይ ዕላማ ማለት እዩ ስለዚ ኣልተሓር ካብቲ ኣፀዋውታ ንላዕሊ ኣብቲ ጋንታ ተሃኒፅለሉ እምነት እዩ እቲ ልቢ እዩ ነዚ ጋንታ ናብ ከም ዝለዊጥዎ ከም ኩሉ ጋንታ እዮም ዝበልዑ ከም ኩሉ ጋንታ እዮም ልምምድ ዝሰርሑ ብንቲ መንፈስ ናይቲ ጋንታ ስለዝተዓራረየ ጥራይ ናብ ከምዚ ደረጃ ወዲቑ ማለት እዩ ናብዚ ክንመፅ ኮልና ደይኮነ ቅድሚ ናብዚ ምምፃእ ናብ ሻምፒዮን ዞባ ማእከል ኣብ ካልኣይ ዙርያ ዝነበረና ቁመና እዩ ብጣዕሚ ዘተኣማምነና ነይሩ እንደን ናብዚ ክንመፅ ኮልና ከዓ ብሙሉእ ርእሰ ተኣማንነት ኢና መፂና ኣብ ሬድዮ ኢንተርቪው ገይረ ነይረ ፉል ተምሪ ኮና ከነምፅእ ንኸረን መፂና ዋንጫ ከነምፅእ ኢና ኢልየም ነረ ደንሱ ኢና ከ ጌርና ማለት እዩ ስለዚ ንደረጃ ኣይኮናን መፂና ንኸነፀብቃ ኣይኮናን መፂና ንኽንዕወት ኢና መፂና ዛስዋይ ካ ተዓዊትና ማለት እዩ ኣልተሓሪር ካብ ዝሓለፈ 2ልተ ዓመት ወላ ዝነበረ ፕሮጀክት ናብ ተወዳዳሪት ጋንታ ንክትልወጥ እዩ ፍኮርስ ሎም ዓመት ወላ ከምኡ እዩ ነይሩ መደባትና ግን ኣጋጣሚ ኮይኑ ዚ ምዕራብ ናይ እዚ ማእከል ዝነበረ ውድራት ብዙሓት ተፃወቲ ካብቲ ስኳድ ስለ ዝጎደሉ ደን ኣብቲ ጋንታ ልክ ዓይነት ኣፀዋውታ ወላ እቲ ዝሕጂ ሎማዓንቲ ዝረኣኹማ ዓይነት ነገራት ክንገብር ብጣዕሚ ንሽገር ነርና ኣብቲ ድመፅሉ ናይ ካልኣይ ዙርያ ዝነበረ ፀወታ ግን ብምሉእ ዝነበረ ፀወታ ኢና ስዒርናዮ ብምሉእ ሶ ኣብቲ ዝነበረ ናይ 24 ካብ 24 ነጥቢ 19 ነጥቢ ንፂና ኢና ናብ ራብዒቲ መፂና ማለት እዩ ስለዚ እሱሎ ፀገም ግን ከዓ ኩሉ ሻዕ ከምኡ ዓይነት ተኣሽሙ ስለ ዝኾነ ቀዳምነት ከዓ ንኣህሉ ስለ ዝኾነ ትገብሮ ነገር የለን ስለዚ እሱይታት ተደ ኮይኑ ፀገም ከምዚ ኣልተሓሪር ንደረጃ ኣይትመፅንያ ንገላ ኣይትመፅንያ ኩሉ ሻዕ ካብ ሕጂ ንኒ ወላ ቅድሚ ዚ ሕጂ ነበረ ኸማ ንዓወት እያ ትመፅእ ደገፍቲ እንኳ ሓገሰኩም እየ ዝብሎም እዚ ሜዳ ቅድሚ 20 ዓመት ኣነ ምክትል ኣሰልጣን ኣልተሓሪር ዘሎ ተፃት ከለና ኣብዛ ዓዲና ሻምፒዮን ኤርትራ ቢልና ኸልና ኣይ ቲንክ 2006 2000 ኦልሞስት 20 ዓመት ገይሩ ሎ ሶ ነቲ ታሪክ እቲ ከዓ ሰልጠንቲ ኮይና ክንደግሞ ድሕሪ 20 ዓመት ጋንታና ተፃወቲ ኮልና ዘምፃናዮ ዘን ኣሰልጠንቲ ኮልና ደምፃናዮ ዓወት ክርኢ ከለኹ ብጣዕሚ እየ ዝሕበን ብጣዕሚ እየ ዝኮርዕ ነቲዮም ተፃወቲ ከዓ ናይ ብሓቂ ዘመስግኖም እንዘን ንደገፍትና ከዓ ኣልተሓሪር ከምቲ ተፃወቲ ኮሎና ኣብ ታሪካ ሪኣቶ ዘይትፈልጥ ዓወታት ረኪባቶ ዝነበረት ዘን ሕጂ ኣብዚ ምስልጣን ኮይና ከ ነቲ ዓወት ዲ ክንደግሞ ኢና ሞ ኩሉ ሻዕ ደገፍኩም ምክብኻብኩም ሓልየትኩም ኣይፈለየና ጥራየ ዝብሎም
0: ኣሰልጣኒ ቀይሕ ባሕሪ ኤርምያስ ተወልደት ኢሉ
2: ምናልባት ናይ ሎም ዓመት ሻምፒዮና ካብ ናይ ዝሓለፈ ቁርብ ጉሩድ ሻምፒዮን ንዓሚ ናይ ቅድሚ ሕጂ ዝነበረ ቁሩብ ኣብቲ ናይ ኣባና ናብ ዝነበረ ሓይሊ ዳርጋ ናብ 4 ጋንታ ምቕልጣሉ ቁሩብ እዚ ክሳየርዎ ኣሎ ግን ብሓፈሻ ዳርጋ ናብ 4 ጋንታ እዩ ሓጢሩ ዘሎ ቲ ናይ ሻምፒዮን ኤርትራ ሲ ኣብ 4 ጋንታ እዩ ሓጢሩ ዘሎ እቲ ናይ ዞባ ማእኸል እዩ መርከስ ዳርጋ ናብኡ ምድያም ናይ ተርፈና

0: ድኻም ግን ዳርጋ ፃወት ካብ ድኻም ኣስዒልና ዛስዋ ኢሎም ዓንቲ እውን ብኸ ዳርጋ ካብ ድኻም እዮም ኣብ ደረጃ ዝበፅሖም ዘለዉ ብሰንኪ ድኻም እዩ እወ እንታይ እዩ ናልባት ኣብዚ ዓመት እዚ ዳርጋ ኣልተሓሪ እውን ዳርጋ ድሓን ዝኾነ ብቓት ሒዞም ተስኦም እዮም ተመጊሶም ዘለዉ ፅቡቅ ምንቅስቃስ ሒዞም መፅኦም ወይ ድሓን ዝኾነ ኤሌመንት ኣለዎም ብሓፈሻ ግን እንታይ ናልባት ካብቲ ድኻማት ዝመፀ ወይ ከዓኒ ኣብ ፀወታ ክውዳእ ዝግብኦ ፀወታ እዩ ነይሩ ናልባት ተፃወትና ግን ሎማ ዓንቲ ክትሕ ዘሎም ኣይትኽእልና ገለ መሃረምቲ ለና ገይን ገለ ተፃወቲ ዝገዘልና ኣሎ ምስ ከምዚታት ዳርጋ ተሃልከስ ኣብኦም ትውሕላት ተፃወቲ ማለት እዩ ተወዳደርነት ናይ ዞባታት ሓንቲ የለን የለን ናባት ኣብ ዞ ዓን ሰባ ዓ ሓሻ ኣለዋ ዓ ዓንሰባ በዓል ኣሳለ ሰንተን ሓሻ ጋንታት ዞባ ዝረኣናየን እንተደይ ኮይኑ ኩሎም ዞባታት ብዙሕ ዓቕሚ የብለን እንታይ ክገብራ ከም ዘለዎ ብዙሕ ስራሕ እውን ፅበን ከም ዘሎ ርእና ኣለዋ እዚ ቀሊል ኣይኮነ ብዙሕ ወፍሪ ክሓተና እዩ በርከስ ብዓብዩ ልክ ጅምር ተራኹምካ እውን እኮ ከም ዘለዎ ደረጃ ሕዝካ ልክ ጅምበር ኣይክእል ሊግ ተጀመረና ንብል ና ንሓስብ ግን ብሓፈሻ እቶም ዘለዉ ኤሌመንት ናባት ካብ ጓሱት ተበጊሱስ ልክ ከም ናይ ዘባ ክል ስራሕ ዘሎ ከምኡ ክስራሕ ኣሎ ከምዘለዎ ዞባታት ኮይኑ ስምዓኒ ብዓብሉ መገዲ ክፍጥር ኣለዉ እተይ ኮይኑ ከምዚካ ናኸድካ መሰ ናወረና ኢልኸ ንሕና እውን ናወረና ንከይ ማለት እዩ ተዋዛርካ ጋንታት ዘየላ ተዋዛርካ ዞባት ዘየላ ኣብ ዘለካ ፅምበለ ዝብልስኻ ሕጂ ንሕና ሓደ ደወል እዩ መርከብ ዓለ ተሓሪር ዓ ኣሉሽ ተስአን ኣለዋ ንሕና ንደና ኣባና ንነበረ ርክብ ሕጂ ኣርባዕ ተኸይዱ ኣሎ ካብ ኣርባዕት ኢና ሕጂ እውን ንሕና እንታይ ፅበየና ከምዘሎ ፈይድናስ ልዕሊ ነዳዒ ዓሚ ልዕሊ ክንሰርሐ ምኳና ወይ ከዓ ልዕሊ ክንዳሎ ምኳና ዓሚና ኣለና ሕጂ ዞባታት እውን ከምኡ እየን ብመፅሩ ክዳለዎ ከም ዘለዎን ካብ ታሓተ ጀሚርካስ ንዘባትን ከፀብቕ ኣለዎ እዩ ዘሎ እወ ኣነ እንታይ ክብል ናባት ሕጂ እውን ከይድና ናብ ዞባ ማእኸል ካብ ዕረፍትን ኣቱ ቅሩብ ዕሪፍካ ተፃወትካ ሓደ ሰብ ምስ መለሱ ቀልጢፍካ ናብቲ ውድድር እንተዝምለስ ዘፃወታይ እዚ ካብቲ ኮንዲሽን ክወፅእ ኣይክእልኒ ሕጂ ምድላቱ ክዕቢ ክእል እዩ ወይ ከዓ ዓቕምናይ ዝጋንታት ከዓ እንዳዓበየ ክመፅእ ክእል እዩ እዚ ዝቐትለና ግን ናባት ሕጂ ምስከድና እተ ኮፍ ኢልካ ኣዋርሒ ኮፍ ክትብል ሓራይ ተፃወታይ ይድቅሰካ ስካ ኣብቲ ፕሪፓሬሽን ኣትኻ ተፃወቲ ብፍቕዶ በረኻ ወይ ከዓ ሓርኪ ዘለዎ ስራሕ ተስርሕ ኣብዘይ ዘል ፃዕሪ ተኣቱ ማለት እዩ ሕጂ ግን ኣብ ፅቡቅ ኮንዲሽን ኣለዉ ብፍላይ ናይ ኣርባዕተ ጋንታ እዚአን እተን ኣብ ኣስመራ ዘለዎን ድሓንዲ ኮንዲሽን ኣለዎን ኣብዚ ሓፀር ግዜ ተጀሚሮም ሞስ ፀወታ ኣይጠፍ ኮንዲሽን ናይ ጋንታታት እውን ዳሓሸ ኮይኑ ክደይ ብኽእል ማለት እዩ እዚ ናብ ሓቂ እቲ ብልጫ ኣገዳሲ እዩ ብልጫ መርከ ካብ ፀወታና ትመፅእ ከለካ መርከ ምስ ኮንዲሽንካ ምስ ቆመናካ ትመፅእ ትኽእል ምናልባት ግን ነተን ኣብቲ ዝሓለፈ ኣብ ሻምፒዮና ዞባ ማእኸል ብስኳ ተሃሲና ነበርና ጋንታ ግን በዲልና ሓሲልና እዩ በርከ ካብ ክደይ ዕረፍቲ ዘይብሉ ተፀዋቲ እዮም ከይዕረፉ 13 ፀዋቲ ሒዝና ኢና ሻምፒዮን ወዲእና እዚ ኩሉ ደኸምዎስ እንደገና ሰጓዕ ሒዝኒኦም ከዓ እዚኣ መፅና ድኻም ኣለዉ ውስና ተፃዋቲና ኣምፂና እሱ ከዓኒ ካብ በረኻ መፅኦም ኮንዲሽኖም ክዕረዩ ግዜ ወስድ ገለ ምስ ከምዚ እዚ ተተዓርዩ ኣይፅላን እዩ ብጣዕሚ ፅቡቅ እዩ በርከ ካብ ፀወታ ናብ ፀወታ ትመፅእ ከለካ ዝሓሸ እዩ በርከ ዕረፍቲ የብሉን ተፀዋታ ይዛነን እዩ ካብ ኮንዲሽን ናብ ኮንዲሽን ዝኾነ ፅቡቅ እየ ዝለዎ
1: ኣሰልጣኒ ደንደን ሳምሶም ሃብቲ ማርያም ጀለስ
2: ምናልባሽ ኣብ ናይ ሎም ዓመት ዝነበረት ውድድር ኣዝዩ ኣህላኺ እዩ ነይሩ ሓንቲ መዓልተ ፀይትካ ሪካቨር ሓንቲ መዓልቲ እያ ዘላትካ ፀዓኽል ፀወታ ፕላስ እቲ ሰዓታት ግዜ እውን ካብ ሰዓት 11 ፍራ ዝጅምር ተፃወትና ኣዘም እዮም ተሃስዮም ዝኾነ ማረምቲ ዘጋጠሙ ኣብ ሪካቨር ክገብሩ ቁሩብ ሃስያ ነይርዎ እዚ ኣጋጣሚ ሃገራዊ ፌደሬሽን ክሓስበሉ ዝግብኦ ከምዚ ዓይነት ውድድር ናይ ሃገር ክለባ ስፍሕ ዝበለ ዕረፍቲ ዘለዎ ምክንያቱ ኣብ ዞባኻ ነዊሕ ጉዕዞ ተጓዒዝካ መፅኢኻ ምዝ ተደራረበ ህላኺ ተፃወትና ካብ ሓደ ካብኣቶም ክለብ ደንደን ሎም ዓመት እቲ ተደራረቢ ፀወታ ሃሲና እዩ ሓፈሻዊ ግን ኣብ ዝነበራ ሎም ዓመት ክለባት ናይ ብሓቂ ለውጢ ዝገረበራ ክለባት ርእየ ብፍላይ ዞባ ዓንሰባ ጋንታ ዓንሰባ ጋንታ ሰንዓፈ ፅቡቅ ለውጢ ዝረኣናለን ካብ ዞባታት ኮይነን ናይ ዞባ ማእከል ከዓ ኩለን ተወዳደርቲ ቀደም ብዓብላልነት ቀይሕ ባሕሪ ነበረ እጂ በዓል ኣዱሉስ በዓል ኣልተሓሪ መፅንካ ተወዳዳርቲ ምዃና ኣዝዩ መዊቑ ብፍላይ ከ እቲ ውድድር ኣዝዩ ፅቡቅ ነይሩ ኢለየ ክግምግመ ዝ እወ ንሕና ዓላማና እዚ ኣብዚ ታሪክ ናይ ቻምፒዮን ክለባት ኤርትራ ካብ 2017 ጀሚሩ ማለት እዩ ኣነ ካብ ደንደን ኣብ ዝነበርኩሉ እዋን ብክለብ ደንደን ተዓብሊሉ ነበረ እዩ ንሕና ከዓ ኣከታቲልና ንክልተ ዓመት ከ ወሲድና ዕላማና ናብ ዝመፅእ ክብርና ንምዕካብ ሳልሰይቲ ሃትሪክ ንሰርሐሉ መድረኽ ኢና መፂና ልክ ዓብቲ ናይ ክሳይ ነበረ ውድድር ናይ ምድብ ነበረ ውድድር ቁሩብ ድኻማት ኣርእና ነርና ዳሕራይ ግን ተማሓሽና መፂና ብፍላይ ከዓ ኣብቲያ ሰሚ ፋይናል ምስል ተሓሪ ዝገበርናያ ብጌጋ ተኸላኸልቲ ሓንቲ ዝኣተወትና ዋጋ ከፊ ኢልና ድሕሪኡ ግን ጎል ክነእቱ መዓት ዕድላት እዩ ሓሊፍና ናይ ብሓቂ ኣሰንባዲ ግን ተፃወተይ ድሕሪ 45 ኣልተሓሪር ናብ ልዳትና ከይተፀጉዑ ብዙሕ ዕድላት ከባቢ

ሓሙሽተ ዝኾነ ዓድላት ረኺብና ሳተን ዘይምጥቃመን ኢና ቁሩብ ኣዋታ ሲና ግን ኩዕሶኹም እዩ ዕድል ኣይገበርና እምበር ጋንታይ ሽዑ ብሉፅ ፀወታ ርያ ነቲ ናይ ክሳይ ናይ ዋንጫ ልምድኻ ስለነበረና ነዚኣ ሳልሰይቲ ዓመትና ክንወዛ ህንጢነት ሕዲሮም እዮም መፅኦም ተፃዋተ ይግብኦም ገይሮም እዚ ክብለካ ከለኹ ግን እቲኣ ጋንታ ምልእቲ ይነበረትን ሕጂ እቲኦም ወሰንቲ ተፃወቲ ሜሮን ኣለም ንሆም ታደሰ ሂኤል ዘካርያ ዝበሃሉ ንዓቶም ኣብ ሚድፊልድ ዝነበሩ ብሙሉ

ብዕጉቤ ዝሓለፈ ዓመት ታሪክ ሰሪሓ ኩሉ ግዜ ዋንጫ የለን ዕድላት ናብ ካልእ ከይድሎ ነቲዮም ዝወሰድዋ ከዓ እዚ ጋጣሚ ሓጎሰኩም ኣሎ።

0: ስፖርታዊ ውድዳት ክፍልታት ሚኒስትሪ ምክልኻል ጀሚሩ
1: ስፖርታዊ ውድዳት ክፍልታት ሚኒስትሪ ምክልኻል ዝሓለፈ ዓርቢ 4 መስከረም ኣዘዝቲ ሰራዊት ስፖርታውያን ኣፍቀር ስፖርት ዝተረኽብሉ ኣብ ስታድዮም ኣስመራ ብልዑል ድንቀት ፈሊሙ እዚ ኣብ ነፍሲ ወከፍ 2 ዓመት ዝካየድ ስሩዕ ስፖርታዊ ውድድር ሎም ዓመት ን10ይ ግዜ እዩ ዝካየድ ዘሎም ኣብ ናይ ሎም ዓመት ስፖርታዊ ውድዳት 7 ጋንታታት ብ6 ዓይነታት ስፖርት ይሳተፋ ኣለዋ ካብ ኮሚቴ ስፖርት ክፍልታት ሚኒስትሪ ምክልኻል ሌተናል ኮሎኔል ሰሎሞን ገብረ ልዑል ኣብ ዘስምዖ መኽፈቲ ቃል ናይ ሎሚ ውድዳት ዕላሙኡ ብስፖርታዊ ውድዳት ነቲ ኣብ መንጎ ክፍልታት ናይቲ ሚኒስትሪ ዘሎ ሓደነትን ስፖርታዊ ዲስፕሊንን ናብ ዝለዓለ ጥርዚ ብምብፃሕ ብቑዕ ስፖርታውን ሃገራዊ መንእሰይ ንምፍራይ ምዃኑ ብምጥቃስ ኣብዚ ንክልተ ዋርሒ ዝቕፅል ውድዳት ብዙሕ ውድዳት ተሰሪዑ ከም ዘሎ ገሊጹ ሌተናል ኮሎኔል ሰሎሞን ኣብ መወዳእታ ነዚ ስፖርታዊ ውድዳት ንምክያድ ዝተዋስቡ ኣዘዝቲ ሰራዊት ኣካላት መንግስትን ውልቀ ሰባትን ኣመስጊኑ ኣብቲ ዕለት ስነ ጥበባዊ ፍርያት ክቕርብ ከሎ ጋንታታት ሳቡሩን ዋልታን ናይ መኽፈቲ ፀወተን ኣካይደን ኣብቲ ብተደጋጋሚ ብጫን ቀይሕን ዝተረኣየሉ ፀወታ ብማዕሪ ውፅኢት 3-3 እዩ ተዛዚሙ ሳቡር 2 ካብ ፋኒኤል ብርሃን ሓንቲ ድማ ካብ ዳንኤል ክብሮም ሸቶታት ክትረክብን ከላ ዋልታ ቦገና ካብ ሃኒባል ኪሮስን ኣማን ቤነን መርሃዊ ፃድቕን ዝረኸበተን ሸቶታት እያ ነጥበ ተመቒላ ኣብዚ ፀወታ 3 ቀይሕ ካርድ ብምርኣዩ ግን ኣገራሚ ኮይኑ ዘሎ እዩ ብቐዳሚ እዚ ውድዳት ብናይ ኩዕሶ መርበብን ኩዕሶ እግሪ ደቂ ኣንስትዮን እውን ቀፂሉ ነይሩ ኣብ መዓስከር ደንደን ቦውሊን ክለብ ዝተኻየደ ኩዕሶ መርበብ ብክልቲ ፀወታ እዩ ቀፂሉ ፈለማ ውድዳትን ዘካየዳ ጋንታታት ደቂ ተባዕትዮ ኣብዝሓለፈ ዓመት ዕውቲ ጋንታ ኩዕሶ መርበብ ዝኾነት ኣባሓኒ ምስታ ሱምያ ተፃወቱ ዝጠርነፈት ሂምቦልያ ተራኺባ ግጥም ናይ ዘን ጋንታታት ካብ ምፍላሙ ሚዛናዊ ብቕዓት ዝተረኣየሉ ብማዕሪ ውፅኢት ን4 እብረ 2-2 ፈፂሞ ኖ ኣብ ሓምሽቲ መፈላለይቲ ፀወታ ግን ኣባሓኒ ብፀቢብ 15-13 ብምስዓር ብድምር ውፅኢት 3-2 ተዓዊታ ዝሰዕበ ፀወታ ንጋንታታት ደቂ ኣንስትዮን ሓሊበትን ዒታሮን ዘራኸበታ ነይራ ኣብቲ ሓያል ስምዒት ደገፍ ጋንታታት ዝነበረሉ ግጥም ዒታሮ ኣፋልሚት ሴት እኳ እንተ ተሳዕረት ብዘካየድቶ ፅቡቕ ምውሃድ ግን ካብ ድሕሪ ተብጊሳ ነታ ብሉፅ ብቕዓት ዘረኣየት ሓሊበት 2-1 ፋንያታ ብቕዳም ኣብ ሰዓታት ድሕሪ ቅትራ ሜዳ ካምፖ ቺቸሮ ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ እቲ ግጥም ንጋንታታት ሓሊበትን ዓራግን ዘራኸበ እዩ ነይሩ ሓሊበት ኣብታ ሽዒቲ ደ መንገዲ ሰላማዊ ተኬ ብዝረኸብታ ሸቶ ንዕረፍቲ መሪሓ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዓራግ ሰሊጥዋ መበል 49 ዶ ካብ ልዋን ቦክረፅዮን ማዓረት ገብራ ብልስቲ ሸቶ ኣብ ሰኪዕቲ ኣቐሚጣ ፀወታ ድማ ብናይ ማዕረ ውፅኢት 1-1 ተዛዚሙ ዝኸበርኩም ተዓዘብቲ ምስ ሓላፊ ስፖርት ክለብ ዓንበርበብ ኣቶ ብሂል ዝተኻይደ ሓፂር ቃለ ምሕትት ይስዕብ
2: ኣቶ ብሂል እዚ ውድድራት ኣብ ከክልተ ዓመት ዝካየድ ኮይኑ እቲ ዕላሙኡ ድማ ንዓባይ ክለብ ዓንበርበብ ትውክል ወይ ከዓ ዝውክሉ ብሉፃት ተፃወቲ ንምርካብ እዩ እስከ ምስ ናይ ዝሓለፈ ዓመታት ኣብ ግምት ብምእታው ናይ ሎም ዓመት ብኸመይ ተጀሚሩ ኣሎ ሓድሽ ኣገባብ ዘተኣታተኸመተሉ እውን ከተላልየና
3: እቲ ኣገባብ መብዛሕትኡ ተመሳሳሊ እዩ ግን እቲ ፍሉይ ዘብሎ ናይ ሎም ዓመት ክለብ ዋልታ ንመኮንና ሓበሬታን ጎስጓስን ሚኒስትሪ ምክልኻል ትውክል እያ ጎስጓስን ሓበሬታን ከም ኣካል ናይዚ ምምሕዳራዊ ክፍልታት ክንሱ ቅድሚ ሕጂ ኣብ ስፖርታዊ ንጥፈታት ንዘን ስታፋት ኣይነጥፍኒ ነይሩ ሕጂ ንመጀመርታ ግዜ ከም ሓንቲ ክለብ በዚ ኩሉ ዓይነታት 6 ዓይነታት ኣዳልኒ ያደልና ብኡ ክነጥፍ እዩ ማለት እዩ ከም ፍሉይ ከዓ ኣብ ሓይልታት ምክልኻል ውድድራት እዚ ውድድ

0: ድርቸስ ይካየድ ነይሩ እዩ። ንመጀመርታ ግዜ ግን ኣብ ምዕዳራዊ ክፍታት ንመጀመርታ ግዜ ሎም ዓመት ኢና ተኣታቲና ማለት እዩ። ካልእ እውን እዚ ዝረኣናዮ እቲ ውድድር ሕጂ ይጅምር ዘሎ። እቲ ስኳድ ክንርኢ ከለና ግን ናይ ኩለን ክለባት ገለ መንእሰያት ሓደሽቲ ቅልቅል ዝብሉ ንኣሽቱ ትስፋት ስፖርተኛታት ከምዚ ናይ ሎሚ ፀወታ እውን ንሪኦም ዘለና ከምቲ ናትና ግምትና ነበረ ሓደሽቲ ንኣሽቱ ትስፋት ንቐጻሊ ንክለብ ዓንበርበብ ዘጎልብቱ ኣትሌታት ንርኢ ኣለና ማለት እዩ።
1: ሓፈሻዊ ዝተኻየደ ምድላዋት ከምኡውን ጋንታታት ከመይ ትግምግሞን ወይ ከዓ እቲ ስኹም ዝሃብኩሞን መምርሒ ብኸመይ ኣተግቢሮኖ ንክንደይ ዝኣክል ናይ ልምምድ ግዜ ኸ ተዋሂብዎን?
0: እቲ ምድላዋት እኳ ስፍሕ ዝበለ እዩ። ካብ ወርሒ 4 ዕለት 21 ኢና ጀሚርና ብመልክዕ ኣኼባ ነቲኦም ጠርንፍቶም ነቲኦም ኮሚቴ ናይ ንወሰከፍ ክለብ ፀዊዕና እቲ ደሎ ንወርሒ 9 ንገብሮ ውድድራት ኢና እቲ መደባ ዘርጊሕና ማለት እዩ። ብኡ ቢልና ከዓ እቲ ዝነበረ ኩሉ መደባት በቢግዜኡ እናተዋህበ ከይድ ነይሩ ማለት እዩ። ክለባት ከዓ ነስታት 3 ወርሒ ገሌን ካቴን ሓፂር ልምምድ ገይረን ዝበሃላ 2 ወርሒ ልምምድ ገይረን ማለት እዩ። ሕጂ እቲ መደባትና ስፍሕ ዝበለ እዩ ነይሩ ነቲ ዕድላት ንክረኽባ ማለት እዩ። ሕጂ ጎኒ ጎኒ ንሱ ዝኸይድ እዚ ኩዕሶ እግሪ ከምዚ ሕጂ ተጀሚርዎ ደሎ መኽፈቲ ብኩዕሶ እግሪ ከፊትና ኣለና ማለት እዩ። ኩዕሶ እግሪ ግን ኣብ ዕለት 2 ወርሒ 11 ይቕፅል ማለት እዩ። ተቐንዲ ነዚ ምክንያት ናብኡ ዝወሰደና ከዓ ብርክት ዝበሉ ተፃወቲ ኣብዚ ቻምፒዮን ክለባት ኤርትራ ኣብ ከረን ስለ ዝሳተፉ ዘለዉ እቲዮም ስፖርታውያን ኢንፋክት ሎሚ ተወዲ እዩ እቲ ውድድር ሎሚ እዩ ዝውዳእ ማዕረ ማዕርናትና መኽፈቲ ግን ምስ ክለባቶም ክወሃዱ ክጥርነፉን ስለ ደለዎም ኣብቲ ልምምዳት ውን ክሕቀፉ ስለ ደለዎም እቲ ኩዕሶ ናብቲ ካልኣይ ተርን ካልኣይ ወርሒ ንብሎ ናብኡ ኢና ሰዲድናያ ዘለና ማለት እዩ።
1: እሞ ንክለባት ኣብዚ ግንባር ተጠሪፈን ኣብዚ ውድድር ኣትየን ዘለዋ እተመሓላልፎ መልእኽቲ በጋጣሚ እዚ ሎሚ ዝጅምር ዘሎ ቅነ ስፖርታዊ ውድዳት ናይ ክፍልታት ሚኒስትሪ ምክልኻል እንታይ ኣለካ ተመሓላልፎ መልእኽቲ?
0: መልእኽተይ ቀዳመይቲ መልእኽቲ ብመጀመርታ ፅቡቅ ቅነ ስፖርት ትግበረልና እሰን እውን ንዓወት ኩለን ንቅድሚት ክደፋአ ዝምሕፀነን ማለት እዩ። ልዕሊ ኩሉ ግን ከም ሰራዊት መጠን ንሕና ብዲስፕሊን ተገዚእና ነዚ ዝተሪፉ ዘሎ ውድድራትና ብዲስፕሊን ክንዛዝሞ እየ ዝብል ማለት እዩ። እቲ ካልእ ከዓ ኩሉ ኣብ ግዜኦም ኣብ ገለ ንክርከቡ እቲ ደሎ ብርትዐ ናይቲ ሃቷት ነቲ ፀወታ ክንፀባርቁ እቲ መምርሒ ናይቲ ስፖርት ዝብሎ ከዓ ስፖርት ንሓድነት ንፍቅሪ ንሰላም እዩ። ንሕና ከዓ ዝያዳ እቲ ሃዱ ከመይ ኢሉ ይላለ ነንሕዶም ዝገብሮ ርክባት ከመይ ኢሉ ጎልቢቱ ኣብ ሓደ ደረጃ በፅሑ እዩ። ነዚ ዝኣመሰለ ነገር ክገብሩ ልዕሊ ኩሉ ግን ቲያ ዲስፕሊን እያ ነፀቅጥ ከም ወታደራት መጠን ሓደ መትከል እዩ ማለት እዩ። ሱ ብዲስፕሊን ነዚ ተሪፉ ዘሎ ናይ 2 ወርሒ ግዜ ብዲስፕሊን ነቲ ውድድር ንክዛዝሙ እየ ዝላብዎም ማለት እዩ።
1: ካብ ብዜናታ ስፖርት ሓይልታት ምክልኻል ኤርትራ ከይወፃና ውሽጣዊ ውድዳት እዚ ሓይሊ ኣየር ኤርትራ ብዓረብን ቀዳምን ብፀወታታት ኩዕሶ እግሪ ቸዝን ጨመተ ትኩስና ማዓስከር ሓይሊ ኣየርን ቁሸትን ተኻይዱ ነይሩ። ብዓርቢ ኣብ ዝተኻየደ ኩዕሶ እግሪ ደቂ ኣንስትዮ ሕድርን ፍንቅልን እየ ገጢመን። ሕድሪ ኣብ መበል 9:12:15 ከምኡ ድማ 37 ደቃዮ ብኣርያም ኣሮን 4 ሸቶታት ኣብ መበል 41 ደቂ ድማ ብፉርቱና ብርሃነ 1 ሸቶ ብምውፃር ብገፊዕ ውፅኢት 5 ብባዶ ተዓዊታ። ውድድራ ቸስ ብክልቲ ፆታ ማዓስከር ሓይሊ ኣየር ብወግዒ ፈሊሙ። ኣብ ናይ ደቂ ኣንስትዮ ሕድሪ ንፅንዓት ሮኬት ንፈንቅል መሰረት ንፅንዓት ዊና ድማ ንሓሊበት ብተመሳሳሊ ውፅኢት 3 ባዶ ክዕወት ኣለን። ኣብ ናይ ደቂ ተባዕትዮ ፀሓይ በርቅን ሮኬት ዊና ንፅንዓት ፈንቅል ንሓሊበት ሕድሪ ድማ ንመሰረት ብተመሳሳሊ ውፅኢት 3 ባዶ ዝኾነ ውፅኢት ቀፂዐን። ብቐዳም ኣብ ዝተኻየደ ውድድራ ቸዝ ድማ ኣብ ናይ ደቂ ኣንስትዮ ዊና ንፈንቅል ሮኬት ንሓሊበት ሕድሪ ንፅንዓት መሰረት ንፀሓይ በርቂ ብተመሳሳሊ ውፅኢት 3 ባዶ ክረትዐን። ኣብ ናይ ደቂ ተባዕትዮ ፅንዓት ንሮኬት ዊና ንፀሓይ በርቂ መሰረት ንሓሊበት ብተመሳሳሊ ውፅኢት 3 ብባዶ ረቲዐን። ውድድር ጨመተ ተኩሲ ሚርያም ኣማኑኤል ካብ ጋንታ ፅንዓት፣ ሳሴቲ ካድራ መሓመድ ካብ ጋንታ መሰረት ብ24 ነጥቢ። ኣብ ናይ 200 ሜትሮ ቀዳሚቲ ኤሊም ደበሳይ ካብ ጋንታ ፀሓይ በርቂ፣ ካልአይቲ ቅሳነት ተስፋ ግርግሽ ካብ ጋንታ መሰረት፣ ሳሴቲ ሶልያና ሃይለ ካብ ጋንታ ሮኬት። ኣብ ናይ 300 ሜትሮ ቀዳሚቲ ፊዮር ግደ ካብ ጋንታ ፀሓይ በርቂ፣ ካልአይቲ ፍረስ ሰላም ሙሴ ካብ ጋንታ ፍንቅል፣ ሳሴቲ ሳሮን ገብረ ግርግሽ ካብ ጋንታ ዊና። ኣብ ናይ ደቂ ተባዕትዮ 100 ሜትሮ ቀዳማይ ሲራ ካብቶም ካብ ጋንታ ፈንቅል፣ ካልኣይ ክፍላይ ደብረፅዮን ካብ ጋንታ ፀሓይ በርቂ፣ ሳልሳይ ናትናኤል ንጉሰ ካብ ጋንታ ሓሊበት። ኣብ ናይ 200 ሜትሮ ቀዳማይ ሳሙኤል ተኽለ ካብ ጋንታ ፀሓይ በርቂ፣ ካልኣይ ናሆም ብርሃነ ካብ ጋንታ ሕድሪ፣ ሳልሳይ መሰረ ሽሻይ ካብ ጋንታ ዊና። ኣብ ናይ 300 ሜትሮ ቀዳማይ ማእከለ ተስፋ ማርያም ካብ ጋንታ ሓሊበት፣ ካልኣይ ሲራክ ብርሃነ ካብ ጋንታ ፈንቅል፣ ሳልሳይ ሄኖክ ዓንደ ሚካኤል ካብ ጋንታ መሰረት ብምዃን ተዓዊቶም። ብምኽንያት ወርቃዊ እየበሉ ምምስራት ቤት ትምህርቲ ሰውራ ኣብ ከተማታት ኤርትራ ዝተፈላለዩ ስፖርታዊ ውድዳት ይካየዳ ኣሎ። ኣብ ከተማ ኣስመራ ካብ ዝሓለፈ ሰሙን ጀሚሩ ዝተፈላለዩ ውድድራት ይካየዳ ኣሎ። እዚ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ዝካየድ ዘሎ ቅነ ወርቂ

0: ድምፃዊ እየ በሉ ኣብ ኣርባዕተ ዲቪዥናት ማለት ቅድም ብሽክለታ ኣትለቲክስ ኩዕሶ ሰኪዕት ኩዕሶ መርበብን ኩዕሶ እግርን ብዝካየዱ ዘሎ ውድዳት ገለ ካብኡ እውን ድሮ ተዛዚሙ ኣሎ ትማል ሰንበት ዝተፈላለዩ ውድዳት እውን ክካየድ ውዒሉ እዩ። በዚ መሰረት ኣብ ውድዳት ብሽክለታ እዚ ኣብ ከባቢ ኢንሹራንስ ዝተኻየደ ናይ ሓደ መዓል ፀወታ ተቀዳደምቲ እዩ ማለት ኮቶቴ 62 ኪሎ ሜትር ክሽፍኑ ከለዉ ተመስገን ብርሃነ ካብ ጋንታ ፅንዓት ዕወት ብምዃን ተሸላሚ ወርቂ መዳልያን ዋንጫን ክኸውን ሙሴ ሚካኤል ካብ ትፅቢት ኤስሮም ክብሪ ኣብ ካብ ኣድማስ ድማ ተኸቲሎሞ ንውድድሮም ብምፍጻም ተሸለምቲ ብሩር ናሓሰ መዳልያታት ኮይኖም ቀፂለን ዝተወዳደራ ደቂ ኣንስትዮ 75 ኪሎ ሜትር ንክሽፍና ይተሰሪዕለን ተቀዳዳሚት ክለብ ደንደን ሮምና ጉዑሽ ናይ ዓራጊ ተቀዳዳሚት ብርክት ፍሳይ ብፅቢ ብረትዓ ክትዕወትን ከላ ተሸላሚት ወርቂ መዳልያን ዋንጫን ክትከውን ሃና ኣየለ ናይ ደንደን ድማ ሳልሴይቲ ብምዃና ፖዲየም ደይባ ናሓስ መዳልያ ተቐቢላ ኣብ መወዳእታ ውድድሮም ዘካየዱ ኩሉ ኣፍቃር ስፖርት ባንኮታ ክፅበዮም ዝውዕለን ናይ ዓበይትን ትሕቲ 23 ዓመትን ናይ ደቂ ተባዕትዮ ውድድር እዩ ነይሩ። ተቐዳደምቲ 118 ኪሎ ሜትር ንኽጎዩ ክስራዓሎ ከሎ ተቐዳዳማይ ናኦር በረኸት ናይ ሰንበል ነቲ ዝተመደበሉ ኣብ ሰዓት 44.9 ኪሎ ሜትር እናረገፀ ቀዳማይ ኮይኑ ተዓዊትሎ። በዚ መሰረት ናኦር ተሸላሚ ዋንጫን ወርቂ መዳልያን ክኸውን እንከሎ ንፍታልየም ኤፍሬም ካብ ደንደን ሄርሞኒሳ ካብ ሬቴል ድማ ተሸለምቲ ብሩር ናሓስን መዳልያታት ኮይኖም ዕውታት ናይ ገንዘብን ዋንጫን መዳልያታት ሽልማቶም ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተቐቢሎም ኣብ ውድዳት ኩዕሶ ሰኪዕት ምስ ንምልከት ብቐዳም ካብ ዝተኻይዱ ፆታታት ዝተረኽበ ውፅኢት እስዕብ እዩ ፈለማ ነዚ ውድድር ተባሂሉ ግዜያዊ ሽም ተዋሂብዎን ንሜዳ ካብ ዝወረዳ ጋንታታት ደቂ ኣንስትዮ ግልዕ ንግህተብ 47.18 ክስዕራን ከላ ድሕረን ካብ ዝተፃወታ ጋንታታት ድማ ፃብራ ንዓራግ 29.3 ዝኾነ ውፅኢት ኣፋንያታ ኣብ ናይ ደቂ ተባዕትዮ ቅብር ውአት ንዓየት 72.39 ክትስዕራን ከላ ብሰንበት ካብ ዝተኻይዱ ፆታታት ናይ ደቂ ኣንስትዮ ግህተብ ንዓራግ 21.10 ግልዕ ንጀልሃንቲ 35.33 ኣብ ናይ ደቂ ተባዕትዮ ድማ ሳትረብ ንዓየት 59.52 ቅብር ውአት ን0-62.49 ዝኾኑ ውፅኢት ረቲዐን እዚ ውድድር ክሳብ ዕለት 14 መስከረም ዝካየድ ኮይኑ ፆታታት ኩዕሶ ሰኪዕ ድማ ኣብ ሰዓታት ቅድሚ ቀትሪ እዩ ክካየድ
1: ኩሉ እቲ ፌደሬሽናት ምስ ፌደሬሽናት እውን ርክብ ተደጋጋሚ ርክብ ብምግባር ተፌደሬሽናት ካብ ኩሉ ዓርብ ንዓበይ ዓላማ እሞ ከዓ ዓብዪ ዝኽሪ ዝገድፍ ውድድራት እውን ስለዝኾነ እቲ ዝነበረ ህሞት ተመሊስካ ነቲ ዝሓለፈ ዝኽሪ ነቲ መፃኢ ወለዶ ዝመሓላለፍሉ መድረኽ እውን ስለዝኾነ እዚ ሃገራዊ ውድድር እውን እዩ። ምክንያቱ ብሃገር ደረጃ ተታሒዙ ዘሎ መደብ ናይ ስፖርት እዚ ንዕኡ ምስሊ ዝገልፅ እዩ። ስለዚ ብሃገር ደረጃ እውን ተበልና ዝካየድ ውድድር ንሃገር ወኪል እዩ ዝካየድ ዘሎ እዚ ውድድር ክገልፅ ፈቱ ማለት እዩ። ስለዚ ሰፊሕ መደብ እዩ። ክሳብ ዕለት 17 ክኸይድ እቲ መደብ 17 ከዓ ብወግዒ ኣብ ስታድዮም ኣስመራ ኩለን ፌደሬሽናት ኣብ ዝረኽባሉ ከዓ ብወግዒ ኣብኡ ክፅምበል እዩ። ኩሉ እቲ ዘድሊ ናይ ሽልማት ወቂ ናይ ሽልማት መደባት ኣሎ፣ ኣብኡ ዝቐርብ ምርኢት ኣሎ። ዝተፈላለዩ ኣብ ቤት ትምህርቲ ሰውራ ተምሃሮ ቤት ትምህርቲ ሰውራ ዘካይድዎ ዝነበሩ ንጥፈታት ናይ ያተው ስፖርት ከም በዓል ቢብ ከምኡ ነዚ ናይ ተማጣም ዝብልዎ ከምኡ ዚ ኣክሮባት ብምሉኡ ኣብኡ ከነንፀባርቆ መደብ ተታሒዝሎ በቡ ወገኑ ከዓ እቲ ዝምከቶ ኣካል እቲ ዝምከቶ ኮሚቴ እውን ሒዝበሎ ማለት። ስለዚ እቲ ዝካየድ መደብ ኪኖዚ እዘን ሓሙሽተ ውድድራት ዝካየድ ሓሙሽተ ፌደሬሽናት ሓሙሽተ ዓይነታት ስፖርት ኪኖዚ ኣብኡ ዝቐርብ ዝተፈላለየ መደባት ነቲ በዓል ዝገለፅ ሞ ከዓ ቤት ምስወራ ዝኽሪ ዝገድፍ ንቀደም ናይ ቀደም ዝፀጥዎ ዝነበሩ ስፖርታታት ናይ ቀደም ዝነጥፍዎ ዝነበሩ ስፖርታዊ ውድድራት ንዕኡ ዘማእከለ እዩ ዝኸይድ ዘሎ።
0: እዚ ከምዚ ኢሉ እንከሎ ካብ 31 ናሓሰ ክሳብ 6 መስከረም ኣብ ከተማ መደፈራ ክካየድ ፅንሒ ግጥማት ኩዕሶ ሰኪዕት ዞባ ደቡብ ብውዕውዕ መንፈስ ተዛዚሙ። እዚ ብፌደሬሽን ኩዕሶ ሰኪዕት ዞባ ደቡብ ተወዲቡ ኣብ መንጎ 8 ጋንታታት ናይ ንኡስ ዞባታት ክካየድ ዝቕኒ ግጥማት ንክልቲ ፆታታት ዘሳተፈ እዩ ነይሩ። በዚ መሰረት ኣብ ዝተኻየደ ናይ ዙርያ ውድዳት ካብ መጋጥምተን ፀብለል ዝበላ ጋንታታት ደቂ ኣንስትዮ ደቂ ተባዕትዮን ኣብ መዛዝም ተራኺበን ኣቕዲመን ዋንጫ መንወሰደን ሜዳ ዝወረዳ ናይ ደቂ ኣንስትዮ ጋንታታት እዩ ነይረን። ጋንታ ሳትረብ ናይ ንኡ ዞባ ድባርዋ ምስ ጋንታ ዓራርብ ናይ ንኡ ዞባ ዓዲ ቀይሕ ዘራኸበ ግጥም ድማ ተኻይዱ። ክልቲን ጋንታታት ተመጣጣኒ ብቕዓት ሒዘን ብምቕራበን ፀወታ ጀሚሩ ክሳዕ ዝዛዘም ስፖርታዊ ህልኽ ብዝመልኦ መሳጢ ውድዳት እዩ ቀፂሉ። ኣብ መወዳእታ ጋንታ ሳትረብ ናይ ድባርዋ ንመጋጥምተን ዓራርብ ናይ ንኡ ዞባ ዓዲ ቀይሕ 47.4 ዝኾኑ ውፅኢት ስዒረነን። በዚ ውፅኢት ተሓጊዛ ሳትረብ ናይ ድባርዋ ዕውቲ ጋንታ ክትከውን ክኢላ ኣብ ናይ ደቂ ተባዕትዮ ዝተረኽበ ውፅኢት ምስ

ንሪ ኣቐዲማ ኣብ ዝኣከበቶ ነጥቢ ዋንጫ ናይ ምውሳድ ልዑልቶ ክእሎ ሒዛ ንሜዳ ዝወረደት ጋንታ እምበልዳይ ናይ ደቀ ምሓረ ምስ ትሑት ዕድል ሒዛ ዝቐረበት ጋንታ ወግሬት ናይ መንደፈራ እየን ተራኺበን። ኣብ ሜዳ ትፃወት ዝነበረት ጋንታ ወግሬት ኣብ መጀመርያ ናይቲ ፀወታ ዝለዓለ ነጥቢ ብምእካብ ነቲ ፀወታ ክትቅልሶ እኳ ተኻለት ተፃውቲ እምባልዳይ ናይ ደቀ ምሓረ ድሒሮም ዘንፀባርቆ መሳጢኡ ውህደት ንዝተነፀፈሎም ፍልል ብምፅባብ ኣብ መወዳእታ ብፀቢ ውፅኢት ውሳን 1-59 ንመጋጥምቶም ረቲዖም ዕዉታት ኮይኖም ሓፈሻዊ ዝተረኸበ ውፅኢት ድማ ስዕብ እዩ። ኣብ ናይ ደቂ ኣንስትዮ ቀዳሚት ጋንታ ሳትረብ ናይ ንኡዞባ ድባሩ 10,000 ናፋን ዋንጫን ወርቂ መዳልያን፣ ካልእቲ ጋንታ ዓራርብ ንኡዞባ ዓዲ ቀይሕ ተሸላሚ 7,000 ናፋን ብሩ መዳልያን፣ ሳሴት ጋንታ ወግሬት ናይ ንኡዞባ መንደፈራ ተሸላሚት 5,000 ናፋን ሓስ መዳልያን ኮይነን። ኣብ ናይ ደቂ ተባዕትዮ ቀዳሚት ጋንታ እምባልዳይ ንኡዞባ ደቀ ምሓረ ተሸላሚት 10,000 ናፋን ዋንጫን ወርቂ መዳልያን፣ ካልእቲ ጋንታ ዓራርብ ንኡዞባ ዓዲ ቀይሕ ተሸላሚ 7,000 ናፋን ብሩ መዳልያን፣ ሳልሰይቲ ጋንታ ወግሬት ንኡዞባ መንደፈራ ተሸላሚት 5,000 ናፋን ናሓስ መዳልያን ኮይነን። ንሽልማት ዝለዓለ ኣመዝገብቲ ድማ ተፃወቲ ድባርዋ ልዋም ተስፋ ሚካኤል 124 ሸቶታት ብምዝጋብ ከምኡ ድማ ተፃወታይ ዓዲ ቀይሕ ኣልኣዛራሕ ፈሮም 224 ሸቶታት ብምዝጋብ ብሉፃት ብምዃኖም ገንዘባዊ ሽልማት ተቐቢሎም። ኣብቲ ዝተኻየደ ግጥም ተፃወቲ ናይሌትን ናይ ንኡዞባ ሰንዓፈ ብዘረኣይዎ ዘይስፖርታዊ ስነ ምግባር ብፌደሬሽን ኩዕሶ ስክዕት መቕፃዕቲ ተበይኑሎም። ኣብ መወዳእታ ዕውታት ጋንታታትን ተፃወትን ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ትካላት መንግስቲ ተቐቢሎም። ብምኽንያት ዝኽሪ ምምስራት 50 ዓመት ቤት ትምህርቲ ሰውራ ውድዳት ኩዕሶ እግሪ ኣብ ከተማ ከረን ይካየድ ኣሎ። እዚ ብክልተ መስከረም ጀምረ ብምኽንያት ዝኽሪ መበል 50 ዓመት ቤት ትምህርቲ ሰውራ መንጎ 8 ጋንታታት ደቂ ተባዕትዮ 6 ጋንታታት ደቂ ኣንስትዮ እዩ ብፀወታታት ኩዕሶ እግሪ ዝሰላሰል ዘሎ። ቀዳም 5 መስከረም ኣብ ዝተኻየደ ግጥም ናይ ቅድሚ ቅትሪ ፀወታ ዘካየዳ ጋንታታት ደቂ ኣንስትዮ ምምሕዳራት ከባቢ ባዶ 1 ባዶ 2 ኮይነን ቀዳማይ ዕብረ ብናይ ሓባር ውፅኢት ባዶ ባዶ ክዕርፋ፣ ካልኣይ ዕብረ ምሕዳር ከባቢ ባዶ 1 ከባቢ ጋይል ተስፋ ማርያም ሸቶ ረኺባ ፀወታ መሪሓቶ። ስዒባ ምሕዳር ባዶ 2 ኣብ ገዛ ልዳታ ሸቶ ስለ ዘመዝገበት እቲ ፀወታ ብናይ ሓባር ውፅኢት 1-1 ተዓፅዩ። ናብ ፍፁም ቅላ ዓምሪሕን ምሕዳር ከባቢ ባዶ 1 ድማ 5-4 ተዓዊታ ናብ ፍርቂ ፍፃመ ሰጊራ። ስዒበን ናብ ሜዳ ዝወረዳ መምሕዳራት ከባቢ ባዶ 6 ባዶ 3 ነይረን መምሕዳር ከባቢ ባዶ 3 ቅድሚ ድሕሪ ዕረፍቲ 3 ካብ ፍራሕ ያሲን ሓሓንቲ ድማ ካብ መውሃብ ሻማንን ፌቨንን ብምዝጋብ ብገፊሕ 6 ባዶ ብምዕዋት ናብ ፍርቂ ፍጻመ ዘሊላ። ብዕጫ ምስ ዝሓለፈት መምሕዳር ከባቢ ባዶ 2 ድማ ቆፀራ ሒዛላ። ኣብ ጋንታታት ደቂ ተባዕትዮ ፍርቂ ፍጻመ ውድቂ ካብ ምሕላፍ ግጥም ዘካየዳ ዳር ሰላም ንገዛ ዋንዳ ዓዲማ ዘካየቶ ፀወታ ቀዲማ መገዲ ዛሂር ሮመዳና ቢላ መሪሕነት ዝተረከበት ዳር ሰላም ደጋጊማ እኳ ልዳት መጋጥምታ ተዋሕኩሕ ክሰልጣ ኣይከኣለን። ገዛ ባንዳ እውን ሓሓሊፋ መጥቃዕቲ ብምክያድ ዕረፍቲ ቅድሚ ካሉ ካብ ናኦት ተመስገን ሸቶ ረኺባ ተመዓራርን ድማ ዓሪፈን። ድሕሪ ዕረፍቲ ሸቶ ዝተረአ ብዘይምባሩ ድማ ዕውት ንምርካብ ናብ ፍፁም ቅላዕና ኣምሪሕን ገዛ ባንዳ ድማ 6-4 ረቲዓ ናብ ፍጻመ በፂሓ። ቀፂለን እውን ይተዓብር ምስ ኣልነጅም ተራኺበን ክልቲን ጋንታታት ሚዛናዊ ምንቅስቃስ ብምፅብራ ይተዓብር ካብ ኣማንን ሮቤልን ክልተ ሸቶታት ብምርካብ ፀወታ ክትፈጥርን ከላ ኣልነጅም መገዲ ዮሴፍ ዮናስ ኣቢላ ሸቶ ረኺባ 2-1 ተመሪሓ ድማ ይዕሪፋ። ድሕሪ ዕረፍቲ ብሙሉእ ዕብላለ ዝተበገሰት ይተዓብር ካብ ፋይድድስ ክልተ ሸቶታት ወሲኻ ኣልነጅም እውን ካብ ተስፋ ጋብር ንኣምን ሸቶ እኳ ተረኸበት ካብ ስዕረት ከተምልጥ ኣይካለትን ፆታ ብዓወት ኣልነጅም 4-2 ተዛዚሙ ንፍጻሚ ድማ ምስ ገዛ ባንዳ ተዋፂራ ኣላ። ብምኽንያት ሓደ መስከረም ምጅማር ብረታዊ ቃልሲ ኤርትራ ኣብ ምምሕዳር ከባቢ ከይሩ ቅድም ኣግማል ተኻይዱ። ፌደሬሽን ቅድም ኣግማል ዞባ ካሽፓርካ ብምኽንያት ባሕቲ መስከረም ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ኣብ ምምሕዳር ከባቢ ከይሩ ንኡዞባ ድገ ቅድም ኣግማል ኣካይዱ። እቲ ካብ ንኡዞባታት ድገ ፎርቶሳዊ ኣቑርደትን ከርከበትን ዝተዋፅኡ ብጠቕላላ 38 ናይ ኣግማል ተወዳድርቲ ኣብ 2-3 ኪሎ ሜትር ርሕቀት ዝሸፈነ ውድዳት ብምክያድ ከም ተወጠነ ዝሓብረ ፕረዚደንት ፌደሬሽን ቅድም ኣግማል ዞባ ጋሽባርካ ኣቶ መሓመድ ዑስማን ሸላል ንምድማቕ መበል 65 ዓመት ዝኽሪ 1 መስከረም ኣብታ ቀዳማይ ስውእ ሰውራ ኤርትራ ሓርበኛ ዓብዱ መሓመድ ፋይድ ብክብሪ ዝተቐብረላ ታሪካዊት ቦታ ዝተኻየደ ቅድም ኣግማል እታ ዕለት ኪንዮት ዝኽሪ ዝኸይድ ርዝነት ክህልዋ ከም ዝገብር ገሊጾ 18 ተቐዳድምቲ 2 ኪሎ ሜትር ምሽፋን ኣብ ዝተኻየደ ቅድድም ሙሳ ኢድሪስ ሙሳ፣ መሓመድ ኢብራሂም ዑመርን መሓመድ ሓምድን ሰለስትዮም ተቐዳድምቲ ካብ ንኡዞባ ፎርቶሳዋ ካብ ቀዳማይ ክሳብ ሳልሳይ ዕውታት ብምዃን ንውድድሮም ፈጺሞም። 20 ተቐዳድምቲ 3 ኪሎ ሜትር ምሽፋን ኣብ ዝተኻየደ ተመሳሳሊ ቅድም ድማ ልባብ መሓመድ ካብ ንኡዞባ ፎርቶሳዋ ቀዳማይ ደረጃ ክሕዝ እንከሎ ኢድሪስ መሓመድን ኢድሪስ ሓምድን ክልቲኦም ተቐዳድምቲ ካብ ንኡዞባ

0: ድገ ካልኣይን ሳልሳይን ደረጃታት ርኺቦም ኣብ መወዳእታ ንዑታት ተወዳደርቲ ዝተዳልወ ገንዘባዊ ሽልማት ካብ ኢዳ ማሕዳር ዞባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሕሩይ ፀሓፊ ህግደፍ ዞባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ጃብራን ኣዛዚ እዚ ህዝባዊ ሰራዊ ዞባጋሽ ባርካ ኮሎኔል ሃብቱ ኢንድርያስ ክቕበሉ ከለዉ ኣብቲ ኣጋጣሚ ኣዛዚ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮመዳን ዑስማን ኣውልያይ ሓለቓ ስታፍ እዚ ምዕራብ ብሪጋደር ጀነራል ፀሓይ መኮነን ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ኮሎኔል ደበሳይ ግደን ዝርከቦም ላዕለዎት ሓለፍቲ መንግስትን ግንባርን ኣዘዝቲ ሰራዊትን ሓለፍቲ ክርፍታት ጨናፍር ሚስታት ኣማሓደርቲ ንኡዞባታት ካልኦት መሻርክቲ ኣካላትን ነበርቲ ንኡዞባ ድገን ተረኺቦም ነይሮም። ብፈደሬሽን ኩዕሶ እግሪ ከተማ ደቂ ኣምሓረ ተወዲቡ ክካየድ ዝቐነየ ውድዳት ኩዕሶ እግሪ ግራስሩት ተዛዚሞም። ብፈደሬሽን ኩዕሶ እግሪ ከተማ ደቂ ኣምሓረ ተወዲቡ ንወርሕን ክልተ ሰሙን ክካየድ ዝቐነየ ውድድር ግራስሩት ብዕለት 27 ነሓሰ መጋረጁ ዓፅዩ። እዚ ኣብ 3 ክሊ ዕድመ ተኸፊሉ ፀወቱ ክካየድ ዝቐነየ ውድድር ኣብ ክሊ ዕድመ 9-10 ኣብ መንጎ 8 ጋንታታት ኣብ ዕድመ 11-12 መንጎ 24 ጋንታታት ከምኡ ድማ ኣብ ክሊ ዕድመ 13-14 ኣብ መንጎ 16 ጋንታታት እዩ ተኻይዱ። እዚ ከምዚ ኢሉ እንከሎ ደቂ ኣንስትዮ ብ4 ጋንታታት ተመዲበን ፀወተን ኣካይደን። ፌደሬሽን ኩዕሶ እግሪ ከተማ ደቂ ኣምሓረ ድማ ካብ ቀዳማይ ክሳብ ሳልሳይ ደረጃ ንዝሓዛ ጋንታታት ሙሉእ ዕጥቂ ሽልማት ክዕድል እንከሎ ንብሉፃት ተፃወቲ ናይቲ ውድድር ድማ ወርቂ መዳልያ ሸሊም እዩ። በዚ መሰረት ዕወታት ምስሪ ኣብ ክሊ ዕድመ 9-10 ቀዳመይቲ ጋንታ ሰገን ካልእቲ ጋንታ ቸንትራለ ሳልሰይቲ ጋንታ ፍንቅል ብሉፅ ተፃወታይ ሰናይ ሙሴ ካብ ጋንታ ሰገን ብሉፅ ሓላው ልዳት ናሆም ሮቤል ካብ ጋንታ ፍንቅል ብሉፅ ኣመዝጋቢ ሸቶ ድማ ቃልኣ ብርሃነ ካብ ጋንታ ሰገን ኣብ ክሊ ዕድመ 11-12 ቀዳመይቲ ጋንታ ፀዕሪ ካልእቲ ጋንታ ሓልዮት ሳልሰይቲ ጋንታ እምነት ሚሽዮን ብሉፅ ተፃወታይ ነቢ ፍሳሄ ካብ ጋንታ ፀዕሪ ብሉፅ ሓላው ልዳት ባናኤል ተስፊት ካብ ጋንታ ሓልዮት ብሉፅ ኣመዝጋቢ ሸቶ ሚልዮን ዘርዝጊ ካብ ጋንታ ፍቕሪ ኣብ ክሊ ዕድመ 13-14 ቀዳሚት ጋንታ መረብ ካልኦት ጋንታ ዛራ ሳርሴቲ ጋንታ ማይሽሑል ብሉፅ ተፃዋታይ ዩኤል ሃብታብ ካብ ጋንታ ዛራ ብሉፅ ሓላው ልዳት ቢንያም ክብሮን ካብ ጋንታ መረብ ብሉፅ ኣመዝጋቢ ሸቶ ድማ ዮናታን ኣርካን ተዓዊቶምሉ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ጋንታ ዓጋምዳ ካልእቲ ጋንታ ባናሓርነት ሳርሴቲ ጋንታ ፍንቅል ብልስቲ ተፃዋቲ ሲሃም ዓብዱራሕማን ካብ ጋንታ ዓጋምዳ ብልስቲ ሓላው ልዳት ኤልዳና ብርሃን ካብ ጋንታ ዓጋምዳ ብልስቲ ኣምዝጋቢ ሸቶ ሞርያ ዳንኤል ካብ ጋንታ ምርብ ብምዃን ድማ ተሸሊመን። ኣብ ዜናታት ስፖርት ወፃኢ ምስሰግር ግጥማት ፕሪምየር ሊግ እንግሊዝ ሓለፈ ሰሙን ብዝተፈላለዩ ውድዳት ኣብ ዝቐፀለሉ ኣርሰናል ኣብ ልዕሊ ቸልሲ ኣገዳሲ ዓወት ኣመዝጊባ ሰፊሕ ፀብጻቡ ይስዕብ። ሻምፒዮን ዝሓለፈ ዓመተ ስፖርት ኣርሰናል ኣብ ሜዳ ኤምሬትስ ኣንጻር ጓል ከተማ ቸልሲ ዝነበረ ግጥም እዩ። እዚ ናይ ደርቢ ፀወታ ብኩሉ ሸነኹ ኣርስቲ ክሰርሕ ትፅኢት ዝተገብረሉ ግጥም ነይሩ። ኣብ ናይ ቅድሚ ዕረፍቲ ፀወታ ቸልሲ ኣብ ካልእቲ ደቕ ናይቲ ግጥም ካብ ሮጀርስ ብዝረኸብታ ሸቶ ሓደ ባዶ ክትመርሕ ጀሚራ። ኣብ መበል 25 ደቕ ኣርሰናል ካብ ካይ ሃቨርትስ ብዝረኸብታ ሸቶ ናብ ፀወታ ብምላስ ንሜዳ ኤምሬትስ ኣህድያ ናብ ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዓብላሊ ዝነበረት ኣርሰናል ኣብ መበል 50 ደቕ ካብ ኦዴጋርድ ምዕውቲ ሸቶ ብምርካብ ኣገደስቲ 3 ነጥቢ ኣኪባ። ኣብዛ ፀወታ ሓለቓ ኣርሰናል ማርቲን ኦዴጋርድ ይብል ሰፃታይ ተባሂሉ
1: ኤቨርተን
0: ኣብ ሜዳ ሂልዲክሰን ስታድዮም ኣንጻር ማንቸስተር ዩናይትድ እያ ተጻዊቶም። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ባዶ ባዶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ዩናይትድ ኣብ መበል 46 ዶ ካብ ሙቤሙ ብዝረኸብታ ሸቶ መሪሕነት ናይቲ ግጥም ክትሕዝን ከላ ኤቨርተን ኣብ መበል 83 ዶ ካብ ጆርጅ ማዕረ ዝገብረታ ሸቶ ብምርካባ ፀወታ ረስኑ ወስኸም። ኣብ መበል 88 ዶ ማንቸስተር ዩናይትድ ካብ ሸሽኮ እንደገና ናብ መሪሕነት ዝቐለታ ሸቶ ብምርካብ ንፀወታ ናብ ዕፁ ማዕፆ ዘብፅሓቶ መሲላ እኳ ተቐረበት ኤቨርቶን ኣብ መበል 96 ዶ ካብ ማይትላንድ ኔልስ ብዝረኸበታ ብልስቲ ሸቶ ነቲ ፀወታ 2-2 ከም ዝዛዘም ገይራ። ኣብዛ ፀወታ ናይ ኤቨርቶን ናይልስ እዩ ብልፅ ተፃዋታይ ተባሂሉ።
2: Who needs no second invitation. What a wonderful finish. 5 goals in his last 3 against Ipswich now.
0: ሊቨርፑል ናብ ሜዳ ፖርትማን ብምጋሽ ኣንጻር ኢፕስዊች ታውን ዘካየቶ ጾታ ተዓዊታ ኣብ ናይ ቅድሚ ዕርፍቲ ጾታ ሊቨርፑል ፍጹም ዓውላሊ ብምዃን ኣብ ሻሽቲ ደቂ ካብ ኤርትራዊ ሸደናዊ ኣሌክሳንደር ሪሳ መሪሕነት ዘተሓዘ ተቐልጥፍቲ ሸቶ ብምውፃር መሪሕነት ናይዚ ውድድር ክትሕዝን ከላ ድሕሪ 3 ደቕ ማለት ኣብ ታሽዒቲ ደ እውን ኢሳ ንክለቡ ካልእ ሸቶ ብምውፃሩ መሪሕነት ሊቨርፑል ናብ ክልተ ባዶ ዓብዩ። ብድሕሪ ዛ ሸቶ ሊቨርፑል ብዝተፈላለዩ ፈተነታት ናብ ብልዳት ኢፕስዊች እኳ ትፅጋዕ እኳ ተነበረት ሸቶ ከተምዝግብ ግን ኣይከኣለትን ናይ ቀዳማይ ብረት ፀወታ ክልተ ባዶ ተዛዚሞ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ዝተኸስተ ፍጻመ ነበረት ግጥም ብዓወቱ ሊቨርፑል ክልተ ብባዶ ክዛዞም ከሎ እታ ክለብ ድማ ናይዚ ዓመተ ስፖርት በኹሪ ናይ ፕሪምየር ሊግ ዓወታ ዝተማቒራ ኣሌክሳንደር ሪሳ ድማ ብሉፅ ተፃዋታይ ነዛ ግጥም ዝተሰሚዩ እዩ። ኢፕስዊች ኣንጻር ሊቨርፑል ኣብ ዘካየተ ዳሕሮት 4 ፀወታታት ክሰዓርን ከላ ብድምር 19 ሸቶታት ክምዝገባ ሓንቲ ሸቶ ጥረያ ኣንጻር መጋጥምታ ኣመዝጊባ። ብዜካዚ ሊቨርፑል ናብ ኢፕስዊች ብምጋስ ኣብ ዘካየተ ዳሕሮት 7 ግጥማት ዛጊዳይ ተሰዓረትን ዘላ ኣብ 5 ክትዕወት ኣብ 2 ካ መዓረ ተፈላለያ። ብሓፈሻ ሊቨርፑል ኣንጻር ናብ ፕሪምየር ሊግ ደጊመን ዝደይባ ክለባት ኣብ ዘካየተ ዳሕሮት 21 ፀወታታት ዛጊዳይ ተሰዓረትን ኣብ 16 ክትዕወት ኣብ 5 ካ ተሳዒራ ናይ መወዳእታ ስዕሪ ዝተቐበለትላ በታ ንኢፕስዊች ታውን ዝዕልም ዘሎ ናይ ሽዑ ግን ኣሰልጣኒ ቦርማ ዝነበረ ጋሪ ኦንለን ኣብ ወርሒ መጋቢት 2023 ምንባራ ግን ናይ ቀረባ ተዘክሮ እዩ። ኤርትራዊ ሸደናዊ ኣሌክሳንደር ሪሳ ኣብ ናይ ሎም ዓመተ ስፖርት ፕሪምየር ሊግ 3 ሸቶታት ብምዝጋብ ጎሪሑ ዘሎ ተፃዋታይ ክኸውን እዚ ኣጥቃዒ ኣንጻር ኢፕስዊች ኣብ 2 ግጥማት 5 ሸቶታት ከምዝግብ ክኢሉ ኣሎ። ኣብ ዓመተ ስፖርት 2024-2025 ኢሳ ኣንጻር ኢፕስዊች ሃትሪክ ዘመዝገበላ ናይ ፈለማ ፀወቱ ምንባራ
2: ይዝከብራሒድ
0: ናይዚ ውድድር ዘላ ማንቸስተር ሲቲ ኣብ ሜዳ ኢትሓድ ስታድዮም ኣንጻር ኮቨንትሪ ሲቲያ ተጻዊቷ ኣብ ናይ ቅድሚ ዕረፍቲ ፀወታ ሲቲ ኣብ መብል 26 ዶ ካብ ኤርሊን ሃላንድ ብዝረኸብ ተሸቶ መሪሕነት ብምሓዝ ድሕሪ ምዕራፍ ድሕሪ ዕርፍቲ ኣብ ዝቐጸለ ግጥም ግን ዝተኸስተ ፍጻመ ብዘምባሩ እቲ ፀወታ ብዓወት ማንቸስተር ሲቲ ሓደ ባዶ ተዛዚሙ። ኣብዛ ፀወታ ሃላንድ ይብል ተጻታይ ተባሂሉ ዘን ክለባት ኣብ ውድዳ ፕሪምየር ሊግ ድሕሪ 25 ዓመታት ማለት ኣብ ዓመተ 2001 ዝተረኸባ ኮይነን ኣብቲ እዋን ዘን ክለባት ሓደ ብሓደ ተፈላለየ እኳ ተነብራ ኣብቲ ዓመተ ስፖርት ብዘመዝገቦ ትሑት ነጥቢ ናብ ሻምፒዮንሽፕ ተመሊሰን ምንባርን ይዝከር። ኣብ 2002 እውን ኣብ ውድዳት ሻምፒዮንሽፕ 2 ግዜ ዝተረኸባ ኮይነን ኣብ ቀዳማይ ኮቨንትሪ 4-2 ክትዕወትን ከላ ኣብ ወርሒ መጋቢት ዝተኻየደት ካልኣይቲ ርክብን ግን ሲቲ 4-2 ረቲዓ ምንባራ ይዝከር። ሲቲ ኣንጻር ሓደስቲ ናብ ፕሪምየር ሊግ ዝተመርሳ ክለባት ኣብ ዘካየድቶም ዳሕሮት 31 ፆታታት ዛጊዳይ ተሰዓረትን ኣብ 28 ክትዕወት ኣብ 3 ካ መዓረ ተፈላለያ። እዛ ክለብ ናይ መወዳእታ ስዕረ ዝተቐበለታ ኣብ ወርሒ መያዝያ 2021 ኮይና ብክለብ ሊድስ 2-1 ተሳዒራ ምንባራ ይዝከር። እንግሊዛዊ ዓላሚ ኮቨንትሪ ፍራንክ ላምፓርድ ኣብ ውድድራ ፕሪምየር ሊግ ዘካየዶም 33 ፀወታታት ኣብ 21 ግጥማት ክሰዓር እንከሎ ኣብ 8 ፀወታታት መዓረ ክፈላለ ኣብ 4 ፀወታታት ጥራዩ ተዓዊቱ ዘሎ። ናይ መወዳእታ ዓወቱ ዘዝተማቕራ ንክለቡ ቸልሲ ኣብ 2023 ብግዜያውነት እናዓለማ ከሎ ኣብ ልዕሊ ቦርማ ዘመዝገባ ናይ 3-1 ዓወት ምንባራ ድማ ይዝከር። ሃላንድ ኣንጻር ናይ ፕሪምየር ሊግ ዝደየባ ሓደስቲ ክለባት ተሰሊፉ ኣብ ዘካየደ 21

ኩሎ ኣብ 8 ፀወታታት ማዕረ ክፈላለ ኣብ 4 ፀወታታት ጥራዩ ተዓዊቱ ዘሎ ናይ መወዳእታ ዓወቱ ዘዝተማቕራ ንክለቡ ቸልሲ ኣብ 223 ብግዜያውነት እናዓለማ ከሎ ኣብ ልዕሊ ቦርማ ዘመዝገባ ናይ 31 ዓወት ምንባራ ድማ ይዝከር ሃላንድ ኣንጻር ናይ ፕሪምየር ሊግ ዝደየባ ሓደስቲ ክለባት ተሰሊፉ ኣብ ዘካየደ 21 ፀወታታት 26 ከመዝግም ከሎ

0: ዞባታት ዝተወከሉ ኣብ ምባእታ ማእከላይን ካልኣይን ደረጃታት ዝነጥፉ ልዕሊ 100 ሱፐርቫይዘራት ዝተዋሃበ ስልጠና ኣብ ዕላማን ዓይነታትን ሱፐርቪዥን ዘተኮረ እዩ ነይሮም። ሞያዊ ብቕዓት መምህራን ከም ንምባል ኣብ ዝካየድ ዘሎ ዕማም ብቕዓት ሱፐርቫይዘራት ምዕባይ ኣገዳሲ ምዃኑ ዝጠቐሰ ኣቦ ወንበር ናይቲ ጨንፈር መምህር ሳምሶም ነጋሽ እቲ ስልጠና ብቕዓት ናይቲ ክካየድ ዝፀንሐ ንጥፈታት ንምርግጋፅ እጃም ከም ዝህልዎ ኣነፂሮም። ሰልጠንቲ ብወገኖም ንኣገዳስነት ናይቲ ስልጠና ብምጥቃስ ኣብ ምጅማር ትምህርቲ ምውዳቡ ዝያዳ ሓይሊ ከም ዝፈጥር ሓቢሮም። ኣብ ጨንፈር ትምህርቲ ዞባ ደቡብ ሓላፊ ምምሕዳርን ፋይናንስን መምህር ጉበን ሓድሽ ኣብ ዝሃቦ መዛዘሚ ቓል ስልጠና ንምልውዋጥ ተመክሮ እውን ባይታ ከም ዝፈጥር ብምጥቃስ ሰልጠንቲ ብዝቐሰሞ ፍልጠትን ተመክሮን ውፅኢታዊ ስራሕ ከሰላስሉ ትፅቢት ከም ዝግበረሎም ገሊፆም። ኣብ ዞባ ጋሽ ባርካ መንእስያት ሰራሕተኛታት ኣብ ንኡስ ዞባ ሃይኮታ ናብ ዝርከብ ቦታታት ልምዓት በፂሖም። ነቲ ዑደት ዝተኸታተለ ወኪል ኤሪና ቀዳው ተወልደ ዘዳልዎ ዜናዊ ፀብጸብ ኣሎ ፍርቱን ዓንዶም ከተቕርበ እያ።
1: ኣብ ዞባ ጋሽ ባርካ ብፌደሬሽን ኩዕሶ መርበብ ተወዲቡ ኣብ ሃይኮታ ክካየድ ኣብ ዝቐነየ ሻምፒዮን ዝተሳተፉ መንእስያት ስፖርተኛታት ብ5 መስከረም ኣብ ኣግሮ ኢንዱስትርያዊ ትካላት ዑደት ኣካይዶም። እዞም ልዕሊ 300 መንእስያትን ኣሌይትን ኣብ ምምሕዳር ከባቢ ኣለቡ ተደኪኑ ዝርከብ ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ዝመሓደር ማእከል ምህዞን ሰንዓን ትካል መመስርሒ ዘይቲ ፋብሪካ ፓናቶም ዝሑል መኽዘንን ፋብሪካ ሰፍነግን ኣብ ዝበፅሕሉ ንሓፈሻዊ ንጥፈታቱ ዝምልከት ሓበሬታ ብኣካየት ስራሕን ክኢላታትን ተዋሂብዎም። ወኪል ቴክኒካዊ ኣገልግሎትን ሓላፊ ፋብሪካታትን ሌተናል ኮሎኔል ተኪኤ ወልዱ ኣብ ዝሃቦ መግለፂ ኣብ ኣለቡ ተዋዲዱ ዘሎ ትካላትን ፋብሪካታትን ነቲ ኣብ ዝተፈላለየ ከባቢታት ዝካየድ ልምዓታዊ መደባት ድርኺት ብምፍጣር ሕርሻዊ ፍርያት ብዓይነትን መጠንን ከም ዝዓቢ ይገብር ከም ዘሎ ገሊፁ። ኣካየዲ ስራሕ ቤት ዕዮ ምስናዕ ሓፂን ኣለቡ ኣቶ ኣማን ተኬን መሃንዲስ ሃብቶም ተኽለዝግን ብወገኖም ኣብቲ ትካላትን ፋብሪካታትን መንእስያት ዕዙዝ ኣበርክቶ ይገብሩን ነብሶም የባዕብሉን ከም ዘለዉ ብምሕባር ተሳተፍቲ ጎንጎ ስፖርታዊ ንጥፈታት ብቑዕ ሞያን ትምህርትን ክቐስሙ መኺሮም። ኣብ መወዳእታ ተሳተፍቲ ንቱሪዝማዊ ፀጋታት ከባቢ ዝምልከት መብርሂ ብጨንፈር መፅናዕትን ምክትታል ፀጋታትን ዞባን ኣሃዱ ቁጠባዊ ልምዓት ንኡስ ዞባ ሃይኮታን ተዋሂብዎም።
0: ኣብ ንኡስ ዞባ ድባሩባ ብ4 መስከረም ኣብ ሰዓታት ቀትሪ ዝሃረመ በረድን ህቦብላን ዝተሓወሶ ዝናብ ኣብ ዓዲ ሕዝባይ እምነ ፀሊም ዓዲ ንኽዖን ተኺታን ኣብ ዘረእቲ ጉድኣት ኣውሪዶም። ብመሰረት ሓበሬታ ቤት ፅሕፈት ሕርሻትን ዞባ ኣብ ልዕሊ 344 ሄክታር ተዘሪኡ ኣብ ደረጃ ምዕንባብን ምሽዋትን በፂሑ ዝነበረ መሸላ፣ ዕፉን፣ ስገም፣ ስርናይ፣ ጣፍ፣ ባልደንጓን፣ ዓይንዓተርን ከቢድ ዕንወት ከም ዝወረዱ ከሎም ኣብ ተኺታን ዓዲ ሕዝባይን ኣባስታት 25 ሄክታር ለሚዑ ዝነበረ ኣሕምልቲ ድማ ብበረድ ከም እተደምሰሰ ተፈሊጦም። ገለ ካብቲ ጉድኣት ዝወረዶ ዝራእቲ ዳግም ተሓሪሱ ጥረታት ይዝራእ ከም ዘሎ ወኪል የሪና ሓቢሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኖርዌይ ንሃገሩ ፀጥታዊ ስጋት ዝፈጥር ወተሃደራዊ ምንቅስቃሳት ተካየድ ከም ዘላ መንግስቲ ሩስያ ከሲሱ። እቲ መንግስቲ ነዚ ዝገለፀ ኖርዌይ ኣብ ግዛኣታ ስርዓተ ሚሳይል ኣሜሪካ ክዋደድ ድሕሪ ምፍቃዳ እዮም። እቲ ስጉምቲ ንፀጥታ ኤውሮጳ ብሓፈሻ ንፀጥታ ሃገሩ ድማ ብፍላይ ዓብ ስጋት ዝኾኑ ዝገለፀ ሚኒስትሪ ጉዳያት ወፃኢ ሩስያ መልሰ ግብሪ ከም ዝወሃቦ ጠንቂቕሎም። ብዘይካዚ እቲ ወተሃደራዊ ውሳነ ነቲ ኣሜሪካን ሩስያን ዘካይድኦ ዘለዋ ኣብ ኒክሌሳዊ ፀጥታ ጉዳያት ዘተኮረ ርክባት ብኣሉታ ክፀልዎ ከም ዝኽእል እቲ ሚኒስትሪ ኣሚቶም። ኪናን ሰሜን ኣትላንቲክ ኔቶ ከም ኣካል እቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ከካይዶ ዝፀንሐ ምንቅስቓሳት ንጎረባብታ ይዕጥቐን ከም ዘሎ እዩ ዝግለጽ።

ህዝባዊት ሪፐብሊክ ቻይና ቁጠባ ንምርግጋእ 54 ቢልዮን ዶላር ናብ ባንክታታ ፈሰስ ከም ዝገበረት ገሊጻ እዚ ኣብ 8 ሃገራውያን ባንክታት ዝተወሰኸ ባጀት ሕፅረ ዝጠንቁ ኣብ ፋይናንሳዊ ስርዓት ክኽሰት ንዝኽእል ምምዝባልን ኣብ ዕቤት ቁጠባ ከጋጥም ንዝኽእል ምንካይን ንምግታእ ዝዓለመ ምዃኑ ተፈሊጹ እገዳታት ወሰኽ ቀረፂ ንኣሜሪካ ከምኡውን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ፀጥታዊ ቅልውላው ኣብ ቁጠባኣ ኣሎንታዊ ሳዕቤናት ክህልዎ ከም ዝኽእል እያ ቻይና ትእምት በዚ ድማ እቲ ተወሲዱ ዘሎ ፋይናንሳዊ ስጉምቲ ነቲ ሳዕቤን ንምቅላል ተርእዩ ልዑል ምዃኑ ሚኒስትሪ ፋይናንስ ቻይና ገሊፆም ኣብ 225 ብኣስታት 5ታዊት ዝዓበየ ቁጠባ ቻይና ኣብዚ ዓመት እዚ እቲ ዕቤት ናብ 4.5ታዊት ክወርድ ከም ዝኽእል ይእመት ኣሎም እስራኤል ሎሚ 7 መስከረም ኣብ ሊባኖስ ብዘካየደቶ ደብዳብ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ማዕክና ዜና ቃሊሐን በቲ ኣብ ደቡባዊ ሊባኖስ ዝተፈፀመ ደብዳብ ብውሕዱ 20 ሰባት ከም እተቐትሉን 10ታት ከም ዝቆሰሉን እቲ ሓበሬታ ኣመልኪቶም ብዘይካዚ ብሰንኪቲ መጥቃዕቲ ኣብ ልዕሊ ኣባይቲ ከቢድ ዕንወት ከም ዝወረደ ሰብ መዚ ፀጥታ ሊባኖስ ሓቢሮም ኣለዉ ኩሎም ጉዳያት ናይቲ መጥቃዕቲ በርጌስ ምዃኖም ዝተቐስቶም ፀባት ማሕበረሰብ ዓለም ኣብ ልዕሊ እስራኤል ፀቕጢ ክገብር ፀዊዖም እስራኤል ነቲ ኣብ ሊባኖስ እተካይዱ መጥቃዕትታት ደው ንምባል ብመንጎኝነት ኣሜሪካ ኣብ ስምምኳዕ እንትበፅሐት ብዝለዓለ መልክዑ ትቕፅሎ ከም ዘላ ግና ፀብፀባት የረድኦም በቲ ካብ መወዳእታ 223 ተካይዶ ዘላ ወታድራዊ ተፃብኦታት ዛጊት ልዕሊ 9,000 ሰባት ከም እተቐትሉ ይጥቀስ ሩስያን ሰሜን ኮርያን ከማእከል እቲ ዝምድንአ ንምድንፋዕ ዘካይድኦ ዘለዋ ንጥፈታት ዘራኸበን ዘመናዊ ድልድል ሃኒፀን በዚ መስሪ ሕንፀቱ ኣብ 224 ዝተበገሰን ካብ ሎሚ 7 መስከረም ኣገልግሎት ክህብ ዝጀመረን ፕሮጀክት ኣብ ርእሲ እቲ ቁጠባ ክልቲኤን ሃገራት ንምምዕባል ዝህልዎ ተራ ንርክብ ህዝብታት ከም ዘስፍሖ ተገሊጹሎም ብመሬትን ባሕርን ዝደበባ ሩስያን ሰሜን ኮርያን ስሩዕ ናይ ኣየርን ባቡርን ምንቅስቃሳት ከም ዘለዎን ዝፍለጥ እዮም ክልቲኤን ሃገራት ኣብ ወርሒ ሰነ ዝኸተመኦ ወተሃድራውን ፀጥታውን ስምምዕ እንዳነፍዐ ይመፅእ ከም ዘሎ እየን ዝጠቕሳ እቲ ውዕል ሓንቲኤን ምስ ትጥቃዕ እቲ ካልአይቲ መልሰ ግብሪ ክትህብ ዘኽእል ምዃኑ ይግለጽ ቱርኪ ንወተሃድራዊ ፅላት እትገብሮ ወፃኢታት ኣብ ዝመፅእ 3 ዓመታት ብኣስታት 230 ሚእታዊት ክተዕብዮ ምዃና ሓቢራ ዕላማ እዚ ካብ 227 ክሳብ 229 ዝትግበር መደብ ኢንዱስትሪ ኣፅዋር ብምድንፋዕ ዓቕቢ ምክልኻላ ክም ንምባል ምዃኑ ሚኒስትሪ ምክልኻል ቱርኪ ገሊፆም እቲ ውጥን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ካብ ዘሎ ወተሃድራውን ፀጥታውን ወጥሪ ክመፅእ ንዝኽእል ስግኣት ኣብ ምምካት ተራከም ዝህልዎ እቲ ሚኒስትሪ ኣሚፅሎም ቱርኪ ኣብ 225 ንወተሃድራዊ ፅላ ዝውዕል ኣስታት 30 ቢልዮን ዶላር ኣብ 226 ድማ ልዕሊ 50 ቢልዮን ዶላር ከም ዝተልዐት ፀብጻባት ይጠቕሶም ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነ ቱርኪ ክሳብ 235 ኣብ ዘሎ ግዜ 500ታዊት ካብ ጃምላ ሃገራዊ እቶታ ንምክልኻል ክትስልዕ ምስቲ ኪዳን ተሰማሚዓ ከም ዘላ ዝፍለጥ እዮም ኣብ ዝሓለፈ ወርሒ ናሕሰ ምስ ፓኪስታንን ስዑድ ዓረብን ዝኸተመቶ ወተሃድራዊ ውዕል ኣካል እቲ ፅላት ምክልኻላ ንምድንፋዕ እትገብሮ ዘላ ምንቅስቃሳት ምዃኑ እዩ ዝጥቀስ ኣባላት ውድብ ኣፍሬትን ላኣኽትን ነዳዲ ማለት ኦፔክን ሩስያ እትርከብን መሻርክተንን ክገብርኦን ዝፀንሐ ወሰኽ ፍርያት ካብ ዝመፅእ ወርሒ ጥቅምቲ ከም ዘቋርፅዎ ሓቢራን እተን ሃገራት ትማለ 6 መስከረም ብማንዛ ኣብ ዘካየደኦ ርክቤን ኣብቲ ውሳነ በፂሐን ዘለዋ ዕዳጋታት ንምግምጋም ድማ ኣብ ፈለማ ዝመፅእ ወርሒ ጥቅምቲ ብኣካል ተራኺበን ከም ዝዝትያ ገሊፀን ኣለዋ ኣባላት ካብ ወርሒ መያዝያ ናይ ዝዓመት ጀሚረን ዕለታዊ 188,000 በርሚል ወሰኽ ምህርቲ ክገብራ ምፅናሐን ብምሕባር እቲ ስጉምቲ ኣብ ምርግጋዕ ዕዳጋታት እወንታዊ ተራ ከም እተፃወታ ኣረዲአን እቲ ወሰኽ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወተሃድራውን ፀጥታውን ኩነታት ንዝሰዓበ ሕፅረት ቀረብ ነዳዲ ንምቅላል ኣበርክቶ ከም ዝገበረ እውን ገሊፀን ኣለዋ እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወሰኽ ፍርያት ክገብራ ምፅናሐን ፀብፃባት የረድኦም መንግስቲ ኮሎምብያ ኣብ ልዕሊ ዕጡቃት ጉጅለታት ዘካየደ ወተሃድራዊ ስርሒት ክስፍሕ ኣዚዞም እቲ መንግስቲ ነዚ ትእዛዝ ዘመሓላለፈ ንሰራዊትን ሓይልታት ፀጥታን ሃገሩ ዕላማ ዝገበረ መጥቃዕትታት እናዓበየ ከም ዝመፀ ብምጥቃስ እዮም ነቲ ተርእዮ ንምግታ ኣብ ልዕሊ ዕጡቃት ጉጅለታት ብሓፈሻ ኣብ ኮሎምብያ ካልኣይ ዝዓበየ ዕጡቅ ጉጅለ ኢኤልኤን ድማ ብፍላይ ዝተዋሃደ ስርሒት ክካየድ ምዃኑ ኣፍሊጡሎም

እዚ ከምዚ ኢሉ ከሎ ኣብ ኮሎምብያ ኣብ መንጎ ዕጡዋት ጉጅለታት ዝካየድ ግጭታት እውን እናሰፍሐ ይመፅእ ስለ ዘሎ ፀጥታዊ ኩነታት እቲ ሃገር ከንቆልቁል ከም ዝኽእል ናይ ቀረባ ተዓዘብቲ የጠንቅቖም። ኣብ ዝሓለፈ ወርሒ ግንቦት ኣብ ደዋዊ ምብራቅ ኮሎምብያ ኣብ መንጎ ክልተ ዕጡዋት ጉጅለታት ብዝተወልዐ ዕጥቃዊ ግጭት ልዕሊ 50 ዕጡቓት ከም እተቐትሉን ዓሰርተታት ከም ዝቆሰሉን ዝዝከር እዮም። መንግስቲ ኮሎምብያ ኣብ 2016 ምስ ዕጡቕ ጉጅለ ፋርክ ስምምዕ ሰላም ድሕሪ ምኽፃሙ ዝበዝሑ ካብኣቶም ዕጡቓት ጉጅለታት ዕጥቆም ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም እተፀንበሩ ዝዝከር እዮም። ይኹን እምበር ገለ ካብኣቶም ዕጥቆም ከምዘየውረዱን ፀጥታዊ ስጉኣት ይኾኑ ምህላዎምን እዩ ዝግለጽ። ኣብ መንጎ መንግስቲ ኮሎምብያን ዕጡቓት ጉጅለታትን ንኣስታት 6 ዓመታት ብዝቐፀለ ዕጥቃዊ ግጭት ልዕሊ 450,000 ሰባት ከም ዝሞቱን ሚልዮናት ከም እተመዛበሉን ጸብጻባት የረድኦም። መንግስቲ ኢንዶኔዥያ ብሰንኪነት ጉ እሳተ ጎመራ ኣብ ደሴት ሱማትራን ከባቢኣን ዝለዓለ ናይ መጠንቀቕቲ ኣዋጃ መሓላሊፎም። እቲ መንግስቲ ነዚ ስጉምቲ ዝወሰደ ኣብቲ ከባቢ ክነቱ ዝጀመረ እሳተ ጎመራ ማሕበረ ቁጠባዊ ፀገማት ከም ዘስዓበ ብምሕባር እዮም። በቲ ክስተት ትማሊ 6 መስከረም ልዕሊ 1500 በረራታት ከም እተሰረዘን ከም እተደናጉየን ሰብ መዚ መጓዓዝያ ኢንዶኔዥያ ገሊፆም። ብዘይካዚ እቲ ነትጊ ዝፈጠሮ ዒግታት ክን ደሮናን ጥዕናዊ ፀገማት ከስዕብ ከም ዝኽእል ክኢላታት ኣጠንቂቖም ኣለዎም። ኣብ ኢንዶኔዥያ ኣብ ዝሓለፈ ወርሒ ናሓሰ ዘጋጠመ ነትጉ እሳተ ጎመራ ማሕበረ ቁጠባዊ ፀገማትን ምምዝባል ህዝብን ከም ዘስዓበ ፀብጻባት የረድኦም። ኣብታ ኤስያዊት ሃገር ብውሕዱ 130 ንጡፋት እሳተ ጎመራዊ ቦታታት ከም ዘለዉ ይግለጽ። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ኣብ መሓደርቲ ንጥፈታት ግንባር ምስ ዓመታዊ ውጥን መደባቶም ኣጠዓዒሞም ክሰርሕሉ መዘኻኸሪ ቀሪቦም። ኣብ ስዊዘርላንድ ዝኽሪ ባሕቲ መስከረምን ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራን ብድምቀት ተጸንቢሎም። ኣብ ዞባ ጋሽባርካ መንእስያት ሰራሕተን ስፖርተኛታት ናብ ቦታታት ልምዓት ዑደት ኣካይዶም። ነርወይ ንሃገሩ ፀጥታዊ ስጋኣት ዝፈጥር ወተሃደራዊ ምንቅስቓሳት ተካይድ ከም ዘላ መንግስቲ ሩስያ ከሲሶም። ቻይና ቁጠባ ንምርግጋእ 54 ቢልዮን ዶላር ናብ ባንክታታ ፈሰስ ከም ዝገበረት ገሊጻ። እስራኤል ኣብ ሊባኖስ ብዘካየደቶ ደብዳብ ነፈርቲ ከቢድ ሰብኣውን ንዋታውን ክሳራ ወሪዶም። ዜና ተዛዚሙሎ ሰናይ ምሸት።

ንተግብሮ ሸለል መለል እንከይበልና ንተግብሮ ሸለል መለል እንከይበልና እንተራሲና እንተቀራጢሙ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ኣሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ብኣጋጣሚ ባሕቲ መስከረም መን ከነገረኩም ዝከኣል ምዃኑ ኣብ ትሕቲ ዝብል እተን ኣብ ባሕቲ መስከረም ኣብ ጎቦታት ኣዳል ዝተኮስኩምዎን ጠያየት ከ በቲ ሓደ ንጸላኢ ክድህላ በቲ ካልእ ድማ ንደለይቲ ናጽነት ክጽውዓ ከም ዝኽእላ መን ኣማኸረኩም? ዝፀዓረ ይዕወት ዝብል ጭርሖ ጥራሕ ሒዝኩም ኣይተበገስኩምን። እዚ ድኣ ኩሉ እንዲ ዝፈልጦ እቲ ቓልሲ ይጀመር፣ ግዜ ክወስድ እዩ፣ ንሕና ንስዋእ፣ ሰዓቢ ክረክብ እዩ፣ ዓወቱ ድማ ናይ ግድን እዩ ዝብል መትከል ካብ ምንታይ እዩ ነቒሉ? እተን ሽዑ ምጅማር ቃልሲ ንምብሳር ዝተኮስኩምዎን ጠያይት ብዘይከኹምን ኣብ ከባቢኹም ዝነበረን መን ኮን ሰሚዕዎን ይኸውን ብእዝኑ? ንስኻትኩም ግና ህዝቢኹም ብልቢ እምበር ብእዝኑ ከም ዘይሰምዕ ኣይጠፍኣኩምን። ከምኡ ስለ ዝኾነ ኸ እዩ ኣብ ሓፂር ግዜ እቲ ትርግታ ልቡ ሰሚዕኩም ቃልሲ ዝፈለምኩምሉ ህዝቢ ብልቡ ሰሚዑ ልቡ ዝሃበኩም። እቲ ገድሊ ከም ስሙ ገድሊ እዩ፣ ግናይ ገጽ ህይወት ትንፋስ ዘይህብ ሃልኪ ኣብዚ መውጋእቲ ኣብቲ መስዋእቲ። እቲ ዕላማ ናጽነት ንምምጻእን ጸላኢ ካብ መሬትካ ንምግሓጥን ስለ ዝነበረ ከቢድ እዩ ነይሩ ጥራይ ምባል ንኽብደቱ ዘፋኸስ እዩ። እቲ ዕላማ ናጽነት ንምምጻእን ጸላኢ ካብ መሬትካ ንምሓግሓግን ስለ ዝነበረ ከቢድ እዩ ነይሩ ጥራይ ምባል ንኽብደቱ ዘፋኸስ እዩ። እቲ ምንታይ እቲ ቓልሲ ኪንዮ ሃልኩ ኪንዮ ገልታዕታዑ ልዕሊ ምረቱ ልዕሊ ክብደቱ ዋጋኡ ህይወት እዩ ነይሩ ይርከቦ። ኣብ ዓምዲ ዛዕባ ሎሚ ዘመተ ባሕሪ ንመደንቆሪ ህዝብን መናውሒ ዕምርን ዘርእስቱ ጽሑፍ ይጸንሐና። ኣብ ዞቦን ኣፍሪቃ ግጉይ ግሎባዊ እስትራቴጂ እምነት ኣብ ሓይልታት ግዳም ፅውፅዋያዊ ታሪኽ ሕማም ምስፍዕፋሕ ህርፋም ባሕሪ ዘይናትካ ምቕማዕ ብዘይካ ዕንወትን ህልቂትን ረብሓ

ይረዓየን ካብዚ መሪር ተመክሮ እዚ ህዝብታትና ዞባና ዝቐስምዎ ምህሮ ግዳ ንሓዋሩ ዓብ መክሰብ እዩ ሎሚ ንቕሓት ህዝብታት ኣብ ዝበርኸሉ ነዚ ቀደም ሓመድ ተደብዩ ተስካሩ ዝተበልዐሽ ጠራዚ ከተለዓዕል ምፍታን ዓሚ ዝሞተ ምራኽፈኑ እዚ ዓይነቱ ክንትነት እዩ እንተኾነ ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ስለ ዝግንፅል ኮንድኾን መጋበርያ እንተተረኽበ ነዚ ብሉይ ድርሳን ናይ ምቕስቃስ ናይ ዓቕሊ ፅበት ፈተነታት ኣይተሳእነን ከም ዝፍለጥ ናይ መወዳእታ ዕላማ ናይቲ ብባሕቲ መስከረም ዝፈለመ ሓርነታዊ ሰውረና ህዝቢ ኤርትራ ማዕረት ንናፅነቱ ዘካየዶ ፅኑዕ ገድልን ዝኸፈሎ ክቡር መስዋእትን ተሓቢኑ ብራህዋን ፍትሕን ዝነብረላ ስልጠንቲ ሃገር ምህናፅ እዩ ክንዲ ዝኾነ ኣብ ማዕርነትን ስኒትን ዝተመስረተት ሓያልን ዘይትድፈርን ሃገር ንምህናፅ ሕጂ እውን ነቲ ዘሎ ብኑን ሕልምታትን ምህሙን ሃቐነታትን ማዕሪ ታሪክና ኮይና ብምምካቱን ብምስዓሩን ቀጻልነት ዘሕብን ታሪክና ክነረጋግፅ ብሃናፂ ፅምዶ ህዝብታት ንዞባና ካብ ዞባ ግጭትን ኩናትን ናብ ዞባ ምትሕባርን ምምላእን ክንቀይሮ መድረኻዊ ተልእኾና እዩ ክብሪ ነቲ ብባሕቲ መስከረም ጀሚሩ 65 ዓመታት ወትሩ እናሰዓረ ብዓወት ዝመረሸ ዘሕብን ታሪክ ህዝቢ ኤርትራ ተጣቂሱ ኣብ ዓምዲ ባህልን ስነ ጥበብን ተዘክሮታት ካብ ጎርፊ ተዘክሮ መፅሓፍቲ ዛንታታት ደራሲ ተኪኤ ተስፋ ይፀንሐና ስለምንታይ ጉዕዞ ሂወቱ ኣብ ፅሑፍ ከስፍሮ ደልዩ ክገልፅ ንከሎ ኣቶ ተኪኤ ኣብ ምእተዊ ካብ ጎርፊ ተዘክሮ ኢልዎ ከምፀሎ ነዚ ብፅሑፍ ከስፍሮ ዝደረኸኒ ኣብ ሕብረተሰብና ብዛዕባ ግዛእ ርእስኻ ምፅሓፍ ከም ነውሪ ወይ ጅህራ ስለ ዝረአ ብፍላይ እቶም ክፅሕፉ ክእለት ዘለዎም ኣያታትና ወይ ዓቕሚ ዝነበሮም ኣቦታትና ብዛዕባ እቲ ዘሕለፍዎ ናብራ ምስ ገድሊ ፖለቲካ ወይ ጅግንነትን ቅያን ማእሰርትን ዘይተተሓሓዘ ምስዝኸውን ነዚ ደኣ እንታይ ብፅሑፍ ከስፍረሉ ብዝብል ዓሻኒሕ ብዛዕባ እቲ ተራ ዝመስል ግን ኣዝዩ ኣገዳሲ ዕለታዊ ሂወቶም ኣብ ወረቐት ኣስፊሮም ዝገደፉልና ትውፊት ዳርጋ የለን እንተበልኩ ኣይጋነንኩን ብምባል ይገልፆ ተኪኤ ተስፋ ኣቐዲሙ ኣብ ስነ ፅሑፍ ሃገርና ብፍላይ ድማ ኣብ ዕዮ ትርጉምን ምድላዊ መዝገበ ቃላትን ዓብ ኣበርክቶ ገይሩ እዩ በዚ ከይተዓግተ ኣብ ሰሞናታት ዕድሚኡ ዛንታ ህይወቱ ክፅሕፍ ዝወስዶ ዘሎ ተበግሶ ነቲ ኣብ ስነ ፅሑፍ ዘለዎ ክብሪ ብግብሪ ዝድርዕ እዩ ዕድመ ከይዓገቶ መላእ ግዜኡ ሓይሉን ሓሳቡን ኣብ ስነ ፅሑፍ ብምትኳር ንመጻኢ ሓወልቲ ይሰርሕን የንፅፍን ምህላው ዘርኢ እዩ እዘን መፅሕፍቲ ተነቢበን ማእከል ምስትምቓር ክኾና ዝኽእለን ሓይሊ ኣለወን እንታይ ከነንብብ ከም ዘሎና ዝምልሳ ድማ የን ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ማግኔታዊ ስሕበት ኤርትራውያን ከምኡ ድማ ንእስነትካ ከየንእሰካ ዝብላ ዛዕባታት ይፀንሐና እታ ንእስነት ከየንእሰካ ዘርእስታ ነቶም ኣብ ዕድመ ንእስነት እትርከቡ ጀባእ ክንብለኩም ኩሉ እቲ ፅቡቅ ኮይኑ ዝስማዓካ ነገራት ብናፅነት ትገብረሉ ግዜ ክመፅ እዩ ክሳዕ ሽዑ ግን እቲ ሎሚ ክትጓዓዘሉ ዘለካ መገዲ ከየባትኽካ ኪዶ ኣብዛ ሎሚ ዘለኸ ዕድመን ዘላትካ ግዜን ንፅባሕካ ዘፀብቕ ነገራት ጥራሕ እናግብርካ እንተዘይሓሊፍካ እመነኒ ፅባሕ ከጣዕሰካ እዩ ምክንያቱ እቲ ንፅባሕካ እተሃንፀሉል ድልዱል መሰረት ፅባሕካ እትድልበሉ ድልዱል ድርዒ ፅብሕኻ ተፀብቐሉ ግሩም ኩሕሊ ሎሚ የማነ ፀጋም ከየልግስካ ትኺልካ እንተተጓዒስካ ጥራኢኻ ፅባሕ ዕውት ሰብ ኮንካ ንዓለም ብተድላ ክትነብራ ናይ ሎሚ ተድላ መሲሉ ዝተረኣየካ ድነ ንኣንፍኻ እንተዘይኣንፀላልይዎ ግን ፅባሕ በዚ ሎሚ ትነብሮ ዘለካ ዓሻ ሂወት ተጣዒስካ ምንባርካ ትርጉም ሲኢንካሉ ዘይምንባር ክትመርፅ ኢኻ ስለዚ እቶም ኣብዚ ንኡስ ዕድሚኻ ሓሊኹም ዘውድቁኻ ዘለዉ ሓጎስ ዝፈጥሩ ዝመስሉ ሰባት ነገራት ጣዕምታት ብምልኦም ጠቕሊልካ ከብኻ ርሕቆም ናይ ብሓቂ ዘድልዩኻ እንተኮይኖም ኣብቲ ዝፅበየካ ዘሎ ቅርዑ መጻኢ ክፀንሑኸዮም እንተዘየሎ ግን ካብዚ ሎሚ ብንኡስካ እተኣትዎ ዓዘቕቲ መንጢሉ ዘውፃእካ ሰብ ኣይክትርክብ ኒኻ ሓደረኻ ተመንእሰይ ንእስነት ዕዳዩ ተጠንቀቐሉ ንእስነት ህያብዩ ተጠቐመሉ ይርከባ ኣብ ዓንዲ ጥዕና ዝምድና ሽጋራን ሕማም መንሽሮን ተዳሲሱ ይፀንሐና መንሽሮ ሳምቡእ ቀታሊ ሕማም ብምዃኑ ኣብ ህዝባዊ ጥዕና ብደረጃ ዓለም ኣዝዩ ቆላሕታት ዘድልዮ ዘሎ በድሃ ሕማም ኮይኑ ይርከብ መንሽሮ ሳምቡእ ብደረጃ ዓለም ብብዝሒ ካብ ዝረአ ዓይነት መንሽሮ እዩ ብዘስዕቦ ናይ ሞት ሓደጋ ኣብ ቅድሚት ይስራዕ ኣብ 2022 ዝተኻየደ መፅናዕቲ ኣብ ዓመት ኣስታት 2.5 ሚልዮን ህዝቢ ዓለም ብሕማም መንሽሮ ሳምቡእ ክጥቅዑን ከለዉ ብሰንኩ ዝሰዓበ ሞት ድማ 1.8 ሚልዮን ይበፅሕ ኣትካኽ ሽጋራ ምዃን ብሕማም መንሽሮ ሳምቡእ ክትጥቃዕ ዘለካ ትኽእሎ ካብቲ ዘይትክኽ ካብ 15 ክሳብ 30 ዕፅፊ ዝዘያየደ እዩ ንውሓት ናይቲ ሽጋራ ዘትከኽካዮ እዋንን ኣብ ሓደ እዋን ናይ ተ

ክኾ ብዝሕን መንሽሮ ሳምቡእ ክትማዕበል ዘለካ ተቕእሎታት ልዑል ፅልወይ ዘለዎ ብዝሒ ሽጋራ ዘትክኽከዮ ዓመታት ብፍላይ ሕማም መንሽሮ ሳምቡእ ክትማዕበልን ዘለካ ተቕእሎ ብዝሓየለ መጠን እዩ ዝፀልዎ። እዚ ዝኾነሉ ምክንያት ክሳዕ ሽጋራ ምትካኽ ተቋርፅ ኣብ ሳምቡእ ዘለዉ ዋህታት ክተኻኽኡ ክፅገኑ ዕድል ስለ ዘይረኽቡ እዮም። ኣብ ከምዚ ኩነት ዘይንብሩ ዋህታት ክፍጠሩ ምቹ ባይታ ይረኽቡ። ስለዚ ኣትካኺ ምስ እትኸውን ኣብዝሓፀረ እዋን ምትካኽ ክተቋርፅ እዩ ዝግባእ። ስእላዊ መግለፂ ሓደ መስከረም 1961 ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ኣብ ራብዓይን ዛዛምን ክፋል ዛንታ ካብ ቀይሕ ዕምባባ ናብ ፊተውራሪ ኣብቲ ዝቐነየ ውግእ 7 ታንክታት ጸላኢ ከም ዝተማርኻ ሽዕምሸት ተበሰርና። በዚ ድማ ንሕና ካብቲ ተዓጊትናዮ ዝቐነና ወፂና ናብ ኣፍዓበት ዘሕልፈና መገዲ ረኺብና ተበግስና። ካብ ማይላባ ናብ ኣፍዓበት ዝወስድ መገዲ ሑፃ ዝበዝሖ ሩባ ሩባ እዩ። ዝረገፅካዮ ሑፃ እግርኻ ጠሊሙ ንድሕሪት ይስሕቦ። ንቕድሚት ከይትስጉም ሓሊኹ ስለ ዝሕዘካ ጉዕዞ ሑፃ ሑፃ ኣዝዩ ኣድካምን ዘይስልጡን እዩ። ኣብ ካልኣይ መዓልቲ ጉዕዞና ንሕና ኣፍዓበት ክንኣቱ እናተሃንጠና ተቐማጦ ናይቲ ከባቢ ለይቲ ምድሪ ስድሮኦምን ንብረቶምን ኣብ ኣግማል ፅዒኖም ካብቲ ከተማ ክወፁ ኣብ መገዲ ረኸብናዮም። ቋንቋ ትግረ ዝኽእሉ ኣባላት ኣፍዓበት ቀሪብና ዶ ኢሎም ክሓትዎም እንከለዉ ቁሩብ ህለየኩም ቀሪብኩም ኣለኹም እያ ነይራ መልሶም። እቲ ንኻልኣይ ለይቲ ዝቐጸለ ጉዕዞ ግን መወዳእታ ኣይነበሮን። ኣጋርና ኣብ ሑፃ ተሸኺሉ ጎተት የልና እናተጓዓዝና ኣብታ ከውታ ለይቲ ኣብ ፊትና ዝተሰምዐ ኣዝዩ ፅዕፅዕ ትኽሲ መዳፍዕ ንጉዕዞና ዓንቀፎ ተጠቂሱ። ጋዜጣ

ፋጥማ ሐመድ እድሪስ ኣብ ዓምዲ ምንውዓት ንዝኽሪ ሓደ መስከረም 1961 ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ከምዛ ዕለት ኣብ ታሪክ መበል 65 ዓመት ምጅማር ብረታዊ ቃልሲ ፅንዓትና ውሕስና ነቲ ኣጋጣሚ ዘንፀባርቕ ግጥምን ይፀንሑና ስእላዊ መግለፂ ሓደ መስከረም 1961 ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ኣመሓዳሪ ንኡስ ዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ንሓፈሻዊ ምዕባለታት እታ ንኡስ ዞባን ኩነታት ሕርሻን ብዝምልከት ዝሃቦ መብርሂ ዝተፊሩ ይፀንሓና ኣብ ዓምዲ መልሓቐ ኣዳብ ኣልፍኑን ካልኣይ ክፋል ዛንታ ደራስን ዳይረክተርን ተጋዳላይ ዮናስን ስድርኡን ቀሪባኣላ ባሕቲ መስከረም 1961 ምፍላን ብረታዊ ቃልስን ኣዶብሓን ዘርእስቱ ትሕዝቶ ታሪክ ይፀንሓና ኣብ ዓምዲ ሲሓዋ ኣሳር ሳልሳይ ክፋል ትሕዝቶ ቱሪስታዊ መስሕባት ዞባ ደቡባዊ ቅሕ ባሕሪ ይፀንሓና ፖሊሲታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ብደቂቑ ዘርኢ ቀንዲ ኣድህቦ ፖሊሲታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ዝደስዝ ሻምናይ ክፋል ቀሪባ ኣላ ኣብ ዓምዲ ርእቶ ካብ ናቕፋ ናብ ዓለም ስትራቴጂያዊ ኮምፓስ ልኡላውነትን ሰላምን ዘርእስ ፅሑፍ ሰፊሩ ኣሎ እቲ ቅድሚ 3 ዕቁድ ኣብ ለካቲት 1994 ኣብ ከተማ ናቕፋ ዝተኸየደ ታሪካዊ ሳልሳይ ጉባኤ ህዝባዊ ግንባር ንዴሞክራስን ፍትሕን ኣብቲ ጉባኤ ዝፀደቐ ቻርተርን ናይ ሓንቲ ብደምን መሪር መስዋእትን ልኡላውነታ ዘረጋገፀ ተሓዳሲ ኤርትራ ፖለቲካዊ ቆጠባውን ማሕበራውን መፃእን ቅርፅን ዘነፀረ ሰነድ እዩ ኣብቲ ሰነድ ብፍሉይ ዝተሰረተን ሎሚ እውን እንተኾነ ኣብዚ ዝተሓላለኸ ዓለማዊ መድረኽ ህያው ኮይኑ ዘድምፅን ሓደ ዓብዪ ዓንዲ እንተሃልዩ እቲ ኣብ ትሕቲ ዞባውን ኣህጉራዊ ምትሕባር ዝብል ኣርእስቲ ዝሰፈረ ፍልስፍናዊ ድንጋገ እዩ እዚ ጽሑፍ እዚ ነቲ ኣብ ውሽጢ እቲ ሰነድ ሰፊሩ ዘሎ ጂኦፖለቲካዊ ስርዓት ናይ ርእሰ ምርኮሳ መንፈስን ናይ ዞባ ውህደት ሕቡእ መልእኽትን ብምፍታሽ ንምላእ መጻኢ ቅርኒ ኣፍሪቃን ኣህጉራዊ መድረኽን ዝኸውን ብሩህ መስትያት ይቐርብ ይርከቦ ኣብ ዓምዲ ጸጋታት ባሕሪ ካብ ህይወታዊ ባሕሪ ናብ መድሃኒት ሕክምና ኣብ ትሕቲ ዝብል ኣርእስቲ ኣብ 1881 ንመጀመርታ ግዜ ካብ ካልፕ ዝበሃል ተኽሊ ባሕሪ ተመስርሑ ኣብ ሕክምና ዝወዕለ ኣልጅነት እዩ ሰድዮም ኣልጅነት ብሰንኪ ብዝሒ ኣሲድ ክልሕፀፅ ዝኽእል መናድቕ ሻሕለለ መለግለግ ዝብል ፈሳስ ፈጢሩ ንምክልኻል ይጠቅም እቲ ዝዓበየ መፅናዕቲ መድሃኒት ካብ ሂወታውያን ባሕሪ ግን ስፖንጎንሴንስ ዝበሃል መድሃኒት ካብ ሰፍነግ ባሕሪ ኣብ 1940 ምስ ተመስርሐ ዝጀመረ እዩ ኣብ 1948 ድሕሪ ርክበት መድሃኒት ሰፋሎስ ባሬንሲ ካብ ቅምሶማይ ባሕሪ ድማ ምዕባለ መፍረ ፀረ ነፍሳት መድሃኒት ጉጅለ ሰፋሎስ ባሬንስ ካብ ባሕሪ ጀሚሩ ኣብ 1950 በርግማን ንፈለማ ግዜ ካብ ሂወታውያን ባሕሪ መድሃኒት ከም ዝስራሕ ብወግዒ ኣፍሊጡ ኣብ 1970 ኣትክልትን እንስሳታትን ባሕሪ ልዕሊ 15,000 ፍሉይ ጀነቲካውን ኬሚካላውን ጠባያት ከም ዘለዎምን ኣብ ምፍራይ መድሃኒት ልዑል ኣበርክቶ ክገብሩ ከም ዝኽእሉን ተረጋጊጹ ሰፍነግ ባሕሪ ብጀነቲካውን ኬሚካላውን ትሕዝቶ ኣብ ቅድሚት ዝስራዕ ህይወታዊ እዩ ልዕሊ 300ታዊት ካብቲ 15,000 ፍሉይ ጀነቲካውን ኬሚካላውን ጠባያት ኣብ ሰፍነግ ባሕሪ ይርከብ እቲ ብርቂ ዝኾነ ዳህሳስ ብዘይካ ራይቦስን ዲኦክሲ ራይቦስን ሽኮር ዘለዎ ራይቦ ፔንቶሲል ኒክሎሳይድ ኣብ ሰፍነግ ባሕሪ ድሕሪ ምርካብ እዩ ተጠቒሱ ሪፖርታጅ ዝኽሪ ባሕቲ መስከረም ዝኽሪ እምቢታ ኤርትራውያን ሰፊሩ ኣሎ ሰላምን መሰልን ሓርነትን ፍትሕን እተን ካብ ቀደም ጀሚረን ወሰንቲ ዝኾና ነገራት እየን ደቂ ሰብ ነዚአን ክረኽብዮም ዕጥቃውን ሓርነታውን ቃልሲ ዘካይዱ ብዘይበአአን ፈጺሞም ክነብሩ ኣይክእሉን ካብ ኣብ ገዛ መሬትካን መረበትካን ከዳሚ ምዃን ዝኸፍእ ነገር ስለ ዘየለ ባሕቲ መስከረም ድማ ነዘን ኣቐዲምና ዝተቐስናየን ቃላት ጋህዲ ክትገብር ተበጊሳ ስለዚ ኢና ድማ ንባሕቲ መስከረም ኣብሊፅና ንሪያ ህዝቢ ኤርትራ ኣብ ገዛእ መረበቱ ፍትሕን ሓርነትን ስኢኑ ምስተኾነነ ኣብ ቅድሚኡ ኩድጭ ዝበለ ጉዳይ እንተዳ ነይሩ ምግዳል ዝብል ኣምር እዩ ነይሩ ቅልፅምካ ገቲርካ ድልያ ንሓርነት ምቅላስ ከም ደቂ ኣራዊት ኣብ በረኻታት ሰፊርካ ፍትሒ ምድላይ ዘይወላውል ዕቱም ምርጫ ምንባር ዶ ዘይምንባር ዝብል ነይሩ ገድልን ገደልን መሪፅካ ሰብኣውነትካን ምስልኻን ምርግጋፅ ብሓፂሩ ዕምሪ መግዛእትን ድንቁርናን ንምምሓው ህዝቢ ኤርትራ ንቑሓት ኣምሪሑ ብንቕሓት ምስ እምባ ተራፂሙ ግጥም ዳዊትን ጎልያድን ጻፀን ሓርማዘን እሞ ከዓ ምስ ቁንጣሮ ስንቂ ዓቕም ሰብ ኣፅዋር ንፍትሒ ብሻምብቆ ብረት ደልይዋ ኣረጋጊፅዋ ድማ ከም ኩሉ ኤርትራዊ ዜጋ ንመግዛእታዊ ጥቕጢ ንምስዓርዮም ኣብተን ዝበጋገሳ ዝነበራ

ማሕበራት ምንቅስቓስ ተምሃሮን ሰራሕተኛታትን ኣብ ዓዲ ጥልያን ቬሮና ኣብ እትብሃል ከተማ ቃልሶም ፈሊሞም ምስ ኢጣልያውያን ገበርቲ ሰናይ ብምትሕባር ከዓ ናይ ደገፍማ ቬሮና ምስ ህዝቢ ኤርትራ ብዝብል ስም ኣብ 12/5/1984 ሓደ ማሕበር ኣቐይሞም። እዛ ማሕበር ኣስማት እናቀያየረትን ዘበርክትዎ ሓገዛት በብእዋኑ እናተመሓየሸን ክሳብ ሎሚ ኣብ መስመር ቃልሶም ኣለው። ኣብ ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ብቐጻሊ እናተመላለሱ ነዚ ማሕበር ደገፋት ካብ ዝገብሩ ግጅለ ኮይኖም ከም ወትሩ ነዚ ማሕበር ኣብ ዘገድሱ ፕሮጀክት ክዛተዩ ናብዚ ማሕበር ምስ መፁ ምስ ተወከልቲ ማሕበር ኣኪሎኒ ዶክተር ነጋሲ ዘራፅዮን፣ ወይዘሮ ንግስቲ በጋፅዮን ገብረኣብ፣ ወይዘሮ ዕቁባ ወልደ ገርግስ ሓጎስ ዝተገብረ ቃለ መሕተት ሰፊሩሎ። ኣብ ዓምዲ ልቦናን ፍልስፍናን መበል 14 ክፋል ፅፈት ስራሕ ቀሪባ ኣላ። እቲ ብትሑት ብቕዓቱ ዝንየ ሰራሕተኛ ንዝኾነ ትካል ሓጋዝ ይኮነን ንመሳርሕቱን ነቲ ትካልን ሰኸም ስለ ዝኸውን ከም ክሰራዩ ክጥመት ዘለዎ። ካብ ዘይመሓየሽ ሰራሕተኛ ስራሕካ ከም መሓይሸልካ ምፅባይ ተመሊሱ ንዓኻዩ ናብ ትዕዝብቲ ዘውድቐካ ዕውታት ሰባት እኽእሎ የ ዝብልኒሕ ተሓንጊጦም ንኩሉ ዝረኸቡ ዕድል ኣብ ምጥቃም ዓይኖም ይሓስን እዮም። ንሳቶም ንኩሉ ኩነታት ወላ ንፀገማትን ጥርዓናትን ከም ዕድላት እዮም ዝርእይዎም። ካልኦት ሰባት ንፀገማት ክርእዩን ከለዉ ዕውታት ሰባት ግዳ ንፀገማት ብምፍታሕ ሓደስቲ ፍርያት ኣገልግሎት ዓማዊል ከምኡውን ፋይናንሳዊ ዓወት ከም ዝረኽቡ እርግፀኛታት እዮም ዝኾኑ። ዓወት ማለት ንብድሆም ውጋድ ምዃኑ ኣይትዘንግዕ ክንዲ ዝኾነ ብዘይ ገለ ፀገም ክትዕወት ኣይትኽእልን ኢኻ። ንስኻ ብብቕዓት ክሳብ ዝገጠምካዮ እንታይነት ናይቲ ፀገም ብዙሕ ዘገድስ ኣይኮነን። ነዚ ዓብየ ብድሆ ብዝገጠምካ መጠን ዝለዓለ ዓወት ክተመዝግብ ትኽእል ኢኻ። ፀገም ንበይንኻ ጥራይ ኣይኮነን ዘጋጥመካ። ፀገም ዘይጋጥሞ ሰብ የለን። እቲ ንፀገሙ ዝብድህ እዩ እምበኣር ልዕሊ መወዳድርቱ ፀንበለሊሉ ዝወፅእ ይርከቦ። ኣብ ዓምዲ ዳያሪ ኣሰርቲ ልምዓት እንክዝክር ዘርእስቶም ዛዕባታት ዳያሪ ቀሪቦም ኣለው። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደልኣባብ ካልኣይ ክፋል ዛንታ ፍጉር ፍጉረት ቀሪባ ኣላ። ኣብ ዓምዲ ዓማር ፕሮጀክት ምሕዳስ ፅርግያ ዓዲ ቀይሕ ሰንዓፈ ስራሓ ኣብ ዓወት ንኽበፅሕ ዝተዓመሙ ስራሓት ብሰፊሑ ተዳሲሶም ይርከቡ። ሰላም መግለፂ ባሕቲ መስከረም 1961 ምጅማር ብረታዊ ቃልሲ ህዝቢ ኤርትራ። ኣብ ዓምዲ ዕንጃረ ባሕቲ መስከረም ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ንመሰልን ፍትሕን ኣብ ምርግጋፅ ባብ ዘርሓወ ምንባሩ ተዳሲሱ ይርከብ። ኣብ ዓምዲ ፍረይ ካደም ፀሃያይ ጎዳእነቱን ኣገባባት ምክልኻሉን ብዝምልከት ምስ ሓላፊት ጨንፈር ምክትታል ብቕልያ ሚኒስትሪ ሕርሻ ወይዘሮ ልኡላ መኮነን ዝተኸየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ሸባብ ካብ ቃላት ገዳይ ማሓርበኛታት ኤርትራ ውግእ ኦማል 24/1961 ዘርእስቶም ፅሑፋት ይፀንሑና። ኣብ ዓምዲ ሕብርበሮም ገዛ ርእስኻ ከመይ ተፍቅራ ኣገደስቲ ዕለታት ወርሒ መስከርም ብሂል ሓቀኛ ዛንታ ልቦና ሰፊሮም ይፀንሑና። ኣብ ዓምዲ ፈኑ ዓዳት ካልኣይ ክፋል መንበ ትግራይት ቀሪባኣላ። ኣብ ዓምዲ ምህሮዊ ህግያ ካልኣይ ክፋል ዛዕባ ንነዊሕ ዝጠመተ መስርሕ ምምሃርን ምስትምሃርን ህዝባዊ ግንባር ሰፊሩ ይርከብ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ልኡኽ ኤርትራ ኣብ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፉ ዘሕለፎ መልእኽቲ ሰፊሩሎ። ብኣምባሳደር ኤርትራ ኣብ ሪፓብሊክ ደቡብ ኣፍሪቃን ሃገራት ዞባ ደቡባዊ ኣፍሪቃን ኣቶ ሳልሕ ዑመር ዝተመርሐ ልኡኽ ኤርትራ ምሕያል ኣልያታት ምክልኻልን ምፍታሕን ግጭታት ኣብ ኣፍሪቃ ብዝብል ቴማ ካብ 29 ክሳብ 30 ሓሰ ኣብ ሉዋንዳ ኣንጎላ ኣብ ዝተኻየደ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ሕብረት ኣፍሪቃ ተሳቲፉ። ልኡኽ ኤርትራ ኣብ ዘስምዖ መደረ ኣብ ኣፍሪቃ ግጭታት ንምግታእን ምፍታሕን ዝቆሙ ኣልያታት ዛጊት ኣድማዒ ስራሕ ከተሰላስሉ ከምዘይከኣሉ ብምጥቃስ ነዚ ኩንነት እዚ ኣብ ግምት ብምእታው እቲ ዋዕላ ኣብ ባይታ ተጨባጢ ለውጢ ከምፅኡ ዝኽእሉ ግብራዊ ተበግሶታት ዝውሰደሉ ክኸውን ከም ዝግባእ ኣገንዚቡ።
ቀንዲ ጠንቅን ኣጓሃርትን ግጭታት ኣፍሪቃ ዓሌታውን ሃይማኖታውን ምትፍናን ድኹም ስርዓተ መንግስትታት ብልሽውና ከፋፋልን ሃማሽን ፖለቲካን ናይ ደገ ምትእታውን ከም ዝኾኑ ብምጥቃስ ንምእላዮም ኣጠቓላለን ስትራቴጂካውን ስጉምታት ምውሳድ ከም ዘድሊ ዝኣመተ ልኡኽ ኤርትራ ኣብዚ መዳይ እዚ ብቐዳምነት ዝስራዕ ተራን ሓላፍነትን ሃገራት ኣፍሪቃ ኣብ ምርግጋፅ ውሽጣዊ ፀጥታን ርግኣትን ከም ዝኾነ ተገሊጹ። ምውሓስ ልኡላውነት ግዛኣታዊ ሓድነትን ናፅነትን ኣባል ሃገራት ካብ ቀንዲ ዕላማታትን መትከላትን ናይቲ ሕብረት ምዃኑ ብምዝኽኻር ድማ እቲ ሕብረት ፅኑዕ መርገፂ ክህልዎ ከም ዘድሊ ገሊጹ ይርከቦ። ኣብ ዓምዲ ስፖትላይት ኣገዳስነት ትምህርቲ ምህናፅ ሰላማውን ፍትሓውን ዘለቐን ሕብረተሰብ ብሰፊሑ ተገሊጹ ይፀንሐና። ኣብ ዓምዲ ኦፒንን ባሕቲ መስከረም 1961 መርኣያ ተፃወርነት ሓድነትን ፅንዓትን ምዃና ተገሊጹ። ሰላም መግለጺ ባሕቲ መስከረም 1961 ምጅማር ብረታዊ ቃልሲ ህዝቢ ኤርትራ። ኣብ ዓምዲ ኪዩኤንኤ ኣብነታዊ መምህር ኤፍሬም ዮሃንስ ኣብ ከባቢኡ ብፃዕሩ ዘረጋግጾ መቐይሮ ሓምላይ ወፍሪ ኣብ መምህርና ዘለዎ ትውፊትን ኣብ ሕትመት ዘብቅዓ መሃሪት መፅሓፉን ዝምልከት ሓበሬታ ይፀንሐና። ኣብ ዓምዲ ቆጠባን ወኒንን ተራ ምሕደራ ኣብ ትምህርቲ ተዳሲሱ ይፅንሐና። መምህራን ኣብ ትምህርቲ ዘለዎም ፅልዋ መሰረታዊ እኳ እንተኾነ እዚ መፅናዕቲ ነቲ ትሑት ግምት ዝውሃቦ ተራ ርእሰ መምህራን ቤት ትምህርቲ ዘጉልሕ እዩ። ፅቡቕ ኣገባብ ምሕደራ ቤት ትምህርቲ ብዛዕባ መምሕዳር ጥራይ ኣይኮነን፣ እንታይ ደኣ ብዛዕባ ሸቶ ምውሳን፣ ገስጋስ ምክትታል፣ ከምኡውን መምህራንን ተማሃሮን ዝምዕብልሉ ሃዋህ ምፍጣር እዩ። ርኽበት ናይዚ መፅናዕቲ ኸ ኣድማዕቲ ርእሰ መምህራን ሓያል ምሕደራዊ ተግባራት ዘንፀባርቁ ምምዕባል መሪሕነት ድማ ቀንዲ ዓንዲ ትምህርታዊ ፖሊሲ ምግባሩ ዘመልክት እዩ ይርከቦ። ቤት ትምህርቲ ሰውራ ካብ ምምስራቱ ምሕሳቡ ይብርትዕ፣ ፍርያቱ ኸዓ ዝያዳ ይኸርዕ። ኣብ ትሕቲ ዝብል ኣርእስቲ ህዝባዊ ግንባር ኣብ መንፈቁ 1977 ሰብን መሬትን በብቕሩብ ሓራ ምውፃእ ዝብል መርሓ ኣውጁ። ኣብ ዓመቱ ድማ ኣብ ከባቢ ኣስመራ ተራእዩ። ውድብ ህዝባዊ ሓይልታት ንቤት ትምህርቲ ሰውራ ክምስርት እንከሎ እምበር ከምቲ ገለ መናሸውቲ ዝብልዎ ንግዜያዊ መመልመል ወታደራዊ ዕላማ ዘይኮነስ ንህንፀት መጻኢት ሓዳስ ኤርትራ ተመኒዩ መስሪትዋ። ቃል ተጋዳላይ እስያስ ኣፈወርቂ ንፈለምቲ ተምሃሮ ብዛዕባ ሕማም ተውዚዕ ኣመልኪቱ ኣብ 1979 ዝበሎ ድማ ህያው ቅርሲ ናይ ዝሓቂ እዩ። እዚ ሎሚ ዓጢቕናዮ ዘለና ጥበናጁ ፅባሕ ድሕሪ ናፅነት ኣብ ቤተ መዘክር ክደርበ እዩ ብምባል ነቶም ክንጋደል እምበር ክንምሃር ኣይመፃናን ኢሎም እንኮ ህይወቶም ንኸፍዩ ዝኣደሙ ተምሃሮ ቤት ትምህርቲ ሰውራ ናብ ትምህርቶም ንክምለሱ ንዒድዎም። እዚ ማዕዳ ጥራይ ኣይኮነን ረኣይ እውን እዩ። ዘረግቲ ፅሩይ ማይ እንተዘይክሰቱ ድማ ነቶም ኣብ ቤተ መዘክራት ዳጊናዮም ዝነበርና ጠበናጁና ኣንበይ ምመዘዝናዮምን ኣእዳውና ኣብ ክንዲ ቃታ ብረት ልዓት መሳርሒ ማእቶት ጥራይ ጨቢጠን ምወፈራ ነይረን ተጠቂሱ። ኣብ ዓምዲ ሸባብ ንስ ዓምዲ ዘተ ትርጉም ፅንዓት ከም ኣምር እንታይ እዩ ንዓና ኤርትራውያን ከ ዝብሉ ዛዕባታት ሓሳባት ተሳተፍቲ ተዋሂብሎም ይርከብ። ፅንዓት ካብ ፀንዐ ዝብል ቃል ዝወፅእ ኮይኑ ድልዱል፣ ዘይንቕነቕ፣ ተሪር፣ ኣዕርዩ፣ ዝረገፀ ዝብል ትርጉም ኣለዎ። ሓደ ሰብ ኣብ ኣተሓሳስብኡ ኣረኣያኡ ተግባራቱ ወዘተ ዘይልወጥ መርገፂ ክሕዝ እንከሎ ንዕላምኡ ዘይጠልም ክሳብ መወዳእታ ዘይሕለል ምዝኸውን ፅኑዕ ንብሎ። ስለዚ ፅንዓት ዘይምውልዋል ኣብ ሓደ እምነትን ዕላማን ምቋም ማለት እዩ። ንዓና ኤርትራውያን ድማ እዚ ኣምር እዚ ኣብ ደምና ዝሰረፀ መግለፂ መንነትና እዩ። ፅንዓት ኣብቲ ኣንጻር መግዛእቲ ዝተኸየደ ቃልስን ዝሓለፈ መስገደልን ተንፀባሪቑ እዩ። ህዝቢ ኤርትራ ኣብ ግዜ ዕጥቃዊ ቃልሲ ዝሓለፈ ፅንኩር ኩነታት ንምምካት ዝተረኣየ ተባዕ ቃልሲ ነዚ ኣምር እዚ ከም መትከል ወሲዱ በቲ ልክዕ ትርጉሙ ኣንፀባሪቕዎ እዩ። ህዝቢ ኤርትራ ፀኒዑ ሳላ ዝተቓለሰ እዩ ተዓዊቱ። ኣብ ኣተሓሳስብኡ ኣረኣያኡ ተግባራቱ ወዘተ ዘይልወጥ ፅኑዕ መርገፂ ነይርዎ። ዕርዲ ምኸትኡ ኣይተሰብረን፣ ኣብ እምነቱን ዕላምኡን እውን ኣይተወላወለን ይርከቦ። ኣብ ዓምዲ ስድራ ቤት ትሕዝቶ ንሓዘና ብዕርቅን ምሕረትን ዛዚምና ኣለና። ስድራ ቤት መዋቲት ይፀንሐና። እቲ ናይ ሞት ሓደጋ ኣብ ክትመውሊዑ ብ7 ሰነ 226 ኣጋጢሙ። መራሒ መኪና ዝነበረ ኣቶ ተክለ ሚካኤል ገብረ ኣብ ቀለታ ኮይኑ መኪና መሪሑ ንሕምብርቲ እናኸደኹን ከሎ ነታ ቀይሕ ኣውቶቡስ ክትስቀል ፅርግያ ትሰግር ዝነበረት መንእሰይ ሶልያና ፀገዛኣብ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ውሪዱላ። ኣቶ ተክለ ሚካኤል እቲ ሓደጋ ምስ ኣጋጠሞ ንሶልያና ፀገዛኣብ ተቐላጢፍ እዩ ፈለማ ናብ ሓሊበት ሆስፒታል ቀፂሉ ናብ ኦሮታ ሆስፒታል ወሲድዋ።
ሶላና ጽኑዕ ሕክምና እናተገብረላ ን4 መዓልታት ኣብ ሆስፒታል ኦሮታ ምስ ጸንሐት ግን ብህይወት

ትስረራይ ከኣለትን ዓሪፋ መንእሰይ ሰለና ፀገዝኣብ ጓል 19 ዓመት ኮይና ኣባል 37 ዙርያያ ምስ እንዳ 54 ተመዲባ ድማ ኣብ ስፖርታዊ ንጥፈታታ እናተሳተፈት ሃገራዊ ጉባኣ ትፍፅም ነይራ ብ11 ስነ ድማ ኣብ መካነ መቃብር ሓርበኛታት ኣስመራ ፀፅረት ብክብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሳ ፈፃሚ ሓደጋ እውን ብሰላም ምሕረት ስድራ ቤት መዋቲት ካብ ቤት ማእሰርቲ ብውሕስ ከም ዝወፅእ ተገይሩ ኣብ ዓሱራ ውዕሉ ነዚ ሞት ዘስዓበ ሓደጋ መዕለቢ ንምግባር ክልቲኦም ስድራ ቤታት ብመንገዲ ካብ ክልቲኦም ዝወፀት ናይ ዕርቂ ሽማግለ ዘድሊ ምርዳእ ምስ ተገብረ ብ9 ሓሰ 226 ኣብ መንጎዞም ክልተ ስድራ ቤታት ካህናት ወከልቲ ዓድን ቤተሰብን ክልቲኡ ስድራ ቤትን ኣብ ዝተረኽብሉ ወግዓዊ ናይ ዕርቂ ስነስርዓት ተፈፂሙ ዝኽሪ መስከረም ፍሽል ፈተነ ቅትለት ሓመድ ዒድሪስ ዓዋተ ቀሪባ ኣላ ሓመድ ንኪዳነ የፃብለይ ኣለው ክልተ ግዜ ረኺቦምኒ ሕጂ ድማ ቆፀራ ጊሮምለይ ኣለው ከም ዝመስለኒ ክኣስሩን እዮም መዲቦም ብዛዕባና ዝወፀ ምስጢር ኣሎ ድዩ ዝሰለኸ ሓበሬታ ክህሉ እንተ ደኣ ከምኡ ኮይኑ ከይቀደሙኒ ክወፅእ በሎም ኪዳነ ድማ ዝተፈልጠ ምስጢር የለን ሕጂ ክረምቲ እዩ ሓዳርካን ንብረትካን ኣይትበትን ዝኾነ ነገር እንተሃልዩ ኣቐዲመ ከም እትፈልጥ ክገብረ ኢሉ ኣረጋግኦም ሰበስልጣን መንግስቲ ኢትዮጵያ ግን ኣብ ልዕሊ ሓመድን ምንቅስቃሳቱን ፍሉይ ምክታል ካብ ምግባር ኣይቋርፁን ኣብ ዓምዲ ልምዓት ውህድ ስራሕ ንዝበለፀ ውፅኢት ሚኒስትር ሕርሻ ምስጓም ቀጸልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕብየት ብዝብል መሪሕ ቴማ ብ2021 ሓሰ 226 ኣብ ኣስመራ ኣዳራሽ ሃጎሰአ ሃገራዊ ዋዕላ ሕርሻ መፅናዕታት ኤርትራ ምቅንዑ ይፍለጥ ሳሙኤል ኣብርሃምን ናእሚ ተኸስተን ከኣ ኣብ መንጎ እቶም ብዙሓት መፅናዕታ ወረቐት ዘቕረቡ መንእስያት እዮም ትሕዝቶ ኣብቲ ኣጋጣሚ ዘቕረቦ መፅናዕታ ወረቐት ኣመልኪቶም ዝሃብዎ መብርሂ ሰፊሩሎ ኣብ ዓምዲ ሚን ሁና ውሁናክ ኣብ ግብፂ ሓደ ብዓውዲ ፋርማሲ ማስተርስ ዘለዎ ውልቀ ሰብ ከም መራሕ መኪና ኮይኑ ዕዳና ያብኡ ንምኽፋል ተወሳኺ ስራሕ ክሰርሕ ምርካቡ ኣብ ማሕበራዊ ማዕከናት እቲ ሃገር ኣርእስቲ ኮይኑ ቐኒዩ ኣብ ትሮጃን ኢንዶኔዥያ ሰብ ሞይቱ ክሳብ ዝቕበር ንውሕ ዝበለ ግዜ ከም ዝፀንሕን ኣብዚ ግዜ እዚ ብስድርኡ ፍሉይ ክንክን ከም ዝካየደሉን ተሓቢሩ ዳፍቶን ዝተባሃለ ዓይነ ስውር ኣብ ዝፈልጦ በሪኽ እምባ ከም መራሒ ሓኾርቲ ኮይኑ ነቲ በዳህ ጉዕዞ ብዓወት ከም ዝፈፀሙ ተሓቢሩ ይርከቦ ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጥቀስ ምኽሪ ዶክተር ምስጉን ዮሃንስ ተኽለ ብዛዕባ ምዱብ ጥንሲ ክሽነ ስድራ ትሕዝቶ ጥዕናን ይፀንሑና ፖሊስታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ብደቂቑ ዘርኢ ቀንዲ ኣድህቦ ፖሊስታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ዝድስስ ተሻዓይ ክፋል ቀሪባ ኣላ ማሕበረኮም ኤርትራውያን ነበርቲ ጅዳን ከባቢኣን መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ፀንቢሎም ማሕበረኮም ኤርትራውያን ነበርቲ ግፂ ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ፀንቢሎም ኣብ ዓምዲ ጥዕና ፀቕጥን ኮለስትሮልን ዘለዎ ምትእስታር ተዳሲሱ ይፅንሓና ልዑል መጠን ኮለስትሮል ብሕማማት ልብን ወቕዕን ክትጥቃዕን ዘለካ ተኽእሎ የዛይዶ ፀቕጥ እውን ከምኡ ብመጥቃዕቲ ልብን ወቕዕን ከም እትጥቃዕ ይገብር እዩ ካብዚ ተበጊሶም ክእላታት ሕክምና ኣብ መንጎ ኮለስትሮልን ወጥርን ምትእስታር ከም ዘሎ ንምምልካት ሓያሎ መፅናዕትታት ኣካይዶም እዮም ኣብ ሓያሎ ሕክምናዊ መፅናዕትታት ሰፊሩ ከም ዘሎ ፀቕጢ ኣብ ልዕሊ መላእ ጥዕና ኣካላትና ኣሉታዊ ፅልዋይ ዘለዎ ነቲ ክእሎታት ውቕዕ ይዕቢ ኣብ ስርዓተ ምሕቃቅ ምግቢ ፀገም ይፈጥር ቃንዛ ርእሲ የጋድድ ብሓፈሽኡ ኣብ ስርዓተ መትንን ልብን ከቢድ ጉድኣት ይውረድ ተደጋጋሚ እናዘየደ ዝኸይድ መጠን ፀቕጢ ልዑል መጠን ኮለስትሮል ክህልወካ ንዘሎ ተኽእሎ ይዕቢ ይርከቦ ኣብ ዓምዲ ትንታነ ዜና ኢቦላ ስለምንታይ ኣብ ትሕቲ ቁፅፅር ክኣቱ ዘይከኣለ ዘሎ ተዳሲሱ ለብዒ ቫይረስ ቡንዲ ቡግዮም ድሕሪ 10 ዓመት ንፈለማ እዋን እዩ ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ እዚ ሳሕቲ ዘጋጥም ዓይነት ኢቦላ ኣብ 2007 ከምኡውን ኣብ 2012 ጥራዩ ኣብ ኡጋንዳ ተራእዩ በዚ ምክንያቱ ከዓ ዛጊት ዝኾነ ክታበት ከይተረኽበሉ ፀኒሑ እዚ ሕጂ ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ግን ዘይከምቶም ኣብ ዝሓለፈ እዋናት ዝተኸስቱ ብቕልጣፈ ተላባዕነቱ ኣብ ቀዳማይ ደረጃ እዩ ተሰሪዑ ዝርከብ ዘሎ ኣብ ዓምዲ ቃለ ምሕተት ምስ ክልተ መስረቲ ካመልስ ኣብ ምፍራይን ምዝርግሓን ዘይትስምስም ዝነጥፍ ሓላፍነቱ ዝተወሰነ ናይ ብሕቲ ማሕበር ናይ ዝተኻየደ ርክብ ዛዛ ምክፋል ቀሪቡሎ ኣብ ዓምዲ ማህደር ጀጋኑ መልእኽቲ ምስጋና ናብ ከዋብ ማለት ዕቀበ ብረት ዛዛ ምክፋል ይፀንሐና እቲ ናይ ምፅዓን ስራሕ ካምቦድያ ማለት ተሰሪዕካ ምቅብባል ብዝበሃል ኣ

ኣገባብ ገይሮም የቀላጥፉ ነበሩ። ኣብ መንጎ ምቅባሎም ከዓ ሓደ ፍልይ ዝበለ ንብረት መፆም ኤም 15 ዝበሃል ፀረ ተሽከርከርቲ ስራሓት ኣሜሪካ ነታጉዩ። ነዚ ነታጉ እዚ ኣፅዋር ተጠርነፍ ዝነበረት ኣሃዱ ብርጌድ ሰብዓ ረኺባ ዘምፃቶ ነበረ። እቲ ኣሃዱ ናብ ጉቦታት ኬሩ ምስ ወፈረት እዚ ፀረ ተሽከርከርቲ ነታጉ ተቐቢሩ፣ ግን ብከፊል ተቐልቂሉ ክረአ ስለ ዝፀንሐ እቲ ኣሃዱ ፍሒራ ብምውፃእ ኣብ ገመል ፅዒና ምፅያቶ ክኢላ ስለ ዘይነበራ ጥዑም ከይወፀ ከም ዘለዎ እዩ መፂኡ። ሓላፊ ወታደራዊ ምውሃድ ተጋዳላይ ተመስገን ገብረ ስላሴ ነቲ ፈንጂ ምስ ረኣዮ እዚኣ ሓደጋ ከይተኸትል ኩዒትኩም ቅወርዋ ኢሉ ትእዛዝ ሂቡ ነይሩ። ግን ኣባላት ህንዳሳ ስለ ዝመፁ እዚ ቲኤንቲዚ ማለት ተቐጻሊ ኣካል ነታጊ ክጠቕመና ይኽእል እዩ ካብ ዝብል ስስዐ ክቐብርዎ ይደለዩን። ጥዑም ኣውፂኦም ምስቲ ንብረት ክፀዓን ገደፍዋ። ኣብ ግዜ ምፅዓን ኩሉ ሰናዱቕ ጠያይትን ቦምባን ተፃዒኑ ምስ ተወድአ ብላዕሊ ኣብ ሃጓፍ ቦታ ሰኪዖም ቀረቐሮም ፅዒኖማ። ግን እቲ ቲኤንቲ እኹል ፀቕጢ ምስ ረኸበ ተባሪዑ እቲ ነታጉ ተፈንጂሩ። ንሱ ምስ ተፈንጀረ ድማ ንኹሎም ኣብታ መኪና ተፃዒኖም ዝነበሩ ተተጎስቲ ነገራት ከም ዝባርዑ ገይሩ። ካልኣይን ዘዛምን ክፋል ቤት ትምህርቲ ሰውራ ካብ ምምስራቱ ምሕሳቡ ይብርትዕ፣ ፍርያቱ ከዓ ዝያዳ የኸርዕ ቀሪባላ። መብዛሕትኦም ተምሃሮ ቤት ትምህርቲ ሰውራ ኣብ ትምህርቲ ብሓፈሻ ኣብ ቁፅርን እንግሊዝን ከዓ ብፍሉይ ሰነፋት ኣይኮኑን። ሕማቕ ፅበቐ ፅሕፈት እውን የብሎምን። ከምዚ ንክኾኑ ሓያል ፃዕሪ መምህራኖም ይሓግዝዎም። ንኣብነት ኣነ ብዓቕመይ ዝዝክሮ ክቡር መምህር ቴድሮስ ኣብርሃ ኣብ ፍቕዶ ካብ ደብዳብ ነፈርቲ እንሕባኣሉ ዝነበራ ስንጭሮታት እናኸለለ ፅበቐ ፅሕፈት ፊደላት ቋንቋ ትግርኛ እንግሊዝን ቁፅርን የለማምደና ነይሩ። ኩሎም ናይ ቀዳማይን ካልኣይን ክፍልታት መምሃራና ሰሌዳ ምርባሕ ክንሽምድዶ የገድዱና ነይሮም። ከም ውፅኢቱ ኣብ ምርባሕ ይኹን ምምቃል ዝፅገም ተምሃራይ ኣይነበረናን። ካልኣይ ክፋል ዝኽሪ መስከረም ፍሹል ፈተነ ቅትለት ሓመድ ሪስ ዓዋተ ቀሪባላ። ብዘይካዚ ብዙሓት ግዳይም ተጋደልቲ ከም በዓል መሓመድ ዑመር ዓብደላ ኣብ ጢያራ ከይተረፉ ኣብቲ ምስ ጀርመናዊ ተመራማሪ ጉንተር ሽሮደር ዝገበርዎ ቃለ መጠየቃት ኪዳነ ህዳድ ዝበሃል ፖሊስ ዓርኩ ንሓመድ ክኣስሩካ ይደልዩ ስለ ዘለዉ ንበረኻ ውፃእ ኢልዎ ኢሎም እየዘንቱ እዮም። ኪዳነ ግን ከምኡ ይኮነን ብምባል ነቲ ሓበሬታ ማእርምታ ይብሉ እዩ። ኪዳነ ወላ ኩሉ ሰብ ጌርካዮን ተብሎ ብዘይወዓሎ ዝኒየት ሰብ ኣይነበረን። ኣነ ዝተፈልጠ ምስጢር የለን፣ ናብ ርኻ ይትበትን ህድ እበል ኢልዮ እምበር ውፃ ይበልክዎን። ኣነ ንባዕለይ ሓመድ በረኻ ከም ዝወፀ ኣብ በረኻ ከልኹ የፈሊጠ ብምባል ናይ ቅድመ ፍልጠትና ኮነ ናይ ታሪክ ፅሑፋትና ክንእርም ምዒዱ። ኣብ ዓምዲ ሰምራ ጅህድ ንምብሕጓግ ልሙዕ ሓመድን ንጥረ ነገራቱን ጠንቅታትን መፍትሕታቱን ተዳሲሶም ንረኽቦም። ፖሊስታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ብደቂቑ ዘርኢ ቀንዲያ ድህቦ ፖሊስታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ዝደሰስ 10ይ ክፋል ቀሪባላ። ኣብ ዓምዲ ሸባብያት ተራ መንስያት ኤርትራ ኣብ ቃልስን ናፅነትን ልምዓት ሃገርን ተዳሲሱ ይፀንሐና። ኣብ ዓምዲ ኩርናዕ ተምሃሮ ቁፅሪ ክንምሃር ይኸብድ ድዩ ልሙዳት ስሕተታት ኣብ እንግሊዝኛ ኣብ ኮሌጅ ዝደጋገሙ ቃላት ወይ ኣምራት ምስ ትርጉማቶም ግድል በላሕቲ እንዲኹም ጥቕሲ ዝሰሙን ዚ ይፀንሑና። ኣብ ዓምዲ ፍረ ፃዕሪ ፀህያይ ምስ ኣእካል ተሓዊሱ ዝበቁል ዓይነት ተኽሊ እዩ። ፀህያይ ካብ ዓይነታት ኣእካል ወይ ዘራእቲ በረኻ ክኸውን ይኽእል። ፀህያይ ዘይድለየሉ ምክንያት ምስ ዘራእቲ ወይ መግቢ እንስሳ ስለ ዝቃፀፅ እዩ። ማይ፣ ብርሃን ፀሓይ ከምኡውን መግቢ ኣብ ዕቤት ተኽሊ ኣገደስቲ ረቑሒታት እዮም። ዝኾነ ዓይነት መሬት እቲ ክሕዞ ዝኽእል ዓቐን ኣእካል ወይ ፀህያይ ጥራዩ ክፀውር ዝኽእል። ኣብ መንጎ ኣእካልን ፀህያይን ምሽማው ከጋጥም ዝኽእል ድማ ሕፅረት ኣብቶም ኣቐዲሞም ዝተጠቕሱ ኣገደስቲ ረቑሒታት ከጋጥም ከሎ እዩ። ስለዚ ፀህያይ ኣብ ግዜኡ እንተዘይተኣልዩ ክሕፈስ ካብ ዝግብኦ ምህርቲ የጉደል። ኣብ ሚኒስትሪ ሕርሻ ሓላፊት ኣሃዱ ሓለዋ ጥዕና ብቕሊ ወይዘሮ ልኡላ መኮነን ዝሃበትና ሓበሬታ ቀሪቡሎ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት ዕሸል ጓልና ፀገም ተራእዩና ናብ ሕክምና ወሲድናያ፣ ዝኾነ ምልክት ፀገም የብላን፣ ዘሸቐል ኩነታት የብላን ኢሎም መሊሶምና ምስ ዝበለ ወላዲ ዝተኸየደ ምብሃልን ምምኽኻርን ሰፊሩ ይርከብ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ታሽዓይን መወዳእታን ክፋል ሌላ ዞባ ሰሜናዊ ቅሕ ባሕሪ ብልሑኹም ፈትሹ ንረክብ። ኣብ ዓምዲ ደቂ ኣንስትዮ ደቂ ኣንስትዮን ክሊማዊ ለውጥና ትሕቲ ዝብል ኣብ ሓደ ሕብረተሰብ ደቂ ኣንስትዮ ምስ ተፈጥሮ ብዘለዎን ቀጥታውን መዓልታውን ርክብ ናይዚ ለውጢ ዝቐዳሞት ግዳያት ከም ዝኾነ እዩ ዝገብረን። ኣብ መብዛሕትአን ኣብ ምምዕባል ዝርከቡ ሃገራት ስድራ ቤት ናይ ምእለይ ሓላፍነት ናይ ደቂ ኣንስትዮ እዩ። መግቢ ምድላው፣ ምጉራት ማይን ዕንጨይትን ካልእ መሰረታዊ ጠለባትን ናይ ምምላእ ሓላፍነት ኣለዎን።
ስለዚ ዝኾነ ኣብ ተፈጥሮኣዊ መስርሓት ዝኽሰት ምዝንባዕን ንሱ ዝኸትሎ ሕፅረታትን ብቐጥታ ንመዓልታዊ ሃልከንን ሓላፍነተንን ዝጸል እዩ። ብተወሳኺ ኣብ ገጠራ ዝነብራ ደቂ ኣንስትዮ ኣብ ሕርሻን መጓሰን ዝተመርኮሰ መነባብሮ ዘለዎን እየን። ብሰንኪ ዝተፈላለየ ባህላውን ማሕበራውን ፅልወታት ድማ ደቂ ኣንስትዮ ዘለዎን ፀጋታት ምስ ናይ ደቂ ተባዕትዮ ክነፃፀርን ከሎ ዝተፈለየ እዩ። ንኣብነት ኣዋንነት መሬት፣ ፈናንሳዊ ዓቕሚ፣ ምልከት ምዕቡል መሳርሕታትን ሓበሬታን ብዘለዎን ድርጡነት ኣብ ዕለታዊ ንጥፈታትን ንዘጋጥመን ብድሆታት ንምስጋር ብመንፅሩ ዝተደረተ ዓድላት ይህልዎን ተጠቒሱ። ኣብ ዓምዲ ሚን ሁናዊ ሁናክ ኣብ ምዕረባዊ ህንዲ ዞባ ራጀስታን ዝነበረ ጉሓፍ ዝቕበረሉ ኣከባቢ ብጉሓፋት እምኒ ዓረ ተኸቢቡ መስሕብ ብምፍጠሩ ቦታ ቱሪስትን ናይ ቅድመ ምርዓ መስኣሊ ክኸውን ከም ዝኽኣለ ተገሊጹ። ኣውስትራላዊ ኣብራሪ ነፋሪት ጀፍ ኮሊስ ድሕሪ 42 ዓመታት ሞይኡ ገዲፉ ኣብ ትካል መፍርሒ ኣብስቲ ስራሕ ከም ዝጀመረ ተሓቢሩ። እቲ ኣብራር ነፋሪት መስመራት መጓዓዝያ ነፈርቲ ንክሊማዊ ለውጢ ኣቓልቦ ብዘይምሃበን ነቲ ዝፈትዎ ሞያ ከም ዝሓደጎ ይገልጽ። ሓደ ናይ ዕድመ በዓል ጸጋ ቻይናዊ ዝተባትኹ ቤተሰቡ ንምርኻብን መድሃኒታት ንምስጋርን ንዓመት መመላእታ ዝወሰደ ልዕሊ 200 መገሻታት ከም ዘካየደ ተሓቢሩ። ስም መረሰረሲ ቁርበትን ካልእን ቫዘሊን ኮርያውያን ከድምፅዎ ብምሽጋሮም ባዘሊን ዝተጻሕፎ ፍርያት ክዝርጋሕ ከም ዝጀመረን ስሕበት ከም ዝፈጠረን ተሓቢሩ። ኣብ ዓምዲ ዝርዓዊ እቕትሳድ ኣብ ኤርትራ ኣብ ልምዓት ማይን ምዕቃብ ማይን ዝተሰርሑ ዓበይቲ ዕማማት ዕዙዛት ምዃኖም ተገሊጹ። ኣብ ዓምዲ ውሓታል ጥፍል ዝተፈላለዩ ህፃናት ጠቀስ ማህርትን ኣዘናጋዕትን ትሕሶታት ይፅንሑና። ስርዓታት ኢትዮጵያ ኣብ ቀርኒ ኣፍሪቃ ዝኽተልዎም ፖሊሲታት ኣብ ትሕቲ መነፅር ኣብ ዝብል መበል 11 ክፋል ትሕዝቶ መራሒ ሶማልያን ጠለብ ኣፍ ደገ ባሕሪ ኢትዮጵያን ተዳሰሱ ይርከብ። ኣብ ዓምዲ ኣልተቓረር ኣብ ዕድመ ሓምሳታት ክዝውተሩ ዝግብኦ መግብታት ጥቕምታት ዓሚቕ ድቃስ ንጥዕና እምሮ ኣገዳስነት ቫይታሚን ቢ12 ንጥዕና ነፍሰ ፁራት ሽኮራዊ ትሕዝቶ ዘለዎም ፈሳሲታት ምስታይ ንፀገም መንሽሮ ከስዐ ከም ዘጋድድ ተገሊጹ። ስእሊ ስኒት ሃብቲ ኣብ ተዓወቲት ውድድር ወይዘሪት ዓለም 2026 ኣብ ዓምዲ ዴቨሎፕመንት ኣብነታዊ ሓረስታይ ሰይድ መሓመድ ተላልዩ ይርከብ። ኣብ ዓምዲ ስፖትላይት ኤርትራ ታሪክ ተፈጥሮን ባህልን ብውህደት ዘጉላዕሉዕላ ሃገር ዝብል ኣርእስቲ ይፅንሓና። ኣብ ዓምዲ ካልቸር ኤንድ ኣርትስ ባሕቲ መስከረም ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ተዳሲሱ። ኣብ ዓምዲ ስፖትላይት ምስ ኣማዕበልቲ ኣፍሮቨርስ ኣገዳስነቱ መፃእመታቱን ጥቕሙን ብሰፊሑ ተገሊጹ ይርከብ። ኣብ ዓምዲ ኪዩንድኤ ኮሜድያን ተዋሳኣይ ሄኖክ ተኽለ ዋሪ ተላልዩ ይርከብ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ብዝተፈጺሙሎ ሰላም።

መርዓ ብናይ ኩሎም ኣካላት ሕብረተሰብ ምውሳእ ዝዕመም ኣገዳስን ክቡርን ውራይ እዩ። እቲ ኩሉ ንውራይ መርዓ ንምክያድ ዝግበር ንጥፈታት ኣብቲ ዓዲ ማሕበረሰባዊ ስጥመት፣ ሓልዮት፣ ፍቕሪ፣ ምትሕግጋዝ ንኽፍጠር ዝገብር ጥራይ ዘይኮነ ዓቕሚ ኣዳም ዝበጽሐ ጎበዝ ተመርዒዩ ተካኢ መጻኢ ወለዶ ክፈሪ ዝገብር እውን እዩ። ኣብ መርዓ ብዙሕ ወግዕታትን ልምድታትን እዩ ዘሎ። ንሎሚ መርዓን ወግዕታት እውን ኣብ ብሔረ ትግረ ክንርኢና

ኣብ ዝበዝሕ ሕብረተሰብ ትግራይ መርዓ ኣብ ድሌት ናይ ክልተ ተጻመድቲ ዝምርከስ እዩ። ምናልባት ግን እቲ ወዲ ሓፋርን ድሌቱ ንምግላጽ ዝጽገም ንምዝኸውን ስድራ ቤቱ ጓል እከለዶ ከነምጻልካ ብምባል ምርጫ ክህብዎ ይኽእሉ። ድሕርዚ ከም ድሌቱ ይኸውን። በዓሉ ዝጠመታ ጓል እንተሃልያቶ ግን ጓል እከል ሕቶተለይ ክብል ይኽእል። ዝበዝሕ ግዜ ስድራ ቤቱ ተቃውሞ ኣይህልዎምን እዩ። የገዳስ ሓደሓደ ነገራት ከይረጋገጹ እውን ሃንዲረኣኢሎም ኣይኣትውን እዮም። ብዝኾነ መንገዲ ስድራ ወዲ ቤተሰቡን ምቕርቡን ተረኺቦም ይዘራረቡ። ጸገም እንተዘይረኺቦምሎም ድማ ነታ ጓል ብግቡእ ጸውዖም ይሓትዋ። ኩነታት ናይቶም ዝሓቱላ ዘለዉ እውን ይግለጸላ። ጓል ነቲ ሕቶ ምሉእ ናይ ምቕባልን ምንጻግን መሰል ኣለዋ። ሕራይ ምስ ተባህለ ንሕፀ ምድለዋት ይግበር። ድሕሪ ሕፀ ድማ መዓልቲ ቈጺሮም ንመርዓ ይዳለዉ። ድሕሪ መርዓ ሕፁኖት ምስ ተወድአ መርዓዊ ናብ ስድሩ ይኸይድ። መርዓት ድማ ኣብ ጎና ኣዲኣ ኮይና ንሓደ ዓመት ብዛዕባ ሓዳርን ኣደነትን ትምሃርን ተመክሮ ተቐስምን።

0: እዚ ኩሉ መስርሕ ጠቒስና ንሕጂ ኣሰራርሓ ገዛ ምርዓት፣ ስልማት ገዛ ምርዓት፣ ስልማት ምርዓት፣ ትሕዝቶ ገዛ ምርዓት፣ ብሓፈሻ ኣገባብ ምርዓ ክንርኢ ኢና።
1: ስሜ
2: ፋጥማ እስማዒል ኣድም ይበሃል። እዚ ድላላት ይበሃል። ድላላት ኣብ ብሄረ ትግረ ገዛ ምርዓት ማለት እዩ። ቤት መርዓት ኣብ ብሄረ ትግረ ካብ ዓንዲ ጀሚርካ ምንጻፉ፣ ስልማቱ፣ ናይ ናሕሲ ሽፋኑ፣ ብሓፈሻ ኩሉ ውፅኢት ዓርከ ኮባይ ኮይኑ ባዕልና እንሰርሑ ውፅኢት ተንከበት እዩ። መርዓት ክሳብ ክልተ ቆልዑ እትወልድ ሸንኬባይ ዝበሃል ፍሉይ መለለይ ገዛ ምርዓት ኣይእለን እዩ ከምኡ ኢሉ ይጸንሕ። ድሕሪ ክልተ ቆልዑት ምውላዳ ግን የለ። ንሳ ድማ ከም ኣዴታታ ምኩርቲ በዓልቲ ሓዳር ትቁፀር።
1: ብሰጊ ኩሉ ምንከዓለየት ሕመል መንገቢ ተከይ መንገቢ ኩሉ ምንከዓለይ ንሰጊ ንንሰገሊ

እዚ ኩሉ ኣብ ውሽጢ ዘሎ መፀባበቂ ገዛ መርዓት ንናቱ ኣስማት ኣለዎ። ኩሉ እቲ መርዓት ክጥቀመሉ ዘለዋ ነገራት ይዳሎ። ብዝኾነ ነገር ክሽገር ስለ ዘይብላ ኩሉ ባዕሎም ዝሰርሕዎ ስለ ዝኾነ ዝብቅቐላ ነገር የለን። ንመቐመጢ ኣቑሑ ትጥቀመሉ ነገራት ናይ ፀባ፣ እኽሊ፣ ንጥሽ፣ ናይ ማይ መስገዲ፣ መንፀፍ ናይ መንደቕ ኮታ ኩሉ ንመዓልታዊ መነባብሮ ዘድለያ ነገራት የቐረበላ።

0: ኣላማ ንኣንታ ኣዳቀቅ ደይባሃለ ይጠ
1: እዚ ናይ ኣዴታትና ባህላዊ መጥሓን እዩ። ጓል ኣንስተይቲ ሰብኣይ ዘምፃላ ትሕዝቶ ካብ ገዛ ከይወፀት እኽላ ባዕላ ጥሒና ደቃ ትዕቢ መርዓት ሓዳራ ክትፈልኸላ ድማ ብኣድያ ከም ህያብ ትብርከተላ። እቲ ላዕለዋይ ክፋል ናይቲ መጥሓን ምደት ተባሂሉ ክፅዋዕ ከሎ እቲ ሰጣሕነ እኽሊ ንእከበሉ መትሓዚ ድማ እማነት ይበሃል።
0: ወደና ንዳቀቅ ድዋነቲ ኣዮ መደቃሲ ናይ መርዓት
1: እዚ ገዛ ናይ መርዓትን መርዓውን እዩ። እዚ ንመስርሕ እዚ ገዛ ንጥቀመሉ ዕንፀይቲ ድማ ፍሉይ ኮይኑ ካብ ኣርቃይ ዝበሃል ዓይነት ገረብ ዝተወስደ እዩ። ድሕሪ እዚ መጋረጃ ድማ መደቀሲ መርዓውን መርዓትን ኣሎ። ሓደ ካብቲ ፍሉይ ስርዓት ኣገባብ መርዓ ኣብ ብሄረ ትግረ መርዓዊ ድሕሪ ሕፅኖት ንመርዓት ምስ ስድራ ገዲፉ ንሓደ ዓመት መመላእታ ናብ ስድርኡ ይኸይድ መርዓት ድማ ምስ ስድራ ቤታ ትተርፍ። ኣብዚ እዋን እዚ ኣደ መርዓት ሓላፍነት ተሰኪማ

0: ኣንጓላ ኩሉቲ ብቕዕቲ በዓልቲ ሓዳር ክትገብሮ ዘለዋ ነገራት ትምህራ ማለት እዩ። መርዓ ድማ ጸቕጢ ብዘይፈጥረላ መንገዲ ናብራ ሓዳራ ካብ ኣድያ ትምሃሮ። ኣብዚ ግዜ እዚ መርዓዊ ናብ ገዛ መርዓቱ ኣይቀልቀልን እዩ። ድሕሪ ዓመት እዩ ናብ ገዝኡ ተመሊሱ ናብራ ሓዳር ዝጅምር።
1: ተደወል ቤት እዩኣተ ዓመት ምሉእ እዩኣተ ምስ እማት ለመርዓ ዓዳት ቀን ምስ ስድራ ዓመት ምሉእ ምስ ዓዳ ለመቕዓለት ትበሃል መቕዓለትና
0: እዚኣ መቕዓለት ትበሃል። ኣብ መደቀስ መርዓ ድማ ከም መጋየፂ ኣብ መንደቕ ይስቀል። እዚ ድማ ዳህባ ይበሃል። ዳህባ ስልማት መርዓ ዝቕመጠሉ መትሓዚ እዩ። ዳህባ ብዘይ ፍቓድ መርዓት ሰብኣያ ክኸፍቶ ኣይፍቀደሉን እዩ። እዚኣ ድማ ማሕኮለት ትበሃል። መርዓት ኩሕላ እተቕምጠላ ድማ እያ። እዚኣ መቕዓለት ትበሃል። ኣብ ግዜ መርዓ ካብ መሓዙ ትውሃብ ህያብ ኮይና ከም መዘከርታ ኣብ መንደቕ ትስቀል። እዚኣ ድማ መዕፈይ ትበሃል። መስትያት ማለት እዩ። እዚኣ ጢሾ ትበሃል። ንመቐረቢ መግቢ ተገልግል። ባዕልና ካብ ዕንፀይቲ ንሰርሓ ኩሉ ነገራቱ ንጥቀመላ ኢና። እዚ ድማ መቐመጢ ልኸይ ናይ መርዓት ኮይኑ ካብ ዕንፀይቲ ይስራሕ።
1: ሕሳብ ተተሓሳሰበ መርዓት

0: እዚ መገረጃ መርዓት እዩ። ካብ ሓሪር ዝበሃል ዘንፀባርቕ ዓይነት ጨርቂ ድማ ይስራሕ። ከም መመላኽዒ ገዛ ንጥቀመሉ።
1: ማንፋዕትና ጉርማት ቤት ኣይዋ ግርማት ናይ ቤት

0: ስሚ ዓፌ ሳልሕ ስሌማን ትበሃል እላ ቤት ልህሌና ዲበሄኒ ቤት መርዓታ መርዓት ወመርዓዊ ቤቶም ተበለ
1: ዓፌ ሳልሕ ሰልማን ይበሃል እዛ ዘለናዮ ገዛ ናይ መርዓውትን መርዓትን ቤት እያ ሕጂ እዛ መርዓት ተሸሊማቶ ዘላ እንተ ርእና ኩሉ ንናቱ ስም ኣሎ በብሓደ እንተርእና ድማ
0: ልግለስተብደግልኩም እሊ መርወድ ልትበሃል ወላሀየ ግሰት ትትበሃል እላሀየ ተይልከት ተይልከት ብድሃብ ልወዴታ እሊ ሽርኢቱ እሊ ኩሉ ሽርኢቱ ካሊእ እሊ ረእሳ ሸሊል ግዱል ሃላ ብለ ድንቦከት እሊ ድንቦከት ልሃላ ዲባ እዘል መርዓትና ኣቕደት ወካንን ኣለብሳ
1: ኩሉ ትሽለም እንትኾነ መርዓዊ ክሳብ ዓመት ኣይመፃን እዩ ንሳ ምስ ስድራ ቤታ መርዓዊ ድማ ምስ ስድራ ቤቱ ይፀንሑ ንዓመት መመላእታ ድሕሪ ዓመት ንሳ ምስ መሓውስታት ትሕወስ ከለልያ እውን ስለ ዘይክእል በብሓንቲ ይሕዘን ይፍንወን እወ ኣነ መርዓቴ ትብል ክሳብ ዝረክብ ይፍትሽ እዚ ኣብ ገለ እዋናት ክሳብ 4 መዓልቲ ዝወስድ መስሪሑ ኣብ መወዳእታ መርዓቱ ምስ ረኸበ ሓዳሩ ይገብር መርዓት ግና ስቋራ ፍንጫ ይግበረላን ክሳብ ትወልድ ከም ዘላታ ትጸንሕ ድሕሪ ምብኮራ ከዓ ትስቋር

0: ድሕሪ ሓዳር ምውፀን ካብ እንዳ ዲኣ ናብ እንዳ ሓማ ትግዕዝ ኣብ እንዳ ሓማ ኩሉ ነገራት ይዳለውላ ነቲ ሓዳር ንምክያዝ ዘድሊ ነገራት ክሳብ ጥሪት ይወሃባን ሓዳራት መርሕን
1: ትቃዓዝ ቀድር ኣብ ሓማ ጋዓዘት መንገቢ

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት፣
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት፣
0: ንመቐይሩ ናብራን ዕቃበ ከባብን።
2: መደብ ስነ ፍልጠት።
3: ናይ ሎሚ ትምህርትና ስነ ፍልጠት ቀዳማይ ክፍሊ ቀዳማይ ምዕራፍ ኮይኑ ኣካላዊ ስነ ፅሬት ዝብል እዩ። ብምልኣት ክነተክረሉ ሓሪና ዘለና ንኡስ ምዕራፍና ከዓ ክፍልታት ኣካላትናን ዝብል ኮይኑ ክትከታተሉና ብክብሪ ንዕድመኩም። ከምዝፍለጥ ንነፍስና ዝቕሙ

ዝተፈላለየ ስራሕት ዘካይዱ ክፍሊ ኣካላትና ኣለውና። እዞም ኣካላት ከዓ ብፅሬት ክተሓዙ ይግባእ። ንሎም እምበኣር ምስ ቀንድን ኣገደስትን ክፍልታት ኣካላትና ብምልላይ መንመን ምዃኖምን ክንሰምዮም ተግባራቶምን ንምንታይ ከም ዘድልዩን ክንርኢ ዝገብረና መሰናድኦ ቀሪብናልኩም ኣለና። ክፍልታት ኣካላትና ሓቅታት ስነ ሂወት ከም ዘነፅርዎ ዋህዮታት እቶም ዝነኣሱ ሂወታውያን ፍጥረታት እዮም። በይኖም ተነፂሎም ወይ እውን ኣብ ውሽጢ ሂወታውያን ብጉጅላ ዓስኪሮም ከዓ ይነብሩ። እዞም ዋህዮታት እዚኦም ብጉጅለ እንተተጠርኒፎም ቲሹ ዝበሃል ነገር የቕሙ። ቲሹታት እውን ብግድኦም ተኣኻኺቦም ክፍሊ ኣካላት የቕሙ። ክፍሊ ኣካላት ተኣኻኺቦም ስርዓት ስርዓታት ተኣኻኺቦም ከዓ ነፍሲ ወይ መላእ ኣካላት የቕሙ። ንሎሚ ብዛዕባ ኣብ ነፍስና ዝርከቡ ግዳማውያን ክፍሊ ኣካላት ኢና ክንዛረብን ክንላለን። እዞም ንነፍስና ወይ መላእ ኣካላትና ኣቑሞሞ ዘለዉ ግዳማውያን ክፍሊ ኣካላትና ከም ሰባት ውሱን ቅርፂ ክንሕዝን ዝተፈላለየ ስራሓት ብምልኣት ክነተግብርን ኣዝዩ ኣገዳስን ወሳንን ተራ ይፃወቱ። ንምጥቃሶም ዝኣክል ከዓ ደጋዊ ክፋል ኣካላትና እዞም ዝስዕብኦም፣ ኣብ ትሕቲ ግንባርና ዝርከብ ዓይኒ፣ ኣብ ትሕቲ ኣዒንትና ዝርከብ ኣፍንጫ፣ ኣብ ትሕቲ ኣፍንጫና ዝመደበሩ ኣፍ፣ ብክልተ ሸነኽ ርእስና ዘለዋ ፅምድያ እዛን፣ ንመላእ ኣካላትና ከም ኮቦርታ ጠቕሊሉ ዝርከብ ቆርበት፣ ካብ መንኮብና ዝብገስ መሓውር ወይ ኣእዳው፣ ካብ ጎሎና ዝብገስ መሓውር ወይ ከዓ ኣእጋር፣ ከምኡ ውን ኣብ ጫፍ ክፍሊ ኣእዳውናን ኣእጋርናን ዝርከቡ ኣፀብዕትና። ከም ዝፍለጥ ርእስና ኣብ ላዕለዋይ ክፍሊ ኣካላትና ዝርከብ ኣዝዩ ኣገዳሲ ክፍሊ ኣካልና እዩ። ርእስና ንኣገደስቲ ክፍሊ ኣካላትና ዝኾኑ ከም ዓይኒ፣ እዝኒ፣ ኣፍንጫ፣ ኣፍን ሓንጎልን ሓቒፉ ዝርከብ እዩ። ንሕና ሰባት በቲ ብሽክና ርእስና ተሸፊኑ ዘሎ ሓንጎልና ኢና ንሓስብን ነመዛዝንን። ሓንጎልና ዳርጋ ንኩሎም ክፍሊ ኣካላትና መልእኽቲ እናሃበ መደብ ስራሕ ዝህብ ንጉስ ክፍሊ ኣካላትና እዩ። ካብ ኩሎም ክፍሊ ኣካላትና ንዝመፁ ሓበሬታ ከዚኑን መምዩን ውሳነ ዝህብ ክፋል እውን እዩ። ስለዚ ንሓንጎልና ብዝያዳ ክንጥንቀቐሉን ክንሕልዎን ይግባአና። ቁፅሪ 1 ዓይኒ። ኣዒንትና ኣብ መሳኽቲ ሽክና ርእስና ዘለዋ ተነቀፍቲ ፅምዲ ክፍሊ ኣካላትና እየን። ንኣሰራርሐአን ዝምልከት ኣዒንትና ልክዕ ከም ሰኣሊት ካሜራ ኮይነን ይዓያ። ኣብ ከባቢና ንዝፍፀም ንጥፈታት ስኢለን ናብቲ ንጉስ ክፍሊ ኣካላትና ዝኾነ ሓንጎል ህፁፅ መልእኽቲ ምስዳድ ከኣዩ ስራሐን። ስለዚ ከዓ ነገራት ንምርኣይን ቅርፁን ሕብሩን ንምልላይን ኣዝየን ይሕግዛና። ኣዒንትና ብጭዋዳታት ዝተታሕዛ ብምዃነን ናብ ዝተፈላለየ ኣንፈት ክንቀሳቐሳ ወይ ቀባሕባሕ ክብላ ይኽእላ። ንኣብነት ብስያፍ ንምጥማት ይሕግዛና። ኣብ ርእሲ እዚ ሕብርታት ፈላሊና ንክንፈልጥን ንነገራት እውን ካብ ማዕዶ ክነለልዮን ይሕግዛና። ቁፅሪ 2 እዝኒ። ኣእዛና ብክልቲኡ ጫፍ ናይ ርእስና ዝተቐመጣ ንምስማዕ ዝሕግዛና ኣገደስቲ ክፍሊ ኣካላትና እየን። ኣእዛና እውን ልክዕ ከም ድሽ ኮይነን የገልግላ። ከምቲ ድሽ ዝተፈላለየ ሳተላይታት ዝስሕብ፣ ኣእዛና ከዓ ካብ ዝተፈላለየ ኣንፈት ማዕበላት ድምፂ ስሒበን ናብ ሓንጎልና ብምልኣኽ ድምፅታት ክነለሊ ይሕግዛና። ሞባይልና እንተተደዊላ ብእዝንና ኢና ንሰምዓ። ኛውታ ናይ ድሙ እውን ብኣእዛና ኢና ንሰምዖ። ኮታ ኩሉ ዓይነት ድምፂ ንክንሰምዕን ግብረ መልሲ ንክንህብን ኣእዛና ኣብ ሂወትና ዓብ ተራ ይፃወታ። ውሽጣዊ ክፋል እዝንና ግን ኣዝዩ ተነቃፊ እዩ። ብፍላይ ከዓ ከም ከበሮ እዝኒ ዝበሃል ረቂቕ ሽፋን ብበላሕቲ ነገራት ወይ ዓው ዝበለ ድምፂ እንተተቐዲዱ ንሓዋሩ ክንፀምም ወይ እውን ምስማዕ ክንስእን ንኽእል ኢና። ቁፅር 3 ኣፍንጫ። ኣፍንጫና ኣብ ማእከላይ ክፋል ገጽና ትርከብ ክልተ መሳኽቲ ትውንን ክፍሊ ኣካልና እያ። ኣፍንጫና ኣብ ከባቢና ንዘሎ ዝኾነ ዓይነት ሽታ ወይ ጨና ብምስናድ ናብቲ ንጉስ ክፍሊ ኣካላትና ዝኾነ ሓንጎልና ትልእቆሞ ዓይነት እቲ ሽታ ንምፍላይ ትሕግዘና።

0: ንኣብነት ዝተባላሸወ ዓሳ ብጨንኡ ካብቲ ጥዑይ ክንፈልዮ ንኽእል። ዝረስሐ ካልስን ዝተሓፅበን ብዓይንና ከይረኣና ብሓገዝ ኣፍንጫና ሸቲትና ጥራይ ክነለልዮ ተኽእለና። ካብዚ ብተወሳኺ ኣፍንጫና ንኽነተንፍስ ልዑል ተራ ትፃወት። ከምዝፍለጥ ዝኾነ ህይወታዊ ከየዝተንፈሰ ክነብር ዝከኣል ኣይኮነን። ኣፍንጫና ግን ካብ ደገ ኣየር ስሒበን ናብ ሳምቡኡና ክንሰድድን ረሳሕ ኣየር ክንጉሕፍን ኣዝዩ ልዑል ሓገዝ ይህባና። ነቲ ነተንፍሶ ኣየር ዘጻሪ ደቀቕቲ ጸጉሪ ኣብ መሳኽቲ ኣፍንጫና ይርከብ። እዚ ጸጉሪ ከም ዶሮና ዝኣመሰለ ናብ ሳምቡኡና ከኣቱ ዘይብሉ ርስሓት ንምዕጋትን ምክልኻልን ቀሊል ዘይበሃል ወሳሪ ተራ ይጻወት። ቁፅሪ 4 ኣፍ። ኣፍና ኣብ ትሕቲ ኣፍንጫና ዝርከብ ክፍሊ ኣካልና ኮይኑ ብላዕልን ብታሕትን ክልተ ከናፍር ሒዙ ዝርከብ ኣብ ገጽና ዝርከብ ቀዳድ እዩ። ኣፍና ኣብ ውሽጡ ከም ኣስናንን መልሓስን ዝኣመሰሉ ውሽጣውያን ክፍልታት ዝሓቆፈ እዩ። ኣፍና ክንዛረበሉ፣ ምግቢ ክንበልዓሉ፣ ከምኡ ውን መስተ ክንሰትየሉ የኽእለና። ብፍላይ ከዓ ምግቢ ንምሕቃቅ ኣገዳሲ እዩ። መልሓስና መቐረት ናይቲ እንበልዖ ምግቢ ንምድላይ ትሕግዘና። ኣስናና እውን ዝኸለስናዮ ምግቢ ኣብ ምሕያኽን ምድቓቕን የድልያና። ኣፍና ምስ ጎረሮ ዝተራኸበ ብምዃኑ ከዓ ተሓይኹ ንዝተዳቐቐ ብምራቕ ንዝተርከሰ ምግቢ ንጎረሮና ሰንጢቑ ናብ ከስዐ ንኽወርድ ዓብዪ ደገፍ ተበርክት። ቁፅር 5 ኢድ። ኣእዳውና ኣብ ክልቲኡ ሸነኽ ናይ መቆብና ብመላግቦ ስርዓተ ዓስከሬን ዝተንጠልጠለ ሓደ ካብቶም ክልተ መሓውራትና እዩ። ኣእዳውና ብዝተፈላለዩ ዝተላገቡ ኣዕፅምቲ ዝቆመ ክፍሊ ኣካል እዩ። ዳርጋ ኩሎም ኣብ ዕለታዊ ህይወትና እነካይዶም ንጥፈታት ብዘይተሳትፎ ኣእዳውና ክነካይዶም ዝከኣል ኣይኮነን። እዚ እምበኣር ንኣገዳስነት ኣእዳውና ዘንጸባርቕ እዩ። ዝተፈላለየ ዓይነት ምንቅስቓስ ክነካይድ እውን ይኽእላና። ብተወሳኺ ከቢድ ወይ ፎኪስ ሸኸም ክንጸረሉ ይጠቕማና። ኣብ መወዳእታ ክፍሊ ኣእዳውና ነገራት ንምጭባጥ፣ ንምጽሓፍ፣ ንምጥቓዕን ካልእ ዝሕግዙና ኣጻብዕ ኣለውና። ኣብ ጫፍ ኣጻብዕትና እውን ጽፍሪ ኣለና። 6 እግሪ። ኣእጋርና ካብ ምሕኩልትና ወይ ካብ ጎሎና ብመላግቦ ተንጠልጢሉ ዝርከብ ብዝተፈላለዩ ዝተጸመዱ ኣዕፅምቲ ዝቆመ ሓደ ካብ ኣገደስቲ መሓውራትና እዩ። ኣእጋርና ዝዕፀፈሉ ቦታ ብርኪ ኢልና ንጽውዖ። ብዘይህላዊ ኣእጋርና ከም ሰባት ክንቀውም፣ ደው ክንብልን ክንንቀሳቐስን ኣይንኽእልን ኢና። እዚ ከዓ ንኣገዳስነት ኣእጋርና የጉልሕ። ካብ ቦታ ናብ ቦታ ክንንቀሳቐስ ስፖርታዊ ንጥፈታት ከም ጉያ፣ ቅድድም ብሽክለታ፣ ጸወታ ኩዕሶ እግርን ካልእን ክነካይድ፣ መኪና ክንዝውር፣ ክንስዕስዕን ወዘተ ኣእጋርና ኣዝዩ ልዑል ሓገዝ የበርክታልና። ልክዕ ከምእዳው ኣብ ኣእጋርና እውን ኣጻብዕ ኣለውና። ኣብ መወዳእታ ክፋል ናይቶም ናይ ኣእጋርና ኣጻብዕ እውን ኣጽፋር ኣለው።
1: ኣነባ ንግስቲ ብዘይ ፍታው ብዘይ ኣቤቱታ ኣነ እንደ መልክዕ ጐይታ ምኡ ዝሽታ ኣነ እንተ ዘይሃለ መን ብሕይወት ክሰርር ኣነ እንተ ጐዲለ ፍጡር ይኸውን ነብሲሄር ኣፍንጫ ኽኣብሃል ንግሥቲ እዛ ነብሲ ኣነ እንደ መሸተቲ ኣነወ መተንፈሲ ኣነ ባ ንግሥቲ ተደለኹ ንሰባት የጋጩ ተደለኹ ጥዑም ቃላት የመንጩ ኣነ እንተ ዘይሃለ መን ከስተማቕር ተደልየ ይሕይኽ ተደልየ ይምድር ኣነ ንግሥቲ እዛ ነብሲ ኣፍ ከኣብሉኒ ካብ በዓል ጣፍ ዝብል ጽልክ ኩሉ ዝብህገኒ ምንጋስ ምንጋሱስ ኣነ ባ ንግሥቲ ኣነ መተግበሪት ኣነ መጣቕዒት ኣነ እንዴ ጥበበኛ ኣነ መዳመቒት ኣነ ተባኣሲት ኣነ ሰላማዊት ኣነ እንተ ዘይሃለ ኩሉ ኸውን ክእለት ኣልቦ ኣነ እንተ ጐዲለ ሰብ ስእን ማዕልቦ

0: ኢድ ክኣብሃል ንግስቲ እዛ ነብሲ ነተካእታ ዘይብለይ ናይ ኩሉ ፈውሲ ኮንቲ ሞደረ እዩ ንግስነሲ ንዓይባሃቡኒ ኣነ ተጓዓዚ ብዘይድኻም ውስወኒ ኣነ ጎያይት ንቕልቅለት ኮነ ዓቐብ ኣነ እንተዘይሃለ ብሄን ኣቢሉ ኣሳልጦ ክርከብ ንግስቲ እዛ ነብሲ እግሪ ክኣብሃል ኣነ እንተዘይሃለ ኣይፍጠርን ሓያል ወይ ኣነ ሓንጎል ዘይሰምዖ ዘይብለይ ወዳጀ ፈኸራ ስቕ ኢልና እንተሰማዕናስ ናይ ዓያሹ ጃህራ ኣንተ ዓይኒ ንግስትየ ትብልስ መን ክሽትተልኪ ኣፍንጫኸ ንግስትየ ትብልስ መን ክሰምዓልኪ ኣንተ እዝኒ ንግስትየ ትብልስ መን ክዛረበልኪ ኣፍከ ንግስትየ ትብልስ መን ክስከመልኪ ኣንቲ ኢድ ንግስትየ ትብልስ መን ክጐየልኪ እግርኸ ንግስትየ ትብልስ መን ክርእልኪ ንዓይንዓይ ግደፋ ኣይኮንክንን ተወዳደርቲ ኣነኣነ ግደፋ ኩና ደኣ ተማላላእቲ ንሳ ናይ ሓንጎል መልእኽቲ
1: ኣካላዊ ስነ ጽሬት ክፍልታት ኣካላት ደጋውያን ክፋላት ኣካላትና እዞም ዝስዕቡ እዮም ዓይኒ ኣፍንጫ ኣፍ ኣእዛን ቆርበት ኣእዳውን ኣእጋርን ደጋውያን ክፍልታት ኣካላትና ቁፅሪ ሓደ ዓይኒ ክልተ ኣዒንቲ ኣለዋና ኣብ መሳኩቲ ሽክና ርእስኻ ይርከባ ተነቀፍቲ እውን እየን ኣዒንትና ንምርኣይ ይጠቕማና ቁፅሪ ክልተ እዝኒ ክልተ ኣእዛን ኣለዋና ብክልቲኡ ጫፍ ናይ ርእስና ይርከባ ኣእዛን ንምስማዕ ይሕግዛና ቁፅሪ ሰለስተ ኣፍንጫ ኣፍንጫ ኣብ ማእከላይ ገጽ ትርከብ ኣፍንጫ ንምሽታትን ምስትንፋስን ትሕግዘና ቁፅሪ ኣርባዕተ ኣፍ ኣፍ ኣብ ትሕቲ ኣፍንጫና ትርከብ ከናፍር መልሓስን ኣስናንን ኣለውዋ ንምስትምቓርን ምብላዕን ከዓ ትጠቕመና ቁፅሪ ሓሙሽተ ኢድ ካብ መንኮብና ዝብገስ መሓውር እዩ ኣእዳው ኣብ ጫፉ ኣጻባዕ ኣለውዎ ኣእዳው ክንጽሕፍ ክንሰርሕ ነገራት ክንጭብጥን ክነጣቐዕን ይኽእለና ቁፅሪ ሽዱሽተ እግሪ ካብ ምሕኩልትና ዝብገስ መሓውር እዩ ኣእጋርና ዝዕጸፈሉ ቦታ ብርኪ ኢልና ንጽውዖ ኣእጋርና እውን ኣጻቢዕ ይውንኑ ኣእጋርና ክንከይድ ክንጐይ ክንጻወትን ኩዕሶ ክንቀልዕን ይኽእለና

ሽዋ ተማሃሮ ከመይ ቀኒኹም? እሞን ሎሚ ብዛዕባ ጉዚ ኢና ክንምሃር። ጉዚ ማለት እንታይ ማለት እዩ? ጉዚ ከመይ ጌርና ንጉዚ? ኣብ መዓልታዊ ህይወትና ኸ ከመይ ጌርና ንጥቀመሉ ሓቢርና ክንርኢ ኢና። ቅድሚኡ ግን ንመጀመሪ ክኾነና ቀለልቲ ግን ካ ኣገደስቲ ሕቶታት ክሓተኩም እዩ። ኣብ ቤት ትምህርትኹም ወይ ኣብ ገዛውትኹም ኣዕሩኽ ማሓዛ ኣለዉኹም ዶ? ኣለዉኹም ሓቀይ? ምዞም ኣዕሩኽ ማሓዛኹም እውን ሓቢርኩም ተፃወቲ ኢኹም።

እሞ ክትፃወቱ ከለኹም ዝኾነ ነገር ተማቒልኩም ትፈልጡራ? መን እዩ ዝነግረኒ? ንፉዓት እሞ ጉዝ ዝበሃል ከዓ ልክዕ ከምቲ ንስኹም ክትፃወቱ ከለኹም ትማቐልዎ ጉዝ ማለት ከዓ ንሓደ ነገር ናብ ንኡስ ክፋል ምምቃል ማለት እዩ። ጉዝ ማለት ምምቃል ማለት እዩ። ሕጂ ሓቢርና ነዛ ትስዕብ ኣብነት ንርኣያ። ከምዚ ንሪኦ ዘለና ነዛ ርቡዕ ኩርናዕ ናብ ክልተ ማዕረ ዝኾና ንኡስ ክፋላት መቒልናያ ኣለና። ናብ ክልተ ማዕረ ዝኾና ክፋላት ምስ መቐልናያ ፍርቂ ናብ ዝበሃል ንኡስ ክፋል ትምቀል። ፍርቂ ብመልክዕ ጉዝ ክፅሓፍ ከሎ ከመይ ገይሩ ይፅሓፍ? እወ ፍርቂ ብመልክዕ ጉዝ ክፅሓፍ እንከሎ ክልተ ክፋላት ኣለዎ። እቲ ኣብ ላዕሊ ዝፅሓፍ ቆፃሪ ክበሃል ከሎ እቲ ኣብ ታሕቲ ዝፅሓፍካ ረቓሒ ይበሃል። ከምዚ ንሪኦ ዘለና ሓደ ቆፃሪ ክበሃል ከሎ ክልተ ኸዓ ረቓሒ ተባሂሉ ይፅዋዕ። ንፉዓት ቀፂልና ነዛ ትስዕብ ኣብነት ንርኣያ። ኣብዛ ትስዕብ ኣብነት ነዛ ናብ ክልተ መቒልናያ ዝፀናሕና ርቡዕ ክርና ሕጂ ድማ ናብ ኣርባዕተ ማዕረ ዝኾኑ ንኡስ ክፋላት መቒልናያ ኣለና። ብመልክዕ ጉዚ ክፅሓፍ ከሎካ ርብዒ ናብ ዝበሃል ንኡስ ክፋል ይምቀል። ርብዒ ብመልክዕ ጉዚ ክፅሓፍ ከሎ ከመይ ገይሩ ይፅሓፍ? እወ መጀመርታ ከምቲ ዝበልናዮ ጉዚ ንክንፅሕፍ ክልተ ክፋላት ኣለዉና። ንሳቶም ከዓ ቆፃርን ረቑሕን እዮም። ስለዚ መጀመርታ ረቋሒ ንክንረክብ ናብ ክንደይ ክፋል ተመቒላ ኣላ ክንፈቅድ ኢና። እስከ ንፍቀድ ሓደ፣ ክልተ፣ ሰለስተ፣ ኣርባዕተ። ንፉዓት ከምዚ ንሪኦ ዘለና ረቋሒና ኣርባዕተ እዩ። ቆፃሪ ንክንረክብ ድማ ንሓንቲ ካብተን ክፋላት ምስ ወሰድና ሓደ ኣብ ልዕሊ ኣርባዕተ ይኸውን። እዚ ብመልክዕ ጉዚ ክፅሓፍ ከሎ ሓደ ኣብ ልዕሊ ኣርባዕተ ይፅሓፍ። ንፉዓት ሕጂ እውን ተወሳኺ ኣብነት ክንውስኽ ኢና። ናይዛ ትስዕብ ጉዚ፣ ቆፃርን ረቋሕን ረኸቡ። እስከፈትንዋ ብጣዕሚ ፅቡቕ። ከምዚ ንሪኦ ዘለና እዛ ሕቶ እዚኣ ክልተ ክፋላት ኣለውዋ። እቲ ሓደ ኣብ ላዕሊ ተፃሒፉ ዘሎ ሰለስተ ክኸውን እንከሎ እቲ ሓደ ኸዓ ኣብ ታሕቲ ተፃሒፉ ዘሎ ሸውዓተ እዩ። ከምዚ ገሊፅናዮ ዝፀንሕና ቆፃሪ ዝበሃል ኣብ ላዕሊ ዝፀሓፍ ክፋል እዩ። ስለዚ ናይዛ ጉዚ ቆፃሪ ሰለስተ ክኸውን እንከሎ ናይዛ ጉዚ ረቑሒ ኸዓ ሸውዓተ ይኸውን። ፍትዋት ተምሃሮ ምሳና ኣለኹም ዶ? ፅቡቕ። ሕጂ እውን ተወሳኺ ሕቶ ክንሰርሕ ኢና። ከምዚ ንሪኦ ዘለና ንሴምን ንመሬምን ሓሓንቲ ኣራንሺ ተማቐልወን ኢልና ሂብናዮም። ሴም ነዛ ኣራንሺ ክመቕላ እንከሎ ናብ ክልተ ማዕረ ዝኾኑ ክፋላት መቒልዋ፣ መሬም ግን ነታ ኣራንሺ ክትመቕላ ንከላ ናብ ኣርባዕተ ማዕረ ዝኾኑ ክፋላት መቒላታ። ከምዚ ንሪኦ ዘለና ሴም ካብዘን ናብ ክልተ ዝመቐላ ሓደ ፍርቂ ክፋል ወሲዱ መቒልዋ፣ መሬም እውን ካብታ ናብ ኣርባዕተ ዝመቐለታ ኣራንሺ ንክልተ ክፋል መቒላ ወሲዳቶ። ፀቡቕ። ሴም ሓንቲ ካብ ክልተ ምቃል ክወስድ ከሎ መሬም ግን ክልተ ካብ ኣርባዕተ ምቃል ወሲዳ። እዚ ብመልክዕ ጉዚ ክፅሓፍ ከሎ ናይ ሴም ሓደ ካብ ክልተ ወሲዱ። ከምዚ ዝረኣናዮ ሴም ሓደ ክፋል ካብ ክልተ ወሲዱ። ስለዚ ረቋሒ ንክንረክብ ጠቕላላ ናብ ክልተ መቒልዋ፣ ቆፃሪ ንክንረክብ ከዓ እታ ዘለዓላ ሓደ ክፋል ወይ ፀሊሙ ዘሎ ሓደ ካብ ክልተ ወሲዱ። መሬም ግን ብናታ ኣገባብ ክትመቅል እንከላ ካብ ኣርባዕተ

ክፋል ንኽልተ ክፋል ወሲዳ። ከምዚ ንሪኦ ዘለና ካብ ኣርባዕተ ክፋል ንኽልተ ክፋል ወሲዳ። ስለዚ ብመልክዕ ጉዚ ክፀሓፍ ከሎ ካብ ጠቕላላ ኣርባዕተ ክፋል ማለት ረቓሒ ኣርባዕተ ናብ ኣርባዕተ ተመቒሉ ስለ ዘሎ ክልተ ክፋል ወሲዳ፣ ወይ ነቲ ክልተ ጸሊሙ ዘሎ ክፋል ወሲዳቶ። ሕጂ ሓንቲ ሕቶ ክሓተኩም የፍትዋ ተማሃሮና፣ ካብ ሴምን ካብ መሬምን ዘለዓለዎ ክፋላት ናይ መን ይዓቢ? እወ ከምዚ ንሪኦ ዘለና ክልቲኦም ዘለዓለዎ ክፋል ማዕረ እዩ። ዓቐኑ ክረአ እንከሎ ሴም ፍርቂ ናይታ ኣራንሺ ወሲዱ፣ መሬም ውን ወላ ናብ ኣርባዕተ ትንቀላ ዳኣ እምበር ፍርቂ ናይታ ኣራንሺ እያ ወሲዳ። ስለዚ ዓቐኑ ክወዳደር ከሎ ሴምን መሬምን ማዕረ ዝኾነ ክፋል ወሲዶም። ብመልክዕ ጉዚ ክንሪኦም ከለና ሓደ ኣብ ልዕሊ ክልተ ማዕረኢ ምስ ክልተ ኣብ ልዕሊ ኣርባዕተ። ስለዚ ማዕረ ጉዝታት ዝበሃሉ ኩሉ ግዜ ዓቐኖም ማዕረ ዝመፁ ጉዝታት ማለት እዩ። ንፉዓት ብቁጥራዊ ኣገባብ ክንሪኦ ከለና ፍትዋት ተምሃሮ ሓደ ኣብ ልዕሊ ክልተ ማዕረኢ ምስ ክልተ ኣብ ልዕሊ ኣርባዕተ፣ ነዚ ጉዚ እንተፋኺስናዮ ክልተ ብክልተ ከነፋኽሶን ከለና ሓደ ይኸውን፣ ኣርባዕተ እውን ብክልተ ከነፋኽሶ ከለና ክልተ ይኸውን። ስለዚ ብቁፅራዊ ኣገባብ ሓደ ኣብ ልዕሊ ክልተ ማዕረ ምስ ሓደ ኣብ ልዕሊ ክልተ ይኸውን። ፀቡቕ ማዕረ ዝኾኑ ጉዝታት ኩሉ ግዜ ዓቐኖም ማዕረ ዝመፁ ጉዝታት ማለት እዩ። ቀፂልና ተወሳኺ ኣብነታት ክንርኢ ኢና። ከምዚ ንሪኦ ዘለና ኣብዛ ዓንኬል ነቲ ጸሊሙ ዘሎ ክፋል ብመልክዕ ጉዚ ፀሓፉ ተባሂልና ኣለና። ነዛ ዓንኬል እዚኣ ብመልክዕ ጉዚ ንክንፅሕፋ ክልተ ኣካላት የድልዩና። መንን መንን ይበሃሉ? እወ ቆፃርን ረቋሕን። ረቋሕን ክንረክብ ናብ ክንደይ ተመቒላ ኣላ ክንፈቅድ ኢና? ስለዚ ረቋሕን ክንረክብ ናብ ክንደይ ተመቒላ ኣላ ንፍቀድ? ሓደ፣ ክልተ፣ ሰለስተ፣ ኣርባዕተ፣ ሓሙሽተ፣ ሽዱሽተ። ብጣዕሚ ፅቡቅ። ስለዚ ናብ ሽዱሽተ ማዕረ ዝኾኑ ክፋላት ተመቒላ ስለ ዘላ ረቋሒ ሽዱሽተ ይኸውን። ቆፃሪ ንክንረክብ ነቲ ጸሊሙ ዘሎ ክፋል ክንፈቅድ ኢና። ክንደይ ክፋል ጸሊሙ ኣሎ? እስኪ ብሓባር ንፍቀዶ። ሓደ፣ ክልተ፣ ሰለስተ፣ ኣርባዕተ። ፅቡቅ። ስለዚ ኣርባዕተ ካብ ሽዱሽተ ወይ ብመልክዕ ጉዚ ኣርባዕተ ኣብ ልዕሊ ሽዱሽተ ይኸውን። ስለዚ ቆፃሪ ኣርባዕተ ክኸውን ከሎ ረቋሒ ሽዱሽተ ይኸውን። ፅቡቅ። ሕጂ እውን ነዛ ትፅዕብ ኣብነት ቀፂልና ንሰርሕ ኢና። ካብዘን ክልተ ጸሊመን ዘለዋ ዓንኪላት ኣየናይ ጉዚ ይዓቢ? ስለዚ ኣየናይ ይዓቢ ስለ ዝብል ዘሎ ከነወዳድር ኢና። ቅድሚኡ ግን ብመልክዕ ጉዚ ከመይ ፀሓፍ ክንፅሕፎ ኣለና? ከምዚ ንሪኣ ዘለና እዛ ቀዳመይቲ ዓንኬል ናብ ሰለስተ ተኸፊላ ኣላ። ንሳቶም ከዓ ሓደ፣ ክልተ፣ ሰለስተ። ስለዚ ረቋሒ ናይዛ ዓንኬል እዚኣ ሰለስተ ክኸውን እንከሎ እቲ ጸሊሙ ዘሎ ክፋል ከዓ ሓደ፣ ክልተ። ስለዚ ክልተ ካብ ሰለስተ ወይ ክልተ ኣብ ልዕሊ ሰለስተ ናይዚኣ ዓንኬል እዚኣ ጸሊሙ ኣሎ ንብል። ነዛ ካልአይቲ ዓንኬል ብመልክዕ ጉዚ ንክንፅሕፍ ረቋሒ ንክንረክብ መጀመርታ ናብ ክንደይ ተመቒላ ኣላ ክንፈቅድ ኢና። እስከ ንፍቀድ ሓደ፣ ክልተ፣ ሰለስተ፣ ኣርባዕተ፣ ሓሙሽተ፣ ሽዱሽተ። ፅቡቅ። ረቋሒ ሽዱሽተ ኮይኑልና ኣሎ። ቆፃሪ ንክንረክብ ነቲ ጸሊሙ ዘሎ ክፋል ሓደ፣ ክልተ፣ ሰለስተ፣ ኣርባዕተ። ንፉዓት ቆፃሪ ኣርባዕተ ካብ
ሽድሽተ

ጸሊሙ ኣሎ። ስለዚ ኣብ ቀዳሚይቲ ዓንኬል ክልተ ኣብ ልዕሊ ሰለስተ ክህልወና ከሎ ኣብ ካልአይቲ ዓንኬል ኣርባዕተ ኣብ ልዕሊ ሽዱሽተ ኣለና። ኣየና ይዓቢ? ብጣዕሚ ፅቡቅ። ከምታ ኣቐዲምና ዝረኣናዮ ኣብነት ዓቐኖም ክነወዳድሮም ከለና ኣብ ክልቲኡ ዓንኬል ማዕረ ዝኾነ ክፋል ጸሊሙ ኣሎ። ከምዚ ንሪኦ ዘለና ማዕረ ዝኾነ ክፋል ጸሊሙ ኣሎ። ስለዚ ማዕረ ዝኾኑ ጉዝታት እዮም ማለት እዩ። ብቁፅራዊ ኣገባብ ክንሪኦ ከለና ከዓ ክልተ ኣብ ልዕሊ ሰለስተ ማዕረ ምስ ኣርባዕተ ኣብ ልዕሊ ሽዱሽተ ከምቲ ኣቐዲምና ዝረኣናዮ ነዚ ክፋል እዚ እንተዳ ኣፋኺስናዮ ብክልተ ክልተ ክኸውን ከሎ ሽዱሽተ ከዓ ብክልተ ምስ እንጣፍኦ ወይ ምስ እንመቕሎ ናብ ሰለስተ ይመፅእ። ስለዚ ከምዚ ንሪኦ ዘለና ክልተ ኣብ ልዕሊ ሰለስተ ማዕረ ምስ ክልተ ኣብ ልዕሊ ሰለስተ። ፍቱዋት ተምሃሮ ከምዚ ንሪኦ ዘለና ማዕረ ዝኾኑ ጉዝታት ኩሉ ግዜ እንተዳ ኣፋኺስናዮም ማዕረ ይመጡ ማለት እዩ። እሞ ፍትዋት ተምሃሮ ሎሚ ተምሃርናዮ ትምህርቲ ጉዝ ማለት ምምቃል ማለት ምዃኑ፣ ከምኡ እውን ጉዝ ክፀሓፍ ከሎ ከመይ ጌርካ ይፀሓፍ። እወ ክልተ ኣካላት ኣለውዎ። እቲ ኣብ ላዕሊ ዝፀሓፍ ቆፃሪ ክበሃል ከሎ እቲ ኣብ ታሕቲ ዝፀሓፍካ ረቋሒ ተባሂሉ ይፅዋዕ። ኩሉ ግዜ ቆፃሪ እቲ ደሊናዮ ዘለና ክፋል ክኸውን ከሎ ረቋሒ ከዓ ጠቕላላ ናብ ክንደይ ማዕረ ዝኾኑ ክፋል ተመቒላ ኣላ ማለት እዩ። ፍትዋት ተምሃሮ ማዕረ ዝኾኑ ጉዝታት ኣብ መዓልታዊ ሂወትና ንጥቀመሎም ዶ? እስከ ሕሰቡ። እወ ማዕረ ዝኾኑ ጉዝታት ኣብ መዓልታዊ ሂወትና ንጥቀመሎም ኢና። ገለ ካብኦም ምስሊ ንርኢ። ማዕረ ዝኾኑ ጉዝታት ንምምቃልን ንክፋልን ዝተፈላለየ ዓቐን ይጠቕመና፣ ከምኡ እውን ንምውድዳር ዝተፈላለየ ዓቐን ይጠቕመና። እሞ ፍትዋት ተምሃሮ ካብዚ ሎሚ ዝተምሃርናዮ ነዘን ስዕባዕዮ ገዛ ክህበኩም እዩ። ቀዳመይቲ ሰለስተ ኣብ ልዕሊ ኣርባዕተ ማዕረ ምስ ሀ ኣብ ልዕሊ ሸሞንተ ናይ ሀ ዋጋ ርኸብ። ካልአይቲ ሕቶ ኸ ክልተ ኣብ ልዕሊ ሓሙሽተ ማዕረ ምስ ኣርባዕተ ኣብ ልዕሊ ለ ኣብዚ እውን ናይ ለ ዋጋ ርኸብ። ፍትዋት ተምሃሮ ነዘን ሕቶ ምስ ወዳእኩመን ንዓበይቲ ኣሕዋትኩም ወይ ንስድራኹም ረአይ ኢልና ብልዎ። እሞ ንሎም ተምሃርናዮ ትምህርቲ ነዚ ዝመስል ነይሩ። ኩሉ ተረዲእኩም ክኸውን ተስፋ ገብር። ኣብ ዝመፅእ ብኻልእ ኣርእስቲ ኢና ክንራኸብ። ክሳዕ ሽዑ ግን ሰላም ቅነ

0: ለምለመይ ከም ነፀነትና 6 ዓመት ኮይኑ ምሽ
1: ፍረጓለይ እዚ ደስ ኢልዎ ተሓጊሱ እትርዮ ዘለኽ ህዝቢ ብዋጋ ቃሱና ፅነቱ ኣመስኪሩ እናሃለኻ ኤርትራና ዓለም ለኻዊት ልዕላዊት ሃገርካ ብትኸውን 4 ዓመት ገይራ ኣላ
0: ሎማዓንቲ ዓርክቱን ባባ ክንረኽቦም ኢና ምሽ
1: እወ ሎማዓንቲ ፍረጓለይ ብምኽንያት ጉንበት 24 ሓደ ዓብ ታሪክ ክትፈልጥ ኢኺ ኣብ ሂወትኪ ታሪኻዊት ዕለት እያ ክትከውን
0: ከተማከረ እንዳኣ ክንደይ ክትፅብቐ እያ ካብ ባፅዕ ናብዚ ክንደይ ኪሎ ሜትር ኸውን
1: ብፀድኣ መፂኦም እንድዮም ኣሕዋት ስድራ ክመፂኦም ፍረጓለይ
2: ዶክተር ለምለም ከመይ ቀኒኺ ድሓንዲ ቀኒኺ
3: ዘይቲ ለምለም ከመይ ቀኒኺ ዎ ረሳብራ ጓለይ ከመይ ኣለኺ ትምህርቲ ከመይ ኣሎ ከም ቀደም ክዶ ቀዳማይ ትወፅእ ኣለኺ
0: ፅቡ ባባ ወዲ ሸቃ ሎም ዓመት ቀዳመይ ትወፅ
2: ኣይዎ ዝተፈጥሮ ዝብዎስ ከመይ ደቀ
1: እቲ ኩሉ ግዜ ታሪክ ይዕልልኒ ይትብልኒ ውዕሎ ተጋዳላይ ታሪክ ህዝቢ ኤርትራ ሎም ዓንቲ ኩሉ ክዕልሉኸ እዮም
0: ፅቡቅ እሞ ቅድም ፒሮን ጥራት ዝንክሕስ ሓደ መዓልቲ ከዓ መፅሓፍ ክፅሕፈ እየ
3: ሰይ ዛ ጓለይ ናይ መንዳእ ክትወስዲ ነቶም ጀጋኑ ስድራ ክንበሪ
2: ፕሮፌሰራ ጓለይ ታሪክ ብረታዊ ቃልሲ ዝህዝቢ መሪርን መስተንክርን እየ

0: ይከኣለ ኩሉ ዝከኣሎ ነብጫ ካበል ንጎደሎ ናንፀልካዮም ፀረካዮም ድረ ኩሉ ቢድካ እንታይ ፀገም ኣሎ ሓመልካዮም ኣቶም ሰለሎ ናደው ናቕፋ ሕጂና ቤሎ ናደው ናቕፋ ሕጂና ቤሎ ይከኣሎ
1: ወወ ተረድካ ኣለኹ ብሸነኽ ፀጋሚት ናይታ ታርጌት ይጉዕዘና
2: ኣመሬታ ክሳብ ድመፀካ ኣውቶ ፀቂዕካ ፅንሓኻ
1: ረድካ ተረድካ እንተኾነ ሓሳበን ልውጣ ኾና ኣየለንካ ታሪክ ከም ቆዶም እዩ ሓንቲ ጢን ጥራይና ንፅበለ ኣለና
2: ኣምነካ መንጢል ቅድሚ ምፅጋዕካ ርክብ ግበረ ኣሎ ኢኻ ድኒኻ

0: ሰላም እዩ ዘሎ።
1: ብስናባይ ግደፎ ኩሉ ተወጢሩ እዩ ዘሎ። እንታይ ከዳ ዝወፈረ ኣለና ድዩ?
0: ኣስታ 30 ጥቕሉል ምሳኽ ኣሎ።
1: ፅቡቅ ፅቡቅ።
2: ኣቶም ሰባት ጠልዓት ኣጓብሲ ዘይተብሪዎን ዘን ኣሕዋትና ዋልሙሳ ሃብስ ከብሬኪ
3: ኣታ ወዲ እዛ ተሓሳስባ እዚኣ ወግና ምሽ ኢለካ
4: እንታይ ሕሽካ ስብል ግርም ገብረትካ
2: ካብ ሓልየት ተበገሰ እንዳኣሉ
3: ኣነ ስለ ዝሓልየልካ እንዴ ወዲ ሸቃዓይ ንጋንታ እንዲያሞ ጥራሕ ንኺድ

0: ጓል ሙሳ ጓል ሙሳ እዛ ቅድሜና ዘላ ስንጭሮ ንግዜ ኣብኣኢና ክንዕርፍ ኩሉ ሰራዊት ካብ ተጠንቀቕ ክፀናሕ ኣለዎ ምዝናይ ድበሃል ከይረአ
1: ቅሰን ቅሰን
0: ኣንቱ ጓል ሙሳ እንታይ ዳ ኣይደኸምክ ንዲኺ እዚ ኩሉ ሰብ ከም ተሰኪምኪ
1: እንታይ ደኸሙ ታመንጥር ድኸም ዘይመሃርኩምና ደቂ ኣሮይ ከይደግዳ ኸይደ
0: ሰሓበል ዋዕሮይ
2: ተኸብኪበና ቆጓይ ዓለባ

0: ይ ኢዞ
1: ሰይቂ መቼም ገለ ነገር ተባላሽኻ እንደሰቓካ
2: ከምኡ ይኮነና እንትፍሬታ እዚ ተኽሊሲ ኣበይ ኮኑ ህሉ ንሜዳ ወፂኢ ደኸው እንተ ተወፅሲ ምደለናዮ ሞ ዝምድና ከዓ ምገበርኪ ካብ ብናፉቕ ትሕመሲ
1: ኣተ ኣርበጂ ደይ ሓዊ እዩ
2: ጭቡቕ እንዲኽ ዘለኺ ኣነ ሓዊኺ ወዲ ሸቃ ሓዊኺ ፋጥማ ሓፍትኺ ኩላትና ኣሕዋትኪ ኮይና ሓንቲ መዓልቲ ግን ብጎኒ ክተታሒስኪ ኣርብጂያይ ኢልኪ ትፈልጥን ኢኺ
1: ኣታ እንታይ ይኻስኻ ኣኸኢልካ ትዕገርግር ጥራይ
2: ኣንቲ ምዕግርጋር ኣይኮነ ሎሚ ዓንቲ እዋዕ እንቋዕጓል ሙሳይ ሓዘትኒ ኣታ ዘመልሓሳይዶ ቅንጥብ ከብላታ
3: ኣታ ዘመልሓስካ ዘትቆርፃዳ ኩሉ ሰብ እኳ ምዕረፍ እስኻ ኮ ኣርበጂ ክብሉካ ይነበሮምን መጥባሕቲ ይኽብሉካ ነይርዎ እዛ ጋ እንታ ኮ ጠቢሕኻ ወዲእኻ ይበቀ
2: ዋና በሪ ድርሳይ
4: ክደገኒ እንታይ
3: ኣታ ግደፎ ልግስ ክላስ ክበጃ ኣለካ ግደፎ
1: ከጥፋኣከ ድሕሪ ሕጂ ጥራይ ድገማ
2: መዓለሽ መዓለሽ ጓል ሙሳ ነብሲ ደይ ከም ዕላለይ ሓሲበ እያ
1: ኣምሺ ዝሩብ ኢልካ እንዲኻ ሕጂ ዳኣና ቤይ ክትመልሳ ፍሬቲኖ ምሳሕ ዳ ኣይደንጎየትን ኣየባቀል ኣጥፋ ብልዎ
0: ወሪዳ ያ ጓል ሙሳ ኣርበጂ ዳይ ሞስከ ንኽንበጅብጅ
1: እድሪሳይ ከላሽን ኮፎ ህለየ
4: ኩሉ ሰኒ ወለት ሙሳ ሎም ሓሸ ልጋጥና ግልብ ደውብቶም
1: ኣማንካት ወላሂ
2: መዓለሽ ጓል ሙሳ ኣይ ደግማኒ
1: ወላ ሕቲ ደግማ መልሓስካ ቆሪፀ ኣለኹ ኣያኺድጋ እንታ ምሳሕ በላ
2: እንታ ሎም ዳ ደገ ደፈትለይ ኣይተመሲሓትኒ እንደ እዋይ
0: ሰንደላይ ጉሩም ኳዕናነይ ኦመርዓዊ
2: ኣብይ ክንደሞ ትጓል ከረን ፃዕዳ ዝምትና ከይንገብር
0: ኪድ በልጋ እንታ በጅብጅ ኣላ
2: ዶ
0: እንታ ከይትበጅብጅ
2: እዚ ኩሉ ናእዳሲ ንበጅብጅ ኣላይ ኣዋይ ሰምዒኹም ኣለኹም ብፆት ብዛዕባ ወድሞኬ እንዲ ዕላል ኣልዒል ኣላ
1: ዋይ ጠንቀምቀም
2: ጠንቀምቀም ዶይኮነ ዋ ኩሉ ሰብ ዝፈልጦ ብወቅዕ ዶይኮነን ዝምድና ገይሮም
0: ብወቅዕ እንተገበርዎ
2: እዚ ክርዮ እንዲ ክድሙ ድሙ ሰቲና ሽሽ ክንብርከልና ሳይኳት ክበሃል ከለዎቲ
1: ስማዓታ ነዚ ዕላል ዘልዕለላ ኣይትፈትዮን ኣይትፈትዮን በቃ
2: ሳይ ንእሽተይ ጓል ሙሳ እንታ ዛጋ እንታሲ ብዙሓት ደቁ ሙሳ በዚሕ ክንኣ ኣምስሑና ግዳ

0: ኣየበል ውፅት ክንብገስ ኢና ናብዛ ብ ቅድሜና ዘላ ጎቦ ደይብካ ምሉም ቁፅፃር ይተልኾና ዓወትና ድማ ናይ ግድን ዝሰርፍ መጋባይ እውን የብልና ንዕእን ጥዋዕጥዋዕ ኣቢልና ምሳሕና ካብአኒ
1: ኣነ ዳ ከይተትርፍን ዛንበይ ቁርብ ጥይ ኢላ እንድያ ፀኒሓ ሕጂ ዳ ምስ ውፀትካ ኸንኳ ሂም ቶግ ተገገገገገገ ምባሊ ታወዲ
0: ኣብ ኩናት ዳ መንከር ክበካ ኣርብጂ ኮ ተባሂልካ ኢኻ ሕራይ ሓኪም ሰፀልዎ ኣለና ድ
2: እወ ፍሬታ ኣላ
3: ኣብዚኣ ሞ ጓል ሙሳ
0: መርሓባ ወዲ ሸቃ
3: ፍሬታ ተፀልይዎ ኣሎ ከይትሕብር ግን ሱቕ ኢላ ኣላ
4: ናትካ ግበራታ ኣብዚኣ ሞ ጓል ሙሳ እዚ ወዲ ሸቃ ዝብሎ ዘሎ ሓቂ ይኮነን ንበዕሉ ሓይሙ ታልዩ ሓይሞ ኣለኹ በል እንታ ኣነ ግን ከም ሎም ጢዕ ይፈልጥ ኒ
0: ኣቲ ጓል ካብዚ ንላዕሊ ድኣ እንተ ክትኮን ደሊኺ ኣይተቐፂልክ ንዲኽ ዘለኺ ኣየስከ ውፅእ ትረፊ
4: ናበየ ክወፅእ ትፈልጥ እንዲኺ

0: ተካሊ ድኾነት ረድዮ ኣንታ ሓጂ ኸእስኪ ታድያ ሃዊኸካ ዶ ከትዕርፍ ነርካ ርዳእኒ እዩ ግን ግዜ የብልናን
1: እንታይ ዕርፍቲ ተመንጥል ክንኩስረ ነርና ገለ ክፋለን በዚ ጎቦ ተፈናጭለን ፋሓፋሕ ምስ በላ ኣርኪብካ ወዳእየ ንመፂኢኒ ነይሩ ግን እዛዝ ኮይኑ
0: እወ ፅቡቕ ኣለኻ ትእዛዝ ኩሉ ግዜ ናብ ዝተባሃለካ ክተተኩር ኣለካ ብፀቢብ ትሪኦ ውሱን እኳ እንተኾነ ትእዛዝ ንዝሕልፍ ዘሎ ምልክት ምስማዕ ናይ ሓደ ምኩር ተዋጋይ ዕጥቂ እዩ
1: ፅቡቕ ኣለኻ
0: እዛ ቆልዓ ርኢኸይ ኣለኻ ኣብ ኩናት ምስኣተወት ወላሓደ እያ ክሰምዓካ ትኽእል ኣዝያ ኣዝያን ብልሓተኛን ምኩርትን መራሕት ኩናት እኳ እንተኾነት ትእዛዝ ብምንፀጋ ደጋጥማ ደሎ መጓእቲ ክሳብ ሕጂ ዋጋ ይኽፍለና ኣሎ
1: ንጓል ሙሳ ዝሃበ ቁራፅነትን ጅግንነትን እኳ ንዝኾነ ፍጡር ኣይተዋሃበን ኣብ ኩናት ንዓ ርኢኻ ወረ ኣነሲ ኣብ ድሙቕ ርስን ጓይላ ዘሎ ኮይኑ ስማዓኒ ንዘን ኮለስተ ከኣሞ ስመን እንድያ
0: ንግዜኡ ቦታ ጓል ሳልሕ ተኪኻ ክፀኒሕ ኢኻ ትእዛዝ ክሳብ ድመፀካ ከ ኣብ ዘለካ የፅናሕ ገለ ካብቲ መፃንሕኻ ጠፊእካ ዶ
1: ተረድአካ
0: ሬን ባዲአ እንትደፋእ ከምዚ ኢልካ ጎላጉል ንክትመልእሲ እንዳፈከርካ እንዳዓንደርካም ከዓ ምፃእ እዩ
1: ኣንታ ተካል ቆቢዐ ወረ ገሪእን ዝገርመካ ባልጅያን ሒዘን የመፅአና ልካ
0: ሳላ ከምኡ ድገበራ ከዓ ምሳሕ ወጠለ እንተረኺቡ ግደፈን ጥራይ ደይ ዕጥቅናን ስንቅናን ካብ ፀላእትና እዩ
1: ንስስሓቂኻ
2: ኣንበሳ መን ኢኻ መስመር ዘለኻ
0: መልስኪ ኪድበል ብፆትካ ርክቦም
2: መን ኢኻ መስመር ዘለኻ
0: ኣሎ ንስሪ ሰምዓካ ኣለኹ

0: መርሓባ ከረነይ ፃዕዳ ድሮ መፂኺ ኣብስከት ጅግና ኸብርየኪ
1: ግደፍ ደኣ እዚ ኣይነይቲ ኾይና ሙሉ መዓልቲ ተካል ውዒልካ ኣለኻ
0: በዓ ንስኻትኩም ካ ዘለኹኖ ነዚ ኩሉ ፅርክና ዓዲ ገጥ ኣቢልክና ንሕና ዳ እንታይ ገይርና
1: ዋላሂ ዝሃገረ ይዕድለኛ
0: እንታይ ክትብሪ ዘሊኽኽ
1: ከምዚ ኸማኹም ጀጋኑ ምውላዳ እምበራ እንታ ከውሒ ካብ ንሕድሕድኩም ዘይትበላለፁ
0: እንታይ ኣሎ ምስለኪ ታሪክ ሳውራና እታ ዓብነት ንእሽተይ ብደምን መስዋእትን እንዳተወራረሰ ኣብዚ ደረጃ ዝበፅሐሎ ስለዝኾነ እኳ ርኢኺ ናፅነትና ሎሚ ፅባሕ ኣብ ንብለሉ መድረኽ በፂሕና
1: ንይማስ ክርያ የ እንድዕ ወላሂ
0: ታም ጉድ ፈጥማ ክርያ ጥራይ ዓወትና ናይ ግድን ትብል ጓሉ ምሳ
1: እዛ ጓል ግን ብሂወት ኣላ ምስ ከውሒ
0: ኣላ ንሓየት ተፈጥረ ጢት መዘየላ ንዕዳይን ግዳ ጋንታ ፅበየና ዘላ

0: ብፃ ከመይ ሓዲርካ ድምፂ ሓፋሽ ሎም ለይቲ ጥዕም ብስራት ኣስሚዓትና ሓንቲ ብርጌድ ግንዳዕ ተፀጊዐ ሓዲራ ኢሎማ ሰሚዕካ ዶ
1: ወይ ፀባስተ ኣንታ እንታይ ዝበልዎ ብስራት ዳኣልካ ሒዝካ ለይበፂኢካ ሎም መዓል
0: ኣንታ ብትረድ እንዴ ድሰምዓልካ እዘን ኩሎ ሽሾ ዝኾነ ሰራዊትን ዝተረቓቐ ብረትን ኣፅዋርን ሒዝካሲ ንሰንን ዕጥቀንን ንሰንን ዝተረቓቐ ኣፅዋረንን ስያኢ ጭራኻ ደጉልካ ምህዳም ኣሎ እዩ እንታ
1: ደጊም ሞት ከም ኣዳም ዋላ እንተ ተሰዋኣነ ሓላል እንታ
0: ስቕኢልካ መዓስ ኮይኑ ሓለንጊ ሰውራ ዝብል ምስላ ዝተመሰለ ሓለንጊ ሃቀኛ ህዝቢ መሪር ይብፃይ ኣብ ሕርቃን ገመልካ የውዕልካ እንዲ
2: ሃየስ ገበል ጓል ምሳ ነፍሲ

0: ነብሲ ከመይ ትድልድል ዘላ
1: ኣይሓውያ እንድያ ዘይብላ ሎምሲ ተፋንውና ባትኾኒ
0: እወ ሕጂ ዳ ክነፋንወኪና
1: ወላሂ ብፆተ ይናፊቕ እዩ ድሓር ከዓ ንዓና ስራሕ ይዘሕውየና በጀኺ ኣብዚ ኮፍ ኢልካ ምውዓል ማራ ጸሊ እዩ
0: እቲ ስፋይ ክክሳብ ዝሓዊ ኣብዚ ክፀንሐ ግቡእ እዩ ብፀይቲ ዝምድናስ ጌርክ ዶ
1: እንታይ ማለትኪ እዩ እንታይ ዓይነት ሕቶ እዩ ኸዚ
0: ካብቲ ውፅኢት መርመራ ክተበጊስ እየ
1: እወ ጌይርሕ ግን ስቕ ኢልካ ዘየድሊ ጌጋ እዩ ነይሩ
0: ግቡእ እባ ኮይኑ እኹል ጥንስ ለኪ
1: ናይ ምንታይ ጥንሲ
0: እስኹ እውን ትፈልጢ ኢኺ እና ፈለጥ ካብ ኩሉ ሰብ ሓቢእክ የ ጸኒሕ ስለምንታይ
1: ዘረባ ክፈፂሙ ርዳእኒ የለን ዶክተር
0: ንስ ክትምዕደ እምበር ትመዓድ ይኮንክን ክሳብ ሽድሸ ወርሕን ሰሙን ክሳብ ዝኾን ብጣዕሚ ተጋጊኺ
1: ስምዕኒ እሞ ዶክተር እዚ ጉዳይ ኣብ መንጎ ኢና መንጎ ክንይትረ ኣነስ ኸም ውድብ ክኸውን ኣይደለኒ ድሓር ክኣስ ዝብልዮ ዘለኹ ጉዳይ ንዓይ ፈፂሙ ኣየፀግመኒ ዝገበርከ ጌር ክጥራይ ናብ ሃዶይ ከም ዝምለስ ግበሪ
0: ስምዕኒ ጅምዓ እዚ ነገር ኣባ ክጥራይ ዘጋጥም ኣይኮነን ብሕጊ ኣማእኪልኩም ዝገበርኩምዎ ድማ እዩ
1: እዚ ሞ ፍፁም ኣይከውንኒ ጓል ሞሳ ጠኒሳ ካብ ድፋዕ ወፅያስ ሕክምና ደቂሳ ሕማቕ ታሪክ ድሓርካ ትርእዮ ኣለኽ እዚ ግዜ ንኸምኢታ ዘፍቅድ ኣይኮነን ሰብና ተራጋረገስ ኣነ ከኣርኪበ ብጃማ ገይረ ብዝኸፍ ክብል
0: ኣይትጋገይ ጅምዓ ኣይኮኑን ዶ ምስ መዋድቕቲ ከመኸጅግና ክንደይ ኣሕዋት እኳ ንዕላማ ሃገር ክብላ
1: እንትንሰንስ እኳ ንዕላምእን ክብላ እዚ ናትና ኸንታይ ይበሃል ምስ ምንታይ ይፅብፀብ
0: እዛ ዝብለክ እያ ተበገስሙ ደብዳቤ ክንገብረልኪና ናብ ዝግብኣክ ቦታ ክትከይድ ኢኹ
1: ወዲ ሞኬ ተፃዊትካለይ ንስኻ ምስ ብፆትካ ክትጎይ ክትዳራገም ኣነ ድማ ዝኸፍ ክብል እሞ ድማ ብጥንስን ሕርስን እዚ ሞ ፈፂምካ ኣይከውንን መሬት ዝወለደት ትውለድ በዚኣ ገይረና ብፆተ እዩ

0: ሓራይ እምበር ናይዚ ኣኼባና ኩሉ ጽቡቕ ኮን ተጸንሐ። ሕጂ ግን ናብ ነቐፌታ ነብሰ ነቐፌታ ክንከይድ። ሓራይ ነብሰ ነቐፌታ ዘለዎ
1: ግርም ኣብዚኣ እሞ መንጠል
0: ኣርብጂ ሓፈል
1: ግርም ርኢኹም ኣለኹም ትማለይቲ ዋርድያ ወፂኢ ከለኹ እዛ ተካሊ ድቃት ትቦንቆስ ትኽስ ከተብለኒ ኣይ ሓዲራ በዚኣ ድማ ብፆተይ ደግዳዕ ክኮይኑ ስለ ተሰማዓኒ ነዛ ነብሰይ ባዕሊ ንቕፍቅፍቅፍ ኣቢድያ ኣለኹ።
0: ጽቡቕ ክፈል ሓራይ ከው ሓፈል
2: ኣብዛ ናይ ትማሊ ዝነበረት ምርብራብ ጓል ሙሳ ተፀዋታቶ ተራ ነቲ ፀረጓቶ መንገዲ ብግቡእ ዘይምርዳይ ኣብዚኣ ነብሰ ይነቅፍ።
0: ሓራይ ብፃይድ ነቅፍ
3: ኣብዚኣ ትማሊ ፋትና ወዲ ሻቃኒ ተፃዋታ ሕማቅ መሊሳሉ ማላሕሳ ሓሳባ ከተእረም ኣለዋ በዚኣ ናቅፋ።
0: ፋትና ዘእድሪስ ክብሎ ፀንሐ ቅቡል ዲ
4: ቅቡል እዩ ቅቡል በስ ማዓለሽ።
0: ሓራይ ጽቡቕ ሕቶ ወይ ርእቶ ዘለዎ ዘለዎ የለን ሓፍ በል ጠንቃቕ ሰት በል ሰላም ዕረፍ
1: ኣንቲ ጓል ሙሳ ጥዕሚ ክንበር ምሉቕሉቕ ኢልኪ
5: እንታይ ምሉቕሉቕታ ኣርብጂ ወላ ሕናፊቐኩም ብዓይነይ ክትወፅእ ደልኹም
1: ግደፍዛኣ ናይ ፎቐ ስብ ኩላትናይ ኣንቲ ስዕባ ካሓተኪ ወዲ ሞ ከዳ
5: ኣታ ወዲ
1: ውዕዶ ኣርክምና ወለ ብሓንሳብ ኣለና
0: ኣበል ጓል ሙሳ ከመይ ቀኒኺ ድሓንደ ቀኒኺ እንታይ ዳ ናይ ብሓቂ ሓዊ ክመፂኽና
5: እዎ ሓዊና ድሓር ከኣደይ ክንሰምዓኩም ደሊና እምበር እንታይ ዶ ነይሩ ዋይታ መንጥል ሓካይ ምድብና ከዓ ትፈልጦም እንዲኻ ኣይኮነትን ነዛ ዘይጠቅም ቁስሊ ክንደይ ዝተቐብፀ ድያ ኣይሶሙን ኣይ ሳልስቲ ጥፍጥፍጥፍጥፍ ኣቢሎም ናብ ነቡር ዝመልስዋ ስጋ ሙሳ የብለካ ኣለኹ መንጥል ኣብ ዘለዎ ሓካይም ተትርዮም መዕወታት ኮዩ
0: ንሱ ሰሓቂ ክለኺ እንታይ ዳ መፋነው ከይሃብድዮም ሰዱኺ
5: ክላእ ያኸ ናይ ሓባር መፋነው እንደዮም ሂቦምና እቶም ምሳይ ዝነበሩ ብፆት ከዓ ናባሃደኦም ሒዞም ኸይዱ ኣነ ምርስዐይ ከዘይትብል ወደይ
0: ኣየ ጓል ሙሳ ንስ ክዳ ማዓሳሓሲኽ ትኽእል ይኹምኪ ምናልባት ኢለ ክሓተ ክፀኒሐ እምበር ስራሕ ክደጠፊኒ

0: እዛ ሓጊ ምጥሓስኪ ተሃስየክ እያ ቁርብ ተፀናሓኽስታይ ከይትኾን ኢኺ ጅጥራይ ክዲ ንውፀት ክተፋነው እዮ እሞ ብዛት መፅለላ መኪና ክትምለስ እየኺ
1: መንትልታይ ኢኻ ትብል ዘለኻ ናበይ እየ ዝምለስ ሓወይ እንዳረእኻኒ ኣነኻ ብፆተይ ፈፂመ ይተርፍኒ
0: ኣትጓል እዚ ትእዛዝ እዩ ትእዛዝካ ዝተባሃለካ ምግባር ጥራይ እዩ
1: መንትልስኻ ከዓ በስማዓና
0: ጠንቀቕ ሰሚዐ ክለኺ ኣነ ኣብ ነብሲ ክትሪኦ ዘለኹ እስል ካብ ምምላስካ ኣየድልየክን እዩ ሕጂ ጥራይ ዝተባሃለ ክግበር እዩ ያላ ተበገስ
1: እንታይ ዓይነት ዕድል ይወደይ እዚ እዚ ኸ እንታይ ኮይኑ እዩ ዘይርድኣን ናይ ብሓቆት እዩ ሕክምና ክድቅሰሉ ዝሓስብ ዘሎ
2: ኦይ ሃንቲ ፋጥና ኡፍ ባበል እዮ ከምዚ ኢል ክትኣሞ መዓስ ክነክሰልኪ
3: ያላ ያላ ያላ ዕጠቕ ዕጠቕ ዕጠቕ ዕጠቕ ያላ ኩሉካ ዕጠቕ

0: ኣሎ ኣሎ ባዶ ሓደ ሰምዓን ደላ ተፀጋዐን ከፊተናልካ ኣለዋ ተወዲ ተፀጋዐን ተፀጋዐን
1: ወወ ረድየካ ኣርብጂ ኣርብጂ ዝሓባ ኣርብጂ
0: ጋላስ ጋላስ ጋላስ

0: ንታ ብፃይ ይኣኽሊ ኣባ ነዛ ዘይጠቅም ቁስለስ ክንዲዚ ግዜ
1: ጓል ሙሳ ስምዐና ኣባ ብዙሕ ደም ፈሲስ ክሎ ዳሓርካ ቀሊል ኣይኮነ መውጋእት
0: ጓል ሙሳ ኸ ኣንታ ነይነይቲኻ ነዛ ዘይጠቅም ልሕፀት
1: ማኣነይ ኣለኹላን እዛ ጉዳይ ትሕትተክ እያ
0: ብዘይ ካ ምሕታት ካልእ ኣለኩም ድ ኣተረእየን ባ ተወዲየን ኮይ ሓንቲ ሰዓት ፀኒዕና ተመኪት ነአን በቃ ወዲየን
1: ጓል ሙሳ ታሓታት እናተይ ኣውሪድ ኣሎ
0: ኣጆኻ ኣባ ብፀይ ክንዕወት ኮይኑ ከይደ ኣብ ዓወት ይረ

0: ዝደረሰ እንታይ ዝኾነ ጉጅለ ብትቕድሚ ኻደ ኣሎ ኣይትርአናላ
1: ኣታታ ኢና ንገብራ ዛ ሰብ እዚኣ
0: ካላስ ባሮ ሰለስ ካላስ ግደፎ ጥራይ ተዓወይ ትለኒ ይበዝሖ ጥራይ ተወሳኺ ስለተሉ
1: ወዲ ሸቃ ሽፋን ግበር ወዲ ሸቃ

0: ዋው! እንታ ዓነ ዛንታ እዚ? እዛ ናጥነት ክስ ታሪኽ ሓሊፏ? ጓል ሙሳ ተሰዊኣ? እንታ ዓነ ጅግንነት እዚ ግን?
1: ፍረጓለይ፣ እዚ ታሪኽ ስድራኽ እዩ።
0: ለምለመይ፣ ንስኻ ትዋግእ ነርክ ዶ?
2: ወይለይ፣ ከመይ ዳ? ሓኪምና፣ ዶክተርና፣ ሓላፊና፣ ታራና፣ ኩልኻ ናብ ኩናት ኢኻ ትኸይድ። ካብኡ ዝተመለስካ ኸዓ ናብ ኦፊሱ ዳኣቱ ናብ ኦፊሱ፣ ናብ ሕክምኑ ዳኣቱ ናብ ሕክምኑ ኸዓ ይምለስ ዛጓለይ። ከምኡ እዩ ነይሩ።
0: እዋይ፣ እዚ ፊልም ዝሪኦስ ለካ ናይ ብሓቂ ኣብዛ መሬት ተፈጺሙ እዩ።
3: ከመይ ዳ ብዕፅፍጻፍ ደረጁ እምበር ስድራኺ ብቐሊል ፀዕሩ ስድራ ኣይነበሩን።
1: ፍረጓለይ፣ ንብዙሕ ዓመታት ከይስምዲ ኣብ ልበይ ሒዝ የጸናሕኩ ታሪኽ እዩ። ሰዓት ኣኺሉ ክትፈልጥዮ ኸዓ ስለ ዘለኪ ንገርዋ ብፆት።
0: ናይ ሎሚ ዓመት መዓልቲ ናጽነት ፍልይቲ ነይራ ኣዝዩ ብሉ ዛንታ ዕሊልኩምኒ
3: እወ። ሎሚ ዓንቲ ፍልይቲ መዓልቲ እያ ዛጓለይ። እዚ ኩሉ ክንዕለ ክትፀንሐና ታሪኽ ታሪኽ ኣዲኽ ወላዲትኪ እዩ።
0: ማማ እንታይ ትብሉ ኣለኹም? ኣይተረዳእንን።
1: እወ ፍረጓለይ፣ ንነዊሕ ብምስጢር ተታሕዘ ጅግንነት ወላዲትኪ ጅምዓ ሙሳ ጓል ሙሳ እያ።
0: ለምለም እንታይ ኹም ትብሉ ዘለኹም? ከመይ ከመይ እዩ ዝዘረባ?
3: እወ እዚ ብድርብ ጅግንነትን ቆራፅነትን ታሪኽ ኣዲኽ ወላዲት ጓል ሙሳ እዩ።
1: ፍረጓለይ፣ ታሪኽ ጀጋኑ ስድራኺ እዚ ጥራይ ኣይነበረን። ኣብ መጠረሽታ ሰማንያታት ዝነበረ ጽንኩር ኩነታት ጅምዓ ተወጊኣ ህይወታ ክነትርፍ እኳ ላዕልን ታሕትን እንተበልና ክንዕወት ኣይከኣልና።
3: እቲ ኩነታት ጽንኩር እዩ ነይሩ። በዓል ዶክተር ለምለም ዝተጻውተኦ ተራ ቀሊል ኣይነበረን። ኩሉ ተፈቲኑ ተቐቢጹ መጠረሽታ ንዓ ክምድሓን ጥራይ ተኻኢሉ።
1: ድሕሪ እዚ ኩሉ ጻዕሪ ኸዓ ጌና ጓል 7 ወርሕን ከለኺኺ ብኦፕሬሽን ተሓሪስኪ።
2: ወዛ ጓለይ፣ ዘኹርዕ ታሪኽ ታሪኽኪ እዩ። ንስኺ እውን ኣካል ናይ ዝሕብን ታሪኽ ይኺ።
1: እወ ጓለይ ኺ፣ ብሕድሪ ውድብ ዝተውሃብክኒ ጓለይ ሓላለይ፣ እዚ ዝበሃለኪ ዘሎ ኩሉ ሓቂ እዩ። ረያ እሞ ቅምጥ ኢላ ኮይንዓ ክትመስል።
3: ፍረሰውራ ጓለይ፣ ብፆት ብዋጋ መስዋእቶም ነዛ ውቅብትን ብልጽግትን ሃገርና ፍጹም ሓራ ብርሃን ነጻነት ኣብሪሆም እናሃለኳ እዚ ህዝቢ ናጽነቱ ኸሰማቕር ንርኢ ኣለና። እዛ ጓለይ ተሓበኒ ደስ ዝበል ክዳ
2: እጅኹ ዳ እዛ ጓለይ እጅኺ ደስ ዝበልክ እዛ ጓለይ።

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 7 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስቲ ዜና ፍልም ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርም ተምሃሮ ውፅኢቶም ክዕቅቡ መዘኻኸሪ ቀሪቦም

0: ኣብ ንኡስ ባከረን ገምጋመ ውፅኢት ሃገራዊ ምርመራ ሻሙናይ ክፍሊ ተኻይዱ። ኣብ ዓዲ ቀይሕ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ንኣስራሕትን ሰራሕተኛታትን ተዋሂቦም። ቱርኪ ንወተሃድራዊ ፅላት እትገብሮ ወፃኢታት ብኣስታት 230 ሚታዊት ከትዕብዮ መዲባም። ኣባላት ኦፔክን መሻርክተንን ክገብርኦ ንፀንሓ ወሰኽ ፍርያት ከም ዘቋረፅኦ ሓቢረን። መንግስቲ ኮሎምብያ ኣብ ልዕሊ ዕጡቃት ጉጅለታት ዝካየድ ወተሃድራዊ ስርሒት ክሰፍሕ ኣዚዞም። ዝርዝር ዜና። ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርም ተምሃሮ ውፅኢቶም ክዕቅቡን ካብ ኣሉታዊ ፅልዋ መዘና ክጥንቀቁን መዘኻኸር ቀሪቡ። ወኪል ኤሪና ቤትኤል ሰሎሙን ንዘዳለወቶ ፀብጻብ እልልታ ሃብተ ማርያም ከተቕርበያም።
1: ኣብዝዋ ማእከል ልዕሊ ነጥቢል ብምምዝጋም ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርም ተምሃሮ ንዝረኸቦ ውፅኢት ዓቂቦም ንዝበለፀ ውፅኢት ክሰርሑ መዘኻኸሪ ቀሪቡ። እዚ መዘኻኸሪ ዝቐረበ ብደረጃ ንኡስ ዞባን ኣብያተ ትምህርትን ኣብ ዓመተ ትምህርቲ 2025-26 ልዑል ነጥቢ ዘመዝገቡ ንኣባላት 38 ዙርያ ሃገራዊ ኣገልግሎት ብሉፃት ተምሃሮ ንምትብባዕ ኣብ ዝተወደበ መደብ እዩ። ኣብቲ ብ45 መስከረም ዝተኻየደ ናይ ምሽላም ስነ ስርዓት ንኡስ ዞባ ደቡባዊ ምዕራብ ብደረጃ ንኡስ ዞባ 206 ተምሃሮ ኣብያተ ትምህርቲ ቀይሕ ባሕሪ፣ ኣስመራ ሓፈሻውን ሰንበልን ከምኡን ቤት ትምህርቲ ኢሳቅ ተወልደ መድህን 44፣ ቤት ትምህርቲ ርእሲ ዓዲ ማለት እምባደርሆ 37፣ ቤት ትምህርቲ እብራሂም ስልጣን ድማ 76 ተምሃሮ ሸሊመን። ሓለፍቲ ኣገልግሎት ትምህርቲ ኣብ ንኡስ ዞባታት ደቡባዊ ምዕራብ፣ ሰሜናዊ ምብራቅ፣ ሰረጃ ቃንጋላ ነፍሕን ኣብ ዘስምዕዎ ቃል ተረኺቡ ዘሎ ውፅኢት ፍረ ውህድ ፃዕሪ ማሕበረሰብ ትምህርቲ ስለ ዝኾነ ተምሃሮ ውፅኢቶም ዓቂቦም ተጊሆም ክሰርሑ ተማሕፂኖም። ርእሰ መምህራን ብወገኖም ተምሃሮ ኣመዝጊቦሞ ዘለዉ ዓወት ናይ መወዳእታ ስለ ዘይኮነ ኣብ ዝቕፅል ጉዕዞኦም ዕውታት ንክኾኑ ብመደብ ክምርሑን ካብ ኣሎታዊ ፅልዋ መዘና ክጥንቀቁን መኺሮም። ኣብ ዞባ ማእከል ኣብ ሃገራዊ መርመራ ማለት ማትሪክ ናይ ዓመት ትምህርቲ 2025-26 ካብ ዝተሳተፉ ተምሃሮ 1908 ናይ ዲግሪ፣ 910 ድማ ናይ ዲፕሎማ ነጥቢ ክረኽቡ ከለዉ 254 ካብኦም ሙሉእ 4 ነጥቢ ዘመዝገቡ ምዃኖም ሰነዳት ሚኒስትሪ ትምህርቲ የነፅር።
0: ቤት ፅሕፈት ትምህርቲ ንኡስ ዞባ ከረን ብ5 መስከረም ገምጋም ውፅኢት ሃገራዊ ምርመራ ሻሙናይ ክፍሊ ኣካደሚያዊ ዓመተ 2025-2026 ኣካይዶም። ኣብቲ ርእሰ መምሃራን፣ ሓለፍቲ ስነ መምህርና፣ ኮሚተ ወለድን ካልኦት መሻርክትን ዝተሳተፍዎ ገምጋም ሓላፊ ትካላት ትምህርቲ ንኡስ ዞባ መምህር ዮሴፍ ኣባስላሴ ሳላ ዝካየድ ዘሎ ውህድን ቀጻልን ፃዕርታት ኣብ ውፅኢት ሃገራዊ ምርመራ ሻሙናይ ክፍሊ ዘተባብዕ ምምሕያሽ ይምዝገብ ከም ዘሎ ብምሕባር ንምብራኹ ብዘይሓየለ ምስራሕ ከም ዘድሊ ኣገንዚቡ። ኣብቲ ኣካደሚያዊ ዓመት ካብ 12 ኣብያተ ትምህርቲ 684 ተምሃሮ ከም እተፈተኑ 700 ድማ ከም ዝሓለፉ ተሓቢሩ። እዚ ውፅኢት እዚ ኣብያተ ትምህርቲ ፍሉይ ኣተኩሮ ሂበን ብምስርሕን ኣብ ተምሃሮ ሓያል ምክትታል ብምክያዱ ተደጋጋሚ መለማመዲ ምርመራታት ስለ ዝወሃባ ከምኡውን ተሳትፎ ወለዲ ኣብ ትምህርቲ ብምሕያሉ ዝተረኽበ ምዃኑ እውን ተገሊጹ። ተሳተፍቲ ብወገኖም ንዝበለፀ ውፅኢት ኣብ መባእታ ብዝሓየለ ክስራሕ፣ ብቕዓት መምሃራን ንምምሕያሽ ስልጠናታት በብደረጅኡ ክዛይድ፣ ተወሳኺ ትምህርቲ ድማ ብኣድማዕነት ክስራሐሉ ዝብል ርእይቶታት ኣቕሪቦም። ኣብ ሓደር ከተማ ከረን ኣቶ ረዘነ ኣርኣያን ሓላፊ ጨንፈር ትምህርቲ መምህር ክፍላይ ዓንደ ሚካኤልን ኣብ ዝሃቦ ቃል ቀንዲ ዕላማ ኣብያተ ትምህርቲ ምህናፅ ብቑዕ ሰብ ምዃኑ ብምሕባር ካብ ቅድመ ትምህርቲ ጀሚርካ ግቡእ ምክትታል ብምግባር ተጨባጢ ውፅኢት ንምርካብ ውህድ ፃዕሪ ከም ዘድሊ ኣገንዚቦም። ኣብ ከተማ ዓዲ ቀይሕ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ብ4 መስከረም ንኣስራሕትን ሰራሕተኛታትን ትካላት ዋሃብቲ ኣገልግሎት ተኻይዱ። ኣብዚ ናይ ስራሕ መሻርክቲ ኣካላት ሕግን ስርዓትን ዝተሳተፉ ኣስተምህሮ ሓላፊት ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡስ ዞባ ዓዲ ቀይሕ ወይዘሮ መድሃኒት ግርማይ ኣብ ረብሓታት ጥዑይ ዝምድና ኣስራሕን ሰራሕተኛታትን ከምኡውን

ጉባኣትን መሰላትን ሰራሕተኛ ሰፊሕ መግለፂ ቀሪቦም። ካብ ኣሃዱ ጥዕና ስድራ ቤትን ፍርያምነትን ኣቶ ጌቱ ሰልጠነ ብወገኑ ኣፍልጦ ሰራሕተኛታት ወሃብቲ ኣገልግሎት ኣብ መዳይ ጥዕና ንምብራኽ ስሩዕ ኣስተምህሮታት ከምዝወሃብን መርመራታት ከምዝካየድን ብምሕባር ወሃብቲ ኣገልግሎት ትካላት ካብ ብምትካኽ ሽጋራ ነፃ ክኾና ንዝወፅእ ኣዋጅ ብግቡእ ከተግብራ ሚዒዱ ኣምሓዳር ንዞባ ዓዳየሕ ኣቶ ሃብታይ ተስፋዝጊ ኣብ መወዳእታ ኣገዳስነት ምኽባር ሕጊ ንኩሉ ከም ዝኾነ ብምንፃር ኣስራሕትን ሰራሕተኛታትን ኣፍልጦም ኣብ ሕጊ ዕዮ ብምብራኽ ንዝበለፀ ኣገልግሎትን ዕግበት ዓሚልን ብውህደት ክሰርሑ ተማሕፂኑ። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡስ ዞባ ማይምነ ንፅጉማት ስድራ ቤታት ብጥሪታት ጣይሱ እቲ ናይ ምጥያስ መደብ በብምምሕዳር ከባቢኦም ንዝተለለዩ ፅጉማትን ኣካል ስንኩላንን ዘጠቓለለ ምንባሩ ዝሓበረ ሓላፍቲ ቤት ፅሕፈት ኣቶ ዮሃንስ ኣብርሃ ነፍሲ ወከፎም ብዋጋ 10,000 ኣፋ ከም እተጣየሱ ሓቢሩ ኣብ መወዳእታ ተጣየስቲ ብዝተዋሃቦም መበገሲ ካብ ተፀባይነት ተገላጊሎም ነፍሶም ክኽእሉ ትፅቢት ከም ዝግበር ኣረድዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብክብሪ ዓደም ዜናታት ወፃኢ ቱርኪ ንወታሃደራዊ ፅላት እትገብሮ ወፃኢታት ኣብ ዝመፅእ 3 ዓመታት ብኣስታት 230 ሚኢታዊት ከትዕብዮ ምዃና ሓቢራ ዕላማ እዚ ካብ 2027 ክሳብ 2029 ዝትግበር መደብ ኢንዱስትሪ ኣፅዋር ብምድንፋዕ ኣቕሚ ምክልኻላ ክብ ንምባል ምዃኑ ሚኒስትር ምክልኻል ቱርኪ ገሊፁ። እቲ ውጥን ኣብ ዞባ ማእከላይ ምብራቅ ተፈጢሩ ካብ ዘሎ ወታሃደራውን ፀጥታውን ወጥሪ ክመፅእ ንዝኽእል ስግኣት ኣብ ምምካት ተራከመ ዘህልዎ እቲ ሚኒስትሪ ኣሚትሎም። ቱርኪ ኣብ 2025 ወታደራዊ ፅላት ዝውዕል ኣስታት 30 ቢልዮን ዶላር ኣብ 2026 ድማ ልዕሊ 50 ቢልዮን ዶላር ከም ዝሰልዐት ፀብፀባት ይጠቕሱ። ኣባል ኪዳን ሰሜን ኣትላንቲክ ኔቶ ዝኾነት ቱርኪ ክሳብ 2035 ኣብ ዘሎ ግዜ 500ታዊት ካብ ጃምላ ሃገራዊ እቶታ ንምክልኻል ክትሰልዕ ምስቲ ኪዳን ተሰማሚዓ ከም ዘላ ይፍለጥ። ኣብ ዝሓልፈ ወርሒ ነሓሰ ምስ ፓኪስታንን ስዑድ ዓረብን ዝኸተመቶ ወታደራዊ ውዕል ኣካል እቲ ፅላት ምክልኻላ ንምድንፋዕ ትገብሩ ዘላ ምንቅስቓሳት ምዃኑ እዩ ዝጥቀስ። ኣባላት ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያን እትርከበን መሻርክተንን ክገብርኦ ንፀንሓ ወሰኽ ፍርያት ካብ ዝመፅእ ወርሒ ጥቅምቲ ከም ዘቋርፁ ሓቢረን። እተን ሃገራት ትማሊ 6 መስከረም ብማንዛ ኣብ ዘካየድኦ ርክብን ኣብቲ ውሳነ በፂሐን። ዕዳጋሞታት ንምግምጋም ድማ ኣብ ፈለማ ዝመፅእ ወርሒ ጥቅምቲ ብኣካል ተረኺበን ከም ዝትያ ገሊፀን ኣለዋ። ኣባላት ካብ ወርሒ መያዝያ ናይዚ ዓመት ጀሚረን ዕለታዊ 188,000 በርሜል ወሰኽ ምህርቲ ክገብራ ምፅናሐን ብምሕባር እቲ ስጉምቲ ኣብ ምርግጋዕ ዕዳጋታት እወታዊ ተራ ከም እተፃወተ ኣረድየን። እቲ ወሰኽ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወታደራውን ፀጥታውን ኩነታት ንዘሰዓበ ሕፅረት ቀረብ ነዳዲ ንምቅላል ኣበርክቶ ከም ዝገብር እውን ገሊፀን። እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወሰኽ ፍርያት ክገብራ ከም ዝፀንሓ ፀብፀባት የረዱ። መንግስቲ ኮሎምቢያ ኣብ ልዕሊ ዕጡቃት ጉጅለታት ዝካየድ ወታደራዊ ስርሒት ክሰፍሕ ኣዚዙ። እቲ መንግስቲ ነዚ ትእዛዝ ዘመሓላለፈ ንሰራዊትን ሓይልታት ፀጥታን ሃገሩ ዕላማ ዝገበረ መጥቃዕታት እናዓበየ ከም ዝመፀ ብምጥቃስ እዩ። ነቲ ተሪዮ ንምግታእ ኣብ ልዕሊ ዕጡቃት ጉጅለታት ብሓፈሻ ኣብ ኮሎምቢያ ካልኣይ ዝዓበየ ዕጡቅ ጉጅለ ኤልኤን ድማ ብፍላይ ዝተዋሃደ ስርሒት ክካየድ ምዃኑ እዩ ኣፍሊጡ ዘሎም። እዚ ከምዚ ኢሉ እንከሎ ኣብ ኮሎምቢያ ኣብ መንጎ ዕጡቃት ጉጅለታት ዝካየድ ግጭታት እውን እናሰፍሐ ይመፅእ ስለ ዘሎ ፀጥታዊ ኩነታት እተሃገር ከንቆልቅል ከም ዝኽእል ናይ ቅርባ ተዓዘብቲ የጠንቅቑም። ኣብ ዝሓልፈ ወርሒ ጉንበት ኣብ ደቡባዊ ምብራቅ ኮሎምቢያ ኣብ መንጎ ክልተ ዕጡቃት ጉጅለታት ብዝተወልዐ ዕጥቃዊ ግጭት ልዕሊ 50 ዕጡቃት ከም እተቐትሉን ዓሰርተታት ከም ዝቆሰሉን ዝዝከር እዩ። መንግስቲ ኮሎምቢያ ኣብ 2016 ምስ ዕጡቅ ጉጅለ ፋርክ ስምምዕ ሰላም ድሕሪ ምኽታሙ ዝበዝሑ ካብቶም ዕጡቃት ዕጥቆም ብምውራድ ናብ ሰላማዊ ፖለቲካዊ ንጥፈታት ከም እተፀንበሩ ይዝከር። ይኹን እምበር ገለ ካብኣቶም ዕጥቆም ከም ዘውረድን ፀጥታዊ ስግኣት ይኾኑ ምህላውን እውን እዩ ዝግለጽ። ኣብ መንጎ መንግስቲ ኮሎምቢያን ዕጡቃት ጉጅለታትን ንኣስታት 6 ዓመታት ብዝቐፀለ ዕጥቃዊ ግጭት ልዕሊ 450,000 ሰባት ከም ዝሞቱን ሚልዮናት ከም እተማዛበሉን ፀብፀባት የረድሙ። መንግስቲ ኢንዶኔዥያ ብሰንኪ ኖትጊ እሳተ ጎመራ ኣብ ደሴት ሱማትራን ከባቢኣን ዝለዓለ ናይ መጠንቀቂ ኣዋጅ ኣመሓላሊፉ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብቲ ከባቢ ክነቱግ ዝጀመረ እሳተ ጎመራ ማሕበረ ቁጠባዊ ፀገማት ከም ዘሰዓበ ብምሕባር እዩ። በቲ ክስተት ትማሊ 6 መስከረም ልዕሊ 1500
በራ

ታት ከም ተሰረዘን ከም እተደናጎየን ሰመዚ መጓዓዝያ ኢንዱስትሪ ሓቢሮም። ብዜካዚ ነቲ ነጉቲ ዝፈጠሮ ዒግታት ክንድሮናን ጥዕናዊ ፀገማት ከስዕብ ከም ዝኽእል ክኢላታት ኣጠንቂቖም ኣለው። ኣብ ኢንዶኔዥያ ኣብ ዝሓለፈ ወርሒ ነሓሰ ዘጋጠመ ነቲ እሳተ ጎመራ ማሕበረ ቁጠባዊ ፀገማት ምምዝባል ህዝብን ከም ዘሰዓበ ፀብጻባት የረድው። ኣብታ እስያዊት ሃገር ብውሕዱ 130 ንጡፋት እሳተ ጎመራዊ ቦታታት ከም ዘለው እዩ ዝግለጽ። ኣሜሪካን ኢራንን መልሰ ግብሪ ምዃኑ ዝጠቐሶኦ ምልውዋጥ መጥቃዕትታት ኣካይደን። ኣሜሪካ ብዘካየደቶ መጥቃዕቲ ሚሳይል ሰለስተ ናይ ነዳዲ መራኸቢ ኢራን ከም ዘዕንወት ክትሕብር ከላ ሓለዋ ሰውራ ኢራን ድማ መፃቦ ሆርመዝ ክሓልፍ ኣብ ልዕሊ ዝፈተነ 6 መራኸቢ ኣሜሪካ መጥቃዕቲ ከም ዘካየደ ገሊጽሎም። ኢራን እቲ መጥቃዕቲ መልሰ ግብሪ ናይቲ ኣሜሪካ ኣብ ልዕሊ መራኸባ ዘካየደቶ ደብዳብ ምዃኑ ክትሕብር ከላ ማእከላይ እዛ ኣሜሪካ ድማ ኢራን ነቲ መጥቃዕቲ ኣቐዲማ ከም ዝፈጸመቶ ገሊጾም። እቲ መጥቃዕትታት ኣብ መጻቦ ሆርሞዝ ንዝጸንሐ ጸጥታውን ወታሃደራውን ወጥሪ መሊሱ ኣኽሪርዎ ኣሎ። ኣሜሪካ መጻቦ ሆርሞዝ ኣብ ትሕቲ ቁፅፅራ ከም ዘሎ ክትሕብር ከላ ኢራን ድማ ምሕደራን ቁፅፅርን ናይቲ ስትራቴጂካዊ ማያዊ ኣካል ኣብ ትሕቲ ኣሜሪካ ኣትዩ ከም ዘይፈልጥን ብሕጂ እውን ካኣቱ ከም ዘይኮነን ኣነጺራ። ሩስያን ዩክሬንን ኣብ ርእሰ ከተማታት ሞስኮን ኪየቭን ከካይድዎ ዝጸንሐ መጥቃዕትታት ንሰለስተ መዓልትታት ከቋርጽኦ ተሰማሚዐን። እዚ ስምምዕ ዝተበጽሐ ስቲቭ ዊትኮፍ ዝመርሖ ፍሉይ ልኡኽ ፕረዚደንት ዶናልድ ትራምፕ ብ5 መስከረም ምስ ፕረዚደንት ቭላድሚር ፑቲን፣ ትማሊ 6 መስከረም ድማ ምስ ፕረዚደንት ቮሎዲሚር ዘለንስኪ ድሕሪ ዘካየድዎ ሃናጽ ምንባሩ ዝተገልጸ ዝርርብ እዩ። እቲ ርክብ ኪናት ዩክሬን ብሰላም ንምዕራፍ ባይታ ከጣጥሕ ከም ዝኽእል ዝኣመተ ፕረዚደንት ፑቲን ኣብ ርእሲ ከተማ ኪየቭ ክካየድ ጸንሐ መጥቃዕታው ዶው ክብል ኣዚዝሎም። ፕረዚደንት ዘለንስኪ ድማ እቲ ዘተ ውፅኢታዊ ምንባሩ ብምሕባር ኣብ ርእሰ ከተማ ሞስኮ ክካየድ ጸንሐ መጥቃዕትታት ናይ ምውንዛፍ ስጉምቲ ከም ዝወሰደ ኣፍሊጡ። ይኹን እምበር ኣብ ካልኦት ከተማታት ዝካየድ መጥቃዕትታት ይቕጽል ብምህላው እዚ ኣብ ሞስኮን ጌቭን ተበጺሑ ዘሎ ግዜያዊ ስምምዕ ምቁራጽ ተኹሲ ነቲ ልዕሊ 4 ዓመታት ተቐጺሩ ዘሎ ኩናት ብሰላም ንምዕራፍ መሰረታዊ ክኸውን ከም ዘይክእል ይእመት። መንግስቲ ኒጀር ኣብ መወዳእታ ዝሓልፈ ወርሒ ነሓሰ ኣብ ሃገሩ ዝተኻየደ ፈተነ ዕልዋ ኢድ ፈረንሳ ከም ዝነበሮ ከሲሱ። ፈረንሳ ኣብቲ ብ29 ነሓሰ ኣብ ርእሲ ከተማ ኒያሚ ዝተኻየደ ፍሹል ፈተነ ብተዘዋዋሪ ከም እተሳተፈት መርትዖ ከም ዘለዎ እዩ መንግስቲ ኒጀር ሓቢሩ ዘሎ። ይኹን እምበር መንግስቲ ፈረንሳ ነቲ ፍጻሜ ከምዘይወዓሉ ብምጥቃስ ንክሲ ኒጀር ነጺግዎ ኣሎ። መንግስቲ ኒጀር ንፈረንሳ ብምትእትታው ኣብ ውሽጣዊ ጉዳያት ሃገሩ ክወቕሳ ናይ ፈልማ ከምዘይኮነ ጸብጻባት የረዱ። ኒጀር ጥራይ ዘይኮነት ጎራብቲ ሃገራት ማሊን ቡርኪና ፋሶን እውን ንፈረንሳ ብተመሳሳሊ ጉዳያት ክኸስኣ ጸኒሐን ኣለዋ። ሰለስተን ሃገራት ኣብ መሬተን ተዋፊሩ ንዝነበረ ሰራዊት ፈረንሳ ካብ 2022 ክሳብ 2023 ድሕሪ ምውፅአን ምስታ ኤሮጳዊት ሃገር ዝነበረን ወታሃደራውን ጸጥታውን ውዕል ከም ዝሰረዞ ይፍለጥ። ናይ መወዳእታ ዜና እስራኤል ካብ መወዳእታ 2023 ኣብ ደቡባዊ ሊባኖስ ብእተካይዶ ዘላ መጥቃዕትታት ኣስታት 9,000 ሰባት ከም እተቐትሉ ተቓሊሖም። በቲ ወታሃደራዊ ስጉምቲ ኣስታት 31,000 ሊባኖሳውያን ከም ዝቆሰሉን ናይ ቢልዮናት ዶላር ቁጠባውን ንዋታውን ዕሮት ከም ዝሰዓብን እውን ጸብጻባት ሓቢሮም። ብዘካዚ ብሰንኪቲ ገና ዝቕጽል ዘሎ ወታሃደራዊ ተጻብኦታት ልዕሊ 360,000 ሊባኖሳውያን ከም እተማዘበሉ ክፍለጥ ተኻኢሉሎም። እስራኤል መጥቃዕትታት እኮ ተቋርጽ ንዝበጽሐቶ ስምምዕ ብምጥሓስያ ነቲ ተጻብኦታት ተቕጽሎ ዘላ። ኣብ ሊባኖስ ወታሃደራዊ ዕልዋዓ ተተርንዕ ዘላ እስራኤል ናይ ምስፍሕፋሕ ኣጀንዳ ከም ዘለዋ ናይ ቅርባ ተዓዘብቲ ይእምቱ። እስራኤል ኣብ ወሽመጥ ጋዛን ሶርያን እውን ተመሳሳሊ ጥሙሕ ከም ዘለዋ እዮም ተንተንቲ ዞባ ማእከላይ ምብራቅ ዝጠቕሶም። ዜና ንምዝዛም ኣርእስቲ ዜና ክደግም ናብ ላዕለዎት ትካላት ትምህርቲ ዝፅንበሩ ሃበርምቲ ተምሃሮ ውፅኢቶም ክዕቅቡ መዘኻኸር ኣቕሪቡ። ኣብ ንኡስ ዞባ ከረን ገምጋም ውፅኢት ሃገራዊ ምርመራ 8ይ ክፍሊ ተኻይዱ። ኣብ ዓዲ ቀይሕ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ንኣስራሕትን ሰራሕተኛታትን ተዋሂቡ። ቱርኪ ንወታደራዊ ጽላት እትገብሮ ወጻኢታት ብ1230 ሜታዊት

0: ሰላም ከመይ ትዕሉ? እዚ ኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዝቐርበልኩም ሚካኤል ሓድጉም። ኤርትራውያን ተቐዳድምቲ ኣብ ዝተፈላለዩ ሃገራት ኤሮጳ ብምውድዳር ብሉፅ ውፅኢት ኣመዝጊቦም።
1: ኤርትራዊ ሄኖክ ሙሉብርሃን ካንሳተፎ ዘሎ ቮልታ እስፓኛ 225 ትማል ሰንበት ብናይ መበል 15 ምድረኽ ውድድር ቀፂሉ ነይሩ። ተቐዳድምቲ ካብ ፓልማ ዲ ሪዮ ተበጊሶም ኣብ ኮርዶባ ዝተዛዝምትን 112 ኪሎ ሜትር ድማ ርሕቀት ኣብ ዝነበራ ውድድር እዮም ተፀሚዶም ውዒሎም። ኣብዛ ምድርኽ ዝነበረ መጠን ሙቐት 37 ዲግሪ ሴንቲግሬድ ብምንባሩ ተቐዳድምቲ ብኽቢድ እዮም ተፈቲኖም። ኣብ መወዳእታ ኣብ ዝተካየደ ተቕፅርታ ውድድር ብነጥቢ ዝመርሕ ዘሎ ቤልጅማዊ ተቐዳዳማይ ክለብ ቲም ቪዝ ማሊዝ ኤ ባይክ ቫን ኣርት ንውድድሩ ብ2 ሰዓታትን 35 ደቓይቕን ብዝኾነ ግዜ ንመወዳድሩ ተረቲዑ ክዕወት እንከሎ እዚ ተቐዳዳማይ ኣብ ሰዓት 42 ነጥቢ 658 ኪሎ ሜትር እናዘወረዩ ንውድድሩ ፈጺሙ። ካልኣይ ኢጣልያዊ ተቐዳድማይ ክለብ ኣስታና ኣሌሳንድሮ ሮሜለ፣ ሳልሳይ ድማ ቤልጅማዊ ተቐዳድማይ ክለብ ሊድር ትሬክ ቲባው ኒየስ ብምዃን ሕንጻጽ ረጊጾም። 58 ካይታ ድሕራ ናብ መዛዘ መስመር ዝበጽሐት ጉጅለ ኣብ ዘካየቶ ቕፀብታ ውድድር ኤርትራዊ ሄኖክ ሙሉብርሃን ሻምናይ ደረጃ ብምሓዝ ንውድድሩ ብምፍጻሙ ኣብ ናይ ሎም ዓመት ቮልታ እቲ ዝበለጸ ናይ ውልቂ ውፅኢቱ ሰኒዱ ኣሎ። እዚ ከምዚ ኢሉ እንከሎ ኤርትራዊ ኦሎምፒካዊ ተቐዳዳማይ ስጳኛዊት ክለብ ቦርጎስ በርፑለት ቢኤች መርሃዊ ቅዱስ፣ ከምኡ ድማ ኤርትራዊ ተቐዳዳማይ ስጳኛዊት ክለብ ሙቪስታር ናትናኤል ተስፋጼን ትማሊ ኣብ ናይ ክላሲክ ፀወታ ተሳቲፎም። እዛ ኣብ ኢጣልያ ዝተካየደት ጂፒ ኢንዱስትሪያ ኣርቲጂያናቶ ዝተሰመየት ውድድር ኣብ ላርካያኖ ዝተካየደት ኮይና 196.5 ኪሎ ሜትር ድማ ርሕቀት ዝነበረ እያ። እንግሊዛዊ ተቐዳዳማይ ጻልያቲ ክለብ ፔናሬሎ Q36 ፕሮ ሳይክሊንግ ቲም ቶም ፒድኮክ ጾታ ንክዛዘማ 11 ኪሎ ሜትር ምስ ተረፎ ብዝፈጸማ መጥቃዕቲ ክዕወት እንከሎ እዚ ተቐዳድማይ ኣብ ሰዓት 43.166 ኪሎ ሜትር እናዘወረዩ ንውድድሩ ብ4 ሰዓታትን 33 ደቓይቕን 8 ካልኢታትን ተዓዊትሉ። ናትናኤል ተስፋጼን ድማ ካብ ዕዉት 42 ካልኢታት ድሒሩ መበል 12 ደረጃ ብምሓዝ ንውድድሩ ክፍጽም፣ መርሃዊ ቅዱስ ድማ ካብ ዕዉት 6.38 ካይታትን ድሒራ ምዝፈጸመት መበል 67 ትርታ ሒዙ ዛዚሞም። ኤርትራውን ተቐዳድምቲ ቱርካዊቱ ክለብ ኢስታንቡል ቲም ናትናኤል ብርሃነ መትከል እዮ ብዓወት ኣማን ከምኡ ድማ መዋል ግርማይ ክሳትፎ ዝቕኒ ዙር ኢስታንቡል 2026 እውን ትማል ሰንበት ተዛዚሙ። ናይ ትማሊ መድረኽ ራብዒትን ዛዛሚትን ኮይና ተቐዳድምቲ ኣብ ናይ ውልቂ ናይ ግዜ ውድድር ማለት ክሮኖሜተር እዮም ተጸሚዶም። እዛ 75 ኪሎ ሜትር ርሕቀት ዝነበረ መድረኽ ፈረንሳዊ ተቐዳድማይ ፈረንሳዊቲ ክለብ ቶታል ኤነርጂስ ባፕቲስተ ቫዲክ ክዕወተላ ከሎ ኤርትራውያን ተቐዳድምቲ ዝሓዝዎ ደረጃታት ምስ ንምልከት መዋል ግርማይ መበል 55 መትከል እዮ መበል 66 ዓወት ኣማንን ናትናኤል ብርሃን ድማ መበል 77 ከምኡ ድማ 78 ደረጃታት ሒዞም ንውድድሮም ፈጢሞም ኣለዉ።
0: ግጥማት ሊጋት ኤሮጳ ትማል ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ።
1: ኣብ ውድድራት ፕሪምየር ሊግ ትማሊ ሰንበት ክልተ ፀወታታት እዩ ተሰሪዑ ነይሩ። ሰዓት 4 ቀትሪ ኤቨርተን ኣብ ሜዳ ሂልዲክሰን ስታድዮም ኣንጻር ማንቸስተር ዩናይትድ እያ ተጻዊቶም። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ባዶ ባዶ ክፈላለያ ከለዋ፣ ድሕሪ ዕረፍቲ ኣብ ዝቕፅለ ፀወታ ግን ዩናይትድ ኣብ መበል 46 ዶ ካብ ሙቤሙ ብዝረኸብታ ሸቶ መሪሕነት ናይ ትግጥም ክትሕዝን ከላ፣ ኤቨርተን ኣብ መበል 83 ዶ ካብ ጆርጅ ማዕረ ዝገብረታ ሸቶ ብምርካባ ፀወታ ረስኑ ወስኸም። ኣብ መበል 88 እንዳ ማንቸስተር ዩናይትድ ካብ ሼሽኮ እንደገና ናብ መሪሕነት ስቕለታ ሸቶ ብምርካብ ንፆታ ናብ ዕፁ ማዕፆ ዘብፅሓቶ መሲላ እኳ ተቐረበት፣ ኤቨርቶን ኣብ መበል 96 እንዳ ካብ ማይትላንድ ኔልስ ብዝረኸበታ ብልስቲ ሸቶ ነቲ ፆታ 2-2 ከም ዝዛዘም ገይራ። ኣብዛ ፆታ ናይ ኤቨርቶን ናይልስ እዩ ብሉፅ ተፃዋታይ ተባሂሉ ስዒበን ግጥመ ዘካይዳ ሻምፒዮን

ንዝሓለፈ ዓመት ስፖርት ኣርሰናል ኣብ ሜዳ ኤምሬትስ ኣንጻር ጓል ከተማ ቸልሲ ዝነበረ ግጥም እዩ። እዚ ናይ ደርቢ ጸወታ ብኩሉ ሸነኹ ኣርስቲ ክሰርሕ ትፅቢት ዝተገብረሉ ግጥም እዩ ነይሩ። ኣብ ናይ ቅድሚ ዕረፍቲ ጸወታ ቸልሲ ኣብ ካልኦት ዶ ናይቲ ግጥም ካብ ሮጀርስ ብዝረኸብታ ሸቶ ሓደ ባዶ ክትመርሕ ጀሚራ። ኣብ መበል 25 ዶ ኣርሰናል ካብ ካይ ሃቨርትስ ብዝረኸብታ ሸቶ ናብ ጸወታ ብምላስ ንሜዳ ኤምሬትስ ኣህድያ ናብ ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ዓብላሊ ዝነበረት ኣርሰናል ኣብ መበል 50 ዶ ካብ ኦዴጋርድ ምዕቱ ሸቶ ብምርካብ ኣገደስቲ 3 ነጥቢ ኣኪባ። ኣብዛ ጾታ ሓለቓ ኣርሰናል ማርቲን ኦዴጋርድ ይብል ሰጻታይ ተባሂሉ። ናብ ካልእ ውድዳት ምስ ንሰግር ግጥማት ላሊጋ እስጳኛ ትማር ሰንበት ብዝተፈላለዩ ጾታታት ቀጺሉ ነይሩ። መራሒ ናይ ዝውድድር ዘላ ባርሴሎና ናብ ከተማ ቫሌንስያ ብምጋሽ ኣብ ዘካየቶ ጾታ ግፊ ዓወታ መዝጊባ። ኣብ ናይ ቅድሚ ዕረፍቲ ጾታ ባርሳ ኣብ ሻሸይቲ ዶ ካብ ያማል ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ፣ ኣብ መብዕ 22 ዶ ድማ ካብ ሎበስ ካልእቲ ሸቶ ብምርካብ 2 ባዶ መሪሓ ኣዕሪፋ። ድሕሪ ዕረፍቲ ኣብ ዝቐጽለ ግጥም ባርሳ ካብ ራፊኒያ ኣብ መበል 50 ደ ካብ ፔርዲ ኣብ መበል 79 ደ ከምኡ ድማ ኣብ መበል 84 ደ ካብ ያማል 3 ሸቶታት ወሲኻ ነቲ ግጥም 5 ባዶ ብምዕዋት ነታ እትስዕባ ዘላ ሪያል ማድሪድ ብ3 ነጥቢ ፈልያ ትቕልስ ኣላ። ብዘይካዚ ዲፖርቲቮ ኣላቨዝ ንኣሶሱና 5-2 ኤስፓኞል ምስ ሴቪያ 1-1 ከምኡ ድማ ማላጋ ምስ ሌቫንተ ባዶ ባዶ ተፈላለየን። ውድዳት ሴርያ ኢጣልያ ትማል ሰንበት ብዓብዪ ዝኾነ ጾታ ጁቬንቱስን ኤሲ ሚላንን ቀጺሉ ነይሩ። ኣብ ናይ ቅድሚ ዕረፍቲ ጾታ ዘን ክለባት ብዘይሸቶ ክፈላለዩ ከላ ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ግን ፈለማ ሚላን ኣብ መበል 68 ዶ ካብ ሲሰብ ዝረኸብታ ሸቶ ክትመርሕን ከላ፣ ጁቬንቱስ ኣብ መበል 92 ዶ ካብ ጋቲ ብዝረኸብታ ሸቶ ካብ ስዕረት ድሒና። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተርፉ መርባ ስዕር ቲቪ ሓድገኩም ብወገነ ግን سلام

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት ሰላም ከመይ ትቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ መፅሓፍ ዘተኮረ ክኸውን እዩ። መሪፅናያ ዘለና መፅሓፍ ድማ ፅዋ ጎልጎል ዘርእስታ ልበወለዳዊት ዛንታ እያ። ደራሲኣ መምህር ቴድሮስ ሃብተ እዩ። መምህር ቴድሮስ ሃብተ ኣብ ዝሓለፈ ግዜ ነዊሕ ዓመታት ኣብ ዝተፈላለዩ ፅሑፋት ብፍላይ ድማ ኣኽሊል ዘርእስታ መፅሓፍ ሕቲሙ ዝነበረ እዩ። ሎሚ ነተኩረላ ዕላልና ግን ኣብዛ ፅዋ ጉልጉል ዘርእስታ ኣብ ሓቀኛ ፍፃሜታት ነቲ ኣብ 97ታትን 80ታትን ዝነበረ ኣብ ውሽጢ ከተማ ኣደራዕ መግዛእትን ንዕኡ ዝቃወም ወይ ድማ ዝምክት ዝነበረ ሂወት እተንፀባርቕ ዛንታ እያ። እዛ ዛንታ እዚኣ 266 ገጻት ዝሓዘት እያ። ኣብ 20 ምዕራፋት ድማ ተኸፋፊላ ኣላ። ብዘይካዚ ድማ መቕድም እተዊ ብኡ ድማ ምንጪ መወከሲ እውን ጠቃሊላ ኣላ። ምክታልኩም ብምዕዳም ብናብ መደብና ክንሰግር መምህር፣ ብርእስቲ እስከ ክንጅምር ፅዋግ ጎልጎል እዚ ሕጂ ምስተሰብኦ ንብሎ ወይ ድማ ንሓደ ነገር መልክዕን ስምን ንህበሉ

0: ኣገባቢ እሞ ፅዋ ጎልጎል እንታይ ምውካል ኢካ ቅሪብከ?
1: ሕራይ ኣቐዲመ ተገብረለይ ዕድመ የመስግን። እዛ መፅሓፍ ኣርእስታ ከም መጀመርያ ፅዋ ጎልጎል እውን ኣይነበረትን። ምናልባሽ ምስታ ቀንዲ ገፀ ባህሪ ምስ ሰብለል ተኣሳሰር ያገርያ ነይረ መጀመርያ። ዳሕራይ ግን እታ ሽም ሂበያ ነበርኩ ስቕታ ሰብለል እያ ትብል ነራ። ዳሕራይ ግን ከምኡ መፅሓፍቲ መፅኡ ናይ ተስፋይ ገብረኣብ የቡርቃ ዝምታ ምስ ረአኹ ሓንቲ ፊልም እውን ትረአ ነራ ብሲኒማ ኢምፔሮ ስቕታ ናይ ሰማያት ገለ ሕጂ ቁሉብ ክትፍለየለ ብዙሕ ግዜ ወሲዱለይ እታ ሽም ክገብራ። ዳሕራይ ግን እቲ ግዜ እንታይ መሰልቲ ሰብዓታት ሰማንያታት ንፈልጦ ኢና። ኣዝዩ ዝኸፍአ ግዜ እዩ ዝሓልፍ ነይሩ። መቕተልቲ፣ ማእሰርቲ፣ ኩናት ዝነበሩ ግዜ ስለ ዝኾነ ሕጂ ምስኡ ተሓሒዝካ ክትሪኦ ከለካ ኣስመራ ከም ዋና ከተማ ዝሓሸ ሰላም ዘለዎ ጥዑም ምቹእ መስሎ ሰብ ክነብር ይኽእል እዩ ብቲ ግዜ እቲ። ግን እቲ ምቹእ ዝበሃል ርእሰ ከተማ ሲ ዘይምቹእን ኣዝዩ ሓርፋፍን እዩ ነይሩ ማለት እዩ። ስለዚ እቲ ጎልጎል እቲ ጎልጎል ኢልካ ተሓስቦስ ፀዋብ ኮይኑ ይፅወግ ማለት እዩ። እቲ ጎልጎል እንድሕር ተፀዊቡ ቶም እምባታት ከ ከመይ ይብሉ ነይሮም ኣብቲ ግዜ እቲ ኢልካ እውነት ነገር ከተረጋግፆ ትኽእል ኢኻ። ስለዚ ካብ ከም ዝተበጊሰ ኣብ ሓንቲ ዘረባ ምሰምዕ ኳ ልክዕ ማች ገይራትለይ ምስታ ካብ ሓደ ሰብ ምሰምዕ ኳ ፀዋብ ጎልጎል እንተበልኳ ኢለ ዳሕራይ ብኣ ወዲአ እያ ማለት እዩ።
0: ራይ እንታይ እዩ ትርጉም ኮ ፀዋ ጎልጎል ምስቲ መፅሕቕፎ ናይ
1: ትዛንታሕቕፎ ናይ ትዛንታ ሕጂ ከምዚ ክገልፆ ፀናሕኩ። እቲ ግዜ ኣዝዩ ከቢድ እዩ ነይሩ ኣብ ሰብዓታት ብፍላይ ምምፃእ ናይ ደርግ ዋላ ብቲ መጨረሻ ዓመታት ናይ ንጉስ ሃይለስላሴ ዝነበረ እቲ ህዝቢ ዝሕልፎ ዝነበረ ናይ ኣደራዕ ናይ መግዛእቲ ምናልባት ኣብ ሳሕል ወይ ኣብ ገጠራት ጥራሕ ኣይኮነን። ኣስመራ እውን ከም ኣስመራ ሲ መዓት ሽግር ዝኸፍአ ሽግራት ተርኣይሉ ሰባት ኣብ ፅርግያ ተረሸምሉ ማእሰርቲ ዝበዝሓሉ ብዙሕ ግፍዕታት ዝግበረሉ እዩ ነይሩ ማለት እዩ። እዚ ብቲ ታሪክ ኩሉ ሰብ ዝፈልጦ እዩ። እቲ ኣስመራ ዝበሃል ሕጂ ከም ርእሳ ከተማ ሲ ብዙሕ ሽግር እውን ኣብኡ ከምዝነበረ ብዙሕ ቃልሲ ኣብቲ ውሽጢ ይካየድ ከምዝነበረ ሰባት ይግፍዑ ከምዝነበሩ ብመግዛእቲ ሕጂ ትጎልጎል ፀዋ ከምዝነበረ ንምርኣይ እያታ ሓሳበይ።
0: ኣብ ገበር ናይታ መፅሓፍ እንተዳ ርእናዮ በዓል በጃ ክዳን ኣሎ ብረት ዝሓዙ ኣለዉ ኢሉ ጠሚሩ ንድሕሪ ዝኸይዳ ኣሎ እንታይ እያ ክትውክል ምስቲ ናይ ከተማ ዛንታ?
1: እዚኣ እታ መልእኽታ እዚ ኢዱ ተኣሽሩ ዝኸይድ ዘሎ እቲ ገፀ ባህሪ ኣብቲ ውሽጢ ዘሎ ማሕሪ እዩ መካኒክ እዩ ወዲ ስው እዩ ኣቦኡ ምስ ተሰውኡ ከዓ ስድራ ናይ ምእላይ ሓላፍነት ወይ ፀወ ተሰኪሙ ይኸይድ ነይሩ። ግን ንዕኡ ክገብር እውን ዕድል ኣይረኸበን። እቲ ግዜ ዕድል ኣይሃቦን። ንባዕሉ ኣብ ማእሰርትን ኣብ ግፍዕን ይኸይዱ ተኣሲሩ እዩ ዝኸይድ ዘለዎ ወተሃደራት እዮም ኣኸቢቦሞ ዘለዉ ንድሕሪኢኸዮም። እቲ ብቅድሚኡ ዘሎ ከዓኒ ምድረ በዳ እዩ ኣዝዩ ናብ ዝኸፍአ ፀገማት ይኸይድከም ዘሎ እሞ ከዓ ኢኖሰንት ከሎ እሱ ማለት እዩ ንፁህ ከሎ ማለት እዩ። ሕጂ ከማ ያ ተርእዚያ
0: ስለምንታይ ነዚ መፅሓፍ ኣሰናዲእካዮ ከም መዓስ ጀሚርካዮ?
1: ከምቲ ኣብ መእተው ተጠቂሱ ዘሎ እዛ መፅሓፍ እዚኣ ብዘገርም ኣብ 92 እየ ጀሚር እያ 92 ትፕሎት መፅለ ሽዑ እቲ ዝነበረና ስምዒትና ፅምነት ኮይኑ ሽዑ ሓጎስና ስተያ ኣይነበሮን ወዳእታ ኣይነበሮን ሰብ ዝብሎ ይፈልጥን እዩ ነይሩ። ንኣብነት ንዓያ ቦይ ወላድየይሲ ክልተ ቅንብ ፅርግያታት ይዘውር ነይሩ ምስ ህዝቢ ድስዕስዕ ድጭፍር ማለት እዩ። ኣነብቲ ግዜ እቲ ኣብ ዞባ ደቡብ ሽዑ ሰራይ ኣውራጃ ሰራይ ዝነበረ ኣብ ዓረዛ ካብ ዓረዛ 5 ሰዓት ብእግርካ ተኸዶ ዝባን ደብሪ ዝበሃል ዓዲ ዳይረክተር ናይ ሓንቲ ንእሽቶ ቤት ትምህርቲ ነይረው ኣነ ከፊተ ያታ ቤት ትምህርቲ ድሕሪ ናፅነት ድሕሪ 30 ገለን ዓመታት ምስ ተዓፀወትሲ ኣነ ከፊተ ያ ከም ዳይረክተር ዳሕራይ መምሃራ እንዳተወሰኹ ኣብ ኸድና ሕጂ እቲ ስምዒታት ስለ ዝነበረ ኣብቲ ቦታ ኮይነ የ 92 ጀሚረ እያ ህልም ዝበለ ገጠር እዩ ኣብኡ ኮይነ ጀሚረ እያ ይጅምራ የቕምጣ የልዕላ 3 ዓመት ድርብያ የልዕላ እቲ ቁም ነገር ዘይምጥፋ እዩ ማለት እዩ። ስለዚ ሽዑ የ ጀሚረ እያ እቲ ዕላማ ከዓኒ እቲ ዝነበረ ናይ መግዛእቲ ስርዓት እንታይ እዩ ዝገብር ነይሩ እቲ ህዝቢ ከነዝቢ ከመይ ይብድሆ ነይሩ

0: ናይ ኤርትራ ብሓፈሽኡ ማለት እዩ። ብፍላይ ከዓ እቲ ኣብቲ ከተማ ብዓይንና ንሪኦ ነበርና ኣብቲ ጦብላሕታ ደራሲ ዝብል ጠቂሰዮ ዘለኸውን ኣሎ። ኣብቲ ጦብላሕታታት ኣብ ውሽጢ ኣስመራ ውግእ ርኢና ኢና፣ ኣብ ገዛውትና ውግእ ርኢና ኢና። ኩናት ተጋደልቲ ምስ ጦር ሰራዊት ኣብ ኣስመራ ማለት እዩ። ኣብኡ ክንደይ ነገራት ሓሊፉ ክንደይ ሰብ ሞይቱ ማለት እዩ። ዝተፈላለየ ብዙሕ ነገራት ኣሎ። ስለዚ ነቲ መግዛእታዊ ስርዓት ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ነበረ ግፍዕን እቲ ህዝቢ ከዓ ከመይ ምክቶ ነይሩን ንምንፅበራቅ ኢለ የገርያ እዛ መፅሓፍ።
1: ፅቡቅ ኣብቲ ኣርእስቲ ክንምለስ ፀዋ ጎልጎል ይብል እሞ ክውንነታዊ ልብወለድካ እዩ ድብል ዕምቆት ናይ ክውንነት ምናልባት ከም ክልሲ ሓሳብ ገፊሕ ነዊሕን እዩ ኣዝዩ ረቂቕ እውን እዩ። ክውንነትን ልብወለድን ክልተ ተፀረርቲኦም ዝብል እውን ምጉት ኣለዎ ከም በዓል ጆርጅ ኢልየት ካልኦና መልኪቶም እብሉ እዮም። ስለምንታይ ካ ክውንነታዊ ልብወለድ ክልካ
0: ብናተይ መረዳእታ ኣነ እንታይ ሓሲበ ክውንነታዊ ክብሎ ከለኹ ሓደ ነገር ናይ ኩናት ግዜ እንተልዩ ኣብኡ ዘለዉ ሰባት እንታይ ክመስሉ ይኽእሉ፣ ብኸመይ ይንቀሳቀሱ ይኽእሉ፣ ኣብቲ ግርጭታት ከ በቲ ሓደ ወገን ዘሎን በቲ ሓደ ወገን ዘሎን ኣብቲ ከመይ ይዋሳእ። ሕጂ ልክዕ ኣይኮነን ዝዛንታ እዚ ልክዕ ኣይኮነን ልብወለድ እዩ። ግን ኣብ ሓደ ታሪካዊ እዋን ዘለዉ ሰባት ከመይ ይኹን ይኾኑ ምስ ኣብ እምሮና ዘሎ ስእሊ ኣእምሮ ናይቲ ግዜቲ ዝእሰሩ ዝቕተሉ ዝቃለሱ ኣለዉ። በቲ ሓደ ከዓ ዝቆትሉን ዝኣስሉን ዝገፍቁን ከዓ ኣለዉ ማለት እዩ። ሕጂ ነዚ ኣነ እቲ ሓሳብ ናተይ ከምኡ እዩ። እቲ ናተይ ሓሳብ ነይሩ።
1: ፅቡቅ እሞ ናብ ኣውራ መልእኽታ ክንከይድ እንታይ መልእኽቲ እንታይ ከ ክትብል ከም ወዳእታ እዚኣ መፅሓፍ ሲ ጠሚር ናብ ዝክልተን ሱሳን ሽዱሽተን ገጻት በቶም ኣውራ መራሕቲ ዛንታ ኣቢልና ንባዓልና ንመሓርን ሓዊስና ብኩሉ ሲ እንታይ ኢካ ክትብል ደሊኻ?
0: ሕጂ ዋላ ብኣቶም ተጀሚርና ብመሓርን ተጀሚርና ንኣብነት ኣብቲ ግዜ እቲ ከምኡ ዓይነት ሰባት ብዙሓት እዮም ነይሮም። ስድሪኦም ተቐቲሎ ኣቦኦም ተኣሲሩ ተቐቲሉ እቲ ጦር ኣብ ዝባኖም ዝወድቆም እሞ ካብ ኩሉ ካብቲ ሽቅ ዝነበረ ፖለቲካዊ እንታይ በኋላ እኳ ሓደ እምነት ከም ሃገራውያን መጠን እንተሃለዎም እቲ ናይ ውልቂ ጉዳዮም ዓዚዝዎም እቲ ክብደት ናይ መነባብሩ ንዕኡ እንዳተቃለሱ ኢዶም ከየእትዎ ከለዉ ምስትን ምስትን ግን ዝግፍዑ ዝቕተሉ ከም ዝነበሩ ንምርኣይ እዩ። በንፃሩ ከዓ ትበዓት ኮይኖም ዝቃለሱን ዝብድሁን ከዓ ከም ዝነበሩ ንምርኣይ እዩ። ኣብዚ ግን እቲ ሓፈሻዊ መልእኽቲ እቲ መግዛእቲ ወይ እቲ ፀላእይ ዝኣመነ ብሴፍ ዝኸሓደ ብሴፍ ፀላእ ህዝቢ ኤርትራ ምዃኑ ነቲ ንፁህ ክንብሎ ኣይንኽእልኒ ኢና። ግን ብሽግሩ ኣብቲ ቃልሲ ኢዱ ክመልስ ዘይከኣለ እውን እንተኾነ ምሕረት ከም ዘይገብረሉ ንኩሉ ነቲ ህዝቢ ፀላኢኡ ምዃኑ ዋላ ነቲ ሰላማዊ ዝበሃል ዋላ ዓባይ ሰበይቲ ትኹን ዋላ ቀሺ ኹን ኣብኡ ተጠቂሶም ኣለዉ ብዙሓት ኣቡናት ዋላ ንሳቶም እንቲ ሓቂ እንዳተዛረቡ ከልዎም ዝግፍዑ ነይሮም ማለት እዩ። ስለዚ እቲ ፀላእ ዝበሃል እቲ መግዛእቲ ዝበሃል ንዝኾነ ሰብ ከም ዘይንሕፍ ንኩሉ ፀላኢኡ ምዃኑ ከንፀባርቂ ኢለ የቲ ቀንዲ ገይር እዩ
1: ዘለ። ኣብቲ ቀዳማይ ክፋል ናይ እዚ ብዛዕባ መካነ መቃብር ቅድስት ማርያም ማቅሪብካ ኣለኻ ስእሊ እንተላይ ኣሎ ትጉዕዞ ናብ ኢኻ ጀሚርካዮ ሓደ መቃብር ዓሚቕ ምስጢር ዘለዎ እዩ። ደቂ ሰባት እንታይ ዓይነት ተመክሮ ነይርዎም መን እዮም መወዳእታ መቃብር ምዃኑ ሰፈሮም ግን ፅቡቅ ሽም ተገዲፎም ኣብውን ፅቡቅ ሽሞም ከም ዝተርፍ ሂወትን እንታይ ያ ሂወት ዝብል እውን ሕቶታት መሊስካ ኣለካ እሞ እስከ እቲ ኣወዳድባ ናይቲ ዛንታካ ክንዛረብ
0: ሓደ ዛንታ ክህነፅ ከሎ ናይ ግድን ሓደ ቦታ እቲ ዛንታ ዝካየደሉ ቦታ ክህሉ ኣለዎ። እቲ ቦታ ከዓ ምስቲ ዛንታ ክሰማማዕ ክኽእል ኣለዎ። ስለዚ ሓደ ሕቡእ ስራሕ ምስጢራዊ ስራሕ ትሰርሐሉ ቦታ ኣብ ኣስመራ እንተልካ ኣበይ ክኸውን ንኽእል? በዚ መፅሓፍ እዚ እንተርእናዮ እዚ መቃብር ቅድስቲ ማርያም ኣዝዩ ፅምዋ እዩ። ብዙሕ ነገራት እውን ክሳዕ ሕጂ ነገራት ኣብኡ ዝግበሩ ከም ዘለዉ ምስጢራውያን ነገራት ከም ዘለዉ ንፈልጥ ኢና። ምስ ቃልሲ ተኣሳሰሩ ተዘይኮኑ ምስ ናይ ውልቀ ሰባት ኣብኡ ኣቲኻ ሕማቅ ነገር ምግባራት ኣሎ። ሕጂ እቲ ቃልሲ ኣበይ ኮንካ ክተካይዶ ትኽእል? ንብረት ተለካ ቤት ሓብኦ ኣብ ቤተክርስትያን ክትሓብኦ ትኽእል ትኸውን? ኣብ መቃብር ከዓ ዝበለፀ፣ ምክንያቱ መቃብር ተፈራሒ እዩ፣ ከቢድ እዩ፣ ርዝነት ኣለዎ። ሞር ሕጂ እቲ ስራሕካ ናይ ምስጢራዊ ናይ ምዃን ተኽእሎ ኣለዎ። እሱ ጥራሕ ዘይኮነ እዞም ገለርያታት

0: ናይ ኣስመራ ተዳ ርኢኸዮም ብተመሳሳለ መንገዲ ንሕና ቆልዑ ኮይና ክንዓቢ ከለና እዞም ጎለርያታት እዚኦም ካብ ጫፍ ናይ እድገት ናይ ኣኽርያ ካብ ሞደሽቶ ክሳዕ እዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም ኩሉ ንፈልጦ ኢና ተኣንጎሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ ኣግዲሰና ኒኦ ኣብኡ ዘሎ ሕማቅ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ንክእል ይርዳእካ እዩ ብፍላይ እዚ ናይ ዝገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና ቆልዑ ስለ ዝኮና ግና ይርዳእናን እዩ ነይሩ ንቃልሲ ዝኾኑ ገመድ ሽጉእ ዝተረክበሉ ግዜ እውን ነይሩ እዩ መድሃኒታት ንረክበሉ ግዜ ነይሩ እኡ ስለዚ እቲ ምስ ዓበኻ ነዚታት ኢኻ ዝዝክር ክፅሕፍ ከለካ እንተደ ከምኡ ክትፅሕፍ ደሊካ እዚ ክልተ ቦታታት እዚ ከም ምስጢራዊ ቦታ ኢልካ ክመርፅዎ ዝኽእሉ እቶም ሽዑ ተቃለስቲ ዝነብሩ ክመርፅዎ ይኽእሉ እዮም ኢልካ ትግምቶ እዩ ማለት እዩ ካልእ እውን ብዙሕ ክህሉ ይኽእል ግን እዚኣተን ኣብ ኣስመራ እንተራርኢካ ካብዚአን ዓቢ ምስጢራዊ ነገር እውን ብዙሕ ደሎ ኣይመስለኒ ክንዲኡ ዝወዳድር ደሎ ይመስለኒ ኩሉ ክእል እዩ ኣብ ሓደ ገዛ እውን ክነብር ይኽእል እዩ ኣብ ሓደ መንበሪ ገዛ እውን ክኸውን ይኽእል እዩ ግን እዚ እቲ ኣዝዩ ምስጢራዊ ኮይኑ ኢለ ዝረኸብኩ ኣነ እዚ ቦታታት እዚ ማለት እዩ
1: ሂወት እንታይ ማለት እዩ ኣብዚ መፅሓፍካ ብብዙሕ ኣምራት ገሊፅካ ኣለኻ እንታይ ሂወት
0: ሂወት ብመንፅር እዚ መፅሓፍ እዚ ምስቲ መድረክ ክትሪኦ ከለካ ብፍላይ እቲ ሂወት ምስ መድረክ ተኣሳሲሩ እዩ ዝኸይድ ኩልሻዕ ኣይናይ መድረክ ኣብ ግዜ ሰላም ዘሎ ሕጂ ዘሎ ዘለናይ እዋን ዘሎ ሂወትን ሽዑ ዘሎ ሂወትን ንኣብነት ይፈላለዩ ስለዚ ሂወት ብድሆታት ዝተመልአት እያ ፀገማት ብየማን ብፀጋም መፁ ንዓኣቶም ከመይ ጌርካ ትብድሆም መስርሕ ናይ ሂወት መስርሕ ናይ ሂወት ከምኡ እዩ ኣብ ግዜ ቃልሲ ከዓ እቲ ሂወት ምስኡ ተኣሳሲሩ እቲ ሰብ ድኹም ዝነበረ ሓያ ዝኸውን እቲ ብዙሕ ዘይሓስብን ዘይመራምርን ነበረ ናብ ከምኡ ጎፁ ኸይድ መፍትሕታት ናይ ትሽግር ከምፅእ ስለ ዘለዎ ማለት እዩ ስለዚ እቲ ሂወት መድረክ ዝፈጥሮ እዩ እቲ ሽዑ ዝነበረ ሂወት ግን በዳህ እዩ እቶም ሰባት ከዓ ብኡ መጠን ኣዝዮም ሓያላት ነይሮም ማለት
1: እዩፅፅናካፈትሕንካ ፍትነካ እዩ ዝያዳ ክትወፅእ ዝድርኽ ስለ ዝኾነ ሂወት ናይቲ እዋን መኸተን ቃልስን ናፅነት ነይሩ ንብል ሕራይ ኣብ ውን ብዛዕባ ፍቕሪ ኣሎ ኣጋላልፃታት ንሕርካ ውን ብግጥሚ ቢልካ ቅርቦ ሓሳባት ኣሎ ናይቲ እዋን ፍቕሪ እንታይ እዩ ነይሩ
0: ፍቕሪ ከዓ ኩሉ ሻዕ ኣሎ ምስሰብ ሰብ ክሳዕ ዘሎ ፍቕሪ ኣሎ ፍቕሪ ናይ ሃገር ኣሎ ኣብዚ መፅሓፍ ተሪኢካዮ ፍቕሪ ናይ ኣንፃራዊ ፆታ እውን ኣሎ እዚኣቶም ካብ ዝኾነ ነገር ክፍለዩ ዘይክእሉ እዮም ኩሉ ሻዕ ነበርቲ ስለ ዝኾኑ ናይ ማሓርን ናይ ሃናን ናይ ያቆብን ናይ ዛ መኒካ ሂዋንን ኣሎ እቲ ወደ ገባ ኣብቲ ዓዲ ኣብቲ ርዑ ገጠር ኣብቲ ዝነበርኩ ኣነ ዝነበረ በቲ ከባቢ ክምዘን ዝኽእል ዓይነት ፍቕሪ ኣሎ ማለት እዩ ኣብቲ መፅሓፍ እዚ ከዓ ባህርያዊ ነገር እዩ ኩሉ ሰብ ምናልባሽ ኣብ ገዳም ተደኣትኻ ፍቕሪ መኸይዲ ሰባት እዩ ፍቕሪ ተዘይህሉ ነይሩ ከዓ ፍቕሪ ሃገር ተዘየሎ ፍቕሪ ኣንፃራዊ ፆታ ተዘየሎ ከዓ እቲ ሂወት እውን መቐረት የብሉን
1: ገዛእ ስምዒታት እዩ ፅቡቅ ሰብለል ትብል ገፀ ባህሪ እውን ኣብቲ መቓብር ትርከብ ኣብ 1951 ከም ዝተወለድ ዝሕብር ኣሎ ሞ እስከ ስለምንታይ እዛ ገፀ ባህሪ ብከመይ ከምፅኻያ ስለምንታይ ብከምዚ ዓይነት ደረጃ ክትህሉ ደሊኸ እያ
0: እታ ቀንዲ ገፀ ባህሪ ንሳ ንድያ ተቃላሲት እያ ናይ ውሽጢ ናይ ከተማ ስርሒታት እውን ብንጥፈት እያ ትሰርሕ ታጓል እቲ ዛንታ ሕጂ ካብ መጀመሩ ክሳዕ መጨረሹ ንዓኣ ኣብ ግምት እንዳእተወ ክኸይድ ኣለዎ ከም ሕጊ እሳ ኣዝያ ሓያልያ ኣዝያ ቅልጥፍቲ እያ ምስጢራዊት እያ እቲ ዛንታ ምናልባሽ ምሰንበብካዮ ዝያዳ ይርዳእካ ሕጂ እቲ ናታ ከም ጓል ኣንስተይቲ ሓደ ከም ጓል ኣንስተይቲ ክንሪኣ ከለና ኣበርክቶ ደቂ ኣንስትዮ ኣብቲ ቃልሲ እውን ከተንፀባርቆ ኣገዳሲ እዩ ስለዚ ወተባዕታዮም ክትገብሮም ክኣልካ ግን ጓል ክትከውን ዝመረፅ ኩሉ ከዓኒ ደቂ ኣንስትዮ ማዕረክ ንደይ ኣብዚ ሃገር እዚ ኣበርክቶ ከም ዝገበራ ማዕረክ ንደይ ሓያላት ምኳነን ስካብ ሕጂ ማለት እዩ እቲ ተርእዮ ትብዓ እቲ ትገለ ንካልኦት ውን መሃሪ ክኸውን ክእል እዩ ንሕጂ እቲ ታሪክ ከዓ ካብኡ ሕጂ እንተ ዝተነቢቡ ስተን ደቂ ኣንስትዮ እውን ከምዚ ከም ዘሎ ፈሊጠን

ዒላ ውን ክድረኽ ንኽእል እዩ ክድረኽ ክኽእል እዩ ቃልሲ ናይ ደቂ ኣንስትዮ ከዓ ክንፀባረቕ ኣለዎ ብዝብል እዩ እሳ ሕጂ እንተ ርእኻ ኣብቲ መፅሓፍ እቲ ብዙሕ ሰብ ሕጂ ነቲ መፅሓፍ ኣንቢቡ ዝወደአ ስጋዕ መጨረሽታ ዳርጋ ኣይረኽባን እዩ ግምታት ገለ ዝጥርጥሩ ሰባት ከምዚ ድያ ክትከውን ክትእሰር ድያ ክትመውድ ድያ ገለ እዮም ድብሉ ዳሕራይ ግን ኣብዘይተፀበይዎ ቦታ ትፀንሕ ከምዚ ረእኻ ኣብቲ መቐበር እያ ትፀንሕ እቲ ቃልሲ ዘሕለፈቶ ከዓ ነዊሕ እዩ ብጣዕሚ ፅንዓታ ትብዓታ ብፍላይ ኣብቲ መወዳእታ

0: ብፍላይ ካልኣይ ሳልሳይ ምዕራፍ ደርግ ናብ ስልጣን ዝመፁሉ ወታደራዊ ስርዓት ኢትዮጵያ ኣብ ስልጣን ዝመፀሉ እዩ። ከም ዝፍለጥ ከዓ እቲ መሰለት ናቱ መድረክ ነይርዎ እዩ፣ ናቱ ትርኢት ነይርዎ እዩ፣ ናቱ ተግባራት፣ ናቱ ምንቅስቃስ፣ ናቱ ተሓሳስባ ነይሩ እዩ እሞ ኣብቲ ዋንቲ ከተማ ኣስመራ ይኹን ብሓፈሻ መነባብሮን ምንቅስቃስን ህዝቢ ኤርትራ ከመ ይመስል ነይሩ ብመንፅር ናይቲ መፅሓፍካ?
1: ኣብቲ መፅሓፍ ኣብ ኩሉ ምዕራፋት ዳርጋ ተጠቂስኩም ዘሎ ኣብ ሸቁረራ እዩ ዝነብር ነይሩ እቲ ህዝቢ፣ ሸለብ ገለብ እዩ ነይሩ እቲ ሂወት። ንሕና እኳ ቆልዑ ኮይና ኣርኪብና ኣለዉ። ዓርቢ ምሸት ኣብኡ ተጠቂሱ ዘሎ ንመጀመርያ ግዜ ተኩሲ ዝሰማዕና ኣለዩ። ህፃናት ኮይና ብዙሕ ፍርሕን ብዙሕ ሸገርገርን ኣትዩና ደርጊ ምስ መፀ ብድሕሪኡ ናይ ደርጊ ኩነታት እንታይ ቀፂሉ ጨካን ዝኾነ ነቲ ህዝቢ መልሾ ከማን ከም ዝጨክን ከም ድሕርን ዝገበረ እዩ። እቲ ህዝቢ ከዓ መዋፅኦ ካልእ ስለ ዘይነበሮ ነቲ ኩነታት ብቓልሲ ክብድሆ ሰውራ ቀዲሙ ተጀሚሩ ነይሩ እዩ። ናይ ደርጊ ምምፃእ ከዓ መልሹ ነቲ ሰውራ ኣነ ሒልዎ ዝብል ግምት እዩ ዘለና። ምክንያቱ ኣዝዩ ጨካን ዝኾነ ኣተሓሕዛ ምሕረት ዘይገብር ምቕታል ምእሳር ስለ ዝነበረ እቲ ግዜት ዝመረረ እዩ ንህዝቢ ኤርትራ ክብሎ ክእል ኣነ። ዋላ ብቲ ናይ ሃይለስላሴ ነይሩ ክኸውን ክእል እዩ ኣብ ርሑቅ ገጠራት። ደርጊ ምስ መፀ ግን ኣብ ሙሉእ ኤርትራ ንዝኾነ ሰብ ማለት እዩ። ስለዚ ኣዝዩ ሕማቅ እዋኒ ነይሩ። ዝብላዕ ተሳኢኑ፣ ሓዊ ዝነድድ ተሳኢኑ፣ ዕንጨይቲ የለ ገለ የለ ስጋዕ ድርፎ እናኸድና ብርእስና በለስ ተሰኪምና ዕንጨይቲ ተሰኪምና እናምፃና ንእሽቲ ኮይና ደቂ 11 ዓመት ከምኡ ኢና ሓሊፍና። እቲ ህዝቢ ብዙሕ ሽግር ይሕልፍ ነይሩ። በቲ ንፃሪ ክትሪኦ ከለካ ግን ምምፃእ ናይ ደርጊ ነቲ ሰውራ ከዓ ኣሒሉ ወይ ኣነ ዝብል ብውልቂ ይረአየ ተተሓዘ ኣዝዩ ክስታይ ስለ ዝነበረ
0: ካልእ ምናልባት ሕጂ ኣብ ትዳሕሪ ወይ ክፋል እውን ብዛዕባ ናይ ዘይተሓስበት ጋሻ ዝብል ኣሎ። ዘይተዓደመት ማለት እዩ ዘይተዓደመት ጋሻ ብዘይክኡ እውን ትዛዕበየ ነገር ድፋዕ ኣብ ውሽጢ ከተማ ዝብል ነይሩ እሞ ስ ብዛዕባኡ ንዛረብ
1: እታ ዘይተዓደመት ጋሻ ንሳያ ሰብለል እያ። ኣብቲ ግዜቲ ሕጂ ከም ድንግል ኮይና እያ ናብቲ እንዳኣቶ ተስፉእ ትመፅእ። ዕላማ ግን ነይሩዋ ንሳ ኣብኡ ነይሩ ሓደ ኣገልጋሊ ናይ ስርዓት ደርግ ገብረ ጨርቆስ ትበሃል። ብመንገዲቶም ገዛ ትፈልጦም ስለ ዝነበረት እውን ኣቐዲማ ሌላ ስለ ዝነበራ ንዕኡ ንምስላይን ኩነታትን ንምፍላጥን ኣብ ልዕሊ እውን ሓደ ነገር ሓደ ስጉምቲ ንምውሳድ ከተፅኒዓ መፅያ ግን ኣብኡ ድንግል ኮይና ናይ ድንግል ክዳን ተኸዲና መልኣኽ ኮይና ይኣትያ ናብቲ ገዛ ነቶም ገዛ እውን ሓገዛት ትገብረሎም ነራ። እቲ ካልእ ትገብሮ ነበረት ምስጢር ግን ኣብኡ ንገብረ ጨርቆስ ነቲ ዕሱብ ናይ ስርዓት ደርጊ ዝነበረ ንዕኡ ምስላ እዩ። ኣብ መጨረሻ እውን እንታይ ዓይነት ድሕሪቲ መፅናዕቲ እውን እንታይ ዓይነት ስጉምቲ ኣብ ልዕሊቲ ተኻትብሎ ኣገልጋሊ ናይቲ መግዛእታዊ ስርዓት እንታይ ስጉምቲ ወሲዱ ርኢና ኢና ማለት እዩ። ድፍዓት ከዓ እቲ ገለርያታት እዩ ኣንተ ዝበልኩ ከዓ ንሕና ካብ ጫፍ ናብ ጫፍ ከም ቆልዑት ንፈልጦ ኢና። ኣብቲ ከባቢ ዝዓበና ንሕና ኣብቲ ገዛ ባንዳ ሓበሻ ጥቃ እድገት ወይ ሞዴሽቶ ዝበሃል ከባቢና ዓብና ግን ክሳዕ እዚ እግሪ ፎርቶ ዘሎ እግሪኩም ዘሎ ዚ ስጋዕኡ በዚ ንኣቱ ንወፅእ ነርና ኢና። እዚ ከም ዝበልኩ ከዓ ድፋዕ እዩ ማለት እዩ። ክረአ ዘይክእል ድፋዕ እዩ። ምናልባት ኣብኡ እውን ንጥፈታት ከምዝነበረ ናይ ሰውራ ንጥፈታት ከምዝነበረ ኣንርግፀኒ ዝፈለጥዎ ሰባት እውን ዳሕራይ ዝዕለሉ ንብሎ እዚ ፅሒፍካዮ ዘለካ ዝበለኒ ሓደ ወዲ ገዛውቲ ሓፋሽ ውድባት ነይሩ ናይ ህዝባዊ ግንባር ዳሕራይ ግን ቆልዑት ኮይና ደባላሸናሎም ነገር እውን ነይሩ እዩ ዝሓብእዎ። ሽዑ ግን ንሳቶም ደ ገዛውትና ስለ ዝኾኑ ስለ ዝፈለጥዎ ነቲ ነገር ካልእ መልክዕ ኣትሒዞም ቀይሮሞ ማለት እዩ። ስለዚ እሳቶም ከም ድፍዓት ክትወስዶም ትኽእል ኣብኡ ተቐምጠሎም ትኾንካ ንብረትካ ወይ ሓደ ስርሒት ጌርካ ኣብኡ ትሕባእ እንትኾንካ ነብስኻ ከም ድፋዕ ክትሪኦም ትኽእል። ከምዚ እቲ ሓሳብ
0: ፅቡቅ ዛንታ ምናልባት ዋሕዚ እዩ። ካብ መጀመርያ እንዳ ማዕበለ እዩ ድኸይድ ኣብ ነፍሲ ወከፍ ምዕራፉ ኣከፋፍላ ዋላ ርእስቲ ሃለዎ እምበር ተኣሳሰረ እዩ ሓረግ እዩ ሰንሰለት እዩ እንዳተዋሰበ ከይዱ መወዳእታ ውን ናፍታሕ ገፁ እዩ ዝኸይድ። ኣብ ነፍሲ ወከፍ ከዓ ታሪካዊ ፍፃሜ ኣሎ። ናይ ዝተፈላለዩ ፀሓፍቲ ጥቕስታት ኣሎ፣ ኣባህላታት ኣሎ። ንባዕሉ እቲ መድረክ እውን ዝሕብር መስመር ግዜ ዛንታ ኣሎ። እዚ ሓበሬታ እዚ ኣብ ቅምር ናይ ልቦለድ

0: እምብሮ ተራ ኾንካ ናይ ግድን መፅናዕቲ ክትገብር ኣለካ። መፅናዕቲ ካብ ምንታይ ተመርኮሰ ነይሩ?
1: ሕጂ ግድን እዩ። ንኣብነት ኢትዮጵያ ኣብ ኢትዮጵያ ካብ ኣዲስ ኣበባ ደርጊ ክመፅእ ከሎ ዝነበረ ኩነታት ኣውፅዒፈ ኣለኹ። ኣነ ግን ኢትዮጵያ ረጊፀ ኣይፈልጥኒ ዋላ ኣብዚ ዶባት ትግራይ ዋላ ንበሉ ሰጊረ ኣይፈልጥኒ ካብ ዶብ ናይ ኤርትራ። ሕጂ እቲ ደርጊ ክመፅእ ከሎ ኣብ ኢትዮጵያ እንታይ ኩነታት ነይሩ ክፈልጥ ኮይነ ግን ኢትዮጵያውያን ድሞ ላ ኤርትራውያን ድዮም ፀሓፍዎ ነገራት ሓሰስ ክብል ኣለኒ። ካብኣተን ዘን ናይ ብርሃኑ ዘሪሁን ሓንቲ የኣብዮት መባቻ የኣብዮት ዋዜማ ዝብላ መፅሓፍቲ ሳተን ኣዘን ሓገዝቲ ናኡ ነቲ ናይ ተምሃሮ ናዕቢ ናይ ህዝቢ ናዕቢ ብኣዲስ ኣበባ ሃይለስላሴ ንክወድቕ ዝነበረ ብቐጥታ ካብ እዮ ወሲድ እዮ ብርኣነ ኣይፈልጦን እዩ። ኢትዮጵያ ነርካ ዲኻ ኣዲስ ኣበባ ከድካ ነርካ ዲኻ መቐለ ገለ ብሉኒ ኣይፈልጦን ኣይከድክዎን። ግን ካብ ፅሑፋት እንታይ ኮኑ ህሉ ኢለ ሓሰስ ኢለ ዝረኸብዎ ነገራት ብዙሕ እዩ ማለት እዩ። ምስኡ ዝኸደለይ ካልእ ናይ ፍልስፍና ናይ ገለ ጥቕስታት ትረኽብ ኩላ ሓሰስ ዝብሎ ናይ ከምዚ ናይ ዶክተር ማይልስ ገል ዓይነት መንሪ ገለ ምልታት ናይ ሩዝቨልት እንታይ ካ ትብሎ ጥቕስታት እሱታት ብመደብ ደልዮ ማለት እዩ። ኣብቲ ግዜ እቲ ኢትዮጵያ ኤርትራ ምስ ኢትዮጵያ ክትሓብር ዝነበረ ቃልስስ እንታይ ነይሩ ናይ ኣሜሪካ ረኣያ ንፈልጦ እንዲና እንታይ ይብሉ ነይሮም ኮኑ እቶም ክስታይ እቲ ፖለቲካዊ ፍልስፍና ናቶም ከይሓሰብካዮ ዝግበር ነገር የለን ኩሉ ተሓሲቡሉ እዩ ዝግበር ብዓይኒ ኣሜሪካውያን ተሓሲቡሉ እዩ ዝግበር። ኤርትራ ብኢትዮጵያ ክትልሓቅ ከም ዘለዋሲ ፕላን ነይርዎም እዩ። ሕጂ ነዚ ክትረክብ ገለ ክትገብር ኣለካ። ካልእ ምናልባት ደስ ዝብለኒ እዚ ናይ ግእዝ ጥቕስታት ሓደ ሓደ እቲ ኣለኹ ገሊኡ ኣቐዲመ ዝፈልጦ ብቲ ናይ ቅሽነት እውን ጀሚረ ነይረ ቆልዓ ከለኹ ገለ እቲ ግእዝ ጠብላሕ ብለኒ እዩ። ግን ገላ ክኢላታት ናይ ሃይማኖት ከዓ ንኣብነት ሓንቲ ላዛ ማኣር እዩ ጥእሞ ለኣድግ እምበለ እጉስታር ትብል ሓደ መሪጌታ እዮም ሓቢሮምኒ እዚ ምስ ነገርኩም ማለት እዩ። እዚ ሕጂ እቲ ንኣድግ እዚ መዓር ኣይጥዕሞን እዩ ሓሰር ወይ እዚ ኩስታር ነገራት እዩ ዝጥዕሙ ማለት እዩ። መዓርሲ ንኣድግስታ ይገብረላ።
0: ብዙሓት ፈላስፋታት እውን ከምኡ ተዛማዲ ይብሉ እዮም። ኣነስቲ ሃፍታምሲ ብንጌራ ገይሩ እዩ ፀብሒ ድበልዕ እምበር ብወርቂ ገይሩስ ኣይበልዕን እዮም ድብሉ ኣብ ማለሲ እንታይ እዩ መዛነቂ ፍልስፍና እዮም ንብሎ ገለገሊኦም ናብስኻ ንምባል ግን ብዝኾነ ከምኡ ዝኣመሰለ ነቲ ዘድልዮ ስቲ ዝግብኦ ክረክብ ከሎ ገለ ዝገልፅ እዩ። እዚኣ 224 ኢኻ ሓቲምካ ዝሓለፈ ዓመት እውን እዚኣ ታሪካዊት መፅሓፍ ኣሕቲምካ ነርካ ኣበባይ ክብረተይ መሊስያ ናብ ቤተይ ትብል ናይ ስውእ ተጋዳላይ ከመይ ድበለ ፀሓፋይ ፅቡቅ መፅሓፍ ኣቅሪብካ ነርካ ሞ ንእሸይ ብዛዕባ ክንዛርብ ካልእ ግዜ ብዕምቆት ክንዛትየላ ከመይ ነይሩ እቲ ድሕረ ባይታ ከመይ ጌርኩም ረኪብኩም መንተል ፅሑፋ ዳሓር ከመይ ጌርኩም ረኪብኩም ኣሕፅር ኣቢልካ
1: እዛ መፅሓፍ እዚ ሓንደ በት እያ ንዓይ ነራ መደብ ኣይነበረኒ ዳርጋ ምስቲኣ ውን ተደሪባትኒ ኣብቲ ክስታይ ግዜ ማለት እዩ። እዚኣ መፅሓፍ እዚኣ ሓደ ዓንደ ፅዮን መልኣክ ከሰላም ቀሺ ኣፈወርቂ ዝበሃል ወዲ ኣስመራ ወይ ወዲ ኣርባዕተ ኣስመራ እዩ ኣብ 73 እዩ ፅሒፍዋ ግጥማዊት እያ ብምልእታ ትዛንቲ ሓደ እዩ ግጥሚ እዩ። እቲ ግጥሚ እውን ግጥሚ መንባብ ኣብ ባህለን ኣቁርብ ድኽም ዝበለ እዩ በር ንግጥሚ ዘንብብ ዘስተማቐር ኣዝዩ ብሉፅ ክስታ እዩ። ሕጂ ሓደ ዓርከዩ ብሓንሳ ኣነ ምስሊ ነርና እንታ ቴድሮስ ግጥሚ ገለ ትፍትን ኢኻ ስኻሲ ኣብውን ብበሎም ነረ ታካትብሎ እዳሻሕታት ነምስየሉ ገለ መለ እሞ ከምዚ ኣላ መፅሓፍ ኢሉ እብለኒ ሞ ከምፃ የብለና ምፃ ኢሉ እዩ። ምስ ምፃኣ ሒዝያ ገዛይ ከይደ ማለት እዩ ፅቡቅ ገይሩ ሒዝዎ እቲ ወረቐት ዓብዩ ከምዚ ብክስታይ ፀሓፍ ነበር ቀደም ታይፒንግ ነዊዕ ከምዚ ናይ ሕጂ የፎር እውን ኣይኮነን ብታይፒንግ ተፃሓፈ እዩ። ሕጂ ከይደ ገዛ ምሰንብብ ኳ ብጣዕሚ እየ ተገሪመ እቲ ወዲ ኣየንበባ እንታርጋ ናይ ግጥሚ ምንባብ ወይ ኣብ ስነ ፅሑፍ ብዙሕ መቐረት ስለዘስተማቅር ስለዘይነበረ ምሰምፃ ምሰንብብ ኳ ኣነ ኣዝያ ፍለይቲ ነገር ኮይና ረኺበያ ዋ እሞ እዚኣ መፅሓፍ ክንገብር ኣለና ተባሂልና ንሽዑ ወዲ

0: ዛ መፅሓፍ እዚኣ ከዓ
1: ብቲ ስርዓት ኣይተፈቅደላን ብክፍሊ ሴንሱር ሲ ክልክልቲኣ ኣይፍቀድኒ ድብል ከዓ ተረኪብዎ ነይሩ።
2: እስኡ ትቕም ነገር ቀንዲ እዚ ሰብ እዚ ኣብ 73 መፅሓፋ ኣብ 74 ናብ ጀርመን እዩ ተሰዲዱ። ኣብ 75 ናብ ሜዳ መፅኡ ኣብ ህዝባዊ ሓይልታት ተሰሊፉ ኣብ 78 ኣብ ግዜ ምዝላቅ እዩ ተሰውዩ። ሕጂ እዛ መፅሓፍ ምስ ተረክበት ከምዚ ትብለካ ከምዚ ጌርና ሰሪሕናዮ ምስ ሰሎሙን ኮይና ሰሪሕናዮ ኣብ ክብል ክእል ምስቲ ዘምፃ ዳሕራይ ስድራ ቤት ክንረክብ እውን ቁሩብ ተፀጊምና ነርና ንእሽተይ ጫፍ ምስ ተረክበት ግን እሱ እውን ዝምድና ብናይ መውስቦ ዝምድና ስለ ዘለዎ ምስቶም ስድራ ናይ ኣዲኡ ከድና ነቶም ስድራ እውን ረኪብናዮም እሳቶም ፈቃደኛታት ኮይኖም ፅሒፍናዮ ማለት እዩ። ክመፅሓፍ ኮይና ተዓቲባ ውፅያ ኣዝያ ታሪካዊት መፅሓፍ እያ ብጣዕሚ መወከሲት ሕጂ ኣብዚኣ ቀንዲ ግን እዚኣ ደርግ ክመፅእ ኣዋርሒ ምስ ተረፎ ሃይለ ስላሴ ክወድቕ ከዓ ኣዋርሒ ምስ ተረፉ እንዲዩ ሃይለ ስላሴ ዝወድቕ ደርጊ ዝመፅእ ኣብ ናይ ኣዋርሒ ግዜ ኣመፅ ክእሰር እውን መተጎብኦ ነይሩ ኣይኮነ ዶ ዝፅሒፉ ዝኾነ ነገር ቀሊል ነገር ጌርካ ብዙሕ ሰብ ተቀቲሉ ተኣሲሩ እዩ። ሰብ እዚ ግን ምናልባሽ መኸሪኡ ንጀርመን እውን ህድማ ድዩ ወይ ከዓ ንካዚ ኢሎም መሃቦም ሓደ ምሽጢር ኣለዎ ምሽጢር ኣለዎ እምበር ክእሰር ግብኦ ነይሩ። ምክንያቱ ነቲ ስርዓት ጭፍጭፎ እዩ ርኢካ ኣለካ ደንቆሮ ስርዓት እዩ ትብሎ ደንቆሮ ስርዓት እዩ ትብሎ ባህሎም ድሕረት ድሕራት ምዃኖም ከም ባህሎም ኣብቲ ዓዶም ምስከደ ዘጋጥሞ ኩሉ ዛንታታት ኣብኡሎ እቲ ቃልሲ ኣብኡሎ እቲ መኸተብ ኣብኡሎ ፅላኣት ናይ መግዛእቲ ብዓብኡ መሪር ዝኾነ ፅላኣት ናይ መግዛእቲ እዩ ነይርዎ ትወዲ። እቲ ዝገርመካ ግን ሽዑ ወዲ 20 ዓመት እዩ ነይሩ ወዲ 20 ዓመት ኮይኑ ከምዚ ዓይነት ነገር ክፅሕፍ ከሎ ነና እዩ ዘንፀባረቀልና ዘሎ ነቲ ሽዑ ዝነበረ ወለዶ እንታይ ይመስል ነይሩ እንድሕር ክንሓስብ ጀሚርና እቶም ሽዑ ከይዶም ናፅነት ከምፅኡ ዝከኣሉ ሰባት ዝመፁ ኮኑ ዘይመፁ ኮኑ ዝሰንከሉ ኮኑ ማለት እዩ ማዕለ ክንደይ ብልሒ ከም ዝነበሩ ማዕለ ክንደይ ሓያላት ከም ዝነበሩ ግን ተርእካ እዛ መፅሓፍ እዚኣ ልክዕ ንዕኦም እያ ትገልፀልካ ንዕዩ ደርእካ ዋላ እዞም ሕጂ ዘለዎ ሓለፍትና ገለ መለ ክንደኦም ማለት እዩ ዘ ተርእካዮ እቲ በደህኡ እቲ ሕራንኡ እቲ ፅንዓቱ ሲ ልክዕ ነዞም ሕጂ ዘለዎ ዓበይቲ ብዛ ሃገር ንዖም ኢ ዘኻኽረካ ኣብቲ ዕድሚኦም ደቂ 20 ገሊኦም 20 ከይመልኡ ኣብ ቃልሲ ከይዶም ስነት ሰውራ መሪሖም ኣብያ ምፅኦሞ እንተልካኒ ከም በዓል ዝኣመሰሉ ማለት እዩ ዓብ ውድብ መሪሖም ዓብ ፀላኢ ስዒሮም ኣሰኒፎም ዝለጥሙፅ ዝኾኑ
1: ፅቡቅ ፅዋ ጎልጎል ዛጊት 2 ዓመት ገይራ ኣላ እሞ እንታይ መልሰ ተግባር ረኪብካ ወይ ድማ መልሰ እንጋሎ ረኪብካ?
2: እቲ ዘንበበ ብጣዕሚ ፅቡቅ እዩ እቲ ዝበካ እንጋሎ ናይ ብሓቂ ከምዚ ኸ ኣሎ ድዩ ዝብሉ እውን ኣለዉ ናይ ብሓቂ ፅዋ ጎልጎል ብዙሓት ኣንቢቦማ ፊድባክ እውን ዝሃቡን ኣለዉ ግን ርእቶ ኩሉ ሽዕ ኣወንታ ጥራሕ ኣይኮነን ኣሉታዊ ርእቶ ማለት ኣሉታ ደይኮነስ ርኢ ንቐፌታዊ ክንብሎ ንኽእል ካብቲ ሓደ ዕብይ ዝበለ ዝብሎ ግጥሚ ላ ነዋሕ ግጥሚ ብቶም ወዳእታ ሕጂ ከም መደምደምታ እያ ናሓሲብ እያ ነቲ ነገር ከዓ ትድምድማ እያ ትጥርንፍ እያ ሓደ ናትካ ርእቶም ሰምዕኹ ብዛዕባ እሞ ግን ሓደ ክኢላ እንታይ ኢለኒ ቴድሮስ እንድሕር እቲ ሰብሲ ንክመራምር ደይተሓድጎ ዝነበርካ በዕልካ ዓፂኻዮ ደምዲምካዮ ኢሉ እወ ሕጂ ኣነ ግጥሚ ከዓ ስለዝፈቱ ክኸውን ይኽእል
1: እዩወ ኣባህላታት እውን ግጥምታት ኣይ ገደፍካ
2: ቶ መጫት እኒኣ ዝበዝሑ ከዓኒ ነዚኣ ከዓ ደነቁ ከዓ ዓይነት መስለካ እዚኦም እቶም ታራ እቶም ታራ ንበብቲ ብጣዕሚ ፈትዮሞ ብፍላይ እቲ ግጥሚ ኤክስትራኦርዲናሪ ፅቡቅ ብጣዕሚ ግጥሚ ገለ ድብሎ ሓደ ከምኡ ዝነጥፍ ሰብ ግን እዚስ ኣይመድለየካን ድበለኒ ኣሎ ሽሙ ዋላ ድልየናን እዩ ግን ኣይመድለየካን ምክንያቱ እቲ ሰብሲ ባዕሉ ጓል እያ ጓል እያ ደራሲት ገለ እያ ባዕሉ ደይመራመሮ ነበረ ባዕሉ እቲ መደምደምታ ባዕሉ ክገብር ሲ ኣይሓደካዮ ኔላትኒ ድሓን ገለለ ናትካ ርኢቶኸመ ይመስል ኹ
1: ተዛንታ ተወዲ እዩ እዚ ካልእ ዛንታ እዩ መግለፂ እውን ኣየድለየኒ ዛንታ ምስ ተወደአ ግን ፅቡቅ ካ እዩ ንስ ብግዲ ሓቂ ከም ግጥም ግን ፅቡቅ እዩ ሕብሪ ሰማእታት ልብል ዘሎ ሲ እቲ ጉዕዞ እቲ ቃልሲ እቲ ግርጭት ጥምር ድበለ እዩ ብርግፅ ሳ እውን ባዕላስ ዛንታ እያ ማለት እዩ ብሆሙያ ቀሪባ ፅቡቅ እሞ ድሮ ራብዒቲ መፅሓፍ ገፅካ ከድካ ኣለካ ማለት እዩ ብሕጂ እንታይ ክንፅበ ኢና ከባ
2: ቅድሚ ሕጂ ተባሃልናዮ ዝከር ትኾንካ እንታይ ኣብታ ኣክሊል መርሓ ክንዛረብ ከለና ከምዚኣ ሕቶ ቅሪብካ ኣለ ነርካ ርግፅ ኢላካ ነረ ዝክራ ትኾንካ ርግፅ ክንራኸብ ኢና ካልኣይ ግዜ ተባሂልና ተራኺብና ማለት እዩ ሕጂ ካ ከምኡ ትመልቲ ሕጂ እውን ኣሎ ዝሰራሕ ነገራት ብዙሕ ነገራት ኣሎ ዕድመን ጥዕና እንታይ ይብና ሲ ብፍላይ ሕጂ ከዓ ካብቲ መምህርና ቅሩብ ውፅእ ኢልና ኣብቲ ናይ ቋንቋ ክንሰርሕ ስለ ተረቑሕና ዘለና ብዙሓት ክፅኦት ኣለዉ ናብቲ ናይ ቋንቋ ምርምርን መፅናዕትን ናይ ቋንቋ ትግርኛ ናይ ኩለን ብሄራት ከምኡ ዓይነት ትካልቆቦም ኣለዉ እምባይ ኣብዚ ተኻትብሎ እምባ ትካላ ካብቲ ናይ መምህርና ስራሕ እውን ውፅእ ኢልና ናብኡ ክነተኩር ዕድር ረኺብና ኣለና ማለት እዩ ዝበዝሕ ግዜ ረኺብና ዝበለፀ ስራሕ ክንሰርሕ ከዓ ተስፋ ንገብር ትድልየት ላዓሊ እዩ
1: ካልእ ምናልባት መወዳእታ ብዛዕባ እዚኣ እውን ንእሽተይ ክብል ኣብዝሓለፈ ብዙሓቶም ስድራ ተሓጒሶም ማለት ፅሑፍ ነባሪ ምዃኑ ኣርእዩ ግዜ ንኩሉ ግዜ ከም ዘህልዎ እውን ኣረጋጊፁ እዩ ኣብ ውን ኣብቲ ኣብ ሲኖማ ሮማ ዝነበረ ወግዒ መምራቕ እውን ብዙሕ ነይሩ እሞ እንታይ ጦብላሕ ተገዲፍልካ እዛ መፅሓፍ እዚኣ ድሕሪ ነዊሕ ዓመት ቲምኩማ ድሕሪ ፍርቂ ዘመን እያ ተሓቲማ ድሕሪ 50 ዓመት በቲ ሓደ ሸነኽ በቲ ካልእ ሸነኽ ድማ ስኹም እውን ነዊሕ ሒዝኩም ፅዕኩም ወግዒ ናይ መሰል ዋንነት ኣከቢርኩም ምስ ኩሉ ኢኹም ንፅምብል ኣቀሪብኩም እሞ እንታይ ጦብላሕታ ገዲፋትልካ እንታይ ዕግበት ከተሰሚዐካ ናይ ሓደ ስውእ ዝተኸልከል እሞ ናብ ኣንበብቲ ክበፅሕ ዝፀዓርካሉ መፅሓፍ
2: ሕጂ እዘን መፅሓፍቲ እዛ ፀዋ ጎልጎል እውን ርኢና ኣለና እታ ናይ ቀደም ማክሊል መርሓ ውን ርኢና ኣለና ካብዘን ኩለን ነየነይቲ ትፈቱ እንተትብለኒ ነዚኣ ትፈቱ ኣነ እዛ ናይ ዝስውእ ምክንያቱ ሓደ ሕድሪ ናይ ሓደ ስውእ ኢና ሰሪሕና ክብል ክእል ኣነ ኣብ ኩሉ ንጥፈታት ከዓ ተህዝብና ከምኡ ስለዝኸይድ ሕድሪ ስዋኣቱ ስለ ዘኽብር ምክንያቱ ብዙሕ ነገር ክግበር ክኣል እዩ ሽዑ እውን ጠቂስካያ ነርካ ደይናቶም ናህና ድብሉ ኣለዉ ኢልካ ነርካ ዝከረኒ ሕጂ ንሕና ግን ከምኡ ክንገብር ዘይኮነ ሲ በዛ መፅሓፍ እዚኣ ኮሪዕና ንነብል ክንዲ ውላዱ ሕጂ ዝወዱ እዚ ኣይወለደን ከምቲ ናይቲ ስድራ ቤት ስምዒታ ሽዑ ድበኽዩ ነይሮም ዝነብዓ ኣንስቲ ነረን ድበኽያ ነረን እዚ ሰብ ዚ ኣይወለደን ምእንቲ ሃገር ምእንቲ ናይ ፅምነት ከይዱ እዚኣ ግን ከም ውላዱ ኢና ንሪያ ኢሉ እቲ ቤተሰብ ብምልኡ ቲ ሽዑ ዝነበረ እውን ክስትያት ብዙሕ ስምዒታት ይፈጢሩ ኣዝዩ ዘሐጉሰካ ከዓ ብጣዕሚ ኣነ እዛ መፅሓፍ እዚኣ ሲ ልዕልተን ናተይ ዝብለን መፅሓፍቲ ዘኽብራ ዝፈትዋ ከዓ ቀፃሊ ሕጂ ንዓያ ዘንብብ እቲ ግጥሚ ከዓ ቅሩብ ስለ ዝስወጠኒ ዜማየ ዝገብረሉ ኣነ ንበይነያ ብልበይ ሕጂ እዚኣ እዛ መፅሓፍ እዚኣ ሞ ከባድ መፅሓፍ እያ ናይ ብሓቂ ከባድ መፅሓፍ
1: ሞ መምህር ቴድሮስ ኣብተ ስለቲ መቕሉልን ሰፊሕና ሓበሬታካ ብስም ተኸታተልቲ ኣመስግነካ ካልእ ግዜ ክንረኸብካ በዓል ሙሉእ ተስፋዬ ይቐኒለይ
2: ይቐኒለይ ክንረኸብካ ዓይና ከምቲ ኩልሻዕ ንብሎ ማለት እዩ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናዮ መደብ በዚ ንዛዝም ከምሎም ባህሉ ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክ

0: ኣብ ዘሎ ኮነ ሃገር ዘለዉ ሰላም ክብል ይዘሊ
1: ተማም ሓራይ
0: ምቕፃል ሚኤል ወደይ
1: ሓራይ
0: ሰላም
1: ሓራይ
0: ንኣሙ ጓለይ ንሲዶና ንመርከብ ንሰላም ማረፋይነ ምስወዳ ፊልሞን
1: ሓራይ
0: ኣብ ዓዲ ዝርከቡ ሕዋተይ ብምሉኦም ኣብ ምእዘባ ደረጃ ዓዲ መስንቶ
1: ተማም ሓራይ
0: ኣሕዋተይ ሰላም ክብል ዘሊ
1: ሓራይ
0: ወዲ ሓፍተይ ንዕለት ወርሒ ትሸዓተ ኣብ ኪዳን ዝኣስር መሓሪ የማነ ዝበሃል ርሑስ ጋማ ክብል ይደሊ
1: ተማም ሓራይ
0: እፂለ ንብሙሉ ህዝባ ሃይኮታ ሰላም ክብል ዘሊ ንነቢያት ሓፍተይ ሰላም ምስ ደቃ
1: ሓራይ
0: ወራብተይ ንመሓዝተይ
1: ተማም ሓራይ
0: ንብሙሉ ህዝቢ ኤርትራ ኣብ ደገና ወፃእን ዘሎ ሰላም ክብል ደሊ
1: ሓራይ
0: ሳዕለይ ንዓኸ ንመሳርሒ ተኸይ ነዛባ ክዘመሓላለፈትኒ ከዓ ሰላም ክብል ደሊ
1: ይቐኒልና ኤድ ኩሎም ሰምዑ ከለዉ ይቐኒልና ኤደን
0: ሓራይ
1: መርሓባ ሓቢብቲ ኣነ ሽኩራ መርሓባ ከማን ቴሌፎን ኣለትና ሃሎ
2: ሎ
1: ሄሎ ደባይዋ መርሓባ
2: ከመይ
1: ኣኽበረት ከመይ ውዕልኪ
2: ባይና መልገን
1: አልሓምዱላ ትፈضል ሓቢብቲ
2: ሃረይ መርሓባ ሃረይ ቀዳም ኣብ ሰዋ ዝርከብ መበል 3ሸዓተ ዙርያ
1: ኣረይ
2: ሰናይ ፀጋይ ሃይለ
1: ተማም
2: ከምኡ ውን ኣብ ጀርመን ዝርከብ ሓፍተይ ርግኣት መንግስቱ
1: ኣረይ
2: ምስ ወዳ ሰዓረ ዘር ማርያም
1: ተማም
2: ከምኡ ውን ምስ በዓል ጌታ ዘር ማርያም
1: ሓራይ
2: ኣብ ጀርመን ዝርከብ ሓወይ ሙሉጌታ መንግስቱ
1: ሓራይ
2: ኣብ ዩጋንዳ ትርከብ በዓልቲ ቤቱ ምስ ጓላ ሆሲ ሆሲና ሙሉጌታ
1: ሓራይ
2: ከምኡ ውን ኣብ ጊንዳ ዝርከባ ይሕዋተይ
1: ተማም
2: ጀነት መንግስቱ ምስ በዓል ቤታ ሙሴ
1: ሓራይ
2: የሩሳሌም መንግስቱ
1: ሓራይ
2: ኣብ ከምኡ ውን ኣብ ውርደት ዝርከብ ሓወይ ሚካኤለ መንግስቱ
1: ተማም
2: ምስ ሰበይቱ ምስ ደቁ
1: ሓራይ
2: ሳሮን ሚካኤለ ብሌ ሚካኤለ
1: ሓራይ
2: ከምኡ ውን ንዓኹም
1: ይቐኒልና ኣኽበረት ሽኩራን
2: ሓራይ ብዝተረፈ ከዓኒ ንብምልኡ ህዝቢ ኤርትራ ወለባብትና
1: ሓራይ ሽኩራ ኣኽበረት ይቐኒልና ብጣዕሚ ኢና ነመስግነኪ ሓራይ እምበር ዝኸበርኩም ተዓዘብትና ናብዛ ቐፂላ ትስዕብ ዘላ ደርፊ ኣኸብለኩም ክሳብ ቴሌፎናትኩም ዝመፀና ማለት እዩ። ቐፂላ ትስዕብ ደርፊ ናይ ድምፃዊ ኣልኣሚን ዓብድለጢፍ ደርፊ ብቋንቋ ትግራይ ክትከውን ማለት እዩ። ሓቢርና ክንሰማዕና ክንምለሰኩም ኢና ምሳና ፅንሑ